0: ካብቲ ቦታ ትክትሓምም ትኽእል ኢካ ሕጂ ብቁፅር ክንዲዝክብለካ ኣይክእልኒ ከምኡ ዓይነት መፅናዕቲ ስለ ዘይረኣኹ ኣነ ግን ኣብ ነዊሕ ብፀናሕካሉ እዋን ከዓ ምናልባት እቲ ባክተርያ ብተከባቢ ውሕል ዝበለ ንድሕ ኮይኑ ተፃዕቂ ናይቲ ባክተርያ ማለት እዩ
1: ስለዚ ግዜ ናይቲ ባክቴርያ ይውሰን ማለት እዩ ኣብ ነፍስኻ ምልክታት ትሪኤሉ ደረጃታት እውን ብኡ ክፈላለ ይኽእል እዩ ማለት እዩ ክንብልዶ ንኽእል
0: እወ ሕጂ እንታይ እዩ ሓንሳብ ንድሕር ሕማም ንድሕር ሓሚምካ ይኹንካ ንውሓት ግዜ ኣብ ነፍስኻ ባክቴርያስ ኣብቲ ፃዕዲ ዋሂታት ደምኣት እዩ ክንደይ ፀኒሑ እዩ እቲ ኢንኪቤሽን ፔሪድ ዝበለና ማለት ምልክታት ከይረኣካ ትፀንሓሉ ግዜ ማለት እዩ ሓንሳብ ንድሕር ሕማም ሓሚምካ ግን ከምዚ ሓደ ሰብ ቀልጢፉ ሓምም ሓደ ሰብ ዶንጌ ሓምም ክትብራይ ትኽእል ኒሃ እቲ ኢንኪቤሽን ፔሪድ ናብቲ ምስሓለፈስ ብንቲ ምልክታት
1: ናይ ምዝርጋሕ ተቕልዎ ከዓ ክህልዎ ማለት እዩ ዶክተር ንተኸታተልቲ ዕድል ክንህብ ንሕና ክንቅፅል ኢና ምስ ብሩሴላ ወይ ብሩሴሎሲስ ዝተኣሳሰረ ሕማም ምቁላዕ ዝተኣሳሰረ ሕቶታት ይኹን ርእቶታት ምስዝህለወኩም ብቁፅር ቴሌፎን 12244 54 ከምን 12274 ብምድዋን ዶክተር ጁልያ ማኒኤል ክትሓትዋ ትኽእሉ ኢኹም ዶክተር እዚ ሕማም እዚ ኣብ ነብስና ኣትዩ ከምዚ ንብሎ ዘለና ምልክታት ኣሎ ብሕክምና እውን ክፍለጥ ይኽእል እዩ ግቡእ ሕክምና እንተደኣ ደይወሰድካ እንተደኣ ደይ ተፈወስካ ኣብ ሰብነትና ኣባና ከምፀ ንኽእል ፀገማት እንታይ እቲ ሽግራት
0: ፅቡቅቲ ሕቶ እያ ምክንያቱ ብብዝሒ ኣብ ሕብረተሰብና ንሪኦ ማዕሪ ኩሉ ፀገማት ከምፅ ከምዝኽእል ኣይ ንፈልጡ ኢና ንሕና እግርኻት ተሓብጥ ጠቕም ዝወካ ሞ ትገድፈካ ኮይኑ እዩ ትስምዖ ገለ ካብቲ ሕልኽልኻት ናይዚ ሕማም እዚ ክንርኢ ንድሕ ኮይና ወይከዓ ሓልክታት ናይዚ ሕማም እዚ ንድሕ ክንርኢ ኮይና ብዙሓት ሕሙማት ብግቡእ ሕክምና ይሓውዮም ዘይተሓከመ ወይ ከዓ ብእኹል መንገዲ ዘይተሓከመ ሕማም ብሶሎሲስ ወይ ሕማም ምቁላዕ ግን ሕማም ፎካላዊ ኣካላትን ሕዱር ሕማም ንገብር እቲ ፎካላዊ ኣካላት ማለት ካብቲ ሙሉእ ሰብነትካስ ኣብ ሓደ ክፋል ኣተኪሩ ይሕምም ማለት እዩ ምስ ተቐዳማይ ረክሳ ዓፅሚ መለጋግቦ ወይ ከዓ ኦስቴማይላይትስ ኤን ሰፕቲክ ኣርትራይትስ ኢልና ንፅውዖ ብቋንቋ እንግሊዝኛ ናይቲ መለጋግቦ ይኹን ናይቲ ዓፅሚ ረክሲ ክገብር ይኽእል እዩ ናይ ማእከላይ ስርዓተ ነርቭ ረክሲ ወይ ከዓ ኒውሮብሩሶሎሲስ ንብሎ ከዓ ዝፍላይ እንድሕር ናብ ረክሲ ሽፋን ሓንጎሊ ብሜኒንጃይትስ ንብሎ ረክሲ ሓንጎል በዕሉ ንድሕር ምፅኡ እቲ ኢንሰፋላይት ዝበሃል ማለት እዩ ወይ ሕማም ርእሲ ሕማም ምትምታት ሓንጎልን ኒውሮብሩሶሎሲስ ብዙሕዘ ተለምዶ ኮይኑ ኣብ ዘጋጥመሉ እዋን ግን ኣዝዩ ከቢድ ዝኾነ ሳብየን እዩ ዘምፅእ ማለት እዩ ካብኡ ቀፂልና እውን ያ ስእሊ እዚኣ ንሪኦ ከም ዘለና እቲ ኦስቴማይላይትስ ወይከዓ ሰፕቲክ ኣርትራይትስ ዝበልናዮ ወይ ከዓ ንድሪ መለጋግቦን ኣፅምቲ ንምዘጋጥም ነባሪ ዝኾነ ስንክልና እውን ከድህበልካ ይኽእል እዩ ካብ ድሕሪያ ዘለና ረክሲ ውሽጣዊ መንደቕ ልቢ ወይከዓ ኢንዶካርዳይስ ንብሎ እቲ ውሽጣዊ ቀፅላ ናይ ልቢ ምዝትንከፍ ከዓኒ ምዕናዊ ቫልቭ ልቢ ወይከዓ መሰኽቲ ልቢ ንብሎም ብፍላይ ካብ ፀጋማይ ናሃሪ ናብ ኣኦርታት ዝዓበየ ኣርተርናትና ዝሰድድ መስኮት ኣኦርቲክ ቫልቭ ንብሎም ክዓኑ ይኽእል እዩ እዚ ከዓ ድኸም ልብን ሞት እውን ከስዕል ይኽእል እዩ ማለት እዩ ቅፂልናስ ፀገማት ስርዓተ ምፍራይ ብፍላይ ከዓ ኣብ ደቂ ተባዕትዮ ማለት እዩ እዚ ረክስን ሕበጥን ወይከዓ ቃንዛን ፍረ ነፍሲ ወይከዓ ኤፒሪም ኦርካይትስ ኢልና ንፅውዖ ከምኡ ውን ሓንቲ ፕሮስቴት ንብላ ካብ ስርዓተ ኣካላት ናይ ስርዓተ ምፍራይ ኣካላት ናይ ደቂ ተባዕትዮ ዝኾነት ክትንድር ትኽእል እያ ወይ ክትረክስ ትኽእል እያ ፕሮስታይትስ ንብሎ እዚ ከዓ ኣብቲ ስርዓተ ምፍራይ ናይ ወዲ ተባዕትዮ እውን ፀገም ከምፅእ ይኽእል እዩ ኣብ ደቂ ኣንስትዮ ምስ ንሪኦ ብፍላይ ኣብ ምስ ጥንሲ ዝተኣሳሰሩ ፀገማት ብሩሶሎሲስ ኣብ ግዜ ጥንሲ ኣዝዩ ሕማቅ ዝኾነ ወይ ከዓ ኣሉታዊ ውፅኢት እዩ ዘለዎ እዚ ከዓ ምውራድ ጥንሲ ወይ ከዓ ምብርዓን ጥንሲ ንብሎ ወይ ኣቦርሽን ቅድሚ ግዜ ምውላድ ወይ ፕሪማቸር ሌበር ከምኡውን ካልኦት ናይ ፍርያምነት ፀገማት ረክሲ ናይ ማህፀንን እቲ ብሓፈሻ ስርዓተ መፍረ ናይ ተጓል ኣንስተይትን ኣኸተሉ ክሳብ መኻንነት ከሰብ ይኽእል እዩ
1: ሓደገኛ ብጣዕሚ
0: ብጣዕሚ እዚ ፀገም ኣብ ደቂ ሰባት ጥራይ ዝተኣሳሰር ኣይኮነን ኣብ ጥሪት ብርሶሎሲስ እውን ንባዕሉ ምንፃል ጥንሲ ብልምዳዊ ሕማም ምብርዓን ንብሎ ኢና ምዉት ሕርሲ ምኻንነት ምጉዳል ብቕዓት ፍርያት ከምኡ ከዓ ቁጠባዊ ክሳራ ንሓረስቶት የስዕብ ማለት እዩ ስለዚ ብርሶሎሲስ ደቂ ሰባት ምስ ጥዕና እንስሳታት ድሕነትን ድሕነት መግቢ ብቐረባ ዝተኣሳሰረ ምኳኑ ከ
1: ሲ ይክእሉፅሉ ኣረ ዶክተር ቴሌፎን ኣላት ና ሎ ሎ ሎ ሰላማት ዶክተር ኣብ ስቱድዮ ቀፅን
2: በዚ ከባቢ ቁሸት ኣስምሮ ምበሃል
1: ኣረይ
2: ከልቢ ኣብ ገዛ ቀኒ ዚ ከልቢ ኣጋጣሚ ከምዚ ደን ተመለስ ቀኒ
1: ደ ቅርብ ድምፅኻ ንፅራይ ንሰምዓካ ናለና ይቕሬታ
2: ከባቢ ንክሰብ ሕያ ተኸል ብትኸውን እ ሃይማላ ክፍልያ ወይ ከዓ ስፋት ግመድይ ወይ መድኒት ኣይ ዝበኒ እዩ ተኸልዩ ኣረ ድሕሪ ቶም ቀደም ወይከላ እዚኣዚ ንእሽ ውላድ መጠና ዘለ ቆና
1: ንሕሬታ ፅቡቅ ንሰምዓ ኣለና ሰምዓካን ኢና ዘለና ገለ ናይ መስመር ፀገም ኣሎ መስለኒ ግን ከም ዝተረዳእኹዋ በቲ ኣጀማምርኡ ከም ካብቲ ናይ ከልቢ ነገራት ምስቲ ሕማምሲ ክመሓላለፍ ይኽእል እዩ ከም በዓል ከልቢ ዳ መሰሉ እንስሳታት እንተኽእሉ ከመይ እዩ ኮይና ስማዓኒ
0: ትመከም ትመስልዎ ሕጂ ከምቲ ዝበልና እታ ኣቕዲምና ዝጠቐስናዮ ስለ ዝረኣያ ንዲቀሩ ተሰኪፉ እታ ሓደ ካብቶም ዓይነታት እዚ ባክተርያ እዚ ብሩሴላ ካኒስ ንብሎ ካባ ኻልብ ርከብ ኢልና ግን ክሳብ ሕጂ ካብ ከልቢ ናብ ሰብ ሓሊፉ መዛሕነ ነይረኣና ብዙሕ ኣብ ደቂ ሰባት ስረኽሲ ኣምፂኡ ኣይንሪኦን ኢና ግን ኣይጋጥምኒ ክንብር ኣይንኽእል ኢና ስለዚ ናብ ሕክምና እንተንፃነ እዛ ሰብ ዚኣ ንዝያዳ ነቲ ሓሚሙ ከይከውን ኢሉ ዝከፈሉ ዘሎ ሰብ ናብ ሕክምና ተምፅኦ ዝያዳ ፍታሕ ምረኸበ ኢለ ይሓስብ
1: ፅምቡቅ ብኸመይና ክንከናኸሎ ንኽእል ከምዚ ክትካስታን ሕቲ መተሓላለፊ ርኢና ኢና ግን ከዓ ኣብ ሕርሻ ዝነባበር ህዝብና ብዙሕ ስለ ዝኾነ ምስ ከብቲ ምውዓል ልሙድ እዩ እቲ ከም ነተን ከብትኻ ኣሚንካ ጓሶት ኮይኖም ገለ ኮይኖም ኣደይቲ ኮይኖም ኣብ ገዛ ዘይፈልሐ ምስታይ ከም ልሙድ ኮይኑ ስማዓኒ ስለዚ እቲ ናይ ምክልኻሉ መንገዲ ከመይ እዩ ክኾን ዘሎ እንታይ መልእኽቲ ብለኪ
0: ፅቡቅ ሕጂ እንታይ እዩ ከምቲ ዝበልናዩ እዚ ሕማም እዚ ዝኖቴክ ኢልናዩ ወይ ከዓኒ ካብ እንስሳ ናብ ሰብ ዝመሓላለፍ ብምዃኑ ክልተ ዓበይቲ ተዋሳእት ኣለዎ እዚ ንስኻ ሚኒስትሪ ጥዕና ሚኒስትሪ ሕርሻን ማለት እዩ ሕጂ ሚኒስትሪ ጥዕና ንሕና ኣብ ቦታና እንታይና ንገብር ዘለና ብመዳይ ሚኒስትሪ ሕርሻ እንታይ ክግበር ይኽእል ክንርኢ ኢና እቲ ዝበለፅ ኣድማዒ ናይ ነዊሕ ግዜ እስትራቴጂ ንሕማም ብሩሰሎሲስ ደቂ ሰባት ንምክልኻል ካብ እንስሳታት ዝፍጠሩ ብሩሰሎሲስ ምቁፅፃር ስኻ ጥዕና ደቂ ሰባት ጥዕና እንስሳታት ጥዕና ድሕነት መግብን ኣገልግሎት ሕክምና እንስሳታት ከባብያውን ሙያውን ድሕነት ከዓ ማለት እዩ ሕጂ ከምቲ ዝበልናዮ ካብቶም መተሓላለፊ መንገድታት ርኢና ስለ ዝኾና ፀባ ፓስቸራይዝ ምግባር ወይ ከዓኒ ምፍላሕ ማለት እዩ ከምቲ ዝበልናዮ ንሙቐት ፅቡቅ ተፀዋርነት ስለዘይብሉ ቀልጢፉ ስለዝመርፁ ባክተርያ እዚ ነዚ ፀባ ዝብ ምፍላሕ ሕጂ እንታይ እዩ ብብዝሒ ንሪኦ ንሕና ኣብ ጓሶት እዩ ዝረአ ኣብ ጓሶት ኣብ በረኻ ስለ ዝበዕሉ ሓሊቦም ዘይምፍላሕ እዮም ዝሰትይዎ ገለው እንታይ ዝብል ትሰሚዒኻ ተፍሊሕናዮ መቕረቱ ቕይር ይብሉኻ ተፍሊሕናዮ ኣይረግእን ይብሉኻ ከምኡ ዝበሃል የለን ቤት ክስታይ እ በቲ ልምዲ ንሕና ክሳ ወይ ክንሓልቦም ከለና ውዕይ እንዲ ይብሉኻ እ ሙቐት ናይ ነፍስኻ ናትካ ክትፃወር ክእል ካብኡ ዝብርትዕ ሙቐት ኢና ንብል ኣለና ንሕና ስለዚ ነቲ ፀባ እዚ ብምፍላሕ ወይ ፓስቸራይዝ ብምግባር ማለት እዩ ወይ ድሕነቱ ክረጋገፅ ኣብ ዘይክእለሉ እዋን ካ ነቲ ፀባ ወይ ውፅኢት ፀባ ምውጋድ እቲ ካልኣይ ውሕስ ዘይኮነ ፍርዮ ፀባ ምውጋድ ከም ዝበልናዩ ጥረ ፀባ ካብ ጥረ ፀባ ዝተሰርሐ ኣጅቦ በራሕ ላ በዓል ርግኦ ማለት እዩ ዘይፓስቸራይዝር ወይ ከዓኒ ዘይተፃረየ ርግኦ ወይ ካልእ ፍርዮ ፀባ ምውጋድ ማለት እዩ እዚ ሕጂ እቲ ብስርዓተ ምሕቃቅ መግቢ ዝበልናዮ ናይ ምሕላፍ ተኽእሉስ በዚ ጌርካ ተወግዶ ትኽእል ኢኻ እታ ሳሴይቲ ውሕስ ኣተሓሕዛ እንስሳታት ዜን ሕጂ ናብ ሚኒስትሪ ሕርሻ ተቐረከብ ነበና ምስጥሪት ዝሰርሑ ሰባት ግቡእ መከላኸሊ መሳርሒ ክጥቀመለዎም ብፍላይ ኣብ ግዜ ምንፃል ጥንሲ ነቲ መድሕንቲ ብዝሕዝሉ ወይ ምስቲ ደም ከምቲ ዝበልናዮ ኣብ ቆርበትካ ብፍንጫኻ ብዓይንኻ ብኣፍካ ሚኮስ መምብሬንስ ንብሎ ወይ ከዓ ልፋጫዊ ክስታይ ክሓልፍ ስለ ዝኽእል ማለት እዩ ፈሳሲ ናይ ስርዓት ምፍራይ ፈሳሲ ማህፀን በዚ ሕማም ዝተለኺፎም ናይ ዝሞቱ ሬሳታት ወይ ዝተለኽፉ ቲሹታት ኣብ ትሕዘሉ እዋን መከላኸሊ ስጉምታት ኣድልየካ ከም በዓል ጓንቲ መከላኸሊ ክዳውንቲ መከላኸሊ ዓይኒ ንኤሮሶል ንብሎ ወይከዓ ንጥብጣብ ኣብ ኣየር ክፀንሕ ዝኽእል ምቅልዓብ ዝህልወሉ እዋንካ ግቡእ መከላኸሊ ስርዓተ ምስትንፋስ ክገብሩኣለዎ ማለት እዩ እቶም ብቐረባ ምስትንጥሪት ዝሰርሑ ሕጂ ኣብ ገዛ ኣብ ዝሓርሳሉ እዋንካ እቶም ሓረስቶት ዓሎም ንብል ኣለና ማለት እዩ እታ ረብዒቲ ክታበት ምቁፅፃር እንስሳታት ከከም ኩነታት ለበዳ መደባት ምቁፅፃር ሕክምና እንስሳታት እዛ ሓጂ ክታበት ከብቲ ኣባጌ ኣጣል ኣግማል እውን በዓሉ ማለት እዩ እንስሳታት ምፍታን ወይ ምምርማር ምልላይ ዝተለኽፉ እንስሳታት በዚ ሕማም ዝተለኽፉ እንስሳት ካ ብግቡእ ምእላይ ወይ ምቕታል ከምቲ ዝበለናይ ብሃገርና እዚ ሕማምቲ ካብ ከባቢ 1940 ኣቢሉ ከም ዝነበረ እዩ መዛግብቲ ዝሕብር ካብ ከባቢ 1960 ኣቢሉ ከዓኒ በዚ ሕማም ዝስነይ ዝተለኽፈ እንስሳታት ግቡእ ምእላይን ምቕታልን ከም ዝነበረ ይሕብር ስለዚ ካብ ቀደም ዝፀናሐና እዩ ክንቅፅሉ ካ ማለት እዩ ከምኡውን ሓለዋ ናይዘን ትጥርጥረን እንስሳታት ኣብ ዘለወሉ እዋን ማለት እዩ እጂ ውድብ ጥዕና ዓለም ምቁፅፃር ወይ ምውጋድ ረኽሲ ኣብ እንስሳታት እቲ ዝበለፀ ውፅኢታዊ እስትራቴጂ ምክልኻል ብሩሰሎስ ኣብ ደቂ ሰባት ይብል። ምክንያቱ እቶም ቀንዲ ዘምፅዎ ዘለዎ እቶም እንስሳት ከም ምዃኖም ንዕኦ ምክልኻልን ኣብ ዝሓምሉ እዋን

0: ክጠንቀቀኒ ግቡእሱን ክንቲ ምውሳድን ናብቲ ኣብ ደቂ ሰባት ክምፅእ ዝኽእል ሕማም እቲ ዝዓበየ ናይ ምውጋድ ወይ ከዓ ናይ ምክልኻል መገዲ እዩ ማለት
1: እዩ። ቴሌፎን ኣላትና ዶክተር። ሄሎ መርሓባ ዶክተራት ኣብ ስትድዮ ቀፅልቶም
2: ባልካ ሓዝን
1: ኣራይ ቀፅል ጎይቶም
2: ኣብ ፃዕዳ ኣግረሲ ረስሚ ብርቱዕ ረስሚ ገበለይ ስጋዕ እዚ ፍርጢ ወይ ከዓ እዚ ስታይ ገለኒ ሸቕሸቐኒ ከምመርፍ ኮይኑ እዚ ምንከልእኒ እንታይ ገበርኩ ሓይ ማክሩኒ
1: ኣራይ ቀኒልና ካልእቲ ቴሌፎን ኣላት እና ምስለኒ ክንሪአና ሎ

0: ዚ መርመራ ጌርካስ ከምናተይ ምልክታት ለሰይ ዝነበሮም ሰባት ነሮም ኣባይ ኣይተረኣየን ተረዲ ከለኹ ኣካሊ ከዓ ለሰይ ከምናተይ ከዓ ብርሴላ የብሉ ኣነ ከዓ ብመርመራ ስለ ዝተሳእነደመይ ይሕባእ ደኸውን ብዝብላሕከ ገለ
1: ተቀዳሚቲ እቲ ምልክታት ሻቅሻቅ ምባል ኣብ ጎኑ ናይ ፃዕዳ እግረይ እዚ ንምልክታት ናይ ብርሴላ ድዩ ባ ክንምልሳእቲ ካልእ ሕማም እተዳ ኮይኑ ናብ ሕክምና ክኸይድ ስለ ዘሎ
2: ሕጂ ከምቲ ዝበልናዮ ታረስኒ ኣብ ፃዕዳ እግሪ ሓደ ብልምዲ ንሰምዖ ዘረባ እዩ ግን ረስኒ ብተርሞሜተር ተዓቂኑ ረስኒ ኣለካ ምስ ዝበሃል እዩ ረስኒ ክንብሎ ንሕና ሕጂ ሞቐት ኣብ ፃዕዳ እግሪ ዝስምዖ ሸቕሸቕ ክኸውን ንኽእል ለይ ክኸውን ንኽእል ከምዚ ክንብላ ይንኽእልኒ ኢና ግን እቶም ምልክታት ርእዎም ስለ ዘሎ ካብዚኦም ክንደይ ዘማሉ ይርአ ብቀረባኻ ናብ ሕክምና ከይዱ ተመርምራ እንዳሕክሩ እዩ ክፍለጥ ዝኽእል ምስ ብዙሓት ሕማማት ስለ ዘደናገር እዘን ዝሃበና ምልክታት ጥራይ እዩ ናይ ኮነን ክንብላ ይንኽእልኒ ኢና
1: ማዓስ ሕክምና ክኸይድ ኣለዎ ማለት ከምዚ ዓይነት ዝኾነ ካልእ ምልክታት ውን ክትርኢን ከለኻ ቀልጢፍካ ማለት ህፁፅ ድዩ ኣዝዩ ወይስ ከተስተውዕለሎም ዘለካ ነገራት ኣለዎ
2: ሕጂ ከምቲ ዝበልናይ ትረስኒ ናይ ብዙሕ ክኾን ይኽእል እዩ ስለ ዝበለ ዝብሉቶም ሰባት ወይቲ ሕብረተሰብ ቀልጢፎም ናይ መፅናን እዩ ማዕና እኳ ደኣ እቲ ሕበጥ እቲ ምኻድ ምስሰኣኑ ምስተሸገር እዮም ድመፁ ናብ ሆስፒታል ሕጂ ኣቐዲሞም ተዝመፁን መረፅና ንሕና ንኩሉ ክሓይሽ ማለት እዩ ዋላ ኣብቲ ዝረኣናዮ ሓልክታት እውን ንምክልኻል ማለት እዩ ሕጂ ማዕሮንዶ ህፁፅ ረስኒ ምስጀመረካ ሽዑንሽዑ ከምዚ ክገብረካ እዩ ንብሎ ኣይኮነን ግን ባዕሉ እቲ ነብስኻስ እንዳኸበደካ ከይድ ትሪኦ ስለ ዝኾንካ ትረስኒ ኣብ ዝተሰማዓካ እዋን ንሱ ኸውን ንኽእል ዋላቶም ካልኦት ረስኒ ዘምፅኡ ዓይነት ሕማማት ንምፍላጥ ምስተቐዝተኻሊ መጠን ሳብ ዝቐልጠፈ እዋን ክመፁ ንመርፅ ንሕና
1: ፅቡቅ ተኻሊእ ትሕቶ ኣብ ደም ክሕባእ ይኽእል እዩ
2: ሕጂ እንታይ እዩ ምናልባት እታ ዘረባ ከነፅራ እቲ ባክተርያ ምስ ኣተዎ ናብ ነብስኻ ኣብ ፃዓዲ ዋሂታ ደምናትካ ናይ ምንባር ተኽእሎ ኣለዎ ኢልና እዚ ማለት ግን ኣብ ናይ ደም ትገብሮ መርመራ ነፃ ዝብል መልሲ ይህብ ማለት ኣይኮነን ሕጂ እንታይ እዚ እቲ ባክተርያ ዘሲ ነቲ ነብስኻ ዘዳልዎ ፅረ ነፍሳት ንብሎ ወይ ኣንቲቦዲስ ንምክልኻል ኢሉ ኣብ ክንደይ ምስ በፅሓካ እዩ ሲ ፖስቲቭ ዝመፅእ እዚ ኢና ንብል ሕጂ ምናልባት ዘይብሉ ነይሩ ክኸውን ንኽእል እዩ ወይ እውን ትኳሊቲ ናይቲ መመርመሪ ትሽዑ እዋን ክኸውን ንኽእል እዩ ይሕባ እዩ ኣይንብልኒ ኢና መርመራ እንድሕኪሩ ይርከብ እዩ እተዘይ ኮይኑ እውን ድሕሪ 4ተ ሰሙን ኮቫለሰን ሴራ ዩ ተቐዳማይ ሴራ ኢልና ኣወዳዲርና 4ተ ዕፅፍን ዝኸውን እውን ንብለሉ እዋናት ኣሎ ስለዚ ደጊሙ ክምርመር ይመርፅ ኣነ
1: ተጠርጢርካስምርማር ዝሓሸ ኣራይ ዶክተር ኣብ ምዝዛምና ኢና እንታይ እዩ እቲ ሓደ ሰብ ኣብ ሕክምና ምኻድን ዘይምኻድን ዘለዎ ረብሓ ከምዚ ኣቐዲም ክዝጠቐስኪ ገሊ ግዜ ከም መዛዘሚ ኣገዳስነቱ በዚ ክንዓፅ ክንቅፅላ ንኽእል ኢና እዚኣ
2: እዚኣት ከምቲ ዝበልናዮ ካብቶም ናይ ብኸመይ ንከላኸሎ ንኽእል ትብለ እንድያ ናይ እንስሳታት ምብርዓን ጥንስን ትሹታትን ብውሕስ

0: ከም መዛዘሚ ኣገዳስነቱ በዚ ክንዓፅም ክንቅፅላ ንኽእል ኢና እዚኣ
1: እዚኣት ከምቲ ዝበልናዮ ካብታ ናይ ብኸመይ ንከላኸሎ ንኽእል ትብለ ንድያ ናይ እንስሳታት ምብራዓን ጥንስን ትሹታትን ብውሕስኑ ርኡይ ናይ ላባራቶሪ ምቅላዕ ዘለዎም ሰባት ከዓኒ ድሕሪ ምቅላዕ ምክልኻል ወይ ከዓ ብቋንቋ እንግሊዝኛ ፖስት ኤክስፖር ፕሮፊላክሲስ ኢና ንፅውዖ ኸ ክወስቱ
0: ክታለድዮእዚኣ ምሳኣነ ጠቃልላ ቴሌፎን ኣድላትና ምስልን ዶክተር ግዜ ሕፅሪ ኢላትና ኣላ ግን ክንሰምዖ ሄሎ
2: ሄሎ
0: ሰላማ ዶክተራት ኣብስል ዮ ቐፅን
2: እንታይ ዲ ኣነ እንታይ ክብለካ ዘለኒ እዚ ኣብ ሕክምና ብዙሕ መዓልቲ እንደ ከየደ ቃንዛ ርእሲ ኣለኒ ካብ ነዊሕ ጀሚሩ ግን ዛርጋ ልዕሊ 20 ዓመት ገይርሎ በዚ ቃንዛ እዚ ካብ ብሳቂ ዕጋረይ ኣብ መላግቦ ኩሉ ቃንዛ ርእሲ ኣሎ ረስሚ ከዓ ኣዝቲ ብርቱዕ ረስሚ ኣለኒ ሕክምና ከይደ ግን ክሳዕ ሕጂ መልሳ ኣይረኸብኩን ግረስሳ ኣይኮነን ህዝብኒ ሕጂ ጉቡእ ላቦራቶሪ ዘለዎ ኣበይ ቦታ ክረክብ ዘ
0: ኣበይ ከ ትቕመጥ
2: ኣነ ኣብዚ ስመራ እንዴ
0: ምስ ከብቲ ምስ እንስሳታት ገለ ዘለካ ርክብ ክሳብ ክንደይ ማለት
2: እዩ ቅድም ምስ ከብቲ ዘሎ ትግራይ ዓብዓብ ምስ ሕጂ እውን ኣለዋ ንኸብቲ
0: ኣራይ ቀኒርና ክሳብ ክንዲ ክፀና ከሊ ስጋብ 20 ዓመት ከይተነፀረ
1: ግቡእ ሕክምና ከይዱ ተመርሚረት ኮይኑ ክሳብ 20 ዓመት ክሕባእ ክእል ኣይንብልኒ ኢና 20 ዓመት እንድሕ ገይሩ ኮይኑ ዝሕማም ዝኻ በዚ ግዜ እዚ እቶም ሓልክታት ንብሎም ዝመፅሉ ግዜ እዩ ስለዚ 20 ዓመት ብዝሕማም ዚ እንድሕር ፀኒሑ ኣቐዲምና ዝረኣናዮ ገለ ካብኦም ኣፅሪሞ ሃለዎ ማለት እዩ እዚ ከምቲ ዝብሎ ዘሎ እቲ ሪስክ ፋክተርስ ንብሎ ወይ ከዓ ምስቶን ከብቲ ምንባር ብቐረባ ምስአን ስለ ዘለዎ ነብሲ ተርፍርቲ ኮይኑ ክምርመር ክእል እዩ ግን ኣታውን ወፃኒ ክኸውን ዝኽእል እምበር ናይ 20 ዓመት ክንዲዚ ረስሚ ክፀንሐ ይክእልኒ ብሓፈሻ ግን ኣብ ዝኾነ ሕክምና ክኸይድ ክእል እዩ እዞም ኣካል ኣይኮኑን ዋላ ኩለን ዞባታት ሃገርና እውን ተዘርጊሑ ስለ ዘሎ ዝመመርመሪ ብቐሊሉ ክርከብ ዝኽእል እዩ ደሰክፍ ኣይኮነን
0: ናብታ መዛዘሚት ክንከይድ
1: እታ መወዳእታ ንሪኣ ትንበያን ውፅኢት ኒያ ዚ ፕሮግኖሲስ ንብሎ ቋንቋ እንግሊዝኛ እንታይ ኢና ንፅበ ካብዚ ሕማም እዚ ማለት እዩ እጂ ምስ ግቡእ ሕክምና ብዘይ ግቡእ ሕክምና ኢና ንርኢ ማለት እዩ ምስ ግቡእ ሕክምና ተሓፈሻዊ ትንበያ ፅቡቕ እዩ ተሓከምቲ ድሕሪ ዝተወሰነ ሰሙና ተሓብዩ ዝበዝሐ ግዜ ክሳብ 6 ሰሙን ዝኸይድ ናይ ፋውሳ መገዲ ኢና ንኽተል ሓደሓደ ግዜ ከዓኒ ከም ዝበል ናይ ፎካላዊ ወይ ከዓ ኣብ ሓደ ቦታ ዘነፀረ ምስ ዝኸውን ወይ ከዓ ሓልክታት ዘስዕበ ምስ ዝኸውን ከዓኒ ንሓያሎ ኣዋርሒ ክቕፅል ይኽእል ማለት እዩ እቲ መድሓኒት ንህቦ ንሕና ድሕሪ ሓያሎ ኣዋርሒ ከዓኒ እቲ ተሓከምቲ ክፍወሱ ይኽእሉ ማለት እዩ ድኸምን ካልእ ምልክታትን ዋላ እቲ ረክሲ ብእኹል መገዲ ወይ ከዓ ብግቡእ መገዲ ተሓኪሙ እንትኾነ ግን ንዝተወሰነ እዋን ክቕፅል ይኽእል እዩ ማለት እዩ ብዘይግቡእ ሕክምና ከንታይና ንፅበ ዘይተሓከመ ወይ ከዓ ብግቡእ መገዲ ዘይተሓከመ ሕጂ እንታይ እዩ ተን ቀዳም 2ልተ ሰሙን 14 ማለት ኣብ ውሽጢ ሕክምና እዩ ድሕሪኡ ዘሎ ወርሒ ወይ 4 ሰሙን ኣብ ገዛ ኮይኑ እዮም ዝወስድዎ ሕጂ እቲ ሰብ ብግቡእ መድሃኒቱ ምስ ዘይወስድ ወይ እውን ካብቲ ዝበለ ናይ መድሃኒት ፍርቁ ምስ ዝወስድ ከንታይ እዩ ወይ ከዓ ጠቕላላ ሕክምና ምስዘይመፅእ ከ ንድሕሪ ኢልና ንኣወርሒ ወይ ንዓመታት ዝፀንሕ ሕማም ንምልላስ ሕማም ወይ ከዓ ሪላፕስ ንብሎ ብፍላይ ኣብ ቀዳሞት 6 ወርሒ ክሳብ ዓመት ዘሎ ግዜ ድሕሪ በዚ ሕማም እዚ ሓሚም ከም ምፍዋስካ ማለት እዩ ካብ 5 ክሳብ 15 ሚእታዊት ናይ ምምላስ ተኽእሉ ኣለዎ ብፍላይ ንድሕርቲ ቅዲ ኣነባብረካ እንተዘይቀየርካ ማለት እዩ መድሃኒት ወሲድካ ናብተን ከብትሰን ናብቲ ቅዲ ኣነባብረ ናብቲ ፀባ ንሱ ንድሕርቲ ዘለካ ኮንካ እንደገና ትልከፍ ማለት እዩ ሕዱር ቃንዛ ጭወዳታትን ኣዕፅምትን ሕማም ኣለጋግቦ ወይ ርክሳዓ ንድሕቆ ከም ትዝበልናዮ ሕማም ስነ ኣእምሮ ውን ይስዕብ ነባሩ ዝኾነ ስንክልና የምፅ እዩ ሕማም ኢንዶካርዳይትስ ወይ ከዓ ነቲ ውሽጣዊ ቀፀላ ልቢ ከዓ ሕማምናቱ ሕዱር ድኻም ከዓ የምፅእ ማለት እዩ እታ መወዳእታ ንሪኣ ሞት ብሰንኪ ብሩሰሎሲስ ዝመፅእ ሞት ልሙድ ኣይኮነን ኣብ ከባቢ 2ልተ ሚእታዊት ካብዞም ሕሙማት እዚኦም ብፍላይ እሞ ከዓ ነቲ ውሽጣዊ ቀፀላ ናይ ልብን ኣብ ርእስን ምስድዩ ማለት እዩ ወይ ናብ ሓንጎል ምስድዩ ናብ ስርዓተ ነርቨስ ሲስተምናት ንብሎ ስርዓተ መትናትና ምስድይብ ከዓኒ ክሳብ 2ልተ ሚእታዊት ክቐትል ይኽእል እዩ ማለት እዩ ምስ ሸለልካ ዝሕልፍ ሕማም ኣይኮነን ብእግርኻ ምሕንካስ ወይ ምቕምዛዊ ዝሓልፍ ሕማም ኣይኮነን
0: ጥንቃቐድልዮ
1: ብጣዕሚ
0: ኣዚና ንመስግነክ ዶክተር ይቐኒልና ዝኸበርኩም ተኸታተልቲ ናይ ሕጂ ትሕዝቶና ብዛዚምና ኣለና ኣልዒልናዮ ዝፅናሕና ብዛዕባ ሕማም ምቕላዕ ወይ ብሩሰሎሲስ እዩ ዕድምትና ዶክተር ጁልያ ኣማኒኤል ካብ ዞባዊ ሆስፒታል ዓዲ ቀይሕያ ስለምክታልኩም ኣዚና ንመስግን ሰላም ይቐኒልና ዶክተር

0: ዝኸበርኩም ተኸታተልቲ መደብ ቀስተ ድሕነት ናይ ሎሚ መደብና እምበኣር ኣብዚ ሰሙን እዚ ካብ ዘጋጠሙ ሓደጋታት እዩ ክኸውን። ከምዚ ንዕዘቦ ዘለና ተቐዳማይ ትሕዝትና ኣብ ከባቢ ሰይድሽ ዘጋጠመ ኣብ መንጎ መኪናን ብሽክለታን ዝነበረ ሓደጋ እዩ ክኸውን። እቲ ካልኣይ ሓደጋ ድማ ኣብ ከባቢ ፋሚሊ ኣየለ ዝነበረ ሓደጋ እዩ። ከምዚ ንዕዘቦ ዘለና መርሐዛ ተሽከርካሪት መስተሰትዩ ንፓሎ ሃሪሙ ከምኡውን ናፍቲ ትካል ናይ ፋሚሊ ኣየለ ዝኣተወሎ እቲ ትሕዝትኡ ሓደ ብሓደ ናብኸም ክነብሎ ኢና። እዚ ጥራይ ዘይኮነ ሳልሳይ ትሕዝቶና እውን ኣብ ከባቢ ባርጅማ ኣብ ዝርከብ ሴማፎሮ መስተሰትዩ መርሐ መኪና ምስ ሴማፎሮ ዝተጋጨውሉ ትሕዝቶ እውን ኣካል መደብና ክንገብሮ ኢና። በቲ ቀዳማይ ዘጋጠመ ሓደጋ ምስ ጅምር እዚ ንዕዘቦ ዘለና ሓደጋ ቅድሚ ዝተወሰነ መዓልትታት ኣብ ከባቢ ሰይድሺ ንግደት ደብረቢዘን ኣብ ዝነበረሉ እዋን ተሽከርከርቲ ዝመርሑ ከምኡውን ኣጋርን መራሕቲ ብሽክለታን ኣብ ዝጓዓዝሉ ዝነበሩ ፀዓቂ ተሽከርከርቲ ኣብ ዝነበረሉ እዋን ዘጋጠመ ሓደጋ እዩ። እቲ ሓደጋ እንታይ እዩ ዝመስል ነይሩ? ጠንቂ ሓደጋ እንታይ እዩ? እንታይ ሳዕብን ከተኸትልሎ? ካብኡ ክንምሃሮ ንኽእል መልእኽቲ ኸ እንታይ እዩ ዝመስል? ምስቲ ነዚ ሓደጋ ዝመርመረ ኣባል ፖሊስ ትራፊክ ቃለ መሕተት ኣካይደ ኣለኹ፣ ተኸታቲልና ንመለስ።
1: እቲ ሓደጋ ብዕለት 11 ወር 826 ኣብ ሰዓት 18 እዩ። በዓል ብሽክለታ ብምክንያት ንግደት ናይ ቪዘን ብብዙሕ ተሽከርከርቲ ውሕዛሩ ዝነበረ ሰብ ብሽክለታ ክሳልሙ ንቪዘን ደወርድሉ ዝነበረ ሰዓታት እዩ ነይሩ። መራሒ መኪና እውን ካብ ኣስመራ ተበጊሱ ንባፅዕ እንዳተጓዓዘይ ኣብ ከባቢ ሰይድሺ ኣብ ክሩባ እዩ እቲ ሓደጋ ዝመራሒ ብሽክለታ ምስ ክልተ ርእሱ ኣብ ክሩባ ተሰሪዖም እንዳተጓዓዙ ከለዉ ዝመራሒ መኪና ከዓ ካሓልፎም ተጠውዩ ክልቲኦም ኣብቲ ክሩባ። እቲ ክሩባ እውን ከምዚ ፊደል በ ዓይነት ክሩባ እዩ። መራሒ መኪና እቲ ክዕፀፍ ከሎ ዝያዳ ዓባይ መኪና ስለ ዝኾነት ኣክፊሑ ዘይ መስመሩ ሒዙ እዩ ዝዕፀፍ። እቲ መራሒ ብሽክለታ ግን ብመስመሩ እንዳተዓፀፈ ከሎ ኣክፊሑ ቅሩብ ብዝኾነ ግን እቲ ንቦቱ እንዳተመለሰ እቲ መራሒ መኪና ንቦቱ ክመለስ ንየማን መስመሩ ክመለስ እዩቲ ሓደጋ ተፈፂሙ። በቲ ሓደጋ ሳዕበሳዕበን ከዓ ከም ሳዕበኑ ከዓ መራሒ ብሽክለታ ሽዑ ንሽዑ መጀመርያ ብቀዳማይ ጎማ እዩ እቲ ሓደጋ ተፈፂሙ። ብካልኣይ ጎማ ውን ተወሳኺ ነይሩ። በዚ ግን ሳዕበን ናይ ሞት ጉድኣት ክበፅሕ ክኢሉ ማለት እዩ። ብጣዕሚ መንእሰይ ምዃኑ ወዲ 20 ዓመት ንእሸይ መንእሰይ ውሉዶ ዝኾነ መንእሰይ ከምዚ ኢልካ ኣብ ፅርግያ ተዛሓዚሑ ክትሪኦ ከለካ ኣዝዩ ዘፀግም እዩ። እዚ ከዓ ጠንቂ ሓደጋ ኣብ ኩርባ ምቅዳም ንብቅድሜኻ ዘለዉ ኩሉ ግዜ ንስኻ ትሪኦም ኣለኻ። ኣብ ኩርባ ከዓ ክኣትዉካ ከም ዝኽእሉ ቀዲሙ ሕቆኻ ሕቆም ሂቡምካ ክንሶም ንስኻ ንስኻ ትሪኦም ስለ ዘለካ ክትገብሮ ዝግባአካ ነገራት ኣለዉ። ሃዲእካ ምዕፃፍ ንቦታኻ ክትመለስ ከለካ ከንታ ክትገብር ኣለካ። እቶም ስፔኬታት ክትቀመሎም ክትክእል ኣለካ። ሕራ እዚያስ ዓባይ መኪና እያ ብስፔኬዮም ክሪኦ ይክእልኒ ንሱ ታሕቲ ስለእቲ ላዕሊ እዩ። ግን ክትመለስ ከለካ ግን ልክ ናብቲ የማን ክትኣቱ ከለካ ተጠዊኻ ንየማን ተጠዊኻ እንደገና ናብ የማን ክትመለስ ከለካ እቲ ክትገብሮ ዝግባአካ ነገር ትገብር ኣለካ። ኣብዛ ናይ ትማሊ ሕጂ እዛ ናይ ትማሊ ናይ ዝሓደጋ እዚኣ እቲኣ ክትወርድ ከላታ ዓባይ መኪና ነዚ ዝብለካ ዘለኹ ፊደል በ መንገዲ ብላዕሊ ኮንካ ጥሙ ጠኢካ ትሪኢኻ ብኡ ተሽከርካሪ ትመፅእ የላ ብኡ ትመፅእ እንተላ እውን ኮ ስኻ እውን ኮ ክፊሕካ ክጥወ ይትኽእል ንዓ እውን ዕንቅፋት ትኾን ኣለኻ። ግን እዚ ክኸውን እዚ ወላ ብፀጋም ፀኒሕካ ንየማን ክትኣቱ ከለካ ግን እቲ ክትገብሮ ዝግባአካ ነገር ክትግበር ክኽእል ነይሩ ኣሰካፊ ኮይኑ ኣሎ። ሕጂ መብዛሕቶም ከዓ መን እዮም ትብልካ ንሰብ ብሽክለታ እዩ ኣብ ብዙሕ ነገር ከዓ ጥፋተኛታት ኮይኖ እዮም ዝርከቡ በደለኛታት ኮይኖም ዝርከቡ ኣብ ፅርግያ። ምክንያቱ ወላ ክንሪኦም ከለና መንገዲ ክንከይድ ከለና ክንሪኦም ከለና ኮ ጥሕሰታት ሕጊ ንርኢ። ጥሕሰታት ሕጊ ምስ መፀ እዩ ሓደጋ ዝመፅእ። ጥሕሰት ሕጊ ተዘየሎሞ ሓደጋ የለ። ካልእ ኣብ ምስ መራሕቲ መካይንና እውን እንታይ ይብል ኣነ ሕልና ወርድኢት ክህልዎም ኣሎ። ቀዳምነት ናተ እዩ ደይፈልጥ በዓል ብሽክለታ ኣሎ ሕልናዊ ኣካይዳ ኣዝዮም ተፀጊዕካ ናብ እቲ ሕጊ እንታይ እዩ ዝብል ኣብቲ ትምህርቲ እንታይ እዩ ዝብል ካብ ሞተር ብሽክለታን ተጠንቀቀ ዝብል ጋብ ፍጠር

0: ኣይትን ፈረቃና ቢል እዩ ተፈፂሙ ኣብ ጎደና ኣርሳይ እዛ መኪና ካብ መስመር የማን ገዲፉ ናብ ፀጋም ወፅኡ ኣብ ማርሻ ካብ ፅርግያ ወፅኡ ናብ ማርሻ በደይቡ ፓሎ ናይ ኤሌክትሪክ ናይ ሶላር ንኡ ምሒቡ ኣውፅዎ ሃሪምዎ ካብኡ ናብቲ ናይ ኣዳራሽ ናይ ፋሚሊ ኣየ ለመዘናግዕ ማእከል ነቲ ናይ ቤትሮ ናይ ማዕፆ ተሰይሩ ካብ ጥቕሚ ወፃኢ ኮይኑ ፓሎ ኣብ ዝባን መኪና ደይቡ ምስ ጥቕመቱ ንውሓት ከዓ ምሉእ ፅርግያ ዓፂዎ ወዲቑ ኣብኡ ኣብዚ እንተርኣርኢና ኩሉ ግዜ ናይ መስተ ጉዳይ መስተ ሰቲ ብሓደገኛ ክመርሕ እሞ ከዓ እቲ ሓንጎላይ ደቀሰ ናብ ፍርቅለይቲ ክንምል ከለናስ ናይ ሓንጎል ዕረፍቲ ይነበረን መስተ ተፃዒኑ ኣብ ኩሉ ኣብቲ ዝነበረ ኩነት ብጣዕሚ ከቢድ ነይሩ ሓደገኛ መራርሓ ነይሩዎ እዩ ናህሪ ምህላው እንታይ የረዳእካ ነቲ ፓሎ ካብ ምሒ ካብ ቦትኡ ኣውፅኡ ናብ ኣዳራሽ ናይ ቤትሮ ሲርስ ኣብ ዝባን መኪና ወዲቁ ናብ ፅርግያ ይወፅ ፓሎ ዝኣክል እጂ ማዕረ ክንደይ ናህር ነይሩዎ የረዳእካ እዚ ጠንቂ ዝኾነ መስተ እዩ ኣብ ሂወት ድሒኑ እንዲ ኣብ ንብረት ግን ከቢድ ዕንወት ወሪዱ ኣሎ ኣብ መኪና ኣብ ዝድለካ ዘለኹ ኣብዛባና ተገሚት ዘሎ 25,000 ገሚትዎ ኣሎ ኣብ ገዛን ናብቲ ናይ ፓሎን ግን ግምታይ መፀናን ናስታት ኣብ ሚእቲ ክበፅሕ እዩ ልዕሊ ተደይ ኮይኑስ ኣይጎድልኒ ከቢድ ዕንወት ወሪዱ ኣሎ ኣብዚ ሓደጋ እዚ ብኣብራ ናይዛ ጎደና እዚኣ ከተኩረልካ ቀትሪ ዘደኸውን ነይሩ ጌደና ባርሳይ ኣብ ፋሚሊ ኣየለ ብብዙሕ ሰብ ዝንቀሳቀሰሉ ንሞት ንብሎ ዘለና ተሃሪሙ ዘሎ ኣዳራሽ ከኣኒ ሰባት ዘብሉሉ መርዓ ገለ ዝዋስእሉ ናይ ዝኾነ ነገራት ኣዳራሽ ንብሎ መዘናግዒ ማእከድ እዩ ሰባት ነይሮም እተዝኾኑ ነይሮም ብጣዕሚ እዩ ከቢድ መወረደ ነይሩ ግን ኣብ ንብረት ገይሩ ሕሊፍዎ እዚ መኾኑ እዩ ምክንያት ፍርቅለይትን ፈረቓን ሰብ ኣብ ዘዕርፈሉ ኩነታት ስለ ዝኾነ ድሒኑ ብሓፈሻዊ ክብሎ እንተ ደኣ ኮይነ ኣብዚ ቀዳሚ ሰናብቲ ብፍላይ ዋላ እዞም ፓትሮል ናህና ይዘሩ እዮም ይኸዱ እዮም ክንቋፀሮ ይከኣልና ንመስተይ መስተ ሰቲኻ መምራሕ ማለት ከቢ ንኣኻን ሂወትካን ሂወት ሰባትን ንብረትን ኣብ ሳዕሜን ምውራድ እዩ ነዚ ካብ ኮነ እንታይ መልእኽቲ ከመሓላለፍ ይኽእል ኣነ መስተ እንተ ፕሮግራም ክገብሩ ኮይነ መኪና ገድፎውን ኣለዎ ተጠንቂኢና ንኽእል መጀመርያ ሂወትና ንሓሉ ድሕሪኻ ሂወት ሰባት መስተ ንጠንቀቀሉ እየ ድብል ዋናተይ
1: ከምዚ ክገልፆ ዝፀንሐ ዝኸበርኩም ተኸታተልትና መስተ ሰቲኻ እንትደኣ ትጓዓዝ ኮንካ እቲ ከጋጥም ዝኽእል ሳዕብን ከምዚ እንዕዘቦ ዘለና እዩ እዚ ጥራይ ዘይኮነ ኣብ ሰሙን እዚ እውን ብሰንኪ መስተ ዘጋጠመ ካልእ ሓደጋ እውን ነይሩ ከምዚ ኣብ ስእሊ እንዕዘቦ ዘለና ኣብ ከባቢ ባርጅማ ኣብ ዝርከብ ሴማፎሮ መራሕዛ ንዕዘባ ዘለና ተሽከርካሪት መስተ ሰትኡ ኣብ ዝጓዓዘሉ ዝነበረ እዋን ልክዕ ሰዓት 1:58 ሰዓት 2 ናይ ለይቲ ማለት እዩ ንገዝኡ ኣብ ዝጓዓዘሉ ዝነበረ እዋን ብክዕፀፎ ዘይግብኦ ቦታ እንዳተዓፅፈ ኣብ ዝኸደሉ ዝነበረ እዋን እዩ ናብዚ ንዕዘቦ ዘለና ናብ ሴማፎሮ ኣትዩ ክጋጮ እንዕዘቦ እቲ ዝርዝሩ እንታይ እዩ ዝመስል ጠንቂ ሓደጋን ሳዕቤኑ እንታይ እዩ ተኸታቲልና ክንመለስ ኢና
2: ብዕለት 11:08:26 ከባቢ ሰዓት 2 ናይ ለይቲ ጋጢሙ ተኸሳሲ ብእንዳ ሕርሻ መፅኡ ሚኒስትሪ ሕርሻ ናብ ጎዳይፍ ክምለስ ገፁ ክጥወ እታ ቦታ እውን ክተጥውይ ትኽእል ኒያ ኩልኩል እቲ ቦታ ፀጋም ምዕፃፍ ብናህር እንዳተጠወ ምስ ፓሎ መብራህቲ ተጋጭው ኣብ ንብረትን ኣብ ማኪናን ኣብቲ ሴማፎሮን ዕንወታ ወሪዱ ተሃራሚ በቲ ሓደጋ እታ ማኪና ተሃሪማ ስለ ዝነበረት ብከቢድ ኣብቲ ቦታ ሓደ ቦታ ሃሪማ እዩ ከይዱ ቦታ ሓደግ ምስ ተጋጨወት እታ ማኪና ኣብቲ ቦታ ሓደጋ ገዲፍዋ ንገዝኡ ከይዱ ንፅቢሒቱ ድሕሪ ናይ ሰዓት 8:09 ኣቢሉ ናይ ንኮዩ ሃለዋት ምስ ፈለጠ ናባና መፅ እዩ ማለት እዩ ኣባና ምስ መፀ እውን እቲ ጉቡእ ናይ መርመራ ናይ መስተ ገይርናሉ ዋላ እኳ በቲ ዝገበርናሉ መርመራ ነቲ ብሕጊ ዝክሰቶ ዘይኮነ ኣብቲ ዝመርመርናሉ ድሕሪ 7-8 ሰዓት ኣቢሉ ይኸውን ማለት እዩ ናይ መስተ ምልክት ግን ነይርዎ እዩ መስተ ነይርዎ ኢና ንብል ምክንያቱ ነቲ መስተ ከጥፍ እዩ ማኪና ገዲፍዋ ከይዱ

0: ዝሰዓበ ጉድኣት ኣብ ዕንወት እዩ። ኣብታ ዝመርሓ ዝነበረ ማኪና ዕንወት ወሪዱ ኣሎ። ኣብቲ ሴማፎሮ እውን ከፊላዊ ጉድኣት ወሪዱ ኣሎ። ንዝርዝሩ ሓበሬታ በቲ ሓርፋ ብጎምጓም እቲ ዝምልከቶ ኣካል ኣይ ሃበናን ኣሎ። እቲ ዕንወት ብገንዘብ ማለት እዩ። ብዓይኒ ዝረአ ግን ከፊላዊ ዕንወት ወሪዱ ኣሎ እ ኣብቲ ለይቲ ስለ ዝነበረ እምበር ኣብ ቀትሪ ነይሩ እንተትኸውን ካልእ ዕንወት እውን ወረደ ነ በዓል ሽግለታ ኣለዎ፣ በዓል ማኪና ኣለዎ፣ ኣጋር ኣለዎ ዝኽይድ ኩላሃና ካብ ገዛ ክንወፅእ ከለና መጀመርታ ብፍላይ ማኪና ክንመርሕ ከለና እቶም ማኪና ሒዝና ካብ ገዛ ክንወፅእ ከምቲ ብሰላም ካብ ገዛና ዝወፃእና ብሰላም ክንምለስ ግቡእ ጥንቃቐ ጌርና ኢና ክንከይ ዝግባአና። ካልእ ሓንቲ ክብላ ዘለ ኣነ ኩሉ ግዜ እቲ ሕጊ እውን ይእዘና እንድዩ ሓደጋ ምስ ፈፀምና ካብ ቦታ ሓደጋ ክንፍለ ክንክእል ይብልና ኣብ ቦታ ሓደጋ ተጠውልና ንዝምልከቶ ኣጋር ክንፅውዖ ክንክእል ኣለና። ምክንያቱ እቲ መርማሪ ሓደጋ ኣብ ግዚኡ ናብ ሰዓትን ኮይዱ ዝግብኦ ስራሕ ሰሪሑ እቲ ቦታ ፅርግያ ኣልዩ ነፃ ከም ዝኸውን ፅርግያ ተሽከርከርቲ ከም እንደ የሸግር ኣብ ግዚኡ እንተመፅ እዩ ሳይ ዝገብር። እዚ ሰብ እዚ ሕጂ ከምዚ ንብሎ ዘለና ሓዲግዋ ከይዱ ማኪና ኣብ ማእኸል ፅርግያ እዩ ነራ። ኣጋጣሚ ግን ኣባላትና ፓትሮል ዝኸዱ ስለ ዝነበሩ ከይደም ረኪቦማ ኣብዚኣ ከምዚ ኣላ ኢሎምና ከይድና ርኤልና ሓዲግና ካብ ቦታ ሓደጋ ብክሬን ጌርና ክምትመፅ ጌርና እያ ማለት እዩ። ስለዚ ኩሉ ሰብ ሓደጋ ብደጋጥሞ ኣብ እዋኑን ኣብ ግዚኡን ንዝምልከቶ ኣካል ክሕብር ኣለዎ እየ ዝብል ማለት እዩ።
1: ከም ባህር ግን እንታይ ይረአ? ብዙሕ ግዜ መስተ ምስሰተዩ ምዝዋር ቃሕ ዝብሎም ሰባት የጋጥመካ እዩ። እንታይ ኮይነ ምስታይካ ዘይምእማን እውን ኣሎ። ምስታይካ ምስካርካስ ዘይምእማን እንታይ ዶ ኮይነ ምባል እዚ ካብቶም ብብዝሒ ካብቲ ብዙሕ ውሑድ ዘጋጠመና ሓደጋታት እዩ። ቅድሚ ሓደጋ ምግጣሞም ኣባላት ትራፊክ ፖሊስ ሞተረኛታት ኮኑ ኣጋር እውን ኣብ ሓደጋ ከይበፅሑ መስተሰትዮም ዝረኽብዎም ውን ብዙሓት እዮም። ዘድሓንዎም ማለት እዩ። ሒዞሞም ክንብል ከለና ኣድሒኖሞም ንብል ኣለና። ስለዚ ዘድሓንዎም ውን ብዙሓት እዮም። 23 ኣብ ሓደ ለይቲ ዝተሓዝሉ ሰዓት ኣሎ ሓደጋ ከይፈፀሙ። እዚኣቶም 23ኦም ሓደጋ ከጋጥሞም ዝግብኦም ሓደጋ ከየጋጥሞም ዘድሓንዎም እዮም። ዞም ቀፂዖሞም ወይ ሒዞሞም ዘይኮኑስ ኣድሒኖሞም ክንብል ንኽእል ኢና። ካብዚኦም ሞሊቆም ዝኸዱ ከዓ እዞም ዘጋጥሙና ዘለዉ ትራፊክ ኣጋጣሚ ዘይረኸቦም ፖሊስ ትራፊክ ዘይረኸቦም ከዓ ሓደጋ ደጋጥሞም ከዓ ሰሓቲ ይረኣዩ። ብዝሓፈሻ ግን ዝኾነ ሰብ መስተ ሰትዩ ማኪና ክመርሕ ከም ዘይብሉ እየ ዝላቦ። መስተ እንተሰትዩ ከዓ መኪና ኮፋ ኣቢሉ ካልኦት መስተ ደይሰትዩ ክዝውርሎም ከም ዘለዎም ወይ ፀዊዖም ውሰዱና ክብልዎም ከም ዘለዎም ወይ ታክሲ ክጥቀሙ ከም ዘለዎም ወይ ከዓ ብእግሮም ክኸዱ ከም ዘለዎም ክገብሩ ይላቦ።
2: ከምኡ እንተዘይ ጌርና ክጋጥም ዝኽእል ሓደጋታት ድማ እዚ ንዕዘቦ ዘለና እዩ። ስለዚ ንቕሓትና ክብምባል ሓደጋታትን ሳዕቢናቶምን ንከላኸል። ሰላም።

ኣብ ዝተፈላለየ ኩርናዓት ዓለም ብምዃኑ መደባት ሞዛይክ ኣብ ምክትታል እትርከቡ ክቡራት ተዓዘብትና ኣብ ዘለኹም ዕዙዝን ልባውን ሰላምታ ናብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለየ ትሕሶታት መደባት ሞዛይክ ሰሪዕና ቀሪብናልኩም ኣሎና። ክሳብ ፍፃመ መደብና ምሳና ሓቢርኩም ክንፀንሑ ብክብሪ እናዓደምና ሰናይን ዕረፍትን ምዝንጋዕን ግዜ ክኾነልኩም እናተመነና መደብና ከም ወትሩ ብደርፊ ኢና ክነእፍል እሞ ብሓባር ንከታተል።

ናብ ዞባ ሰሜናዊ ቅሕ ባሕሪ ናብ ንእስእ ዞባ ቀሩራ ካብ ዝርከብ ዓድታት ናብ ማህሚመት ገጽና ዘወረረ ከነብለኩም ኢና ክብራት ተኸታተልትና። እዚ ቦታ እዚ ቁሩብ ንሕርሻ ኣዝዩ ኣፀጋሚ ከም ዝኾነ እዩ ዝንገረሉ። ነዚ በዲዩ ግን ብሓያለ ፃዕሩ ዝተፈላለዩ ንሕርሻ ንጥፈታት ማለት ናይ ባናናን ተምርን ዘፍሪ ዘሎ ሓረስታይ ቆላሕታ መደብና ስሒብሎ ናብ መደብ ቆላሕታ ክስክረኩም

0: እቲ ሰፊሕን ንቝፅን መሬት ቀሩራ ንዘበናት ብቡርትዕ ፀሓይን ብሕፃ ዝተሓወሰ ንፋስን ተገዚኡ ዝነበረ ምድሪ እዩ። ኣብዚ ሓውሲ ምድረ በዳ ዝኾነ ፅንክር ከባቢ ሰባት ነቲ መሬት ከም ድርቖን ፍረ ዘሂብን ገይሮም ክርእይዎን ከለዉ፣ ሓደ ንቑሕን ፃዕራምን መንእሰይ ኣባል ሓይሊ ባሕሪ ግን ኣብ ውሽጢ እቲ ሑፃ ዓብ ምስጢርን ህይወትን ሓቢኢኹም ዘሎ ይርዳእ ነበረ። ንሱ ምስቲ ማዕበላት ባሕሪ ዝተጋጠመሉ ፅንዓቱ ሕጂ ከዓ ምስቲ ንቑፅ ምድሪ ክፋጠጥ ወሰነ። እዚ ውሳነ እዚ ካብ ተራድሌት ዝመንጨወ ጥራይ ዘይኮነ ኣብ ውሽጡ ልቡ ዝነበረ ዓሚቑን ዘይንፀፍን ናይ ሰወራ ባህሊ ዝተላዕለ እዩ ነይሩ። እዚ ፍቕድ እዚ ነቲ ዘይከኣል ዝመስል ዝነበረ ነገር ናይ ምቕያር ሓይሊ ዝሃቦ ዓብዪ ናይ ውሽጢ ሓይሊ እዩ። ኣቶ ሳልሕ መሓመድ ኣብ ንኡ ዞባ ቀሩራ ተወሊዱ ዝዓበየ ኣብ 1987 ናብ ሰውራ ተሰሊፉ ናፅነት ዘምፀ፣ ኣብዚ ግዜ እዚ ድማ ኣባል ሓይሊ ባሕሪ ብምዃን ልኡላውነትን ፀጥታን ሃገር ኣብ ምውሓዝ ዝርከብ እዩ። ናይ ልምዓት ንጥፈታቱ ድማ ኣብ ትርፊ ግዜ ምድብ ስርሑ ዘሰላስል ዘሎ እዩ። ሕርሻ ንዑኡ ተራ ናይ መዓልታዊ ስራሕ ወይ ተወሳኺ ኣታዊ ዝረኽበሉ መንገዲ ይኮነን። ሕርሻ ንዑ ምስ መሬት ዝግበር ፍሉይ ፍቕራዊ ዕላል እዩ። ነቲ ብተፈጥሩ ልምዓት ክተካይደሉ ዝኸብድ ቦታ ብትዕግስትን ብስራሕን ናይ ምምላኽ ጥበብ ኣካይዱ።
1: እቲ መወገሲ ኣብቲ ዕርፍቲ ቁርበብቲ ካብቶም ኣሓዱ ዕርፍቲ ኣብ ዝረኸብካሉ ሓፈሻዊስ ኣብዚ መሃይመት መፂእኻስ ካልእ ስራሕቲ እውን ኣሎ፣ ግን ንሕርሻ እቲ ዝበለፀ ኮይኑ ይረአየኒ። ብፍላይ እቲ ኣብ መሂመት ዝመፅ ሓደ ካብ ከረን ካብ በዓል ርሑቕ እዩ። እቲ ስብ ዝመፅ ማለት ሓፈሻዊ ሓምልቲ ወራ ፍሪታት ገለ ዝመፅ ዝኸው እዩ ወይ ድማ ካብ በዓል በርሶዛኒ ክመፅእ ዕጀብ ዝከባቢ ብል ኩሉ ግዜ ተበላሽዩ ስለ ዝመፅእ እስከ ካብ ኮፍ ምባል ሲ ኣብቲ ዕዋን ዕርፍቲ ኣብዚ ከባቢ ጃርዲን ኣሎ ኒ ቅድመ ዝገበሩ፣ ግን ኣነ ከዓ ጃርዲን ዘይፍትን ቁርብ በታ ዓቕመ ኢለ 223 ምሕዳር እዛ ከባቢ እዛ ተዋሂባኒ ማለት እዩ። እቶም ሕርሻን ምሕዳርን ሽዑ እዚ ክትሪኦ ዝካል ኣይኮነ ኣግራቢ መሊእ ነይሩ ሲሰማን እናፅናና ዳርጋ ዓመት ቤተሰብ ናሓግዙኒ ብነፍሲ ገለ ነገበርኩስ ዓመትን ገለ ንወሲድና ማለት እዩ። 24 ከዓ ቁርብ ጀማሚርናዮ 25 ከ ገለ ንረኪብና ኣሎ። ሕጂ ሓዱሽ ኣግራብ ትሪኦ ዘለካ ገሊኡ ባህርያዊ ሕጂ ካብቲ ሕጂ ዘምፀኦ ፍረታት ዝበቐለ ገሊ ካብ ዓልና ዝተካ ናይ በጅታት ዘሎ ከምዚ ዘሎ ሕጂ ሓነቐፀለ ዝከይድ ዘሎ

0: እዚ ቅርብ ኣለዎ ዝያዳ ግን ሓፈሻዊ ኩሉ እዚ ዝትርእዎ ዘለኹም ኩሉ ብገረብ ብገረብ ኣይተን እዩ ነይሩ እቲ ኻስ እንስሳታት በዓልማ እንትለ ወካርያት እዚ ኮይኑ ካልእ ሓንቲ ዝነበረ ይነበረ ዋለቶም ክሰርሑ ከለዉ ምሳይስ ይርእዎ ነይሮም ብብቅርቢ እነቐረፅና እዚ ገረብ ከምቲ ወዲ ማለት እዩ ገረብ እዩ ነይርዎ ሰይሰማን እዩ ነይርዎ ተፃዓሪ ናይቲ ሽዑ ኣለኒ ስእለ ብጣዕሚ ዱር እዩ ነይሩ ብዙሕ ተፃዒሩሉ እዩ ኣነ ተመኮረ ቅድሚ ሕጂ የብለይ ናይ ሕርሻ ሓፈሻዊ ፍላይ ኣብዚ ከባቢ ቅረር ዝራእ ብቱግ ብዕንጨይቲ ከምኡውን ተመኮረ የብለይ ቲ ዝበዝሓ ካብ ሰብሮ ስለ ዝሕለፍ ኮስ ተመከሙታት የብለይ ናይ ተመኮረ ናይ ሕርሻ ማለት እዩ ሓፈሻዊ ግን ነዞም ከባቢ ርኢኻ ነቲ ናይ ቅድሚ ሕጂ ኣብ ሰውራ ኣብዚ ከባቢ ዝግበር ነበረ ውፅኢታዊ መንግስትኻ ኩሉ ግዜ ናይ ሕርሻ መደባት ስለ ዝድግፍ ብከምዚኦም ብጋስ ዝተሓይሽ በቲ ዓቕሙኻ ሽዑኻ ሓገዝ ነተገብረልካስ ኢለ ዝጀመርኮ እዩ ማለት እዩ
1: ኣቶ ሳልሕ ነቲ ኣብ ምሕላው ባሕርን ልኡላውነትን ዘሕልፎ ክቡር ግዜኡ ጥራይ ዘይኮነ ነቲ ዝረኸቦ ትርፊ ግዜኡ እውን ንረብሓ ሕብረተሰቡን ንምቕያር መልክዕ መሬትን ከውዕሎ ክኢሉ ካብቲ ዕለት ጀሚሩ ምስ ምድሪ ማህሚመት ፍሉይ ዝምድና መስሪቱ ኣብዚ ሑፃ ዝበዝሑን ዋሕዲ ማይ ዘለዎን ከባቢ ከም ባናና ሽጉርቲ ጉዕ በርበረ ለሚንን ኣራንሽን ተምርን ካልኦት መቦቀላዊ ኣግራብን ክተክል ንከሎ እቲ ምስ መሬት ዝነበሮ ጥቡቕ ምትእሳር ፍሉይ ደረጃ ዘበፅሐ እዩ ነይሩ
0: ዝበዝሐ ስራሕ ሲ ኣብዚ ከባቢ እንታይ የደልየ ሓደ ኩሉ ግዜ ሽጉርቲ ከምዚ ሑፃ ገለ ሰምዑ ዝብል ዘረባ ሰምዒ ነረ ሰሓተትኩ ማለት መስገረ ገለ ዝፈልጦ ሽጉርቲ ካ መዓልታዊ የድልየ ሰብ ንጎ ጀሚራ ሽጉርቲ ኣፅበ ሓፈሻዊ ካ ዚ ካልኹም ባናና ገለ መለ ስለ ዝድለ ድሓን ተምሪ ከዓ እና መጀመርታት ተምሪን ኣራንሽ ካ ኣለዋ በዚ ኣብ ግንዳዕ ኣምፅ ተምሪ ካ ካብ ጋሕቴለ ኣብዘታ ቤላ ሰምሃር ትብል ምዚ ናይ ኩና ናይ ባፃ ተኣሲርካ ክትሪያ ኮልካስ ተቦታ ንባዕለ ታሪክ ኣለዋ ባፃ ከምቲ ተሓዘት መረጋገፂ ኣብኣ ላ ነፈልሲ ካብ ኣምፅአ ባናና ከዓ ካብ ቆርዘት ኣምፅ ሕጂ እዚ ምዝ ሰማማ ዓይለ ፈቲና ድሓን ኣሎ ማይ ውሓደ ዘይ ኮይኑስ ድሓን ኣሎ መጀመርታስ ብባናናን ብሽጉርትን እየ ጀሚር ሕጂ እቲ ሽጉርቲ ፅቡቅ ኣሎ ብጣዕሚ ድሓን እዩ እቲ ባናና ግን ማይ ናብ ሓደ ቁርብ ማይ ማይ ሽግርቲ ኮይኑስ እውን ድሓን ከሎስ ማይ ጥራሕያ ሽግር ዳርጋ ሳልሳይ ዓመትስ ብዙሕ ሕጂ ኣይወርደን ዝርዋ ድሕሪ ክንደይ ሓንቲ ውሕጃ ትወርድ ሳ ከዓ ንእኩሉ ኣይኮነቲ ማይ ማለት እዩ ብከምኡ ጀሚር እዮ ሕጂ ግን ብድሕሪኡ ተምሪ ብምግስቲ ዝተዋሕባና ኣሎ ለሚን ወሲክና ዘይት እውን ኣሎ ማንጎ እውን ኣሎ ፍታትና ኣለና ኩሉ ድሓን ኣሎ
1: እቲ ስራሕ ዝሓቶ ዝነበረ ናይ ጉልበት ፃዕሪ ማዕረ ክንደይ ከቢድን ኣርካምን ምንባሩ ክገልጾ ቃላት ይሓፅሮ ኩሉ እዚ ሕጂ ንዕዘቦ ዘለና ልምዓት ብከቢድ ዋጋን ብዘይ ስልኪ ፃዕርን ዝተረኽበ እዩ ንሱ ዘለዎ ውሕድንዋት ሒዙ ነቲ ዓብ ስራሕ ክገጥም ከሎ እቲ ቀንዲ ሃብቱ እቲ ዘይዕፀፍ ናይ ስራሕ መንፈሱ ጥራዩ ነይሩ ብርቱዕ ፀሓይ ማህሚመት ተፃዊሩ ክሰርሕ ንከሎ ዕላምኡ ዝሓቶ ዋጋ ምዃኑ ተረዲእዩ ዝሰርሕ ነይሩ
0: ፃዕሪ ዘተክሊ ከም ዝሕፃናበስ ጀሚር ነተከናኸንካ እዩ ኣፃል ኣለዎ እቲ ሕማማት ኣለዎ ገለ ትርኢ ኣፃሊ ትኩዕት ከምሲን ኣለዎ ዝበቶ ንባዕሉ ድሕር ቆ ብተጉድጓድ ዝኩዕትከ ኣብ ኣይፀንሐካ ናይ ሓመድ ነወሰኸት ኣፀንሐካ እዚ ብዙሕ ትፃዕሪ ብዙሕ እዩ ኣብዚ ከባቢ ዘለዎ ኣብዝሓለፈ ኣግዜም ናዞም ናይ 22 ክፍለ ሰራዊት ብጣዕሚ ዘመስግኖም ሕጂ እውን 59 ኣለዎ ኣብዚ ከባቢ ሕግዙን ኣለዉ ብከምዚ እምበር ተፃዕሪ ብዙሕ እዩ ገንዘብ ገለስ ዝከኣል ኣይኮነ እቲ ጉድጓ ዘይኮነ ተሸግራካስ ድሓር እውን ኣሎ ድሕሪኡ እቲ ሓመድ ምቕባር ኣሎ ዋሕድ ማይ ኣሎ ብዙሕ እዩ ብዝኮነ ግን ፀኒዕካ ቁርብ ተፀቢኻ ዕግስቲ ተጌርካስ ዘይብፅሕ ኣወት የለ ኩሉ ክብፃሕ እዩ ኣብቲ ዕርፍቲ ትራክባሎ ማለት እዩ ሓዱኻስ ብከምኡ ዛሚዶም ኣብቲ ፍቓድ ዘህቡካ ትሰርሕ ኣብቲ ስራሕ ክኸውን ከሎ ልዕሊ ኩሉ ነገር ናይ ምክልካል ናይ ሃገር እዩ ስቃንዲ ስራሕ ማለት እዩ ሕጂ ኣብቲ ካልእ ትፅዕር ኣብታ ዝመፃካላ ትፅዕር ኣብቲ ስራሕ ናይ ሃዱ ክኸውን ከሎ ኩሉ ገዲፍካ ናብቲ ሃዱካ ምስራሕ እያ በርቲ ፃዕርሲ ለይትን ማዓትን ኣሎ እታ ኣብ ፀንሓነ ዘርጋ ኣብዝየ ዝውዕል ምስቲ ናተይ ሰራሕተኛ ዘሎን ምስቶም ዝሕግዝን ኣብዝየ ኩሉ ግዜ እቲ ግዜ ኣብዝ ሕልፎ ማለት እዩ ካብ ንኮ ክሳብ ምሸት ባባ ተከሰትና ውሕዱዳ ካዜ መግል ዓባት
1: እግል ትስዒቱ ግርና ከም ኣዩዳ ምንስዒነ ግልስላ እዚ ከባቢ ናይ መዓልታዊ ምግቢ ኣሕምልትን ፍረታትን ከም ሽጉርቲ ዝኣመሰሉ መሰረታዊ ነገራት ካብ ርሑቕ ቦታታት ከም ከረን ብናይ መጓዓዝያ ፅንኩር ጉዕዞዮም ዘምፅዎ ነይሮም እዚ ጉዕዞ እዚ ንዋጋታቱ የኽብሮ ነቲ ህዝቢ ከዓ ኣብ ናይ ነዊሕ ርሕቐት ተጸባይነት የንብሮ ነይሩ ኣብዚ ግዜ እዚ ግን ኣቶ ሳልሕን ኣብ ልምዓት ጀራዲን ኣቐዲሞም ስረ ዝገበሩ ካልኦት ከምኡ ዝኣመሰሉ ሓረሶትን ጠለባት ህዝቢ ብመጠኑ ከም ማልኡን ክኢሎም ይርከቡ
0: እቲ ዕላማ መጀመርታ ከም ተሓሲበ ዝነበርኩ በቲ ዓቕመይሲ ነዛ ካልኦት እውን ኣለው ነዚ ካብ ርሑቕ ዝመፀን ነበረ ሽጉርቲ ድዩ ካልእ ድዩ በዓል ኮሚደረ ገለ ተዝተረክበት ነዛ መሂመት ማለት እዩ ከምኡ ከዓ ቀስ ጌርና ናበይ እናበልና ዕዳጋ ብዝተረክበሉ ንፈታና ማለት እዩ ቀዳምነት ግን ነዚ ኣብዚ ጠቃና ዘለው ሲ ንዑ ክንዕግብ ኢና ትድሌት እንሻ ላ ከዓ ሰልጣና ክኸውን ድሓን እዩ ባናና ካብኡ ቁርብ ነቲ ኣብዚ ከተማ ቁርብ ኮሙታት ንፍር ለና ሽጉርቲ ብጣዕሚ ፅቡቅ እዩ ንረኪበሉ ይኸ ድሓን እዩ ጉዕ እውን ድሓን እዩ ሕጂ ዘይት እውን ኣሎ በዚ ትርእዎ ትክእሉ ኢኹም ለሚን ወለለ ጀሚሩ ኣሎ ሱ እውን ዝሓሸ ግን ኣብዚ ሽጉርትን ጉዕ እዩ በርበረ ማለት እዩ ዝጎፍራ እሱ ብጣዕሚ ተካልእ ሕጂ ይጅምር ዘሎ ተምሪ እውን ዝተዋህባና መንግስቲ ኣሎ እሱ እውን ሕጂ ፍረ ጀሚሩ ኣለዎ ትርእዎ ይኹም ድሓን

እዚ ጀሚርዎ ዘሎ ሓደ ብፀይና ወይ እዚ ብፍላይ ኣብ ኩለን ሕጂ እተን ከባቢታት ብመንግስቲ ተምሪ መፅኢና ኩለን ተተኺልዎ ዘሎ ብሰንኪ ናይ ማይ ግን ሕጂ ብዙሕ ፀገማት ኣጋጢሙና ማይ ኣብ መንጎ ወላ ኩዒትካ እቲ ማይ ኣይትረፍን ብኣጋጣሚ ሕጂ ክልተ ሓደ ውሒጅ ምስ መፀ መሊሽካ ቶም ኣብኡ ዘለዎ ገባር ክዒቶም ክዒቶም ነቲ ተምሪታት እዚአን ትርእዎን ዘለኹ ኣብዚ ቅድሚ ገዛና ዘለዋ ውሑዳት ኣይኮነ እዚ ሕጂ ብመንግስቲ ዝመፀና እዩ። ምክንያቱ ህዝቢ ኣብዚ ከባቢ እዚ ተምሪ ናይ ብሓቂ ከም ዝፈሪ ካሊእ ባናና ለይሞን እዚ ክሳት እዚ ዘይቱን ከምዚታት ዓይነት ሓፈሻዊ ዝወዲ እዚ ሕጂ ከምኡ ዝብለካ ዘለኹ ዘን በዓል ሽጉርቲ በዓል ኮሞደረ ገለመለም ዝጀመረ ዋላ ሰራዊትና ይኹን ዋላ ህዝብና ዳርጋ ብፅቡቅ ሒዝዎ እዩ ዚ ቦታ እዚ ፀንሓና ሕጂ ኣብዚኣ ሙሉእ ብሙሉእ ሰለስተ ርብዒ እዚ ህዝቢ ወሲዱ ኣሎ። ግን እንታይ ዘርኢ ዝበዝሕ ጉዕ በርበረ ጉዕ በርበረ ነታ ግዜ ነታ ገንዘብ ጥራሕ ሓንቲ ኣይትረብሕ ድ እታ ክትረብሕ ትኽእል ኣታክልትን እዛ ኣታክልቲ ተዓዲሎም ኣለዉ። እዚ መሬት እዚ ካብ ጫፍ ኣትሒዝካ ሕጂ በበቆጦ በበቃጦ በዘቃጦ ዋላ ሰራዊት ከይተረፈ ንህቦ ኣለና ምክንያቱ ከልምዕ ብዙሕ ዳርጋ ፅቡቅ ንኸይድ ኣለና። እዚ ብሓንሳብ ዝኾነ ነገር ብሓደ ግዜ ዘብል ዘይኮነሲ ቀስ ብቀስ እናሰጎምካ ናብ ምዕባለ ገፅካ ትኸዱ ዝፀንሓናን ሕጂ ኣቲናይ ዘለናን በብኒ ሕጂ ፅቡቅ ኣንፈት ኣለና ናብዚ ጀራዲን ዳርጋ ሎሚ ናይ ፀብሒ መስሊ ናይ ባምያ እዚ እንታይ ትብሎ ምሉኽያ ዳርጋ ኣብዚ ቦታ ኢና ንጥቀም ዘለና።

0: ብዘይካዚ ኣብዚ ከባቢ ዝተጋህደ ሓደ ክስተት ኣሎ እንተ ፅዒርካ ፍረ ፃዕርኻ ከምዘይትስእን ዝብል ናይ ተፈጥሮ ሕጊ እቶም ኣብዚ ከባቢ ክበቕልዮም ተባሂሎም ዘይሕሰቡ ዝነበሩ ናይ ባናናን ተምርን ካልኦትን ኣግራብ ሕጂ ጨናፍሮም ዘርጊሖም ፅላል ክህቡን ፍረታት ክሓዝሉን ተዓዚብና
1: ከው ረኸዮም እዚ ርባ ክንደይ ሰፈቲኖምል እዮም ትርጉ ይብሉን ጭቃ ይብሉን ገለ ብልካ ገለ ካብ ሕጂ ኣትልዕሊኻ ተምፅ ገለ ካ በዕልካ ኩዒትካ ካብካል ናብ ካል ተምፅ ኣሉ እዛ ሽጉርቲ ሲ ፍትና ኮለናስ ሽጉርቲ ኣይትኸውን ምዃን ተዋላ ትኾነሲ ትርጉ ይብሉን ክደቀኩም ይገለብሉ ነይሮም ኣይትኸውን እነበሉ ከሎ ፅቡቅ መፅያ ማለት እዩ ግን ቶም

ሕርሻ ሕርሻ ዘይኮነስ ሓፈሻዊቲ ዘሎ ማለት እዩ። እዚ ባናና እውን እቲ ማይ ሽግር እቲ ዘይኮይኑ ዋላ ሓንቲ ፀገም ይብሉን በሳ ማይ ብዙሕ ማይ ስለ ዝደሊ እተዘይኮይኑ ዋላ ሓንቲ ዝኣብየና ፍፁም ከየለን እቲ ዝፈተናያስ ኣሎ ግን ፍሪኡ መወዳእታ ፍሪኡ ስለዚ መፅ ሓድሽ ስለ ዘሎ ጃርዲን እተዘይኮይኑ ማለት ከምዚ ኢልና ወለ ደፊርና ከምዚያ ኢልና ምሉእ ምሉእ እተዝበልናዮ ዝበለፀ ኣብዚ ቦታ ዝጉዕን እዛ ሽጉርቲ ናይትኮነ ዝብሎ ነበሩ ፅቡቅ መፅአና ኣሎ ምሳና ማለት እዩ።

0: ኣብ መወዳእታ ናይ ዝፃዕረ መንእሰይ ናይ መጻኢ ትልሚ ዝያዳ ሰፊሕን ዓሚቕ ራእይን ዘለዎ እዩ። ነዚ ናይ ሕርሻ ቦታ እዚ ካብ መጀመርታ እምኒ መሰረት ናይ ሓደ ዓብ ልምዓታዊ ምንቅስቓስ ገይሩ እዩ ዝርዮ። ራእዩ ነቲ ሕርሻ ናብ ዝለዓለ ደረጃ ብምስፋሕ ንመላእ ቃሮራን ከባቢኡን ዝምግብ ናይ ፍርያት ማእከል ምምስራት እዩ። ኣብ መጻኢ ዝያዳ ዘመናዊ ናይ መስኖ ቴክኖሎጂ ብምትእትታው ንነብሲ ወከፍ ነጥቢ ማይ ብዝለዓለ ጥንቃቐ ክጥቀመሉን ዝተፈላለዩ ናይ ኣሕምልትን ፍረታትን ዓይነታት ብምውሳኽ ነቲ ዕዳጋታት ብዝበለፀ ክዓስሎን ይምነእ። ብተወሳኺ እቲ ዝዓበየ ትልሙ ነቶም ኣብቲ ከባቢ ዘለዉ ካልኦት መንእሰያት ነዚ ጥበብ እዚ ብምምሃር መሬቶም ክኽስክሱ፣ ከባቢኦም ክቕይሩ፣ ናይ ስራሕ ዕድላት ክፈጥሩን ይሕልሙ።
1: ኣነ ከም ዝተመኪዶ ዘለኹሲ ተፅዒርካ ናይ ሳውራ ኒ እ ሳውራ ዝኮነ ነገር ፅዒሩ ፃዕሪ ሳውራ እዩ ምሂርና ዘይከኣል ቁርብ ትዕግዝቲ ጌርካ ከምዘይከኣል ሲ ግምስ ግዜ ከምዘ ተዓራረ ካብቲ ነሰውራና ዝተምሃርና እዩ። ሕጂ ዘይከኣል የለን በብቁርብ በብቁርብ እናመፀና መፀ እዩ። ሕጂ ብዙሕ ፀገም ዶይመስለና ከም ተመኮረና ብዙሕ ጋጥመካ ድሓና ሓለፍካዮ እነሰገርካዮ እነሰገርካዮ ዳመሓ እናተመሓሸ ድሓና ኣለና እዩ።

0: ትሕዝቶታት መደባት ሞዛይክ ኢኹም ትከታተሉ ዘለኹም ክቡራት ተዓዘብትና ኣስዒብና ድማ ካብተን ማህርቲ ዝኾና ትሕዝቶታትና መደብ ኣሰራርሓ ምግቢ ሒዝናልኩም ቀሪምና ኣሎና። ካብዛ መደብ እዚኣ ከም ወትሩ ንብሎ ንምሃር ክንህሉ ተስፋ እናገበርኩ ናይ ሎሚ ትሕዝቶ ኣኸ እንታይ ክኸውን ብሓባር ኢና ክንከታተሉ ና መምርዝ ጋህርያ ክስግረኩም።
1: ኣራይ ሰላም ኩብራት ተዓዘብትና ከመይ ቀኒኹም? ናይ ሎም መዓልቲ ንሰርሐ ጆላተ ናይ ብርጭቕ። ሕጂ ጆላተ ናይ ብርጭቕ ፍሪኡ ጉሕጉሕ ኣቢልና ኢና ነውፀ ኣየ ጥዕመን እዩ ፍረ ዘይብሉ ከምዚ ጌርና ኣቢልናዮ ዘለና ዋ ሓንቲ እዚ ሕጂ ንሳምፕሌትሪፍያ እዚኣ ስከነልክሳ እዩ ዘለና ጆላተ ናይ ብርጭቕ ክንሰርሕ ስለ ዘለና ፍረ ጉጥጉጥ ኣቢልና ኢና ነውፀ ሕጂ ማይ ጌርና ክንፅሕና ይንኽእል ኢና ጆላተ ንባዕሉ ብርጭቕ ንባዕሉ ማ እዩ ማይ ስለ ዝኾነ ብዘይ ማ ኢና ንጥሕኖ ጆላተ ናይ ብርጭቕ ምስ ድሪም ኢና ከዓ ክንሃርሞ። ብርጭቕ ሕጂ እንታይ ዘይትገብሮ ነገር ዋላ ሓደ የለን። ሕራይ ማይ ተገይራሉ ብዙሕ ማይ ይኸውን ሕጂ ከምዚ ገርና ክንሽኩሽኩ ኢና

ሕራይ ጆላተ ናይ ብርጭቕ እየ ዝሰርሕ ዘለኹ ብርጭቕ ዋላ 2 ኪሎ ዋላ 3 ኪሎስ ቁርብን ዝኾና ክንዲ ዝኾና ሕጂ ድስትና ከዓ ዘይንጥቀመሉ ፀብሒ ዘይንጥቀመሉ ምክንያቱ ተነቃፋይ ዝኾነ ነገር በዓል ጆላተ ሕጂ ድሪም ስለ ንገብረሉ ተነቃፋይ ስለ ዝኾነ ንሕና እንታይ ንገብር ፀብሒ ዘይንሰርሐሉ ልካዕ ከም ናይ ሜልሜላታ ኢና ክነብስሎ ዝኾነ ንፋይ ከይህልዎ ኢለ ኣብ ጆላተ ዝኾነ ንፋይ ከምዘየለ ንዲ ፍሉጥ

የብሉን ግን ሕልፍ ክንብሎ ስለ ዝደለኸ እየ ሓንቲ ኩበያ ሽኮር ሕጂ ሽኮሩ ከይ

ሕጂ ሽኮሩ ከይ ዝከይብል ብዙሕ ንፍሶ እዚ እንዳበሰለልና ከሎ ሕጂ ንዕኡ ድገተትና ገዲትና ሕጂ ኣብ ፍሪጅና ንገብሮ ውዳ የልና ሓንቲ ደቂቅ ከይፀንሕና እቲ ግን ክዝሕል ኣለዎ ሕጂ ኣኺሉ ወልዩ ብዙሕዊ የድልየኒ ኣብ ፍሪጅና ንገብሮ ከምዚ ጌርና ሰሪሕና የለና ምዝሓዊስና ምዝሓለ ማለት እዩ ኣብ ፍሪጅ ንገብሩ ሕጂ ከም ጌርና ዝሰራሕናዮ ቅድም ኣቢልና ውፅኢናዮ እምበር ልክዕ ከምዚ ሕጂ ገይረ ዝሰራሕ እኳ ጌርና ኢና ሰሪሕና ዮ ክዕ እዩ ድብል ጆላተ ናይ ብርጭቕ ኢና ክንሰርሕ ዝፀኒሕና ካብ በረድፍ እንድሕር ውፅኢካዮ ግን ማያትኸውን ብሓንቲ ደቂቕ ሻዕ ካብ በረዳ ውፅኢካ ኢካ ክትጥቀመሉ ዘላትካ ሕጂ እዚ ደብሰልክዎ ናይ ብርጭቕን እዚ ዳሃረንኮ ድሪምን ምዝሓለ ብሓንሳ ሓዊስና ኣብ ፍርጅ ንገብሮ ሽዑ ጋእ ምስ በለ ከምዚ ምስ ኮነ ከዓ ሸዓን ሸዓን ኣውፅእ ኣቢልና ኢና ንቕርቦ እንድሕር ደምግስ መኸኸይድብል ኣብዚ ሕጂ በዚ እንዳውፅእካ ትምገቦ ኣብ በረድ ክፍሊ ፍርጅ ከዓ ንእለተእትዎ ክትጥቀመሉ ከለካ ኣውፅእ ኣቢልካ ትጥቀመሉ ኣይፀንሕኒኢኻ መኻኻ እዩ

ክብራት ተዓዘብትና ናይ ተፈጥሮ ፀጋ ዘለዎ ጣዕሚ ወይከዓ ናይ ጥዕና እንድዩ በለስ ሕጂ ግዜ እዩ ሕጂ በለስ ንበይ ንክፅበይኒ ክትበልዖ ብፀበቐ በይኒ መልሜላታት ዝሰርሐ ኩሉ ከምኡ ኢና ንገብሮ ንፅማቕ ግን ብከምዚ ዓይነት ኢኻ እንታይ ጌርና ኣለና ናይ ተፈጥሮ ፀጋ ዘለዎ ጅርጅር ናይ ተፈጥሮ ፀጋ ዘለዎ ናይ ተፈጥሮ ፀጋ ዘለዎ ከዓ ናዕናዕ ናይ ተፈጥሮ ፐርሰሜሎ ናይ ተፈጥሮ ዘለዎ ኮኳምበር መዓር ለሚን ሕጂ እዚ ኩሉ ክንጥሕኑ ከለና ማይ ጌርና ፀኒሕና ኢና ነዚ በለስ ንገብሮ ምክንያቱ ፅፅ ስለ ዝብል ፍሪኡ ፍሪኡ ከዓ ብዙሕ ኣይትፈትዎን ኢኻ ኣብ ፅማቕ እምበር ምስ ፍሪኡ ንዲና ንበልዖ ስለዚ ሕጂ ለሚን ክተገይረ ለሚን ክተገይረ ናዕናዕ ካብ ኣፍ ደገና ዘሎ እዩ ናዕናዕ ናይ ተፈጥሮ ጣዕሚ ዘለዎ ካብ ጨናኣፍ ካብ ኩሉ ዝተፈላለየ ዘመሓይሽ ጅርጅርካ ዕርብል ቁሩብ ዕርብል ድሓንግን ክጥቀመሉ ብጣዕሚ እዩ ዕር ዝብል ዝውን ዝደሊ ስለ ዘሎ ጅርጅር ሕጂ ብዙሕ ብሕምልቲ ገይረ ዝፀምቕ ነይረ እንደገና ፐርሰሜሎ ሕጂ ንመስተ ክንበልዕ ንጥቀመሉ ንመስተ ከዓ ክንጥቀመሉ ኮኮምበር ሕጂ መዓር ዘይደሊ ኣብ ኣኸሎ ዕር እዳበለ ዝደሊ ግን መዓር ትገድፈልዎ ንሕና ግን ብማዕር ኢና ንፀምቆ ዘለና መዓር ሕጂ እዚ ማዓርሲ ካብ ብሮንካይት ካብ ዝተፈላለየ ኣብ ሰውነትና ደሎ ፀኪ ከይዓቢ ገብር ዝበለፀ ትሕዝቶ ዘለዎ እዩ መዓር ክንጥቀመሉ እጂ በለስ ኣብ መወዳእቲ ይኸእትዎ ማለት እዚ ምስ ተጣሕነለይ ቁሩብ ኣብ ምድካም ምስ በፅሐ ይኸእትዎ በለስ ፅፅ ይድብል ሕረዚ ግን ዳዕረፍና ዳዕረፍና ኢና ንፀንቆ ግዜ ወስድ እዩ

መክስሰት እየ ትኽእልኢኻ ትንፋይ ትድበለፀይ ምስ ኩሉ ግዜ ምስ ንፋዩ ዝኾነ ነገር ክንጥቀመሉ ፅቡቅ ግን ምንፋይ ዝደሊ ቁርቴክ መሽና ክንደግሞ ስለ ዝኾና ግሪን ናይ ተፈጥሮ ግሪን ቀፀለያ ማለት እየ ድበለፀ ከዓ ትድበለፀ ትሕዝቶ ዘለዎ እ ተደጋጋሚ ፍሩት ንኩሉ ፀሙቕ ኢኻ እዚ ቀሊ ክንጥቀመሉ ዘለና ኣሕምልቲ

እዚ ናይ ተፈጥሮ ባህርያት ፀጋ ዘለዎ እዚ መሽና ተደጊምናዮ ዝፀበቕ ክኸውን ፍፁም ዘጓሓፍን እዩ። ከመሽና እውን ምስ ቅጫ ክንስንክቶ ንኽእል ኢና። ደብፃኻዮ ገንዘብ ኣብ ማዓልና ከም ዝውዕል ምግባር እዩ። ኳት ትምህርትና ከምዚ ዝኾነ ሕጂ ዝጓሓፍ የለን። ብጀካ ፍረ ናይ በለስ ረ ሕጂ ናይ በለስ ብዙሕ ኣይኮንኩን ትጥሕኖ ሽዕንሽዕን ከውፀአ እዚ ቁርማ ክንጥሕኖ

ሰርሕ ሕጂ በለስ ነዊሕ ኣይትፅሕኖ ኒኻ በለስ እቲ ፍሪኡ ስለ ዝድርቀም ናቹራል ናይ ተፈጥሮ እቲ ዝበለፀ ጣዕሚ ዘለዎ ወይ ናይ ጥዕናና ካ እቲ ዝበለፀ ስለ ዝኾነ ክንጥቀመሉ ፅቡቅ ኣቐን ክንስድራካ እንዲ ሕጂ ክትገብር ንሕና ዓሰርተ ኢና ገርና ዘለና ሕራይ ክብራት ተዓዘብትና ናይ ብዙሕ ውስዋስ እዙ ብጣዕሚኻ ብዙሕ ውስዋስ ዘለዎ መንፊት ጎረረና እንዲያ ዝብላና በዓለ ደይ መንፊት ክትነፍዮ ዝኾነ ነገር ፅቡቅ እዩ ብስተ ወላት ዝብላዕዎ ብፀቢ መንፊት ኩሉም ነገር ክትሰርሖ ከለካ ግዜ ወሲድካ ትፀፈፈ ትፀረበ ወይከዓ ትፀበቀ እዩ ዝኸውን እቲ ኩሉ ሕውስዋስ ክፀምቆ ዝፀናሕኩ ናይ ፐርሰሜሎ ጅርጅር ናዕናዕ ኮኮምበር በለስ ለሚን ዝተፈላለየ ትሕዝቶ ኣለዎ ሕጂ ዝተፈላለየ ትሕዝቶ ስለ ዘለዎ ሕጂ ግሪን ቀጠለ ዓይነት መስተ ቀጠለ ዓይነት መስተ ንጥቀመሉ ዝበለፀ ይሕፍሳ ኣቢልዮ ዘለኹ ከዓ ንድሕሪ ዚ እንጀራ የለየና እዩ ጆላተና ምስእንለ ጆላተ ግን ካብ ኣውፂና ፀኒሕና ከተውፅኦ የብልካ መጀመርታ ብርጭቕ ፍሪውፅ ቀሪፍነቲርናዮ ፍሪውፅኢናዮ ጥሒልናዮ ምሽኮር ኣብሲልናዮ ድሕሪ ምሽኮር ምብሳልና ከዓ ምዛሓለ ከዓ እቲ ድሪም ናይ ስትሮበር ክትገብር ትኽእል ናይ ዝደለካዮ ድሪም ክትገብር ትኽእል እንታይ ጌርናዮ ምስ ሓዊስና ኣብ ናይ በደድ ፍሪጅ ጌርናዮ ሕራይ ባረይ ኩራት ተዓዘብትና ናይ ሎም መዓልቲ ዝሰራሕናዮ ናይ ዓይነት ናይ ጆላተን ናይ ዓይነት ናይ ሕምልቲ ክንብሎ ናይ ቀጠልያ ናይ ሕምልቲ መስተን ነዝመስል ንዝመፅ ደሎ ሰሙን ብካልእ መደብ ክሳብ ንራኸብ ድሓንቀኒ

ዝነውሐ ጸጉሪ ትውንን ህንዳዊት። ካብ 2015 ጀሚራ ጸጉራ መቐስ ስለ ዘይሕለፈትሉ ክንዲዚ ንውሓት ክህልዎ ከም ዝኽኣለያ ሬኑ ድሃርያል ትዛረብ። ቁመት ጸጉራ ኣስታት 2.5 ሜትሮ እዩ ተለኪዑ። ካብ 2015 ጀሚረ ጸጉረይ ከንውሖ ጸኒሐ። ኣብ ባህሊ ህንዲ ነዊሕ ጸጉሪ ከም ምልክት ጽባቐን ልምድን እዩ ዝቝጸር። እዚ ኸኣ ጸጉረይ ክሳብ ክንዲዚ ከንውሖ ዝደርኸኒ ትብል ሬኑ። ነዊሕ ጸጉሪ ምክንኻን ካብ ክትግምቶ ትኽእል ንላዕሊ ትዕግስቲ ይሓትት። ንምሕጻቡን ምምሻጡን ሰዓታት እዩ ዝወስድ። ምስጢር ነዊሕ ጸጉሪ ምውናን ካብ ፍርያት ኬሚካላት ተቖጢብካ ካብ ተፈጥሮዊ ፍርያት ዝተሰርሑ ዘይትን ሻምፖን ምጥቃም እዩ ብምባል ትመክር። ሬኑ እቲ ትጥቀመሉ ፍርያት በዕላ ስለ ትሰርሖ ኣብ ማሕበራዊ መራኸቢታት ትዝርግሖ እያ። ክሳብ ሕጂ ብዝነውሐ ጸጉሪ ኣብ መዝገብ ካብ 2004 ሰፊራ ዘላ ቻይናዊት ዚ ቺውፒንግያ። ቁመት ጸጉራ 5.5 ሜትሮ ተለኪዑ። ድሕሪያ ህንዳዊት ሬኑ ዩክሬናዊት ኣልያ ናይስሮቫ ካብ ሬና ብ5 ኢንች ጸጉራ ብምሕጻሩ ድማ ሳልሰይቲ ይስርዓ።

ኣብ ካናዳ ኣድማሳዊ ኣዋጅ ምሕላው መሰል ኣግራብ ብወግዒ ጸዲቑ። ኣድማሳዊ ኣዋጅ መሰላት ኣግራብ ብሪካርዶ ሬይ ዝተባህለ ውልቀ ሰብ ዝተጻሕፈን ዝተበገሰን ምዃኑ እዩ ዝሕበር። ኣብ ካናዳ ከተማ ኩቤክ እትርከብ መምሕዳር ትራሰ ቮድሬይል ብ9 ሰነ መሰረታዊ መሰላት ኣግራብ ኣፍልጦ ዝህብ ውሳነ ኣጽዲቓ። እዚ ተግባር እዚ ኣግራብ ህይወት ዕቤትን ዳግመ ጥጣዕን ስለ ዘለዎም መሰል ኣፍልጦ ዝህብ እዩ። እታ ምምሕዳር ነቲ ብሪካርዶ ሬይ ዝተጻሕፈን ዝተበገሰን ኣድማሳዊ ኣዋጅ መሰላት ኣግራብ ብወግዕያ ኣጽዲቓ ትርከብ። እተን 3 ቀንዲ ዓንቀጻት ናይቲ ውሳነ ኣግራብ ህያዋን ፍጡራትን ሰብኣዊ ረብሓን ዝህቡ ህይወት ኣብ ምድሪ ኣብ ህላወኦም ዝምርኮስን ሰባት ድማ ምስኦም ብምሕዝነት እናተደጋገፉ ክዋስኡ ከም ዘለዎም ተገሊጹ ይርከብ። ከንቲባ ሚሸል ቦርዶ ኣግራብ ብስርዓተ ስሮም ኣቢሎም ዘስተንፍሱን ኣብ ነንሕድሕዶም ዝረዳድኡን ህይወታውያን ስለ ዝኾኑ ንሰባት እውን ካብ ብዙሕ ነገራት ዝከላኸሉ ምዃኖም ገሊጹ። ቦርዶ ኣግራብ ክንከላኸለሎም ኣለና፣ ክቑረፁ እንተኾይኖም ድማ መጀመርታ ክትክኡ ኣለዎም ብምባል ብተወሳኺ ህዝቢ ዝተኽልዎም ፈልስታት ንኽቐርብ ከም መደብ ተታሒዙ ምህላው ኣረዲኡ። ኣግራብ ምቖት ከተማታት ንምንካይ፣ ጽሬት ኣየር ንምምሕያሽ፣ ብዙሕነት ህይወት ንምሕላውን ስለ ዝሕግዙ ሓቀኛ ሓምላይ ትሕተ ቕርጺ ምዃኖም ገሊጹ። ቦርዶ ኣብ ምቅላስ ለውጢ ክሊማ ክመጽእ ከሎ እቲ ዝዓበየ መሓዝኦም ገረብ ምዃኑ ይሕብር።

እዛ እንዕዘባ ዘሎና ዓባይ ቶርታ 500 ኪሎግራም ወይ 5 ኩንታል ትምዘን ብስጳንያዊ ሼፍ ማርክ ስዋረዚ ኣብ ዝቐረባ መዓልታት ተሰሪሓ። እታ ቶርታ 3.5 ሜትሮ ቁመትን 1.8 ሜትሮ ስፍሓትን ዘለዋ ኮይና ካብ ናይ መርዓ ቶርታ ንላዕሊ ግን ናይ ቤተ መዘክር

ስራሕ ትመስል። ዋላ እኳ መብዛሕትኡ ግዜ በይኑ ዝሰርሕ እንትኾነ ነዚ ፍሉይ ዝተዋህቦ ጠለብ ብዘይኣበር ንምቕራብ ግን ኣዕርኽቱን ንገለ ኣባላት ስድራ ቤቱን ሓገዝ ሓቲቱ እዩ። ስዋረዝ ነቲ 33,000 ዕምባባታት ኣብ ልዕሊ እቲ ቶርታ ምቕማጥ ጥራይ ንባዕሉ ፍሉይ ጻዕሪ የድልዮ ከም ዝነበረ እዩ ዝገልጽ። ማርክ ስዋረዝ እቶም መጻምቲ እቲ ቶርታ ካብ ንቶርታ ንታሪኻዊ ህንፃ ዝመስል ክሰርሓሎም ከም ዝሓተቱ እዩ ጠቒሱ።

0: school is where we train humanoid robots from the ground up.
1: ቻይና ንተምሃሮ ሮቦት ቤት ትምህርቲ ኸፊታ። ቻይና ኣብ ከተማ ሃንግዝሆ ንተምሃሮ ሮቦት እተገልግል ኣብ ዓለም ናይ መጀመርታ ቤት ትምህርቲ መሪቓ። እዚ ስጉምቲ ብሰፊሑ ሮቦታት ኣብ ስራሕ ንኽዋፈሩ ዝሕግዝ ብዝተዋደደ ስርዓት ገምጋም ክሓልፉን ስልጠና ወሲዶም ሞያዊ ምስክር ወረቐት ንኽህልዎም ዝዓለመ ምዃኑ እዩ ዝሕበር። እቲ መደብ ኣብ ዝለዓለ ጥርዙ ዝበጽሕ ኮይኑ ሮቦት ስርሖም ንምጅማር ብቑዓት ዝኾኑ ፍሉይ ናይ ምስክር ወረቐት ክሳብ ምሃብ ይበጽሕ። ተልእኾ ናይታ ቤት ትምህርቲ ካብ ምዕባይ ኣካላዊ ዓቕሚ ሮቦታት ንላዕሊ ዝኸይድ እዩ። ነቲ በሊሕ ሓንጎሎም ብዝያዳ ንምሕያል ኣብ ዝተሓላለኸ ቅድ መነባብሮ ዓለም ዕማማት ብብቕዓት ንኽፍጽሙ ዘኽእሎም ኣብ ርድኢት ስነ መጎታዊ ምኽንያትን ናይ ውሳነ ዓቕሞምን ይሰርሕ ከም ዘሎ ክፍለጥ ተኽኢሉ። እቲ ስልጠና 4 ቀንዲ መድረኻት ዝሓቆፈ እዩ። ብናይ ጥዕና መርመራ ይጅምር። ነፍሲ ወከፍ ሮቦት ኣሰራርሓ ሃርድዌሩ፣ ስርዓተ ምሕደርኡን ምትእስሳር ኣልጎሪዝምን መርመራታት ይወስድ። ብድሕሪኡ እቲ ሮቦት ናብ ፍሉይ ስልጠና ይሰግር። ኣብኡ ድማ ምስቲ ድሓር ዝሰርሖ ስራሕ ዝመጣጠን ሞያ ይወሃቦ። ሳልሳይ ደረጃ ዝተመደበሉ ዕማማት ብኣድማዕ መንገዲ ክፍጽሞ ይኽእል ድ ንምፍላጥ እቲ ሮቦት ኣብ ግብራዊ ናይ ስራሕ ሃዋህ ይጽመድ። እቲ ናይ መወዳእታ 4 ደረጃ ሞያዊ ምስክር ወረቐት ምዕዳል ኮይኑ ዓቕሚ ነፍሲ ወከፍ ሮቦት ኩሉ መዳ ያዊ ገምጋም ተኻይድሉ ኣብቲ ወረቐት ይሰፍር። ሕምቕ ዝበለ ሮቦት ድማ ነቲ ምስክር ወረቐት ንምውሳድ ዘድሊ ረቑሒታት ክሳብ ዘማልእ ናይ ስልጠናን ትምህርትን መደቡ ይቕጽል።
0: Yes, I can speak English. The robot school is where we train humanoid robots from the ground up. Think of it as a complete journey, starting with the very basics of the robot body and hardware.

ያንያን ጂያ ብከምዚ ኣቃውማ 33 ዕንክሊል ኣብ ነፍሱ ከሽከርክር ብምኽኣሉ ንብዙሓት ኣገሪሙ። ያን ነቲ ቅድሚ ሕጂ ተታሒዙ ዝነበረ መዝገብ ክብረወሰን ብ10 ዕንክሊል ረቲዕዎ።

0: ያን ኣብ 218 ስብሒ ጸላም ከብዲ ገይሩ ከም ዘሎ ፈሊጡ። ሓኪሙ ድማ ክብደት ክቕንስ መኺርዎ። ዋላ እኳ እቲ ቐንዲ ስብሒ ንምጉዳል ውፅኢታዊ መንገዲ ቀስ ብቐስ ብምቁፅጻር ኣመጋግባ ዝመጽእ ምዃኑ ይፈልጥ እንትኾንኩ ኣብቲ እዋን እቲ ንኣካላዊ ምንቅስቓስ ትጠቕመንያ ዝበልክዋ 2 ኪሎግራም ትምዘን ዕንክሊል ገዚአ። ኣብ ውሽጢ ሓደ ወርሒ ድማ ካብ 80 ኪሎግራም ናብ 63 ወሪደ ክብል ምስትካል መዝገብ ክብረ ወሰን ጊነስ ተዘራሪቡ።
1: Yeah!

0: ተናይ ድሓኒኻ
1: ሓንቲ ቆልዓ ዓዲ ተላልየልካ እዚ ንትነ ማርያም መፍለይ ዘይብላ
0: እንታይ ናትከ
1: ሞናሊዛ ሞናሊዛ ኣብ ቅድሚያ ወላ ሓንቲ ይብል ሸበጥ እያ ሞናሊዛ ኣብ ቅድሚያ
2: ድኽነት ኣበያ መሰረት ገይራ ዘላ ርኢ
3: ስኸዳን ዝጌታ ከመይ ገርካ ናይ ኣቦኸባ ድላዲ ትንፀኒ
0: ንቕልቲ እኳ ትመልሰኒ ኢኸ
3: ሰዓት ሓሙሽተን ፈረኻን ክመልሰልከ ሰዓት ሓሙሽተን ፈረኻን ተንባድላ ላዓል እንታሓን ተብፀለይ መስዓት ተራኺበ ሻሰት ኢና ክመልሰልከ
0: ቅልጢ ኳ ትመስል ሰዓት ኣርባዕተ ክገሸሉ እዩ ኣቦይ
3: ድሓ ክሳብ ሰዓት ሓሙሽተን ፈረኻን ዘሎ ፅናሕ ትብሎ እንታይ ዶ ፀመም ኣለዉ
1: ሃሎ መን ይኸ ወይንታ
4: እዋኖ ይንተ
1: ኣነ ዳንኤል ይበሃል ወይንታ
4: ዳንኤል
1: ማለት እስኸ እኳ ይትፈልጥኒን ኢኺ ኣነ ግን ይፈልጠኪ እየ ወይ ኣብ ሓደ ውራይ ኣብ ውራይ ናይ ፋሚሊ ተኣኻኺብኩም ከሎ ክርእየኪ
4: ኣብ ውራይ ናይ ሰብ ኣነ ኳ ገሪ ንዘሎስ መን ቴሌፎን ሂብካ መን ይኸሽመይ ነጊድካ
1: ቴሌፎን ደኣ እሞ ደላይ ደኣ ስእንደ ኢልክ እየ ኣበይ ስእንደ ላይ ግን ከይደ ደድሕሪ ክገዛኹም ከይተረፈ እየ ዝፈልጦ ኣነ ዘለኹ ወይንታ ኣነ ዘለኹ ለይቲ ሙሉእ ለይቲ ምስሊ ክብ ዓይነይ ክረአየኒ ሙሉእ ለይቲ እየ ክትሓድር በቂ ደርሆ ነቆ የርክበን ደርሆ ነቆ እዩ ዝገላግለኒ ደርሆ ነቆ ኣብ ሕጂ ሲ ከም ወዲ ኣዳም ከም ሓዊ ዘለክ መጠም ሽግረይ እንተተረዳእኽን እንታይ ምስለ ክብኢንተ
4: ሕጂ እንታይ ክትብለኒ ዘለኻ
1: እሞ ፅባሕ ዘይንራኽ እንታይ ፀገም ኣለው ኢንተ ፅባሕ ሰዓት ሓሙሽተ ዘይንራኽ
4: ሰዓት ሓሙሽተ በቀ ርሓ ንሳኻኸማን ዘለኸ እዮም ኣንዳድሓን በቃ ተሓገዘካ እየ
1: ብጣዕሚ ይቀኒየለይ ብጣዕሚ ይቀኒየለይ ካብዚ ምድሪ እዚ ክሳብ ሰማይ ይቀኒየለይ ክሳብ ሰማይ እወ ሕጂ ፅባሕ ሰዓት ሓሙሽተ ልክዕ ድሓን ኣፍታ 200 ቁፅሪ 200 ጎደና
4: ዋላ ጎደና ኢኸ ፈሊጥከ
1: ናብኣ ክመፀኪ ልካ ኣብኣ ፅንሕና ኣፍታ 200 ጎደና ክመፀኪ ራይ ው እንታይ ይቀኒየለይ ሎሚ ለይት ከመይ ኮን ሩፍታ ክውጋሒ ይቀኒየለይ
3: ንፅባሕ ሰዓት ሓሙሽተ ስባዕ ሰዓት ኣርባዕተ መራጭ ተንባድላ ሒዝካ ይንገዛ
0: ገምፀልካ
3: ናብታ ቪላይ ናብታ ፀዋዕኻ ቪላይ
0: ገምፀልካ

ف

ትሕዝቶታት መደባት ሞዛይክ ናብ ምዛም ገፂ ዝኸይዲ ዘሎ ክቡራት ተዓዘብትና ተሪፋትና ዘላ ትሕዝቶ ድማ ተኸታታሊት ፊልም ገፅታ ክትከውን መበል ታሽዓይ ክፋላ ስዕቡ ክቅርበልና እዩ ብሓባር ንከታተል።

0: ብሓን ኮለር ዘብለ ይብልና ንምክእለ ብኸመይ ፍሊጥካ ኣይትበለኒ በር እዚ ጉዳይ ኣነ ለላዕሊ ይፈልጦ እዩ
1: ካብታ ዝበራሕኻ ክይወፃኹ ከመይ ፍሊጥካ
2: እዚ ዕርቡ ክሳ ከ
1: 25 ዓመዳ ኣይበዛሕ
3: ኣይበዛሓ ውሒድዎም ከመ ስማዕኒ እታ ዝሕለፍዋ ትንፋስ 25 ዓመት ውሒድዋ ማለትካ
1: ይኒካ ዳና ሓወይ እንታይ ኮይኑ ዲ
4: ዳና ሕማቅ ኣሎ
1: ሕማቅ ኣሎ
4: ሕማቅ ኣሎ
1: ከመይ ማለት
3: ተበራበር ተወዲ እዩ
5: ኣይተወድአን ሙዚት ኣይተወድአን ድሓን ኩሉ ንግዜ ናሃቦ ርግፀኛ እያ ከምዘይተወድአ ተኣምንና ሓንቲ መዓልቲ ክትመፅ እያ
4: ሄኖክ ኣገባባ ገፅካ ኣርኢኻ
1: ሓደግታ ክድ
4: ትማል ገዛ ጋሽ መፅኦም እዮም
1: እንታይ ጋይሽ ናይ ዓዲ ድ ዝቕበሎም ቲኢሎም ተመሊሶ
4: ኣይርዳእካኒ ምሽ ጓልኩም ሃብና ዝብሉ ኣጋሽ መፅኦም እኒኦም ኢራ እንተ ኾንካ ትስሕቁ
1: ንሓንቲ ኣነ ሻብ ናይ ምርብራእቲ ሃይለ
4: ኣነ ይተቐበልክዎን ክፀኒሐ ድሓር ከኣነ ሓዳር ይኮነኒ እዩ ዝበልክዎ ሰብ ኣለኒ ኢለ የፋን እዮም
1: ሓቂ ከንዲ ግን ናይ ሎም ወለዲ ድሰምዑ ይኮነ ፈፂሞም እዮም ደይሰምዑ ከምዚ ናይ ጥንቲ ትካይድኦም ሻለኪ ብፍላይ ብፍላይ ከዓ ትጓልኩም ሃብና ዝብል ዘሎ ናይ ደገ ወይ ሃፍታም እንተኮይኑ በቃ በቃ በቃ ሻዓዊ ሰዳ ነፂ ሃብና ክሎ ሻዓዊ ሰዳ ካደይቲ ሓፍቶም ተላተ ኳን ውሰድዋ ኣብኣ ከለኹ ማዓሲት መርዓ ሻዓ እዮም ዝቆፅርዎ ኣይሰምዑን
4: ንዓይ ግን ሰብ
2: እንታይ ዛረብለ
1: ወቤላ ሽወያ ግዜ ስዓደይ ክለኹ ማለት እዩ ቀዛዘ ኢና
4: ላገፅ ኣለኻ ከም ዝበልኩም ኣምፅኦ ክንላለየ እዮም ኢሎም ገዛ ከዓ እቶም ዝመፅኦም ኣፋኒሞም በር ኣብ ቀረባ ግዜ መርዓ ክገብሩ ወዲኦም እዮም
1: ዝላመፅ ብዕድልኒ ድሕርከባ ኢሎም ክኣለልዮ ፅቡቕት ነዝያ ወዲኸዮ ማለት ኮይ
4: ኣነ ገድል ምሳኻ ትዛረብ
1: ክንዘማኽርኩ
4: ብጀካ ካልእ ትፈልጠለይ ሰብ ኣለካ ድ ወይስ ንዓይ ከም ወላ ሓንቲ ዘይጠቅም ሰብ ኢኻ ተሓስበኒ ምሳይ ካብ ዕርክነት ሓሊፍካ ካልእ መፅ ይብልካ ማለት እዩ
1: ኣነ ኣነታት ክገብር ወሪ እሽተ ቆልዓ ንዓይ ክትመፅእ ኣለኒ ገለመለ ትብልክ ወት ክንዲ ክትደፍሪኢኸ ኣነ እሽተ ቆልዓ በ ኣርኪበሉ መርዓን ገልመል
2: ክገርመንክ እዚ ምሳኻየ ድምርዖ ትብል የለለ ክንድሕር ናይ ባሓቂ ኮይኑ ጠገም የለን ኣብዚ ቀረባ ግዜ ኣነ ክምርዐ እዚ 15 ዓመት ገደስ ክምርዐ ክሳብ ሽዑ ፅበየ ከያ ትል ክተፅበ
4: ሄኖክ ንዓኻ ኣሚኖክ እየ ስድራይ ዘማፅሎይ ኣይደልኒ እዩ ዝበልኩ ንምዃኑ ዝዛረቡ ዘሎ ክርዳእ ካልኦ
1: ኣይርድአኒ ደይርዳእካ ዝዛረበ የለ ከመይ ኢሉ ክርድአኒ ድሓርካ መልሰ ነገርኪ ኣነ ንእሽተይ ቆልዓ ህንጫል ቆልዓ እየ ኣብ መርዓ ንርዓ ንበፅዕ ዕድመ የብለይን ብለክልኹ ርድአታይ ኮታ መልሰ እዩ

0: ዋ
1: ይጣውቂ
0: እዚ ኩሉ ሓዳር ጌርና ኣደ ደቂክት ኮይኑ እየ ዝደልና ብልካ ዝተዛረብካ
1: ከማ ኢለካ ኣነ ኣነስ ከማ ኢለክን ኣኺ ኢለክ ደ
0: ዳሓንበል ፅቡቅ ንስኻስ እንቋዓኸማ ንሕማቕ ነገር ኣይመፀእ ተመሊስካ ኮ ክትልምነኒ ኢኻ ስዲ
1: ስኢልኩም ሕጂ ክፈሊ ንኣ ነግረኪ ደለ ይዛረብ ክሪ ክሪ ጥፊ ኸንዲ ክደፍርያኽ መርዓ ድለ ስድራይ ከምዚ ኢሎም ክ ድሞ ተመርዓዊ እዩ ካደ ደ ፀርኩስ መርዓይ ከዓ ክፀውር

0: ርግፀኛ ደ ኸይዱ
1: ውያታ ጆን ኸይዱ እዩ ከይተመልሶ ጥራሕ ከሎ ንዓቐልቲካ ኸይዱ
0: ምናልባሽ ከይጥርጥር እዛ መኪና ብስና
1: ሓራይ
0: ንሰም ደው ኢለ ውሰዳ ክብለ
1: ጆን ሓራይ ዋ ማዓ ማዓ በዝሪ ውይ ውይ ጆንሲ ኣሕማም

0: ፀንገሶም ብፅሐን ዳኣ ኸይደኒ እዩ መፍታት ባዕሰሊና ክገብረና ቀት
1: ግላ

ልኻብ ኣእምሮን ላዕሊ ስለ ዝኾነ እየ ከምቲ ጀሚርዎ ዘሎ ከይተነብረሉ ብዘለዎ ቅጥፎ እየ ዝኸይድ ዘለኹ። እንታይ እዩ ትበልኒ? ንኩሉና ዝሓሽ ምዃኑ ኮን ክነግረክ ደል ኣብ ጉዕዞ ህይወት ይግዳእኪ ከም ዘሎ ክርዳእኒ እዩ ሚካል። ግን ኩሉ ዝገብሮ ዘለኹ ብልቢ ስለ ዘፍቅረክ ጥራይ ምዃኑ ክትርድእለ ይደሊ። ዘለኣለ ኣፍቅረክ እየ ሚካል እዩ።

0: አንቲ ቢራ ባምጥ ላይ
1: ያለካ ከና አጥሪኮ ዘሎ
0: እስከስተባልከ ይግበሪ
1: አንኩን አኻለይ
0: ምን ያህላይ ትርኪ ቆል ማን ከተርፈክዲ
1: አንኩን አኻለይ
0: ግሊ ንርሐቅለይ ንምጽኸማ ንዛ ሰምዐ ጸለየሎ

0: ነቀን
1: ሰላም እግዚአብሔር ይመስገን እንታይ ዳ ጠፊቂ
0: ዋ ሓባል በላይ ሃይ ተቀድመ ክትብል ማዘር ከይ ቅድመ ክዲ
1: ንሳስ ሓቅኸ ግን ካብ ናይ ይኩንኩን ኮ ጠፊ ወላ ስኸውን ጠፊቂ እየ
0: ማዘር ከመይ ቀነ ሓደ
2: ኣብኡ ካብኡ ዝኸፋ የምፃዩ ናይ ማማ ነገር ኢልካ ዘረባ ይብሉ
1: ደኸና ትሰብሪ ነ ትሓው እንዳያ ድሓርካ ንሕና ከዓ ብብወገና ፀሎት ንግበረላ ኢና
2: ይበሉ
1: እምበር ኩሉ ግዜ ኣነኸ ክመፅእ እናብልከ ግን በቃ በቲ ብትምህርቲ በቲ ብስራሕ ገለ ኩሉ ተታሒዙ ኮይኑ ክሳብ መፅ ዝርያ ግን ሰላም በለ ይኸ
0: ኣተሓሳቢት ገዛና ምምፃእ ካብቲ ገድፊ ርኣሙ ክንደይድክ ጌርክ ዘለኸ
2: ብደጊኹም ትራኸቡም ስሄኖክ በቃ ረሲዕኹምና ዘለኹምስ
1: ያተሰብሪነ ብሓቂኹም ይኮነን ብትምህርትን ብስራሕ ንወጢ ስለዝበዝሓነየ እምበር ኩሉ ግዜ ዝዝክረኪ
2: ስስድሓ እንታይ ኢልኩም ይኹም ከትዕልሉ ብጣዕሚ እያ ትገርመኒ ክንደይ ዓመት መሓዙት ኮይንኩም ኣለኹም ፀዕዳላይ ጠፍኣኩም ኣስልችወኩም ድዩ
1: ምስ ሄኖክ እንታይ ምስልቻው ጓለይ ሄኖክ ክትፈልጢ ኩሉ ነገር ዩናዓይ ሳላ ሄኖክ ዘሎ ከማን ሓዊ ዘይብለ ኢል ማሪሮ ዘይፈለጥ
2: ይመላኣልኩም በል ግን ሓደ ራኺ በጀኹም ንዓና ይትረስዑና
1: ኣቲ ዘረባ ጥራይ ዶ ኮይነ ሻ
2: ክመልፅ ኖ ኣማ ቤና እያ ዘለና ክኸይደ ስኢልክ ብደገኺ ትርከብዮን ሄኖክ ኣጥቀኽ ከለና ሲ ፈፂካ ሕሽሻ ብልናሓረዶ
1: ኣነኻ
2: ዋሕዛ ክንሓፍቲ ክምዋንኪ ድረስ ሓረ
1: ረ ክመፅእ ግድን ክመፅእ ሰብሪ ነ ማለት ክሳብ መፅ ሰላም ዝብላን ማዘርካ ሰላም በሊኸ
2: ባይ ናይ ተጥፈ በሊ

0: ይሄ ዳ ደሓኒኻ
1: ደሓኒ ቀሊፍና ንወድእ ተሃቢ ከለኹ ከይዲ
0: ፅቡቅ ኣነ እውን ነዊሕ ግዜ ክወስድ ኣይደለ ውሳነኻ ተፍለጥካና ኣብ ዝጠጠቕ ዘበል ምክንያት የብለይ
1: ደቃ ድሓ ሓሳብካ ተቐቢል ኣለኹ
0: ብጣዕሚ ፅቡቅ ውሳነ
1: እንቺ ከመይ ክኾን ትጉዳይ እንታይ ክገብር ዘለኒ
0: እቲ መንገዲ ከመይ ናክንከዶ ኣብ ግዜ ባዕለይ ክሕብረከ
1: ሞ እንታይ ይግበር ኣሎ ክፈልጥ ስለ ዘለኒ ንገርኒ
0: ንስኻ እቲ ጉዳይ ካብ ሎም ጀምሮ ሓደ እሙሩ ዝሰሓተ ሰብ ዝገብሮ ተግባራት ግበር
1: ድሕሪ
0: ብድሕሪ እንታይ ትገብር ባዕለይ ክነግረካ እንታይ ኢና ንገብር ንዓይ ዝምልከት እቲ ናይ መወዳእታ ዓላማ እንታይ ምዃኑ ግን ነጊረካ ይመስለኒ
1: ሓንተ ረድየካ ኣሎ
0: ከም ትቕበሎ ካ ግምት ነይርኒ እንዲ መዓረ ክንዲዚ ሕጉስ ኮንካ ክትቅበሎ ግን እንታይ እቲ ምክንያት ኣይተረዳእ እንታይ ኣለ ድ ሓድሽ ነገር
1: እቲ ዝገብሮ ባዕለይ ኣለ ክወደ ኢልካኒ ኣነ ከዓ ንምንታይ ተቐቢል እያ ባዕለ ይፈልጥ ሓረይ
0: ስለዝገረመኒ ሓቲተካ
1: ወዲኻ ትኾንካ ከይድ
0: ወ እዚ ኩሉ ዝብለካ ዘለኹ ግን ካልእ ሰብ ወላ ሓደ ክፈልጥ የብሉን ዝተባሃልካይ ከዓ ኣብ እዋን ኣብ ግዜኡ ንግበሮ

እንታይ ዝብል ዘሎ? እንታይ ስለ ዝሓሰብ እዩ ፅሒፍ ገዲፍለይ? ሕጂ ከዓ ብዛዕባ እዚ ንታሓቲት እዩ መዛ ተራኺባ ዘለካ ጎስክዘርትለይ እዩ።

0: ستار قدسي رياضة لتخون
1: نمتي تيلاتنا نمتي لخمان الليلة

0: Curly.
1: ኣቶ ሚካኤል ፅቡቅ ጌርካ ባበሰረኒ
2: ናይቲ ዶክተርስ ነገር ንኻ ምንክኢል ይካልኩ

ንኣስታት ክልተ ሰዓትን ፈረቓን ዝፀንሐት ትሕዝቶታት ምድባት ሞዛይክኹም ክትከታተሉ ፀኒሕኩም ክቡራት ተዓዘብትና ብዘቕርብናልኩም ትሕዝቶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ምስተኣላይ ሳሙኤል ዮሃንስ ብምዃንና ብሓባር ፀኒሕና ዝመፅእ ሰሙን ድማ ብዝተፈለየ ትሕዝቶ ክኾን ምረኻብና ክሳብ ሽዑ ሰናይ ቅነ ክኾነልና እናተመንኹ ምስተረፉ መድባት ኤሪቲቪ ብሩህ ቅነ

0: ብዝጋም ቤት ገይረ ባልሰማይ ዓለል ፈለል ከይሰራሓኪ ንስኻትኩም ሲ ንባዕልኹም ንኤዶ ሳርጋይ ኬፍ ዜክ እንዳበልኩም ሲ መዝብን ዓርከይ ግን ሓገርኩም ተበለቆም ሲ ክትዋራ ዘይሉ
1: ኣያ ዓምና እቲ ዓንካር ዓንካሬትካ ናሃለመጦ ዘብለካ ሰብሲ ዓርከተይ ምባሪልከ
0: መስፍን እኳ 5,000 ወሲዱ ናይ 50,000 ስራሕ ይዝስርሕ ንስኻትኩም ግና ናይ 5,000 መቕሰብ ናይ 50,000 ክሳራ ጋንሸራ ኣበላ ተዕባራ
2: ኣቤት ኣለኹ
0: ትል ስጋ ኣልቦ ዓፅሚ ንስኻ ተዕባራ ዲኻ ፈረሳት ደ ባርያ
3: ሞንዓየኻ
0: ወይ ስከሌትን ናይ ዳንጀር ምልክት
4: ወይ ዓምና ሞንሚካል ኢኻ
0: ንዓው ኣቤላታት እንግሊዝ ሓንኳል
2: ያ ዓምና ንሕና ኣብዚ እንዳዝማይምና ዘለና ኣበይ ከም ዘላስ ከመይ ኣይቢልና ክንፈልጣ ንኽእል
0: ባዕልካ ፍለጥ ንስኻ ተዘይፈሊጥካ ስቁ በድብለኩ ክልቲና ስለዘየለና ኣኹም ነዛ ገዛ ፍልሑ ኮይንኩም ማፀኒዮ ሄሎ ዓርኩ ከመይ ከመይ መጫርምቲ እታ ኩላ ሪኢኻ ለኻ ከም ነፋሒቶ መልሓሳ ንግዳም ተውፅእ ነበረት ሕጂ ኣብኣ ሸጉጣታ ኣላ መልሓሳ መንክትዛረብ መልሓሳ ኖ ክትቁረፅ ኮይና በቃ መፃኹ ጠዋሊ
2: ዓምና ጠዋል እኮ ትግርኛ ይኮነን ዓረብ ኮ
0: ፅቆላታ ከይጠዋኩየካ ንስኻ ስቕበል ይብለካ ኣለኹ ስቕበል በቃ ማሺ
2: ኣታ ዓምና ተሰኪትና ፈሪሕና እምበር ማሽ እውን እኮ
0: ተስኽሉ ሙሽሙሽ ድሃን ምስ ተመለስኩ ኸሪኦኩም እዩ መሽታኻት መሻኽቲ ኣባይ መሙዳ
4: ኣታ ሰብ እንታይ ዝኾን ዘሎ
5: ክሳብ ማዓሲና ንሕና ከምዝናብልና ዳተፃረፍና ክንሰርሕ
4: እንዳኸ ናቀዋላ ስራሕተኛ ተኩኸና ክንሰርሕ እምበር ክንፅረፍ ኣይመፀና
2: ካላ ምክሳሕ ኣነ ከምዚ ኢላ ሰርሕ ስለዘይክእል ገለ ክሓስብ እየ
1: እንታይ ድመሲልኩም ኣብ ገዝኡ ዝፅረፍ ሰብኣይ ተሃኑ ኣብዚ ኣመፂ እዩ ዘውፅኦ ኣብ ሞያ ኣብ ገዛ ንሓስከታ ኣነ ፀኒሕካ ዝቕበል ክትብሎ ከላ እንቋዓ ኣይትርእይዎ ሓርማዝን ኣንጭዋን ኮይኖም ኣይምስል
6: ኣትሕጅባ ዘረባ ንፅኺ ሓሻካ እምበኣር ኣብዚኣ መፂኢ ዘተንፍስ ኣብዚኣ ንበሳ ኣብታ ገዝኡ ከዓ ወኻርያ እዩ
2: እዚኣ ባፎ ካብ ከምዚኣስ ብግምጣና ተሓይሽ ኣብ ገዝኡ ንበሳ ኣብዚኣ ከዓ ወኻርያ ምዃኑ ሓሸ
1: ኣይሕሽዋ ሓንቲ ሰብን ብዙሓት ሰባት ዝፈልጥዎ ምሽክትና ሲ ከመይ ገይሩ እዩ ሓደ ዝኸው እውይ ኣትሓርቆም ባኦም ገዛ ከሰታርክብልዎ
0: መሳፍንቲ ጎይታ መኳንንቲ ኣብ ግዳማ ኣንበሳ ኣብ ገዛ ነብሪ ብየማን ተኩሱ ብፀጋም ዘብሪ
7: ሓሶታ ይቕይሕን እዩ ኣብ ገዛስ ኣይንሕሾ ኣይንሓምቆ ክልቴ ንኸመኻም ምሽት
0: ኣብ ገዛ ኣብ ግዳም ስባ ንፈክር ባካ ክዝራፍ ባንበልንበል ፍርሒን ረዓድ እዳ ኣብ ገዛ ዘይኣኽለኒ
7: ኣብ ደገስታይ ድፅቡቅ ርኺበ ድሓር ካ እቶም ሰራሕተኛታት ካብ ዛዕባ እንታይ ስለ ትብሎም እዮም በቲ ቅርኖምን በቲ ግራይ መልሓሶምን ዝተቐበሉን
0: ናታቶም ክደፍኦም ጥራሕ እነ ምስ ደወልካለይ ደዊልካ መስ ነገርካኒ ከመይድ ምስረስነይ ምጫ ገር ኣክ እዮም
7: ሕራ ከድካስ እንታይ ፍሪኻ
0: ከዓ ናይ ውሮ እዮም እንታይ ከም ዝገብርኩም ክትሪኦም ከ ከምዚኣ ገይሮም ርእሶም ኣድኒኖም ኣለውሉ ስለምንታይ መሳፍንቲ ዓርከይ መሳርሕተይ መመኽርተይ ስለምንታይ
7: ንስኻ ስለዓይ ዓርከይ ንስኻ ስለዓይ መማኽርተይ ኣታሓቁ ሊላ ኣንበሳ ኣሽንኳይ ደሞ ሲ እርጋን ከማን ኣለዉ ኢሉ ዝበልዎ
0: ኣታታይ ኣኹንካ እዚ ኩሉ ዘሕለፍናዮ ዕርክነትናን ዕውነትናን ምምኻርና ሳታ እሱስ ዓርከተይ ኣየብለንን
7: እሱ መፅናሓልካ እቲ ብርእሰይ ዝገበሮ ክሓስብ ግን ድቃስ ዝበሃል የስ ነርፊደ
0: እንታይ ክደፈም ደናታቶም ሕኒ ኢኸ ፈደልካ የብለካ ኣለኹ እንታ ኸኹንካ ሕጂ እንታይ ኮንካ ኢኸ ፀዊዕካ ንታይ ድሓን ዲኻ
7: ኣንታ ሰብለይ ትምሕረኒ ኩሉ ሸዓነ ደ ከዛኻረካ ክነብር
0: እንታይ ደረሲየ
7: ብዛዕባ እቲ እጋርና ቀንዚኢና ሞኒ ሕክምና ከይድና ዝተረኣነ እዚ ናይ ሜዲካል ጫማ ዝተኣዘ ዘለና ረሲዕካ
0: እውይ ሞት ረስዓን ኣተኣነስ ከመይ ለወደይ ቃዕ ኢለ ዝሰበራታ እንታይ ኮይነ ናይ ረሲዕ እዩ
7: ስኻዳ ሓቅኻ ብሳላይ ኩቕሲንካ ኩሉ ሂወትካ ናብረኻ ናባይ ስለዝደርብካ ዮ እንታይ ዘየቕስን ኣለካ ኣነ ኮ ንዓኻ ክብል ኮይ ትፈልጥ ኢ
0: ሓቅኻ ንዓይ ክትብል ተወሊድካ እንታይ ይግላ እስኻተ ዘይትብሉ ሲ እንታይ ምኾኑ
7: ጋሕሚ በልካ ወይከ ጨርቂ ከም ድርበካ
0: ንግዛእየንግዛእ እየን ብላካ ኣለኹ እዚኣ ደው ኮይትብል ንዓና ስከሌትን ዲካልከ ሓቀ ጫማ
7: ኣታ ስኬቸር ይበሃል እዚ ናይ ሜዲካል ጫማ

0: ናይ ጥዕና ማለት እዩ
1: ሓቅኻ ሓቅኻ ስኬጃር ወይ በልኺ ንግዛእ እየ
0: ግን ኣብታ ድኳን ምስከድና ስኢልካ ቆርበት ብብብል ከይትብል ንሓንቲ ጫማ 2500
1: ክትብለት ዋ ኩንታልጣፍ ኩንታልጣፍ ሳብ እግርና ረጊፅና ክንከይድ
0: ኣንታ ስቆል ቆርማል ስማዕ ኣንዶ ገንዘብ ስልዕሊ ጥዕናኻ ክትሰርዖ ኣነ ኳ ከምኡ ዘይበልኩ ክትበልጥ ኣብቲ ፋብሪካ ኮ $150 ይሽየጥ
1: ሞ 150 ቆሪእካ ኣለኻ $300 ማለት ኮይ ንሓንቲ ጫማ 2500 ናይ ክልቲ ገበይ ኮ 5000 ማለት ኮይ እንታ ትላች ባዕሉ ዝእሰብ
0: እንታ ትርእስኻ ባስራዮ ንሓንቲ ጫማ ክብለካ ከለኹ ኮ ናይ ክልቲ ነእጋርካ ማለት እዩ
1: ንሓደ እዚ ብጣዕሚ ከቢሩ
0: መኺድ ፌካ ግዛእ ብሕሱር ሽዑ እግርካ ትቆረፅ
1: ታ በልኺ ድሓን በጃ ነብስና ኹን ኣነ ዓይነ ዓሚተ ክኣትወነ እምበር እዚአን ከቢረኒ
2: ምናኸ ፀገም ከም ዘለዎም ተፈሊጥና ድዓ ኣብ ክንዲ ንበዓል ነጎዳ ሰሓቡ ደብሶ ንገብረሲ ንሕና ፀገማት ተረዲእና ዘይንተኸባበሮ
3: ከመይ ማለት ክ
2: ዝበለይ በሊ ንፃወሮ ዝተፃረፈ እንተተፃረፈ ኣብ ግንባርና ስለዘይልጠፍ ንስከም ሞ ብትዕግዝትና ድማ ንስዕሮ
4: ያለማለ እንታይ ትብል ኣለኹ ፀገም ናይ ገዛ ወንሕና ከፀገም ይብልና ናብ ገዛና ንሕና ኮ ፀፀገም ናብ ገዛና ገዲፍና ናምፅ ዘለና
2: ኣታ ዑስማን ኢኖ እዚ ድኣ ሞ ኩሉ ማኣስበይን ዝኽእሎ ሓደ ሰብ ስቕኢሉ ብዘይ ምክንያት ብማይ ቀጠነ ዝዕገርግር ጠራዕራዕ ዘብዝሕ ንድሕር ኮይኑ ኮ ኣብ ገዝኡ ገለ ፀገም ኣለዎ ማለት እዩ
3: እሞ መዓልታዊ ናይ ገዛካ እንታይ እንተይብላ ርእየና ክንብሎ ኣለና ማለት ድዩ ዘይከውን ናይ ገዝኡ ኣብ ገዝኡ ገዲፎ ጥራይ ክመፅ ዘለዎ
5: ኣነ ግን ንዛ ለለ ትብላ ዘላ ይሰማማዕ ንዴ ግን ካልእ ፍልይ ዝበለ ርእቶካ ኣለኒ
4: ከመይ
5: ካብ ስመረስ ሰበይቱ ንላዕሊ እዚ መስፍን ዝበሃል ጉሒላ እዩ ንሓንጎሉ ከም ድላ እዩ ዝጠዋውዩ ዘሎ ሞኒ ከመይ ገይርና ካብዚ ናይ መስፍን ታኸላ መፅሒቕና ነውፆ ክንሓስብ ይሓይሽ ይብልኣኒ
4: ያሰላም ፍክራ ጀሚላ ፍክራ ሕልዋ እዚኣ ፅብቕቲ ሓሳብ እያ እዚኣ ንድሕሪ ገይርና ፍታ ክመፅ እያ
2: ሪኢኹም ዝኾነ ዘጋጠመ ነገር ናብ ሰባት ሸር እንተጌርና ሓንጎና ዘይፈትሖ ፀገም የለን ስለዚ ምዚ እከይ ተግባሩ ምዚ ተንኮለኛ ንስስዑ ንመስፍን ብኸመይ ነፋትሖ ንሕሳብ ከድልየና እዩ
5: እዚ ሓሳባት እዚ ናይ ኩላትና ጉዳይ እንከሎ ስለምንታይ ና መፍትሒ ከነምፅእ ዘይንፅዕር ብጣዕሚ እዩ ዝገርመኒ ሓደ ሰብ ዚ ከመይ ገይሩ ይባ ንኩላትና ዝስዕረና ማ ዘይጠቅም ፍጥረት
6: ሸይጣን እውን ኮ ንግዜኡ ኮይኑ በር ይስዕር ኮዩ መስፍን ከዓ ሳብ ብኡ ሸይጡ
3: ይባሃል ሸይጡ ክትብል ዲኻ ማለት ሓመድ ሸይጡ ዝኣቱ
6: እንታይ ሓመዳ እዚ ሰቢድ ሸይጥ ሸይጡ ከዓ ናይ ሸይጣን ሳጓ ወይ ከዓ ቅፅል ስም ማለት
7: እዩ ንሸይጣን ኣይተሃብዎ ስልጣን ኣቱም ሰባት ገለ ምሂዝና ነዞም ካኹን ሊሎን ንፈላለዮም እሞ ሽዑኡ እቲ ሊሎ ናብ ርግቢ ትቕየር እሞ ንሕና ድማ ኩላትና ሰላምና ንረክብ

0: ፈፍር ቁኹንታል ጣፍሲ ኣብ እግርና ክንገብሮ
1: ኣታ ዘውፀኻየ ገንዘብ ዘይኮነ እቲ ዝህበካ ጠቕሚኻ ክትርኢ ዘለካ
0: ካላስ ቆልበ ጃኸይለካ ከምኡ ኢልና ስኳ ምዝሐቕ ኣቢልና ኮፍ ኢሉናዮ
1: ኣነ ናይ ሰባት ነገር ኮ ግርም ይድብለኒ ንጎዳእን ዘይጠቅም መስሊ ኣሸሓት ኣብ ሓደ ጣውላ ክድርብዎ ቅጭጭ ዘይበሎምሲ ንምግቢ ወይ ከዓ ነዚ መድሃኒት ትልካዮም ክጨውጨውጨውጨውጨው
0: እዚኣ ሰሓቅኻ እንታ ደቂ ሰባት ክንበሃል ኮ ስም ነብስና ኮይና
1: በል ድሕሪ እጂ እግረይ ኣይትብል ብርከይ ናብ ሓኪም ኣይትኸይድ ናብ ሆስፒታል መድሃኒትካ ኣብ እግርኻ
0: ሓቅኻ ናይ ቀደማይ ረድኤት ሳንዱቕ ረጊፅና ኢና ክንጓዓዝ ማለት ኮ እዩ
1: ሃሎ ሃሎ መን ክብል ምንታይ ዳ ብሞባይልካ ዘይትድብለለ ንዓይ ደው ኢልካ ለይዚ ምቕባል ኣብካ ሓሳዊ ኾንካ ምናልባሽ ተደሪብካ ደው ኢልካ ለይ ከይትኸውን ኣታ ሰብ ሞባይል ኣይኮ ተራ ሞባይል ኣይኮነትን ተደሪቡ ንድሕሪ ተደዊኢሉ ንባዕላ ቀዳምነት ኣየና እያ ኣገዳሲ ኢላ እያ ትቕበሎ ኣነኸ የግድሰካኒ እንድዒ ነታ ሞባይል ሕተታ ኣታ ሰብ ሕጂ ኣነ መገሻ ባፂዕ ዘለኹ ሓንድሓን ምስተመለስ ክትውለልካ እምበሪ ሕጂ ዳ ቻው ቻው ቻው
2: ሄሎ

0: ኣነ እውን ባፂዕ ዘለኹ ወባፅዕ ብለካ መንሓቲትካ እምታሓተ እንዳኣ ግጡም እንቲ ወይ ዝኾነ ሰብ ኮፈለማ ድውል ኣቢሉ ኣበየ ለካ እዩ ዝብለካ እሞ ባፅዕ ኣለኹ ብለካ ኣለኹ ታኸ ኣፈርፈር ትብል ዘለካ ወ ንድሕር ባፅዕ ከምዚ ኣለኹ ኣለኹ ንድሕር ክትፈልጥ ኮንካ እንካ ንዝመካየድ ድሒቶቶ ንስኻ ከጣኻ ትብል ዘለካ ባፅዕ ኣለኹ እንዴ ዝብለካ ዘለኹ ኣቐድማ ኣቢለ ጥቓኒ ያላ ርእካ ረኣየኒ ሞን ያላነ ማሳዋፋ ስትፉን ኮ ጥቓን ጥቓኒ ምንታይ ድዕ ደለኻ ባፅዕ ኣለኹ ማለት ኮ ማሳዋ ፋስትፉድ ኣለኹ ማለት ኮ ምንታይ ዳ ባፅዕ ፋስትፉድ ኣለኹ ክብለካ ደሊኻ በቃ በቃ በቃ ሓ በቃ ዳሓዳሓዳሓዳ ኣይትምፃ ኣይትምፃ ባዕለ ዩ ዳሓር ክድውለልካ ምስ ወዳእ ክደለካ ስራሕ እዩ ዘለኹ በቃ ቻው ቻው ቻው ቻው በቃ
1: ኣፀቢቕ ለልካ ዲሓ ትላገ ፀኒሕካ ኣነ ኮ እዚ ሰብ እዚ ክዝብለለይ ከሎ ምቕባል ዳኣበኽዎ ኣለቃ ሓንዳልጠቑ ስለ ዘበለኒ
0: መስኻ ኸጣኻ ኹንካ እቲ ዝድወለልካ ኮ ምዝናተይ ከየሉ ሞ ኣጋጣሚ ርኢኻ ሚዳን ኣለና እንተይለየ ዚ ናብዚ ከይመፁ ንዓኻ ስለ ዝሓለኹ ኮ
1: ከምሪኻ ሓሲብካ
0: ሕናይ
1: እታ ሞእምረኻ ፋስ ትኸውን ኣለ
0: ማሳዋ ፋስ ትፉድ እንድ ዘለኹ መይ ፋስ ዘይኮነዎ ሞር ፋስ ታ ሲስተም ከ ኣኸይፋ ትካ ዶ
1: ጉዳም ዓይነታት ተሓሳስባ በልበልበልበል ኣነ ብሓደ ቦታ በፂሕካ መፅ እንዴ እዘን ጫማይ ሳኻይ ፅንሓ ድሓር ኣብቲ ቤት ቁርሲ መፅ ክወስደኒ
0: ኣብ ኦፊስ ክፀንሓ
1: እዚ ከብ ከለካ ርግፅግፅ ኣብሎ
0: በቃ ድሓ ምዘን ጫማ ክረግፀኒ ወዲ ባፅዕ ማሳዊ ዶ ዋይ ማሳዋ ፋስት ፉድ
2: በሉ ሚካል ካብ መፅት እዛ ጉዳይ ፅቡቅ ጌርና ነብስላ
3: ይሄ ለለ እንታይ ሓድሽ ነገር ኣለው ድዩ
2: ሓድሽ ነገር እኳ ተዘይኮነስ ኩሉ ግዜ ዘተሓሳስበና ዝነበረን ማዕልቦ ከይረኸብናሉ ዝፀንሕና
3: ብዛዕባ እንታይ ማለት እዩ
4: ብዛዕባ እቲ ነዛ ገዛ ንቐስ ኮይኑዋ ዝብሎ ደላላይ መስፍን እዩ
3: እወ እዚ ሰብ እዚ ዝገበርና ጌርና ካብ ሰብኣያ ሞይ ሓንጣልን ካብዛ ትካልን ክንፈላለዩ እዩ ዘለና
5: እወ ሎም መዓልቲ ሓደ እየ ከምቲ ንእሾኽ ብእሾኽ ዝበሃል ንሕና ድማ ኣብ ደረጃ ወሪድና ተንኮል ምሂዝና ዲና እንተሳፈራርሕና ዝኾነ ነገር ስክንገ

0: እንታ ኧረ መሪር ተገጥማለን ታግደፈኒ
1: ሃዲባ
2: ሕጂ ንዓንታ ግበር ይክትብልን ዘለ
0: ሃቦይ ኩላ ቤተሰብ ኩርኩር ናይ መስፍን ይብሉካ ሰራሕተኛታት ከም ኣባት ነብስካ ፈልጥዎ ወረ ኩሉ ሰብ ብሓንጎል ናይ መስፍን ከም ትኸይድ እዮም ዝሓስቡካ
2: እንታይ ንዓይኒ ሓንጣል ርእሲ ኩሎምሲ ከምኡ ይብሉኒ ኣይትሕሰብ የብለክ ኣለኹም እዚኣ ብዘይካ ንስኽ ካልእ ሰብ ኢልኒ ዝፈልጥ የለን
0: ኣንተ ሓወቦ ሰብ ኮይ ሓሚ እምበር ኣብኣፍካ መፂሎ ዝዛረበካ እዩ
2: ባህራይ ንስኽ ከምዛ ጉዳይ ከመይ ትርኢኒ
0: እዚ ዝበሃል ዘሎ ተዚ ኣምነሉኮ ንዝብሉኒ ሰባት በዕለይ መለስ ኩሎም እምበር ስቕኢሎ ናብካ መምፃእኹዎ ምስለካ
2: ምኸም እምነትክ ማለት እዩ
0: እዋ መስፍን ንዓኻ ይሓንጣሊ ዝፅዋዓካ እምበር ምስ ሰብ ኮይኑ ከልዕለካ ከሎኮ እቲ ባንቡላይ እቲ ኩዕሶይ እታ ተሓላቢት ላመይ እቲ ጨላይ ገለ እዩ ዝብለካ
2: ንዓይስኩም እብለኒ ሞንታ ኮይነታ ሰሚዐ ዘይፈልጥ
0: እቲ ሓቢ ከመይ ጌርካ ኢካ ምክሰምዖ ዋ እዝኒ ኮ ንዋኑ እጓና እዩ
2: ወይ እዋ ሓንታ ተዋሪድካ ብሰባት ኮራኮሩ እናበልኩም ካዕኒ ረስዕቲ ኣብ ርእሰይ ኳ ኢላ
0: ሃቦይ ናትካ ይርዳእካኒ
2: ሞሕጂ ንዓንታ ግበር ትብል ኣለኺ
0: እንታይ ዶ
2: ወይ
0: ኣነ ኩላቶም ሰራሕተኛታት ኮይና ክንምሃር ኢና ፀኒሕና
2: ብዛዕባ እንታይ
0: መስፍን ኣብ ልዕሊኻ ዘለዎ ንዕቐት ክነፍስ እዩ ዘለዎ
2: ብኸመይ
0: ብኸመይ ዶ ንስኻ ልዕሊኡ በሊሕ ወዱሹቕ ሻጠን ምዃንካን ብጥበብ ጌርካ ድማ ከም ኩዕሶ ክፃወተሉ ከምትኽእል ንዕኡን ነቲ ብኣኻ ሓይሙ ዘሎ ፈታዊካ ከተርዮ እዩ ዘለካ
2: እሞ ብኸመይ ይኮብለክሉ
0: ናትካ ፍቓድና ንፅበ ዘለና እምበር ኩላቶም ሰራሕተኛታት ዓምና ንመስፍን ከመይ ገይሩ ይላገፀሉ ተኣኪምና ሜላ ንምሃዝ ኢሎም ይፅበዩን እዮም ዘለዉ
2: እሞዚ እንታይ ናተይ ፍቓድ ኣድልይኩም ኣይሰናይ ፍቓድ እዚ ቅዱስ እዩ በልሕጂ ንስኽን እቲ ኣብ ርእሰይ ዘሎ ሕሜት ዓሊኹም ላዕለዋይ ኢድ ከምዝጭብጥ ግበሩ
0: እዚኣተን ከምዚ ክትብለኒ ፀናሕካ ንድሕር ኮይኑ ሓኪም ዝኣዘዘልኩም ናይ ጥዕና ጫማ እየ
2: ወ
0: ንክገር መካኸ ዋግአን ካብ ሽሕ ንኣፋ ዘይሓልፍ ከሎ ንሱ ግን ምስቲ በዓሉካ እንተመሻጢሩ ብ2500 ከም ትገፀን ጌይርካ ስለዚ ስ ብተዘዋዋሪ መንገዲ ንስኻ ከነትናት ጫማ ግዜ ይከሉ ማለት እዩ
2: ዋ ሓቀኸ ስብዕስከ ኣይ በዕሉ ዋጋ ወዲዎ መፂና ዓይ ገንዘብ ጥራይ ክፈል ኮኢልን
0: እንታይ ዳ ደሊኻ ብምንታይ ዱ ተሓላቢት ላመኢሉ ይፅዋዓካ
2: ከምዚ ተኮይኑ ዳ ኣማሓቁ ኣይ ፀባይ ገዲፉ ደመይ ንዲዝሕንኩ ከም ዘሎ
0: ወረ ገና ካሳፈርቱኻን ዝብሃን ከድረቐካ እዩ
2: ዓንዶኸ ሓወቦ ክቀሊል ሰብኣይ ክመስለኪ ክሳዱ ርኢኸ ብጅዶ ሓኒቀ ፈጠጥ
0: ከብሎዮዓንዝላሞ ናይ ዓይነሽን ድዩ
2: ምንታይ ዳ ስኢሉ ክሪዮ
0: ኣይትርዕኒኻ ሎም ኮ ሰባት ከም ናይ ቀደም ብቕፅቦም ዘይኮኑ ብሓንጎሎም እዮም ዝበኣሱን ዝስዑ
2: መን ኢልኪ እምዚ ጌርካ ረቢፅካ ክሳዱ ብጅዶ ጌርካ ሓኒካ ሓኒካ ብቦክስ ካደዳ ብምንታይ
0: መጀመርታ ክትገብራ ዘለካ ንስኻ ሻጥርን ብልሓተኒ ኣራዛ ምዃንካ ክተፍልጦ ከም ኩዕሶካ ክትፃወተሉ ዘለካ እቲ ዝሰረፍኸ ናባና ክደፋ
2: ማራይ ቀጢፍኩም ፀባስቲ
0: በቃ እንቋዕ ጥራሕስኻ ፍቓድ ሃብካና በር
2: ወይ
0: ኩሉ ነገር ናባና ክደፎ ንስኻ ከዓኒ ገለ ትሪክ ተጠቂምካ ይዕንዝዞ ኢ
2: በልኣን ከዓ ክርእክ ብለክሉ ከዶ ዝቆፍዞ ክሕወዝዞ ይ
3: ናዳሕንደዶምገ
2: ምስ ዓምና ኣብ ኦፊስ ኮይኖም ዝዛረረብሉ
3: ርኢኹም ሚኩኮ ፋስትያ እታ ዝተባሃልናስ ድሮ ጀሚራታ ማለት እኳ እዩ
4: ላዝም ንመስፍን ክንዕወተሉ ንድሕር ኮይና ልዕሊኡ ሰርዕ ያዕኒ ቅልጡፋት ንክውን ኣለና
3: እወ ሕጂ ኩላትና ንመስፍን ልዕሊኡ ምዃንና ብኸመይ ነፍልጦ ንምህሮን ኢና ክንሓስብ ዘለና
0: ኣጀኹም ኣጀኹም ሕጂ እቲ ትምህርቲ ድሮ ተጀሚሩ ሲ ኣብ ፈተነ እዩ ዘሎ
3: ከመይ ማለት ኩሚኩ
0: ብጋጣሚ እዩ ተፈጢሩ መስፍን ኣብ ሽጣራ ሓወቦይ ኣጋሬ ቀንዝወንሎ ምስ በሎ ንዓይን ከምኡ ዝገብረኒ ሞ ሓኪም ዝነገረኒ ክነግረካ ኢሉ ኣታሊሉ ስኬቸር ጫማ ብ2500 ከም ዝገዝእ ገይርዎ
3: እንታይ ስኬቸር ናይ ሜዲካል ጫማ ኣ እንተኸበረ መን ክከብሽ ሕለፍ ኢልዎ
0: መስፍን እንዲ ሞ ምስቲ በዓል ድኳን ተመሻጢሩ ከም ዘዋፅኦ ኣምሲሉ ሓወቦይ ከም ዝገዝኣሉ ገይሩ
4: ሰብ ዘይኮነ ተግባሩ ኣንጨዋይ ትበትካን እያ
3: ዓምናኩ መፃወቲ መስፍን እዩ ተፈጢሩ በቃ ሕዛውቲ እዩ
0: ሓተላ ከምቲ ለመደብዕራይ ዝሓዘ ሒዙና መስፍል ዝብል ትረኣ ኮይኑ እንታይ ክገብሮ ሃሊሉን ዝመፀካ እድጊ ኣኽቢድካ ፀዓኖ ጓዩ
5: በዓል መስፍን እኮ ማህሙል ተረኪቦም ተማም ገይሮም እዮም ዘናግዕዎ ሓሻካ ዓምና ከዓ መስኪና እዩ ኑቴላ እዩ ፅቂል እዩ ዝወርድ
2: ዋይ ኣነ ሓንጣል መፃወቲ በዓል ሰተ ቆልዑን መስሓቅ መስፍን ሸራፋትን ርኢኹ መመክዒ መሳቶ ይንባ ኮይነ
0: ይሄ ዳ ሓቡ ዳሓንዲኻ ትኾንከና መፂኻ
2: ክበስረኩም ከምቲ ተባሃልናዮ ላዕለዋይ ኢድ ሒዘ

0: ከም ዘለኹ እዚ ክነግረኩም መፅ
1: ከመይ ማለት ካዩ
0: ከመይ ማለት ዶ ሪኢኹም ኣለኹም መስፍን ናይ ፀጋም ጫማ ምዃኑ መታን ክረዶ ኢለ እዚ እናተይ ናይ ፀጋም ጫማ ምስታናቱ ናይ ፀጋም ገይረ ኣባኩ ዓሽግ ሂበዮ
1: ናይ ፀጋም ደበይሉ ሕብሪ ሒዙ ኮይኑ ማለት እዩ
0: እወ ሓሻክት ሃውሊኹ ስለዝነበረ ክልትየ ናይ ፀጋም ሒዝወድ
2: ፅቡቅ ግበርካ ኣምና ሕጂ ርኢኻ ኣለኻ ንሱ ጥራይ ንሰብ ከምዘየሽክዕ ፅቡቅ ገይሩ ክረድኦ እዩ
3: ሕጂ ደኣ ደቁን ሰበይቱን ክቡር ዝዋግኡ ናይ ጥዕና ጫማ ገዜ የሎም ኢሉ እንዳተበጥረመ ገፁ ምስከለ ክፍት ምሰበሎ ኩሎም ክሰዕቁዎን ክድህልዎን እንድተራ እዩ
1: ካብ ይኮነን ግን ዝግበር ነይሩ ከምታን ብዘይዋግኡ እታሊሉ ዘኽፈሎ ንሱ ከዓ ነተን ጫማ ጠፊአን ኢሉ ክሓልጠኒ ነይሩ
4: ዋይ ኣንተ ኣዙ ጠፊኢኒ እንተ ኢሉ ደኣ መሆኑ ዓመና ብምንታይ ከደንቆ መቸም ጥሙ እዩ እንድዩ ብእግሩ ንገዝኡ ኣኽርያ በፂሑ ምስ ረአዮ ናብዚ ምስ ተመልስን ዓምና ከዓ ካዕካዕ ኢሉም ዝሓቆ ነይሩ
5: መቸስ ካብ ተገብረ እምበር ከምዝዓዙ ዝበለት እያ ፅቡቕ ነይራ
1: እዋ ሓቂ ክንዲኺ ሕጂ ግና ኩላትና ተሓጋጊዝና ሓንቲ ፅቡቕ ገይራ ተሽኩዕ ንትሕፍረን ፍፃሜ ንሕሰብ ሞ ሽዑ ዓብ ትምህርቲ ንህሎ
6: እውያቶ ሓንቲ ኣልሓ ወይ ሕማቕ ረኺበ እንታይ ዳ ትስሕጉ ሕማቕ ዘጋጠሞ ትሕጉዞ እምበር ትስሕቆ ዲኹ
2: ኣ መስፍን እንታይ ኣጋጢሙ
0: ክልቲ ናይ ፀጋም ጫማ ድበፂሕካ ትበዓል ጫማ ትበዓል ድኳን ዘይኮነ ተጋጊ ኣነ ኮየ ከምቲ ንስኻ ኩሉ ግዜ ተሽከዓም ዝፃወተለይ ኣነካ ብስድራኻ ኣስሒቀ መስሓቅ ክገብረካ ኢለ እዛ ኩላ ገይረ ዘለኹ
1: እንትኾን ካላ ትስሓቅ ኣለኻ ኣምና ኳይ ተፃዊትልካ
6: እቲ ንዓይ ዘይኮነ ተፃዊትለ ዘቶም ሰርቕቲ ተፃዊትሎም ጨቡጠስ ገዛዓርከይ ጨቡጠጨቡጠጨቡጠስ ሓንጠርዓርከይ ንዓይ ዘይኮንካ ነቶም ሰርቕቲ ጫማካ ከዓ ተፃዊትካሎም ኣንታ ኣንታ ሓቂ ባ እዩ ገንዘብ ሓላል ኣይስረቕን ይክበሃል
0: ታ ክትብል ዘላ
6: ኣንታ ሓንጠርዓርከይ ቢላርዶ ክፃወት ኢ ነተን ጫማ ምስ ቅመጥክዎሲ ነቲ ዝነበረ ጫቕጫቕ ጉልባብ ተጠቀይሙሲ ነተን ጫማ ሰሪቆም ከመይ ደሕርብ ኢለመፅ ወረ እንኳዕ ተመስገን እንኳዕ ወረይ ተጠቕሙለ
0: እውያ ሸሓተይ እው ገንዘበይ እውስ ስኬቸር ጫማይ ውስግናይ ጥዕናይ ጫማይ ውይውይ ኣነስያይ ካብ ኮዮስ ናብ ስኬቸር ጫማ ክቕይር ጣዕናይ ሓንሳል ሕትላልሞ
6: ዳሓን ዳሓና ኣይትጎ ንዓናይ ሞናዓናይ
0: ናበይ
6: ንዓናይ ናብ ዝሸጠልና ወይ ከዓ ናብቲ ዕዳጋ ሕራጅ ከይድና ገለ ግበሩ ክንብሎም ኢና ንዓነ
0: ድሓን ንስኻትኩም ከኢኹም እዛ ኩላ ገይርኩም ዘለኹም ናብዛ ኩላ ተንኮል ዘእተኹም ንስኻትኩም ኢኹም ኣነታ ናይ ቀደም ግረናይ መሓሸትኒ ነራ ንስዕ ካብታ ኸኢላ ከምፅ ገራ መዝሕቋ ተውፃኒ ነራ ታግረናይ እዛ ፃዕዳ ልበይ ሕጂ ግና ባዕለዮም ዝፋሓርጓ ጉድጓድ ኣዲ
1: ኢልናኩም ኮይና እዚኣ ፍፁም እያ ዘይተድልየና ነይራ
5: ሓቃ ኣላኣዙ ከምታ ዓምና ክወፅእ ኩሉ ዝተዛረባ እያ ከምቲ መስፍን ዝገበረኩ ዓምና ቀደም ጠፊእ መሃለዉ ግና ቅንዕንኡን ግርህንኡን እየን ዝዋግኣሉ ነይረ
2: ብጃኽ ግደፍነ ለማለም ያኸ ሓንቲ ፈተነ ፈቲና ንምንታይ ንድሃል ካልእ ካባ ዝሓሸት ረቃቕ ሓሳብ ዘይንሓስብ
3: እዋ ተስፋስክን ቆርፂ የብናን ዳሓር ከዓ እዛ ፈተነ ኮ ዓምና ገይርዋ እምበር ንሕና ይኮና ንጌርና እዮ
4: እዋ ስለዚ ንሕና ይተስዓርና
1: ንሓ ቦይ ከይድህሎ ኢለየ እምበር እዛ ፈተነ እዚኣ ኳ ኣገዳሲት ኣይነበረትን ከምቲ ዝተሓስበ መስፍን ገጹ ኸይዱ ነተሓቂ ፈልጦቲ ኮይኑ ክደክም ጥራሕ እዩ ዝኽእል ንሕና ግን ክቕፅዒና እንተልዮ ዘለና
4: እዋ ንመስፍን ድማ ዓባይ ትምህርቲ ትኾኖን እዮ
5: ንሓንጣል ክሕጉሶ ስለ ዝለሎ ከየስኪጠ እምበር እዛ ፈተነ እዚኣ ዋው ተቢል ፈተነ ሳይኮነትን
1: ዋ ኢዳ ሓቦይ ተመሊስካ እተን ጫማኸ
0: ክልተና የማ ንዳኣ ሞንታይ ክኾነኒ ስቂድና ኢና እምበር መንከ ክገዝኣልና ንዑ ዝፈልጦ ጎረቤቶ ሓደ ስንኩል ግና ፀጋመይቲ እግሩ ብሓደጋ ዝተቆርፀ ንዑ ዶ ክንበ ኢልኒ ራይና ወይ ስቕሉ እንታይ ኮንኩም ንግርህናይ ናብ ተንኮል ስለ ዘቐየርኩምኒ እንቋዕ ዳኣ ብኡ ሓለፈለይ ብገንዘብ ከሲረ እምበር ሕጂ ከዓ ነቲ ዝገበርኩ ሓጢኣት መታን ከደቃቁሰኢለ ፅድቂ ተገበርኩም ልዕሊ ዝስንኩሉሲ እንታይ ኹም ትቃወሙ?
2: ያ ዓሙ ንቃወመካ የብናን። መስፍን ነዘን ጫማ እንዳሓራጅ ኮይቱ ክሸጠን እዩ።
0: ሓሶት ነቲ ስንኩል ኣነ ባዕለ ይፈልጦ እየ። ከምኣ ተገይሩ ከዓ ክንመናኸሎ ኮይና ወግሰመዶ ኮይነ ክዘጋግሎ
7: Hi, you, she.
0: What's going on? What are you doing?
7: I'm going to ask you to go to the house. I'm going to ask
0: you to go to the house. What's going on? I'm going to ask you to go to the house.

0: ሰላም ክቡራት ተኸታተልቲ መደብ ፍረፃዕሪ ከመይ ቀኒኹም? እዚ ትከታተልዎ ዘለኹም መደብ ብሚኒስትሪ ሕርሻ ዝዳለ 2 ሰሙናዊ መደብ እዩ። ኣብዚ ዘለኹምዎ ሰላምን ጥዕናን ንምነየልኩም ንሎሚ እውን ከም ወትሩ ንዓኹም ኣስተምህሮን ሓበሬታን ብዛዕባ ሕርሻን መግብን ይህብን የገድስን እዩ ዝበልናዮም ትሕዝቶታት ሒዝና ኣብ ሰዓትና ተረኪብና ኣለና። ክትከታተሉና ድማ ብክብሪ ንዕደም። ኣብ ናይ ሎሚ ኣተኩሮ መደብና እምባር ኣብ ዞባ ጋሽባርካ ንኡዞባ ለጉዓን ሰባ ብልዕሊ 10.5 ሚልዮን ናቕፋ ዝተሃነፀት ዲጋ ዳዕሮ ከበሮ ዝተካየደ ፅምብል መበረቕታ ኢና ሒዝናልኩም ቀሪብና ዘለና። ሰናይ ምክታል።
1: ኣዲ ሃንስ ኣብ ዞባ ጋሽባርካ ንኡዞባ ለጉዓን ሰባ እትርከብ ዓዲ ኮይና ብመጓሰ ዕሪትን ሕርሻን ዝነብሩ 420 ገባሮ ኣለውዋ። ካብ ኣስመራ ድማ 36 ኪሎ ሜትር ርሒቓ ትርከብ። ዓዲ ሃንስ ብምዕራብ ምስ ዓድታት ወርሒ ሰብ መቐርካ፣ ደቂ ዳሽም፣ ደቂ ሸሓይ፣ ብሰሜን ምስ ዓድታት ኩርኩራ፣ ኮኮሎጃቓ፣ ኣዶና፣ ጎዳጉዲ፣ ዓድን ኣምንን፣ ብምብራቕ ድማ ምስ ዓድታት ዓዲ ገብሩ፣ ፀዓት ዘጋ፣ ደብሪ፣ ዓዲ ቢደል ትዳቦም። ተወለድቲ ዓዲ ማለት ኣብ ውሽጢ ዓዲ ዝርከቡ ብጉልበቶም ኣብ ወፃኢ ሃገራት ዝነብሩ ተወላድኣ ድማ ገንዘብ ብምውፃእ ከምኡ ውን ሞያውን ቴክኒካውን ደገፍ መንግስቲ ዘጠቓለለ ብልዕሊ 12 ሚልዮን ናቕፋ ዲጋ፣ 2 ራህያታት ከምኡ ውን ፕሮጀክት 2 ማይ ሃኒፆም። ከም ፍረ ፃዕሮም ድማ ነታ ዲጋ ኣመሓዳሪ ዞባ ጋሽባርካ ኣምባሳደር ማሕሙድ ዓሊ ሕሩይ፣ ፀሓፊ ህግደፍቲ ዞባ ኣምባሳደር ማሕሙድ ዓሊ ጃብራ፣ ኣመሓዳሪ ንኡዞባ ለጉዓን ሰባ ኣቶ ኣብርሃም ሓጎስ፣ ኣዘስቲ ሓይልታት ምክልኻል

0: ላዕለዎት ሓለፍቲ ሚኒስትሪ ሕርሻን ዕዱማት ኣጋይሽን ኣብ ዝተረኽብሉ ስነ ስርዓት ኣመሪቖምዋ። ኣብቲ ኣጋጣሚ ኣመሓዳሪ ዞባ ጋሽባርካ ኣምባሳደር ማሕሙድ ዓሊ ሑሪ ነቲ ፕሮጀክት መሪቑ ድሕረ ምኽፋት ኣብ ዘስምዖ መደረ
1: ወግዒ ዝምራቕ ዘሎ ዲጋ ሓደ ካብቶም ብተበግሶታት ህዝብን ሓገዝ መንግስትን ኣቐዲሞም ዝተሃንፁ ንህዝቢ መስተርሆት ፈጢሮም ኣገልግሎት ዝህቡ ዘለዉ ኣገደስቲ ዲጋታት እዩ። ብዕብየቱን ዝሕዞ መጠን ማይ ካብቶም ኣብ ንኡስ ዞባ ለጓዓን ሰባ ክሳብ ሕጂ ተሃኒፆም ዘለዉ 10 ዲጋታት ኣብ ሳልሳይ ደረጃ ዝስራዕ እዩ። ከባቢ 200,000 ሜትር ኪዩብ ከዓ ይሕዝ። ብበዝሒ ተጠቃማይ ህዝቢ ክርአ እንከሎ ብስድራ ን506 ስድራ ቤት ብትንፋስ ድማ ን2258 ከምኡውን ንጥሪትን መስኖኣዊ ልምዓትን ዘገልግል ንዝፀንሐ ናይ ማይ ፀገመት ዘቃልል ንልምዓት ጥጡሕ ባይታ ዝፈጥርን ብምዃኑ ኣብ ምምሕዳሩን ኣጠቓቕምኡን ብልዑል ተገዳስነትን ትክንክንን ክተሓዝ ይግባእ። ከምቲ ኩሉ ግዜ ከም መዘኻኸሪ ንብሎ ከዓ ዲጋ ከም ምህናፁ ምምሕዳሩን ምክንኻኑን ስለ ዝኸብድ ተሃኒፁ ዘሎ ዲጋን ክልተ ሓፅብታትን ልዑል ናይ መንግስትን ህዝብን ገንዘብን ጉልበትን ዝፈሰሶ ምዃኑ ብምርዳእ ንዝነውሒ ግዜ ኣገልግሎት ክህብ ምእንቲ ኩሉ ተጠቃማይ ህዝቢ ምስ ምምሕዳርን ሰብ ሞያን ክተሓባበርን እጃሙ ከበርክትን እምሕፀን። ኣብ መወዳእታ በዚ ኣጋጣሚ ንኩሎም ነዚ ናይ ልምዓት ፕሮጀክትታት ክውን ክኸውን ዝሓገዙ ዝሰርሑ ዝመርሑ ኣባላት መንግስትን ምምሕዳርን ውልቀ ሰባትን ብስመይን ብስም ዞባን ልዑል መስጋና የቕርብ። ዘለኣለማዊ ዝኽድን ስዋኣትና ዓወት ንሓፋሽ
0: ቀፂሉ ኣመሓዳሪ ንኡስ ዞባ ለጓዓን ሰባ ኣቶ ኣብርሃም ሓጎስ ብወገኑ ኣብ ዘስምዖ መደረ
2: ኣቐዲመ ነዚ ናይ 4 ፕሮጀክት ዲጋ 2 ራያ ውሕሱን ፅሩይን ስተማይ ንምውሓስ ዝተገብረ ፃዕሪ ኣብ ውፅኢታዊ ፍረ ፃዕርና ምብቃዓና ንኹልና እንኳዕ ኣብቃዓና ዮሃና ይብል። ከም ዝፍለጥ ጥርናፈ ተሎ ውዳበይ ሓይልን ንቕሓትን ተሎ ዘይትግበርን ዘይፍፀምን ኮታ ነዚ ዝዓግት ሓይሊ የለን። ስለ ውሽጥን ደገን ዝርከቡ ህዝቢ ዓዲ ሓንስ ስለ ተወደበን ሓድነቱ ስለ ዘስጠመን ንፀገማቱን ከም ፀገም ከይረኣየ ብሓያል ኒሕን መንፈስን ስለ ተበገሰ ነዚ ሎሚ መመረቕታ ደረጃ በፅሒዩ ዘሎ ልምዓታዊ መደብና ምብቅዑ ኣብ ውሽጢ ንኡ ዘባና ከፋት በሪ ልምዓትና ቅዱስ ቅንዒ ኣብ ኩሉ ምምሕዳራትና ኮይኑ ፅልዎ ቀሊልካ ዝረአ ዘይምዃኑ ብምግንዛብ ዝተፈላለየ ዕንቅፋታትን ፀገምን ተነበሩ ነዚ በዲኻ ሓድነት ኣደልዲልካ ኣብዚ ዓወት ምብቃዓና መስክሩለይ ዘድልዮ ኣይኮነን። ዝተሰርሐ ባዕሉ ስለ ዝዛረብ እዚ ድማ እቲ ውዳበን ሓይልን ዝበሃል ሕጂ እውን ደጊሜ ዮሃና ብል።
0: ካብዚ ቐፂልና ምስ ክኢላ ሕርሻን ነበርቲ ተዓድን ብዛዕባ ምህናፅታት ኢጋ ኣመልኪትና ዘዘራርብናዮም ኣለና። ናብኦም ከሰጋግረኩም።

0: እዚኣ ዲጋ ዳዕሮ ከበሮ ኣብ ዕለት 1 ወረ 6 219 ጀሚራ ቅድሚ 7 ዓመት ማለት እዩ። እትሰረርካ ከዓ ዲጋ ብሓመድ እያ ተሰሪሓ። ከምዚኣ ትረኣየኩም ዘላ ኣብ ታሕተዋ ሎወር ዝማይ መሊ ዝብና ዘሎ 89 ጀሚራ፣ እዚ ፋይናል ዘሎ ከዓ 255 ወዲያ ማለት እዩ። እንደገና ቆመታ 10 ሜትር እቲያ 8 ሜትሮ ማይ ድሕዘልና፣ እቲ 2 ሜትሮ ግን ፍሪቦዲ ወይ ከዓ ስፒል ወይ ማለት እዩ። ዓቐን ማይ ከዓ ልዕሊ 200,000 ሜትር ኪብ ማይ ትሕዘልና ማለት እዩ። ብምቕፃል እቲ ርጉዱ ቲክነስ ከዓ ብ54 ሜትሮ ጀሚራ ብ4 ሜትሮ ፋይናል ማለት እዩ። ሰለስተ ርብዒ ድኾን ስሒዝ ኣላ ማለት እዩ። ካብቲ 200,000 ንብሎ ዘለና 160,000 ሜትር ኪብ ኹን ሒዛትልና ኣላ ማለት እዩ። እዚ ዋ እዚ ቀንዲ መዓላ ከምዝበልኳ ቀንዲ ማይ ዝስተ ይነበረና ኣብዚ ከባቢ ንፅሩይ ማይ ዝስተ እቲ ቀዳማይ ዕላማ ማለት እዩ። ካብኡ ሓሊፉ ከዓ እቲ ማይ ሲ ነዚኦም ተጠቀምቲ መስናዊ ሕርሻ ንኸምኢና ኣብዚ እዋን ዘሎ መስናዊ ሕርሻ ክትገብረሉ ሳሳይ ከዓ ትሕቲ ባይታ ማይ ምህብቶም ማለት እዩ። ትሕቲ ባይታ ሕጂ ብምሉእ ዝትርእዎ ዘለኹም እ ልሙዕ እዩ ዘሎ ካልትል ብጀሚሩ እምበር ዝወስድ ኪን ዳ
1: ዲጋና ዓብ ረብሓ ዓብ ሓጎስ ዓብ ደስታ። ምክንያቱ ልምዓት ስለ ዝኾነት ሰሪሕና ነልምዓላ ድንድሽና ንዘርአላ ንሕና ንበፃሕቲ ኽን ፍሱስ
2: ኢሉሎ እዚኣ ዲጋ እዚኣ ብዲጋ ሰሪሓ ጥራይ ዘይኮነ ዋላ ቀደም ውን ሃብታም እያ። ሻንሽቆር ተባሃለት ኣብዚ ከባቢ ብምሉኡ ቀዳማይ ተምህዥዋ ዝነበረ ብመንግስቲ ኣብዚ ቦታ እዚ ሞተር ተመኒዋ ነይሩ። ክሳብ ሕጂ ግን ኣብ ምዕልቲ ስለ ዝበፅሕ ኣብ ምዕልቲ ዝበፅሕ ኣሎ ማለት እዩ። ሕጂ እዚኣ ዲጋ እዚኣ ንሕና ቅድሚ ሕጂ ነፍርየላ ነርና ሕጂ ከዓ ዝያዳ ኣፍሪና ብነፍስና ክንክእል ናይ ብሉእ ተስፋ ተስፋና እዩ።

0: ከም ዘይብሉ ሓጎሲ ዘለና ንዓና 3 ሜትሮ 4 ሜትሮ ጉዝጓዝ ክዒቶም ማይ ንሰተ ነርና። ሕጂ ግን ኣምላኽ ይብና ሳላዘም ጀጋኑ ዘቀና ማይ ከም ድላ ኢና ንቐድሕ ከም ድላ ኢና ንሰቲ ሓጎስና ወሰን የብሉን። ውሽጢ ዘለኹም ኣብ ደገ ዘለኹም ደቅና ዝዓበኹም ዝነኣስኩም ሓጎስና ወሰን የብሉን። ከምዚ ናህና ክትሕጎሱ ከ ሰብ ምሉኣት ተስፋ ኢና። እማዕሮ ደቂ ተባዕትዮ ኢና ንሰርሕ ነርና። ሰሪሕና ከ ዓወት ረኺብና ሳላዘም ጀጋኑ ዘቀና ኣብ ድላይና በፂሕና ሓጎስና ወሰን የብሉን።
1: እዚ ድጋ እዚ ብሽራህ ናይ ሰማእታትና እዩ። ሓድንህና ምስ ረኸብና ናፅንህና ምስ ረኸብና ብሩኻት ውላድ ምስ በለና ብሩኽ መንግስቲ ምስ ረኸብና ዝትካል ዝጌርና ዕውር እንታይ ይደሊ ብርሃን፣ ነጋዳይ ከ እንታይ ይደሊ ድሓን፣ ህጂ ኸ እንታይ ንደሊ። እዚ ራህያ እዚ ሰሪሕና ዓቕሚ ኣለና፣ ፍርያት ኣለዎ፣ ጸጋ ኣለዎ። ንነፍስና ኮይንና ንዞባና ክንከውን ስለ ንኽእል ንስተስፋታ እዚ ንመንግስትና ሒና ንጽበዮ። ኣኻሊ መሬት ኣለና ከፍሪ ዝኽእል ፍርያት ዝቕበሎ
2: ክነፍርየሉ ክንፅዕረሉ ኣብ ዓመት 3 ግዜ ክንበልዓሉ እቲ ትምኒት ናይ መንግስትናን ትምኒት ናይ ውላድናን። ስለምንታይ ሰዊት ሓጋይ ክብልዑና ንዓደቦና ሰዊት ሓጋይ ዘይነብልዖም ስለ ዝበሉ ብኦም ዝግበር ዘሎ ተግባር እዩ። ሕጂ ንሕና እንታይ ንሕግዞም ነዚኦም ጉልበት ፃዕሪ ነቲ ዝፃዓረሉ ኣብ ግብሪ ክነውዕል ንሃነግዘ ኸውን።
1: ጸጋ ክመጽእ ነፍስና ኣፍሪና ንመንግስትና ንሃገርናን ከነፍሪ ሓገዝ ብትቦታት ተዘርግሒቡ ክኢላታት ተኽእሊ ሓመድ ተመርሚሩ ከከብ መልክዑ ገይሩ ንኽፈርዮ ከምኡ ንደሊ። ተቐሪቡ ቀረብ ምስ መፀ እንታይ ይደሊ? መዓር እኮ ዝወስደልካ ተረኸብካ እዩ እምበር ዝወስደልካ ድሕደ ይረኸብካ መዓርኒ ማይካ ተቐሪቡ ከነፍርየሉ ከነንመዓሉ ስለ ንደሊ። ጉልበት ውላድናን ጉልበት መንግስትናን ንፅበ ኣኹም በፅሖ ሰብ ምሉእ ተስፋ ኢና።
3: ዲጋ ኣባሕ መሬት ኣለምዒ ምስ ከበሮ
4: ብኣድጊ ኣድጊ ዘይብላ ብሒቋኣ ተሰኪምና ማይ ወሪድና ንሰቲ ነርና። ሕጂ ከዓ ኣምላኽ መስገን ወሊድና ሳላ ኸሲዕና ሳላ ደቅና ሳላ ኣሕዋትና ሳላ ስድራና ከዓኒ ኣብ ገገዛ ከዓ ትኸማን ተስፋ ኣለና። እንዳው ጎየና ብንሰኽቲትና ምፅኢና ንሰቲ ኣለና። ፅሩይ ማይ ንሰቲ ሕማም የብልና ፀገም የብልና። ዲጋና ተኮይኑ ከዓ ሰፊሕኒ ገፊሕኒ
2: እንታይ ክንገብረሉ ኣለና? ንሕና ክንፅዕረሉ ክነፍርዮ ሰዊት ሓጋይ ክንበልዕ እዩ ትምኒትና እሞ መንግስትና ዘለኣለም ንበር።

ቀለውዕ ዘዕቢ ነቲ ከምዚ ንሓና ዓብዪ ደለ ሽምግል ደለ ከዓ ካብቲ ብሰርሐ ንበልዕ ንሰቲ ፈታዊና በልና ብሰልድና ንገዝእ ኩሉ ሽሻይ ዓድና እመላኣልና ዓይኒ ሕሱም ዝፈነልና እዞም ደቀይ ወፊርኩም እተዉ ንሕና ሕጉሳት ኢና ኣብ መደምደምያ ዝበፃሕኩም ከዓ ሕጉሳት ኢና ሕጉሳት ኢና እንቋዕ ዝረኣየና ሓጎስና ወሰን የብሉን እዞም ደቂ

እጅኻ ሰሪሕና ንኣቱ ዓቕምና ንኣሰርሕ ዓቕምና ሓምልና ድንሽና ዕፉና ድባና ኩሉ ኣልሚዕና ሰሪሕና ከዓ ሕጂ

ንዓድኻ ክትሃንፅ ከለኻ ሲ ኩሉ ግዜ ስደት ዘለናያስ ዓድና ኣይኮነን ማለት እዩ። ንሕና ከዓ ብጣዕሚ እዚ ኣብዚ ከዓ ብዙሕ ለውጢ ተገይሩ ማለት እዩ። ንሕናስ ማዕረ ክንዲዚ ለውጢ ዝገበርና ኣይ መሰለናን። ምክንያቱ ማይሲ ኣብ ገዛና ክንደይ ንቁጣታት ክንደይ ክስተሎ ብጣዕሚ ኢና ሓቂ ትሓሽ ማዕረ ክንዲዚ ተሓጒስና ኢና ማለት እዩ። ስድራና ኣብ ገዝኦም ማይ ክሰት ከለዉ ዝኽሉ ዲጋ ከምዚ ኢሉ ክመፅእ ከሎ ብጣዕሚ ማለት እዩ ኣነ ሕጉስቲ

ክቡራት ተኸታተልትና፣ ካብዚ ምቕፃል እታ ኣካል ናይዚ መደብ ዝኾነት ብክኢላ ምድላው ምግቢ ኣስመረዳምር ከምኡውን ክኢላ ስነ መኣዛ ምግቢ ሕሩይ በረኸት እናተዳለወት ትቐርብ ንኡስ መደብ መኣዛ ፍረፃዕሪ ከነቕርበልኩም ኢና። ሰናይ ምክታል።

0: ሰላም ሰላም ዝኸበርኩም ተኸታተልትና፣ እዚ መደብ መዓዛ ፍረፃር እዩ። ሎሚ ሒዝናልኩም ቀሪብና ዘለና ኣገባብ ኣደላለዋ ሃብታም ሰላጣ እዩ። ንሰላጣ ዝምልከት ሓፈሻዊ ሓቅታ ዝሓዘ መብርህ ኣሎሞ ብሓባር ንከታተል።
1: ሰላጣ ኣብ ሃገርና ብቐረባ ክንረኽቦ እንኽእል ሓደ ካብ ዓይነታት ኣሕምልቲ እዩ። ብልምዲ ግና ሰላጣ ክበሃል እንከሎ እቲ ልሙድ ቀጠልያ ሰላጣ ወይ ድማ ጅርጅር ጥራዩ ዝዝከር እንተኾነ ሰላጣ ብእተፈላለየ ትሕዝቶ ሃብቲሙ ክቐርብ ከም ዝኽእል ምፍላጥ ኣገዳሲ እዩ። ንኣብነት ሓደ ሃብታም ሰላጣ ብምውህሃድ ሰላጣ፣ ኮሚደረ፣ ፋጆሊ፣ ድንሽ፣ እንቃቕሖ፣ ካሮት፣ ጥሑንፉል፣ ስምስም፣ ብተወሳኺ እውን ኩኩምበር፣ ብሮክሊ፣ ካልኦት ብጥሪኦም ክብልዑ ዝኽእሉ ኣሕምልቲ ብምውሳኽ ክቐርብ ይኽእል እዩ። በዚ ድማ ሓይሊ ዝህቡ መኣዛታት ካርቦሃይድሬትን ፀዓትን ንኣካላትና ዝሃንፁን ዘጠንክሩን ፕሮቲን ምስ እዞም ክንጠቕሶም ዝፀናሕና መኣዛታት ኢድ ብኢድ ብምትሕሓዝ ንምሕቃቆምን ምህናፅ ኣካላትን ዝሕግዙ ቪታሚናት ማዕድናትን ድማ ንረክብ። በዚ መሰረት ድማ ብትሕዝትኡ ሃብታም ዝኾነ ሰላጣ ብምድላው ዝተማለየ መኣዛዊ መግቢ ክንረክብ ይከኣል። ስለዚ ሃብታም ሰላጣ ብምምጋብና ዘድሊ መኣዛዊ መግቢ ስለ እንረኽበሉ ኣብ ዕለታዊ መግብና ነዘውትሮ።
0: ንዑ ንምስራሕ ዘድልየና ወይ ከዓ ንዑ ንምድላው ዘድልየና ዓይነት ስፔዛ ከዓ ሰላጣ ሓደ ኪሎ ዝኸውን ይውን ሓደ ዓብይ ዕቢድ በለ ሓደ ጉንቦ ሰላጣ ተጠቂምና ኣለና። ሓደ ኩባያ ከዓኒ ፋጆሊ ቀይሕ ርብዒ ኪሎግራም ማለት እዩ። ሓደ ኩባያ ፋጆሊ ቀይሕ። ኣብዚኣ ከዓ ክልተ ሓባ ካሮቲ ፋሕፊሕና ኢና ኣለና፣ ማእከላይ ግዝፊ ዘለዎን ካሮቲ። ሰለስተ ሓባ ከዓ ኮሚደረ፣ ሽጉርቲ ሓደ ዕብይ ዝበለ ማእከላይ ግዝፊ ዘለዎ ሓደ ሓባ። ክልተ ሓባ ከዓ ድንሽ ማእከላይ ግዝፊ ዘለዎ ግን ከዓ ተሓፂቡ ብፅሬት ምስ ቀራፉ ተጠጢቁ ተመቲሩሎ። 100 ግራም ከዓ ፉል ቀይሕ ፉል እዚ ዝቆርጠም ንበልዖ ምስዩ ቁርብ ቅልው ኣቢልና ወቐጥ ኣቢልና ኣዳሊና ኣለና ብከምዚ ገባብ ማለት እዩ። እንተደሊና ከዓ ዝተጣሕነ ፉል ክንጥቀም ንኽእል ኢና፣ ግን ሽኮር ዘይብሉ ማለት እዩ ክኸውን ኣለዎ። ለሚን እውን ኣዳሊና ኣለና ክልተ ሓባ ሰለስተ ማንካ ኮይና ልና ኣለዋ ኣብ ማይ ምስተ ፀምቀ። ኣብዚኣ ከዓ ዝበሰለ እንቃቑሖ ሰለስተ ሓባ ኣዳሊና።

0: ያለና በማይ ዝበሰለ ማለት እዩ። ጨው ከመላይነቱ ካለ ዘይቱን ኣነ ናይ ዘይቲ ኣውሊዕ ተጠቒመ ኣለኹ። ብዘለና ዓይነት ዘይቲ ክንጥቀም ኽእልና ሰለስተ ማንካ ዘይቲ ኣውሊዕ ክንጥቀም ኢና። ሰላጣና መጀመርያ ብፅሬት ሓፂና የለና። ምናልባት ርግጫፉ ደስ ይብል ነገር ከይህልዎ ከዓ መልግሶ ማለት እዩ። ፍሪፍሪ ኢሉ ከም ዝተተመተረ ፅቡቅ እዩ። ሰላጣና ብፅሬት እዩ ክሕፀብ ዘለዎ። መጀመርያ ከምዚ ገርና ኣፍሪ ኣፍሪ ኣቢልና ነቴርና ነዳለዎ ማለት እዩ። ኩለን ዘን ዝመተርናየን ኣብዚ ኣገልቢጥናየን ኣለና። ሓደ ኪሎ ሰላጣ ኢና ተጠቂምና ዘለና። ቀፂልና እዚ ደሊናዮ ዘለና ሓደ ዓንካር ሽጉርቲ፣ ኮሚደረ ሰለስተ ሓባ፣ ካሮቲ ክልተ ዝተፋሕፍሐ፣ ኣብዚ ከዓ ፋጀሎ ዘለና። ፋጀሎና ከዓ ብፅሬት ተሓፂቡ ተኣርዩ ተሓፂቡ ተኣልዩ ሓዲሩ ድሕሪኡ ይበስል እሞ ዝያዳ ሓዊ ኣይውዳኣልናን ዝያዳ እቲ ነዳዲ ንምቕናስ ማለት እዩ። ብከምኡ ገባባ ደሊና ኣለና። ብዘካዚ ፋጀሊ ካልእ ካብ ጥረታ ዝኾነ ዓይነት ክንጥቀም ንኽእል ኢና። ዓተር ክንጥቀም ንኽእል፣ ዓይኒ ዓተር፣ ኣዳጉራ ዝደለናዮ ምንጪ ፕሮቲን ዝኾኑ ጥረታት ክንጥቀም ንኽእል ኢና። እዚኣ ሓንቲ ኩባያና ወሲድና ዘለና 250 ግራም ማለት እዩ። ካልእ ድንሽ፣ ድንሽ ከዓ ከምኡ ብማይ በሲሉ ተሓፂቡ መጀመርያ ድሕሪኡ ብማይ በሲሉ መቴርና ኣለና ምስ ቅራፉ። እዚ ፉል እዩ። ፉል ከዓ ከምቲ ኣቐዲምና ዝጠቐስናዮ ምስ ቅራፉ ዘሎ ፉል መጀመርያ ቆርብ ፅልው ፅልው ነብሎ ድሓር ንጎድኦ ማለት እዩ። እዚ ፉል እዚ ከዓ እንተደሊና ከምዚ ገርና ክንጥቀም ንኽእል ኢና። እዚኣ 100 ግራም እያ። ፉል ምስ ተጣሕነ ብዙሕ እዩ ዝኸውን ሚዛኑ 100 ግራም ኣዝዩ ብዙሕ እዩ ዝኸውን። እንተደሊና ከዓ ትዝተረፈ ነዛ ለሚን ወሲኽና ለሚን ወይ ኣቸቶ ኣነ ለሚን ተጠቒመ ኣለኹ። ካል ከዓ ዘይቲ ሰለስተ ማንካ ዘይቲ ኣውሊዐ ተጠቒመ ዘለኹ ኣነ። ጨው ኣነ ብዚኣ ሓንቲ ማንካ ናይ መኾስ ናይ ሽኮር ተጠቒመ ኣለኹ። ከምዚኣ ጌርና ብሓንሳብ ንሓዋውሰን ኣብ ክንዲ ኣብኡ ነፍስሶ ብሓንሳብ ሓዋዊስና ከነብሎ ኸልና ክነፍሶ ኸልና ፅቡቅ ሶስ ናይ ሰላጣ ይኮነልና ማለት እዩ። ከምዚ ገባብ ክነዳለዎ ንኽእል። ተሬፋህና ዘላ እንቋቑሕያ ካብኡ ከዓ ልክዕ ከምቲ ናይ ድንሽ ማለት እዩ ብማይ በሲሉ ዋላ ሓንቲ ሰጎጎ ነገር የለን። ብማይ በሲሉ ብፅሬት ሓፂብና ኣለና፣ ግን ፎርማ ክገብረልና እንተደሊና ብስላይስ እንተደሊና ከዓ ብከምዚ ገባብ መትሮ ንኽእል። ዝኸበርኩም ተኸታተልትና እቲ ንሃብታም ሰላጣ ዘድልየና ስቤዛ ብምሉእ የእቲና ወዲእና ኣለና። ሕጂ ተሪፍና ዘሎ ሓዋዊስካ መቐራቢ እዩ ማለት እዩ። ከምዚ ክትሪኢና ፅንሕኩም መታቴርና ወዲእና ኣለና ብምሉእ ኣስቤዛ ወይ እቲና ኣለና። ሕጂ ተሪፍና ዘሎ ሕውስውስ ኣቢልካ ምምጋብ ማለት እዩ። ከይተጠቕሰ ክሓልፍ ዘይግብኦ ማለት እዩ። ሰላጣ ተመቲሩ ሙሉእ መዓልቲ ክውዕል ከሎ ኣብ ጥዕናኻ ካልእ ጉዳእቲ ዘምፅእ፣ ምክንያቱ ባክተርያ ብዙሕ ናይ ምእካብ ባህሪ ስለ ዘለዎ ክንዲዝኾነ ከዓ ቀቀልጢፍና ድውዳእ ሰላጣ ኢና ክነዳሉ ዘለና ዳኣ እምበር ብሙሉእ ሓዋዊስናዮ ሙሉእ መዓልቲ ክውዕል የብሉን እዚ መፀ ሰብ ከምቲ ካልእ መግብስ ኣይኮነን ሰላጣ ምክንያቱ ሓዊ ሓልፎን እዩ ኣብኡ ከሎ ዝብላዕ ዝሑል መግቢ ስለ ዝኾነ እጂ ተሓዋዊሳ ወዲኣ ትልናኣላ ንሽዱሽተ እዚ ኣባላታ ስድራ ቤት ሓሲበ ኣዳልዮ ዘለኹ እዚ መግቢ ንሽዱሽተ ሰባት ከድረል ንኽእል ወይ እውን ከም ጣዕሞት ዝደለናዮ ክንወስቶ ንኽእል ብፍላይ ከዓ ኣብ ግዜ ደራርፉ ኩስ ዝበለ መግቢ ክንደሊ ክንብል ከለና ወይ እውን ክብድ በለ መግቢ ንድሕር ዳ ቀትር ተመሲሕና ምሸት ከዓ ፍኩስ ዝበለ መግቢ ስለ ትደሊ ብከምዚ ገባብ ተደሪርና ክንሓድር ንኽእል ማለት እዩ። እዚኣ ጌርና ብብያትና ዝኸበርኩም ተኸታተልትና ከምዛ ትርእይዋ ዘለኹም ሰላጣና ወዲና ኣለና እዛ ሰላጣና ኣብ ግዜ ድራር ዝበዝሕ ግዜ ፍኩ ዝበለ መግቢ ክንደሎ ከለና ኢና ንምገባ ክቡራት ተኸታተልትና እዛ ሎማዓንቲ ደሊናያ ዘለና ሃብታም ሰላጣ ነዚ ትመስል ዝተፈላለየ ዓይነት ትሕዝቶን ዝተፈላለየ ዓይነት ሕብርታትን ሒዛ ኣዝያ ምልክዕቲ ኮይና ትልና ኣላ ንመኣዛዊ ትሕዝትኡን ውሕስነት መግብን ኣመልኪቶም ከዓ ክኢላታት ስነ መኣዛ መግብን ውሕስነት መግብን መብርህኹምና እዮም ብሓባር ንከታተል ንቐደም በሉ
1: ኣዝዩ ጥዕንድራ እዚ ቅድሜና ዘሎ መግቢ እቲ ናኣቶም ኣዛዊ ትሕዝቶን ጥዕናዊ ረብሓታቶም ክንርኢ ከለና እዚ መኣዲ እዚ ከባቢ 6600 መጠን ሓይሊ ኣብ ሓደ መኣዲ ተቐሚጥና ኣሎ ንሓደ ውልቀ ሰብ ድማ ከባቢ 275 ዝኾኑ መጠን ሓይሊ ሂበና ካብዚ መኣዲ እዚ ከባቢ 28 ካርቦሃይድሬት ክኾን ከሎ 25 ፕሮቲን 12 ድማ ስብሒ እዮም ኣብዚ መኣዲ እዚ ቀንዲ ክንፀቕጠሉ ዝደሊ ግን እቲ ዝበዝሒ ትሕዝቶ ሒዝዎ ዝርከብ ቫይታሚንን ማዓድንን ክኾን ከሎ እዩ ኣብ ቫይታሚን ዝበዝሑ ቫይታሚን ኤ ፎሌት ዝበሃል ራይቦፍላቪን ናያሲን ዝበሃሉ ብጣዕሚ ኣዝዮም ጠቐምቲ ዝኾኑ ቫይታሚናት ኣብዚ መኣዲ እዚ ይርከቡ ናያሲን ክንርኢ ከለና ቀንዲ ኣብቲ ናይ ስርዓተ ምሕቃቅ መግቢ ኣብ ማዕናጡ ዝኾነ ዓይነት ከም ውፃእ ዝመስል ሕማማት ንኸይመፅእ ዝከላኸል ዓይነት ቫይታሚን እዩ ብዘይካ ንሱ እዚ ራይቦፍላቪን ንብሎ ድማ ወይ ከዓ ቫይታሚን ቢ2 ዝበሃል ማለት እዩ እዚ ከዓ ነቲ ኣብ ምሕቃቅ ግሉኮስ ፕሮቲን ስብሕታትን ድማ እዚ የካይደልና ማለት እዩ ስለዚ እዚ ማኣዲ እዚ ማለት እዩ ኣዝዩ ሃብታም ዝኾነ ናይ ቫይታሚን ትሕዝቶ ኣለዎ ማዕድን ክንርአ ከለና ድማ ብተወሳኺ ቀጠለ ኣሕምልቲ ኣዝዮም ብማዕድናዊ ዝኾኑ ትሕዝቶ ሃብታማት ስለ ዝኾኑ ዘይመስሉና ኣብ ፀባ ጥራይ ዝርከቡ ዝመስሉ ከም በዓል ካልሽዮም መሳሊ ማግኔዥዮም ፖታሽዮም ሶድዮም ዝኣመሰሉ ብዙሓት ብዙሓት እውን ከም በዓል ሰሌኒዮም ኮፐር ዚንክ ዝበሃሉ እዚኦም እውን ሒዝና ይርከብ ካብዚኣቶም ከም ሶድየምን ፖታሽየምን ክንርኢ ከለና እዚኣቶም ካብ ቀጢም ኣንጣን ናብ ሰራውር ደም ካልእ ድማ ካብ ዋህታት ደም ከባቢ እዩ ዘሎ ፕላዝማ ዝበሃል ፈሳሲ ካብኡ ንውሽጢ ድማ ንኸኣቱ ዝሕግዙ ማዕድናት እዮም ስለዚ እዚ ሃብታም ሰላጣ ኣዝዩ ፅቡቅ ዝኾነ ትሕዝቶ ስለ ዘሎ ንመገቦ
2: ሕራይ ንድሕነት መግቢ ዝምልከት ንዛረብ ከለና ከዓ ድሕነት መግቢ ፅናሓለየ ደ ይበሃሉ ኣሻማዊ ዘይኮነ ጉዳይ ስለ ዝኾነ ኣብ መግቢ ኣብ ንምገበሉ ግዜ ንኣብነት ከም በዓል ሰላጣ ዝኣመሰሉ ብጥሩሑ ንምገቦም ወይ ከዓ ከየብሰና ንምገቦም መግብታት ብደቂቕ ተዋስያን ክብከሉ ስለዝብሉ ቅድሚ መግቢ ምምጋብና ብግቡእ ክነፅርዮም እውን ክንሓፅቦም እውን ኣለና ብተወሳኺ እውን ሕብረተሰብ ወይቲ ስራሕ መግቢ እቲ ሕብረተሰብ ነቲ ክሽነ ኣታሕዞ ኣብ ክሽነ ብፅፈት ክዕስ ክኽእል ኣለዎ ብዝተካዕለ መጠን ከፅፍት ክኽእል ኣለዎ ብተወሳኺ እውን ሽንቲ ቤት ፀኒሑ ጓሓፍ ፀኒሑ ኣብ ዝመፀሉ ግዜ ንኢዱ ብግቡእ ከፅር ክኽእል ኣለዎ ማለት እዩ ተወሳኺ እውን ካብ መግቢ ትሰርሕ ሰብ ኣዝማልቶ ፅፍሪ ካልኦ ዳኣመሰሉ ጨጉራ ብግቡእ ክሽፍን ክትቅል ኣለዋ ማለት እዩ እዚ እንተጌርና ነቲ መግቢ ውሕስነቱ ሓልዩ ንነዊሕ ግዜ ክፀንሓና ይ ብተወሳኺ እውን ከምዚኦም ዳኣመሰሉ መግብታት ንውሕ ድበለ ሰዓታት ኣብ ንቡር ኩነታት ወይ ከዓ ኣብ ናይ ሙቐት ናይ ገዛ ክነቐምጦም የብልና ምክንያቱ ንቡር ኩነታት ወይ ከዓ ዛሕልን ሙቐትን ንተዋስያን ንክዓብ ሙጩ ባይታ ስለዝፈጥር ብዝተካእለ መጠን ኣብ ዛሕሊ ትሕቲ 4 ዲግሪ ሴንቲግሬድ ንውሕ ዝበለ ሰዓታት ክነቐምጦም ክንቅል ኣለና ማለት እዩ
3: ዝኸበርኩም ተኸታተልትና ናባኹም ከነብሎ ዝፀንሕና መደብ ኣብ ዝተዛዚሙሎ ከም ወትሩ ኣብ መደባትና ሕቶ ይርእቶም ዝህልወኩም ኣብ ታሕቲ ቀሪቡ ዘሎ ኣድራሻ ክትረኽቡና ትኽእሉ ኢኹም ሰላም ቅነ ንኹልና ውሕስን መኣዛውን መግቢ ንኹሉ ኣብ ኩሉ

0: ደቂስና ኢና ነርና ደቂስና ከለና እዩ ኣብ ውሽጢ ጋንታና ዓሊቡ እቲ ናይ መርከብ ይመስለኒ ሕጂ ክብል ዝበለ ቡምባ እዩ ነይሩ ስዋኣት ከዓ ጎደይቲ መራሒ ጋንታና ምልክቶ ከዓ ዮሴፍ ገብራይ ነይሩ ማለት እዩ ንሕና ተውጊእና ከይድና
1: ናተይ ናይ ውደታነ ናይ መናጃ ፓራኩሞንታ ዚኣተን ሰለስተ መጠሉኒ 270 ሰብ ዝተበገሰ ኣብ መወዳእታ ናይ በሎም ርብራብ ኣብ 45 ሰብ ሕየ እንተሪፈን
2: ንብኢ ማነህ ይብለና ሕጂ ሳሙኤል ህውኽ ኢሉ ስቆል ወደ ሸውዓተ ኢና ቁም ኢሉ ኣብታ ግዜ ጥያ እጅ ወደላይ ትመፀና እየ ዝኣስጋለ እያ
3: ስርሒት ዓሰም ምርብራብ ግንባር በይሉል
2: እጅ ወደላይ ምስ በለ ኣላታን የብላን ኣነ ክልተ ጥይድን ሓንተ ጥይድ ክልተ ጥይድ ተኩሽለ ተትኩሽኒ ብውዑ መሊቆ እዝር ኢላሃዲ መኸይደ ካብኣ ንምዕራብ ፅርግያ ብምዕራብ ስለ ዘላ ንምዕራብ ነበላዕኹ ኣብ መንገዲ እታ ፅርግያ ይረኽባ ኣብ መንገዲ ድማ ብፀትና ረክብ ብፀትና ረኺበ ንብፀትና ኣተስአ ፀላኢ ሰሪኹ ኣትዩ ከም ዘሎ ብምሉእ ሓቢረ ካብኡ ሓደ ሰብ ዋርድያ ማለት እዩ ንዓይ ሒዝኒ በይሉል ዘእትወኒ ኣብ በይሉል እቱ ምስ በልኩ ታስ ብመልእኽቲ ብሬድዮ ርክብ ዝሰደድክዋ ፀላኢ ኣብ መንገዲ ፀኒሕና ሳሙኤል ተሰውኡ ኣሎ ኣነ ግን መፅ ኣሎ ኣብዚ ግዜ እዚ ሕጂ ዘርኢ ትስምድ ይብለኒ ስምብድ
4: እታ ዘጋጠመት እዛ ሕጂ ክገልፁ ፀኒሑ ከምዛ ፅባሕ ኣብ ፀላኣ ዝወደቕናላስ ከምዛ ሎም ሲ ዕለት ክልተ ያ ነራ መስለኒ ናብ ወዲ እታ ይከደኒ ደ ሓደሓደ ክነዘራረብ ኢለ ሕጂ እንታይ ድብለኒ ሓንቲ ፓራ ኮማንዶ ጥራያ ተሪፋ ዘላ እዳ 88 በቲ ቦታ ከም ክትመፅእ ከል ኣብኡ ፅንሕዎ ገለበሉ እዩ ሕጂ ንድፋዕ ግን ንሕና ኣኼባ ክንገብር ኢለ የ ከይዳኣኒ ኣነን ሓድሽን ንዘርኢት ክንረኽቦ ኣኼባ ናይ ሓካይም ክንገብር ኢልና ኢና ከይድና ዳሕራይ ግን ንስኹም ቦታኹም ተመለሱ ፀላኢ ይንቀሳቐስ ስለ ዘሎ ቀልጢፍኩም ቦታኹም ምልሱ ሓንቲ እታ ናይ ዘርኢት መልእኽቲ ከዓ ቅብልቲ ቅንዕቲ እያ ነራ ዓብ ፅርግያ ሒዝኩም ቦታኹም ተመለሱ እያ ትብ ሓድሽ ንዓይኩም ኢልኒ እንታይ ይብሎ ሕጂ እንታይ ሞ እዚ ስ መገዲ 2ልተ ሰዓት ግን ኮሊልና ገዛና ክመለስ ፅቡቅ ስለ ዘይኮነ በታ ድመፃእናይ ኣቋራጭ ዘላ ትኽልና ብኣ መፂእና ኣብታ ማይ ናይ ንሰት የላ ኣብኣቲ መፂእና ስነርክባ ንክእልና ወርሒ ከ ኣሎ ኢለ ሕራ ኢልኒ ተኻትዓንን ከማ ሕጂ ትኽልና መፂእና ቀቅድምታ ማይ ምብፃሕና እዩ ፀላ ኣብሪኹ ኣብቲ ሕፃ ሕጂ ኣነታ ግምተይ ኦኬ እዚኦም 88 እዮም መፂኦም ኣለዉ ዝርእዮም ሰብሲኢን ኣለዎ በዚ ኣያት መፅ እምበር ፀላእ እኮ ካብኣነቕ ኣይበለን ምክንያቱ ክልተና ክንሓልፍ ከለና ዓብ ኮፍ ዝበሎ ብዙሕ ዳርጋ ብሪጌድ ዝኸውን መሊእ እዩ ነይሩ ስቕል ነብ ሕሊፍና ክሳዕ መወዳእታ ኣነ ሕጂ ሓድሽ ኣብዚኣ ፅናሕ መስኻ ዳሓር ሓቲተዮም ክመፅእ እዚኦም እዳ 88 ከይኮኑ ኢ በዚ ኣያት መፅእ እምበር ስቕልና ትኽልና ገዛና ማእተና ነራ ሓንቲ ሳ ወይ ከዓ በታ ዘርኢት በላ መልእኽቲ በታ ፅርግያ ጌርና እንተንመፅእ ነቲ ገዛውና ብድሕሪት ብምዕራብ ማእተና እዮም ፀላኢ ከዓ ኣይንረኸበናን ማለት እዩ እዚኣት ኣጋጣሚ ስለዚ ድሕሪኡ ዳርጋ ፍርቂ እቲ ሰራዊት ናቶም ከምቲ ዝርእኽዎ ትግራውት እዮም ተስፋይን ፀጋ እዩ ዝበሃሉ እዮም ኣዓጂቦም ኣብ ፀሓዮኒ ላዕሊ ኢሎም ናብ ጀነራል ጥላውን ናብኡ ፀሓዮ ኢሎም ሕጂ ወጋሕ ክትብል ከላ ሰዓ 6ዱሽተ ኣብቲ ባሕሪ በፂሒና ገምገምገምገም ትኸይድ ክሮስ ትገብር ኢኻ ግን ቁርብ ክሳዕ ዝበፅሐካ ሒዞም እዮም ከይድ ሕጂ ኣነ ርሳዕ ነቲ ወዲ ትግርኛ ክዛረቦ ምስሰማዕኩም ዘይትገድፈናታታይ በዚኣ ገረቦታይ ክኸይድ ዘይትገድፉን ተፃሪፎ ዝኾነ ሻምብል ደስታ ዝበሃር ኺብኒ መጀመርያ ሓቲትኒ ነጊረዮ ኢደይ ተኣሲረ ሰቲ ዲኻኢሎምኒ ኣይሰትኒ ሻሂ ጥራይ ሰትኒ ሻሂ ስትዮም ድሕሪኡ ኣብ ሓንቲ ኦራል ትመስል ማኪና ኣብኣ ብኡ ስረ ድሓር ናብታ ኣውቶቡስ እዚያ ትበሃል ታታባ ኣብኣ ነይሩ ጥላኹን ኣብኣ ነይሩ ኣብኡ ፅሖምኒ እቲ ናይ 22ኛ ክፍለ ጦር ኣዛዥ ከዓ እዚ ጭሕሙ መዓት ባፊ ዘለዎ ኣብኡ ፀኒሕት ድሓር ከምዚ ገርፅም ተብለንኡ ከሎ ክንደይ ዓመት ተጋዲልካ ለኒ 75 ተጋዲለ 16 ዓመት እንጂ ኣብኡ ከይዶም ብዝኾነ ንሱ ሕጂ ምልስ ኢሉ ነቲ ሒዙ ንድመፁ ነቶም ሒዞም ንድመፁ ኣብቲ ኣኸትኩም ጉድጓት ኳዓትሉ ሞ ወይ ባዕሉ ይኳዓደ ኣስከፍሮ ኣስከፍሮ ገለመለ ኢልዎ መስለኒ ሕጂ እቲ ሰብኣይ ሰሚዒ እቲ ጥላውን ቴንዳይ ደሎ እሱ በዝኾኑ ይዘረብ ደሎ ወፂሽዑ ጀጋኑ ዝሓዘልካ ስኻብ ዘተቐትለ ኣ ዓሰብ ጥራይ ስደድዎ ናብ መረጃ ክፍል ኢሉ ኣብ ሸለቃ ይቆም ኢሉ ብኣገረ ሄሊኮፕተር ሰቂሉ ወሲዶ ሕጂ እቲ ተቐበለኒ ኦሮሞ ምሸት ምስ ኮነ ኩሉ እቲ ኣቑሑተይ ዝነበረ ምሳይ ዝነበረ ገለመለ ሂቦም ኣነ ሕጂ ታዳያርናተይ ኣብ ገዛይ ኮይነ የ ፅሕፋ ግን ክንዚኣ ትኸውን ሽት ኣላትና ሓንቲ ቅድም ኣብኣ ፅሕፋ ድሓር ገዛ ምስኣተዉ ከዓ ኣብታ መፅሓፈ የጥቅላ ነይረ እታ ሓንቲ ካብተን ወረቓቕቲ እንታይ እያ ትብል ወራና ብሌሲማ ኦሮሞ መጋላ ኣሶሳ ቀባቴራ እንጂፋን ንጉዳ ትብል እዚኣ እንታይ ማለት እያ ጀግና ሰራዊት ኦሮሞ ንከተማ ኣሶሳ ተዋፃፂርዋል ድሓንፈታትን ከዓ ደረቕሉ እሳብ ዝፅሒፈ ሕጂ ምዝ ኣብቲ ክስታይ ስለዝኣተወት ምስቲ ብሽክልተይ ስለዝኣተወት ኩሉ ሒዝዎ ናብቲ ሰብኣይ ምስከደ ሸለቃ ያቆብካ ኦሮሞ እዩ ድሓር ገንፂሉ ገንፂሉ ንዓ ምስ ረኣያ ብላቲን ከያ ተፃሒፋ ዘላ ንፅቢሒቱ ፀውዕዎ ተባሂሉ መፅ ኦሮሞ ዲኻ ዋላ ትግሬ የለኒ ኖ ኣነ ኤርትራዊ የለ ዳሓር ሰው ኢሉ ሕጂ ንመን ኣለውኡ ቅድመይ ክልተ ሰሙን ዝገበሩ ዑስማንን ተመስገነና
2: ኣብኣ ድማ ክልተ ውፆትና ድማ መርትዓጂ ናይ ብሬን ዝነበሩ ክልትኦም ጉልባብ እንዳበሩ ፀላኢ ንክልትኦም ቅድሚ ሳሙኤል ምምራኹ ክልትኦም ንዕኦም ኣብኣ ይማርኹ እዮም
4: ዓይነይ ተሸፊን እዩ ኣብኡ ኮፍ ምስ በልኩ ምስ ረኣዩኒ ብኸዮም ተዛብዓል ሳሙኤል ቆረማይ ግንባር የለ ገለ የለ ዝብል ክስታይ ሒዝዎም ማለት እዩ ሕጂ ንፅቢሒት ንግሆ ፀውዕዎ ተባሂሉ ኣብ ትሻለቃ

ሃይደ ነዚኣን ብበላይ እዚኣ እንታይ ማለት ያለ ከምዚ ኣበይ ነርካ ኣሶሳ ኣሶሳ ኣብቲ ኩናት ነርካ ወግን ሓኪም እዩ ኣነ እውን እንታይ ትገብር ሓኪም ይጠብሐ በቃ ፀዊዒ ነቲ ዋርድያ ካብ ሎምንንው ንሳሙኤል ሓንቲ ባኮ ሽጋር ኣብ መዓልቲ ትህብዎ ማይ ክንደይ ትህብዎ ሓንቲ ኒካ ሰለስተ ምጎ ቀትሪ ምሸት ትህብዎ ማንም ሰው እንዳይነካ በዚኣ ድሓን ቁርብ ሓግዛት እናበለት ከምዚ ዓርቢት እተሓዘ ኣስመራ ንሶም ረብዕዮም ወፅኦም ሃያሎ ሃያ እንደኛ በሎ ሃያ ገለመለ በሎ መብዛሕትኡ ቑሑቶም ንብረቶም ገለመለ ሽዑም ወፅኦም ረብዕዮም ምውፃእ ጀሚሮም ሕጂ ሱ ኣብቲ ጎነናባ እዞም ኤርትራውያን ነሮም ዓሽድበሎም መቐለ ኣውቲስቲ ገለመለ ተኣስሩ ክንደዮ 14 ድዮም ገለ ዝኾኑ ኣብኡ ዝተኣስሩ ኤርትራውያን ነይሮም መሓመድ ዝብልዎ ኣብ ዩኤን ዝሰርሕ ዓፋር ከዓ በቲ መበል 18 ዝበሃል ኣብኡ ተኣሲሩ ነይሩ ሓንቲ ሰበይቲ ኣብ እንዳ ምግቢ ገለ ዝነበራ ምስ ሰምዐት ንዓና ንዕኦምን ስልጠና ተብፅሓልና ነራ ዳሕርያት ነግረና ኤርትራውያን ነራ ብዝኾነ ከምዚ ኢልና ሓሊፍና ሕጂ ንዕኡ እንታይ ዝብሎ ነቲ ኣስራ ለቃ ይምር ሻለቃ ቅድምባ ምሳይት ከይ ትደሊ ክወፅ ደል ኣለኹ ኢሉ ላይ ከድኒ ኢሉ ሕጂ ንኣስራኣለቃ ይምር ንዕኡ ፀዊዑ ንሕና ንኸይድ ኣለና እስኻ ካብ ወደብ ሓንቲ መኪና ምስ ሙሉእ ነዳዲ 2-3 ፊስቶ ጌርካ ንዞም 3 ወንበደ ኣለም በቃኝ ኣብ ፀሓዮም ኢሉ ወረቐት ፅሒፉ ሂቡ ትእዛዝ እያ ዘ ንሕና ብኡ ኢና ድሕና ስለዚ ናብ ዝመፁ ኣለዉ ሻዕብያ ብኒው ምስ ተባህለ ንሕና መኣስ ወፅእና ሓሙስ ወፅእና ኖኖ ናብ ሰንበት ዘውግሕ ናብ ሰንበት ዘውግሕ ወፅእና ለይቲ በታ ማኪና ገርና ሽዑኡ ሒዞምና ከድና ሚለ ኣብቲ ከባቢ በፅሕና ወያነ ሒዞሞ ካብኡ ዝሃደመ ሰራዊት ንዓና ጉን ንፍረኺብና ንጅቡቲ ተባሂሉ ኣብቲ ቦርደርና ጅቡቲ ኣብኡ በፅሕና ኣብኡ ምስ በፃሕና ፈረንሳ ከኣቶም ወታደራት ኣብኡ ፀኒሖም ብረትኩም ኣውርድዎ ክትኣት ተደሊኹም ብረትና ይነውርድ ናብኡ ባባሮ ኮይኑ እምበኣር እቶም እስራት ዝበሃሉ ኩሎም ረሽንዎም ገለ ተባሂሉ ንሕና ድሕሪ ኩሉና ነርና እቶም ዝተኩሱ መፅኦም ማለት እዩ ሕጂ ይመር ድሓን እዩ ነይሩ ሰማዕ ነይሩ ምሳና እንታይ ይብለኒ ሕጂ ከምዚ ዝብል ትእዛዝሲ መፅ ኣለዎ ሕጂ ኣነ ከውርደኩም እዩ ካብዛ ማኪና ምትኳስ ኣይተርፍን እዩ ግን ተሃድሙ ከም ድላይኩም ትጎይ ገለበለ ኢሉ ወሪድና ሰለስተ ናብ ሓባሪና ጎይና ተመስገን ሰኣኒ ነበረ ናንዓይ ሂብኒ

0: ኩሎም ከምዚ ንሕና ገበር ናይ ሳሕል ዝርእካ ትብሎ ከምኡ ገይሮም ረኪቦም ረኪቦም ኣትዮምና ካብኡ ኣብኡ ፀኒሕና ምስኦም ሓደ 8 መዓልቲ ዝኸውን ኣፃርዩ ተባሂሉ ኣብቲ ዒሳ ሓይታ ወያና ኣትዮም ነይሮም ድሓ ናብኦም ውሰዱና ኣለና ከድና ቅድም ብረሰሃብና ኣለና ከከላሽና ሒዝና ድሕሪኡ ማኪና ገርና ንመንሽ ንዓሰብና መፅና ሕጂ ኣብታ መገዲ ናይ ዓሊዳር ድብልዋ ምሻላ ሓንቲ ዓሊዳር ኣብኣ ፀኒሖም ሕጂ በጡለን ሕጂ ኣብኣ ፀኒሑ ድሕሪኡ ንሕና እሶም መልእኽቲ ገይሮም ናብ ውጩ ናብ በዓል ዘርኢት ማለት እዩ ኣብ ዓሰብ
1: ምስ ዑስማን ድብሎ ወዲ ድመፅ ኣበይ ኣብ ኤሊዳር ኣዝዩ ሕማቕ እዩ ዘሎ ገፁን ሂወቱ ብጣዕሚ ካብ ዓቐል ንላዓለ ምክንያቱ ን5-6 መዓልቲ ብኣጋር ከይዶም እዮም ብፅምእን ብጥሜትን ኣዝዮም ተጠላቀ እዮም እቲ ዑስማን ሓሽ ከማ ምስ ኣካላዊ ጥንካብ እዩ ከይደ ረኪበ እዩ መቸምቲ ክንገብሮ ንኽእል ቀዳይ ረጌት ኩሉ ጌርና ኣሎ ክርሽኖኦም ወዲአን እዮም ካብ ምርሻን እዮም ወፅኦም መጨረሻ ቦርደር ናይ ጅቡቲ ካይቲ ሓደጋ ዘጋጥሞም ዘሎ ካብ ቦርደር ናይ ጅቡቲ እዮም ከዓ ዝመፁ ዘለዎ ንሶም ሕሰቡ ካብ ቦርደር ናይ ጅቡቲ ኤሊዳር ክትመፅእ ብእግርካ ፖሲብሉ ብጣዕሚ ከቢድ እዩ ኣዝዩ እሞ ከዓ ወር ሓሙሽተ እሞ ከዓ ትፈልጦ መሬት ዘይብልካ ማይ የለ እኽሊ የለ መቸም ሰጊሮሞ መፅኦም ንወዲእታ ይነግድና ክልጡፍ መኪና ስደልካ ኣለኹ ብቁልጡፍና ባይ ስደደል
0: በቃ እዚኣ ገርና ፍርቀለይትና ገለ ኣቴና ኣብኣስተ ሕጂ ሓንቲ ኣብዚኣ ናይ ወዲ ኢታይ ክገልፃ ዝል ነገር ኣላ ወዲ ኢታይ ሳሙኤል ተታሒዙ ምስ በልዎ ወይ ብኣካሉ ወይ ብሬሳ ኣምፅዎ ኢሎ
2: ቤሉል ፀላኢ ብገምገም ባሕር ገይሩ ሓሊፉ በዓል ዶክተር ሳሙኤል ተማረኽሉ ማለት እዩ ኣብዚያ ናይ ዶክተር ሳሙኤል ምብራህ እቲ ገምጋም ናሓና ናይ ልዕልና ነበረ ፀላኣይ ብውሕድ ሓሊፉ ዘሎ ዝብል ገምጋም ነይሩ ድሓር ካብቲኦም ተመዲበ ዝኸይድ ናብኡ ዝኸይድ ኣነየ ማለት እዩ ፀላኣይ ምስ ተናኸፍናዮ ልዕሊ ዓቕምና ኮይኑ ወላ ሓንቲ ርክብ የለ ምስ ብርጌት ርክብ የለ

0: ኣዝዩ ሕማቕ እዩ ዘሎ ገፁን ሂወቱ ብጣዕሚ ካብ ዓቐል ላዓለ ምክንያቱ ንሓሙሽተ 6ሽተ መዓልቲ ብኣጋር ከይዶም እዮም ብፅምእን ብጥሜትን ኣዝዮም ተጠላቀ እዮም እቲ ዑስማን ሓሽ ከማ ምስ ኣካላዊ ጥንካር እዩ ከይደ ረኪበ እዩ መቸምቲ ክንገብሮ ንክእል ቀዳይ ረጌት ኩሉ ጌርና ሉ ክርሽኖኦም ወዲእን እዮም ካብ ምርሻ ነ ይመፅዮም መጨረሻ ቦርደር ናይ ጅቡቲ ካ ይቲ ሓደጋ ዘጋጥሞም ዘሎ ካብ ቦርደር ናይ ጅቡቲ እዮም ከዓ ዝመፁ ዘለዎ ንሶም ሕሰቡ ካብ ቦርደር ናይ ጅቡቲ ኤሊዳር ክትመፅእ ብእግርካ ፖሲብሉ ብጣዕሚ ከቢድ እዩ ኣዝዩ እሞ ከዓ ወር ሓሙሽተ እሞ ከዓ ትፈልጦ መሬት ዘይብልካ ማይ የለ እኽሊ የለ መቸም ሰጊሮሞ መፅኦም ንወዲእታ ይ ነግድና ክልጡፍ መኪና ስደልካ ኣለኹ ብቁልጡፍ ናባይ ስደደል
1: በቃ እዚ ሃገርና ፍርቀለይትና ገላኣቲና ሕጂ ሓንቲ ኣብዚኣ ናይ ወዲ ኢታይ ክገልፃ ዝል ነገር ኣላ ወዲ ኢታይ ሳሙኤል ተታሒዙ ምስ በልዎ ወይ ብኣካሉ ወይ ብሬሳ ኣምፅዎ ኢሎ
2: ቤሉል ፀላኢ ብገምገም ባሕር ገይሩ ሓሊፉ በዓል ዶክተር ሳሙኤል ተማረኽሉ ማለት እዩ ኣብዚኣ ናይ ዶክተር ሳሙኤል ምብራህ እቲ ገምጋም ናሓና ናይ ልዕልና ነበረ ፀላኢ ብውሕድ ሓሊፉ ዘሎ ዝብል ገምጋም ነይሩ ድሓር ካብቲኦም ተመዲበ ዝኸይድ ናብኡ ዝኸይድ ኣነ ማለት እዩ ፀላኢ ምስ ተናኸፍናዮ ልዕሊ ዓቕምና ኮይኑ ዋላ ሓንቲ ርክብ የለ ምስ ብርጌት ርክብ የለ ምስ ፍለስራዊት ርክብ የለ ምስ ገር ርክብ የለ ምክንያቱ በቃ ገረብ ንገረብ ካሓዝ ኮይኑ ዓርኮኮይ ዓርኮኮይ ሓዝ ኮይዳ ማለት እዩ ወዲታይ ካ እንታይ ዘሎ ሳሙኤል ወይ ብሬሱኡ ወይ ድማ ብኣካሉ ክበፅእ ኣለዎ ትእዛዝሰ ቆሪፅኩም ባሕሪ ከዓ ኣምስሑናያ ነራት እያ መጀመርታ ባሕሮም ቆርፆም ሰብትናሉ ሕና ተቋሪፅና ምሸት ሓፂር መልእኽቲ ይበል ረዳት ምስ በልና ረዳት ታንክታት መፃና ኣህብታት ክበሃል ከሎ ሓይሊ ክትብላ ከለ ሽዑ 30 ኮይና ብዙሕትያ በቲ ሽዑ ነብረት እዋን ማለት እዩ ዜን መፅአን ገፋጊፍና ፀላኢ ንመርሶ ንድሕሪት ማለት እዩ
3: ወገን ትሕጂ ኣሃዱ ስለ ዘይነበሮ ብቅድመ ግንባር ምስ 17 ክፍሎ ጦር እናተዋግአን ከሎ ገለ ጋንታታት ካብ ድፋዕ ብምውፃእ ነቲ ዝሰለኸ ፀላኢ ኣብ ምድላይ ተዋፈሩ መሬት ምስ በርሀ 17 ክፍሎ ጦር ዘፊሉ ንቦቱኡ ተመሊሱ ምስቲ ዝሰለኸ ናይ 22 ክፍሎ ጦር ግን ጠርባሽ ውግእ ክካየድ ኣርፊዱ ኣብ መወዳእታ ድማ ወገን ዘድሊ ምቅርራብ ክገብር ድሕሪ ምውዓል ኣጋምሸት ሰዓት 15 ባዶባዶ መጥቃዕ ተፈኒሉ እንተኾነ ፀላኢ ሓደ ብርጌድ ብምውሳኽ ነቲ መምለሲኡ መስመር መንገዲ ውሕስነት ገይሩሉ ስለ ዝነበረ ብተወሳኺ ፅዑቕ ደብዳባት ነፈርትን ሄሊኮፕተራትን ተጠቒሙ ኣብቲ ሰጣሕ ጎላጉል እኹል ጉልባብ ስለ ዝገበረሉ ብዘይ ክሳራ ናብ መበገስ ቦቱ ክምለስ ክኢሉ
4: ኣብ ከባቢ በረሓ ፅሉ ፀላኢ ስለ ዘሎ ሓንቲ ጋንታ ከይዳኡ ተረጋግፅ ዝበሃል ሕራይ ኣነ ሓንቲ ጋንታ ሒዘ ብምሸት ንብገስ ካብ ቦይሉ ናይ 200 ኪሎ ሜትር ክድ ምስ በልና ፈንጂ ወቕዓና ፈንጂ ታኦራር ሒዝናያ ነበርና ብቕድሚት ውቃዕ ብሸነካ ኣውቲሽታ ዋላ ሓንቲ ሰብይቲ ወቕዓና እታ ኣውቲሽታ ዝኮን ዩ ከምዚ ናይ ነዝነዝና ናሒቆ ሽዑ ፀገም ገይሩሉ እምበሪ ሕጂ ኣብታ ተወቕዓና ኣላ ኣውዓና ሓድር ንጎ ተስኢና ካብኣ ተፍትሽ ንጅምር 25 ፈንጂ ንውፅእ ካብኡ 10 ኪሎ ሜትር ምስከድና ድማ 25 ፈንጂ ንውፅእ ስጋዕ ባራ ዓሰሉ ንኣቱ 120 ነተጉት ኣውፅኢና ፀረ መንኪና ፀላኢ ድጉድፉ እዩ ባራ ዓሰሉ ተኣተና ፀላኢ ይብላ ግለ ይብላ በይና ተዓዲ ትሰርሓና እንደገና ንወይሉል ገፅና ንምለስ እሞ ቦይሉል ከይኣተና ዓድዋሮ ትበሃል ዓዲ ኣላኻ ቦይሉል ውፅእ ኢልካ ተዓዲ እውን ብዙሕ ሰብ ዘለዎ ኣይኮነን ኣብኣ ንቕመጥ ሓደ ሰሙ ንዕርፍ እንደገና ካልእ ሓበሬታ ምፅእ ኣብ ንዋዲ ክነጥቅዕ ከለና ሲ ብሩዋ ዋዲ ብዋዲ ገይሩ ንባራ ዓሰሉ ገፁ ድፈሰስ ሩባ ኣሎ ዓብዪ ሩባ ብኡ ገይራ ታንኪ ታንክታት ሓንቲ ታንኪ ከማናይት ይበሃል ኒያ ብኡ ገይረን ንባራ ዓሰሉ ዳኣተዋ ታንክታት ናብኡ ኢለን ምስ ከዳ ሲ ህጉም ኣጋጢምዎን ኣብ በረኻ ወተሃደራትን ታንክን ኣለዉ ይበሃል እዚ ሓበሬታ ዝበዓል ውዲእታ ይበፅሕ ከምዚ ሎ ነዝፈትሽ ክንደይ ሰዓት ይወስድ 4 ሰዓት ይብሉና እቶም ደቂ ዓዲ ተሓተትና ድማ 5 ሰዓት ይወስድ ንሓንዲ ወሰደይ ሰብ ኣግማል ካብቲ ዓዲ ጠሊብና ድመርሑ ደቂ ዓፋር እውን ረኪብና ናብታ ቦታ ንኸይድ ሓደ 5 ሰዓት ተጓዒዝና 3 ሰዓት ምስ ከድና

0: 12 ወተሃደራት ኣብ ሓንቲ ገረብ መይቶም ፀንሑና እሞ ሓቂ ኣሎ ማለት እዩ እዚ ድልዎ ዘለዉ ኢልና ከይድና ኣብታ ሩባ ግን በፂሕና ኣብኣ ምስ በፅሓና ተኸድና ሰብ የለ ገለ የለ ታንክ ግን ኣብኡ ፀኒሐ ማይ ዘለዋ ቦታ ህጉም ኮይኑ መሕለፍ ደ ይብላ ኣመራፂ ደ ይብላ ስለዝኾነ እታ ታንክ ውጠጠው ኢላ ከቢድ ብረታ ርሽራሻ ገለመሊኣ ሒዛ ሓዳስ ታንኪ ንዓኣ ርኢና ካልእ ግን የማን ፀጋም ፈትሽና ድኾነ ሓበሬታ ብጀካ እዞም 12 ወተሃደራት እሶም እዮም ምስኣኸ ተወጊሾም ካብኣ ካብታ ሩባ ምስ ከዱ ናይ 2 ሰዓት ምስ ከዱ ድማ ክብሎ ዲሰሎ ጥቂዕዎም ሞይቶም ካልእ ድኾነ ሓበሬታ ይረኸብና ነዚ ረጋጊፅና ድማ መሊሽና ሓደ ሳልስ ውዕሪፍና ንቦታና ተመሊሽና
1: ኣብ ዕለት 9 ሰሊኹ ዝኣተወ ነይሩ ፀላ እዩ ማይ ጨው ባሕሪ ሰጊሩ በቲ ገምገምገም ባሕሪ ገይሩ ሽዑ ንዕፀረ መጥቃዕት እናተገብረ ከሎ ከም መራሕቲ ታንክ ኮይና ኢና ተመዲብና ካባ ናይ 100 ሜትሮ ምስከልና መውጋእቲ ተጋጥመኒ ማለት እዩ ታንክታት ነረን ሲ ተናህና ታንኪ እጂ ዘሮ በርሀብ እዚኣ ኹን ኢ እየ ዘሮ በርሀብ ዝበሃል ኣባልና ማለት እዩ ኣሎ ብሂወት ብሕጅብል ኣብታታ ሓንቲ ታንኪ ኣነኻ በታ ሓንቲ ክኸውን ሕጂ ንዘርኡ ምእታው ከልኦ ሞ ለበሳይ ምእታው ከልኦ ዝብለኒ ምክንያቱ መምርሕኻ ተባሂብና እቲ ከምኡ ሓደጋታት ምስ በዝሐ ድሕሪ ኣውቲስታ እቲ ነፍሲ ወከፍ ክመርሕ ዝኸድ ኣባል ወተሃደራዊ ሃነሳ ድሕሪ ኣውቲስታ ትገብርዎ ኣብ ውሽጢ ዝኣቱ ገለ ነገር ምስ ኮነኻ ካብኡ ወፂኡ ተፍትሽ የካየድ ተባሂሉ መምርሒ ተባሂብና ነይሩ እዚኣ ምእታዊ ምስ ከልእዎ ንዓይ ነግረኒ ሞ ድሕር በዚያ ዘይተእትዎ ኹንኩም ከመይ ገይሩ ሳይክብ ከም ጀሪካን ድሕሪት ትሮት እንዳገበርኩምና ገለ ኢለ ኣነኸማ ሽዑ ተዛሪቦም ሽዑ ነቲ መድፋዕ እጂ ወፂኡ ንዕኡ ክእትዎ ከሎ ዓርኮብኮባ ይበዚ ኣብኡ ተሓቢኡ ፀኒሕ ኣርብጂ ገይሩ ማ ሓብላ ነታ ታንኪ ንዘሩ እንዳቐበልክዎ ከሎ ካላሽ ንክዲብ ናብታ ታንኪ ንሱ ክሳዱ ህረም ኣነ ምሑ ክልተ ይረም ሕጂ እታ ማህረምቲ ቀላል እያ እታ ዝኸፍአት ግን እንታይ ነይራ እታ ቡምባ ኤፍዋን እናተይሲ ልክ ከምዚ ገይራ ንምሻላ እ ፍመርፊ ንዓኣ ሃሪማ እታ መርፊ እንታሓት ገፃ ኣብ ክንዲ ቀጥታ ትወርድ ነታ ኢማ ናብ ኳ ትረኽባ ዘላ ከምዚ ኮነ ኢልካ ተብላ ዘላ እታ መርፊ ስሒታ ሕጂ ናብ ዝክሳይ ተብል እታ ቡምባ ብ ክልተ ትምቀል ማለት እዩ ዳሕራይ ክሕኩም ንከሎ ምስ ርኣይዎ ኣውፀይ ኣውፀይ ርሓቐልና ርሓቐልና ገሊሎም ንበዓል ወዲኸቢረ እታ ቡምባ ብእንሰኪዐ
2: 17 ክፍለ ጦር ናብ ዕለት 4/5/991 ዘጓሐ እውን ሙሉእ ለይቲ ክፍትን ሓዲሩ ውፅኢት ኣየምፀን ብድሕርዚ 17 ክፍለ ጦር ስለ ዝተዳኸመ ቦትኡ ማለት መከላኸሊ መስመሩ ብ21 ክፍለ ጦር ተኪዩ ንዕኡ ንድሕሪት ኣውፂዎ 17 ክፍለ ጦር ኣብ ድሕሪት ወፂኡ ካብ 2 ክሳብ 3 መዓልቲ ከም ዝዕርፍ ድሕሪ ምግባር ከምኡ እውን ኣብ ውግእ ናይ ዝነበሮ ድኽመታት ግምጋም ድሕሪ ምክያድ ናይ ሞራል መተባብዒ ሰሚናር ተገይሩሉ እንደገና ካብ ዕለት 8 ክሳብ ዕለት 9/4/991 ን2 መዓልትታት ብተኸታታሊ መጥቃዕቲ ካይዱ ዘፍረዮ ግን ኣይነበረን ጸላይ ኣብ መወዳእታ ኩሎም ኣህዱታቱ ከቢድ ክሳራ ወሪድዎም ስለ ዝተዳኸሙ ውፅኢት ከምፅእ ከም ዘይክእል እውን ስለ ዝገምገመ ካልእ ሓድሽ ሓይሊ ክመፆ ብምፅባይ መጥቃዕቱ ደዋ ኣቢሉ ኣብ ምክልኻል ኣትዩ ብኣጠቓላለዩ ጅግና ህዝባዊ ሰራዊት ሓርነት ኤርትራ ብዕለ 6/4/991 በይሉል ምስ ተቆፃፀረ ጸላይ ካብ በይሉል ንደቡባዊ ምብራቕ ኣብ ዝርከብ ገዛይ ቦታታት መከላኸሊ ዕርድታት ሰሪሑ ኣብ ምቹእ ቦታ ስለ ዝዓረደ ወገን ድማ ካልእ ኣማራፂ ስለ ዘይነበሮ ንበይሉል ንድሕሪኡ ገይሩ ኣብ ሰጣሕ ጎላጎል መከላኸሊ መስመር መስሪቱ በቲ ሓደ ነዚ ገዛ ቦታታት ምቁፃር ናብ ወደብ ዓሰብ ንምግስጋስን በቲ ካልእ ድማ ጸላኢ ንወገን ካብዚ ከባቢ ንምርሓቕን ንምድምሳስን ኣብ ዘካይዶ ዝነበረ ናይ ሞትን ሕየትን ውግእ ንምክልኻል ኣብዚ ግንባር እዚ ንኣስታት 1/3 ሰሙንን ካብ ዕለት 9/4/991 ክሳብ ዕለት 25/5/991 መሪር ምርብራባት ተኻይዱ
3: ኣብቲ ምርብራብ ናይ በሉል ከለና ከዓኒ እቶም 2 ማእክልነት በጥረኒ ወዲ ሸቃን ተስፋልደት ርታኩን እዚኦም ክልቲኦም ድፋዕ እናኸለሉ ከሉ ናብ ሰራዊት ክበፅሕሎም እናኸዱ ከለዉ ካብ መጀመርታ ክብገሱ ከለዉ ተኸታቲለንኦም ኣብቲ ጥቓ ድፋዕ ክበፅሑ ከለዉ ብደብዳብ ገረን ብሓንቲ ቡምባ ናይ ሞርታር ክልቲኦም ከዓ ኣብኣ ተሰው እዮም
4: ኣብታ ቦጠሎን እናተይ ሕሙሽተ ማእከልነት ሓይሊ ምሳይ ተበጊሶም ደንከር 2 ሓይልን ጋንታን ኢና ተበጊስና ሕሙሽተ ማእከልነት ሓይሊ ካብዞም 5 ማእከልነት ሓይሊ እቶም 2 ተሰው እዮም ሓደ መሓሪ ገብሮ ንጉስ ፈርም ንብሎ ኣብ ውግእ ናይ ዋደ ዝተሰውአይ ካልኣይ ዓብድራሕማን ንርሕሸን ኣብ ውግእ ናይ በይሉል ንፀላኢና ሰዓብናዮ ዝተሰውአዩ እቶም 2 ከዓ ተወጊኦም

0: በዚ እዚኦም ማእኸልነት ሓይሊ እዚኦም ከዓ ኣዝዩ ተራ ዝነበሮም ልዑል ኣበርክቶ ዝነበሮም ናይ መካናይ ዝኣሃዱ ሞያ ኣራቂቆም ዝፈልጡ ኣዝዮም ተራ ዝነበሮም ሓለፍቲ እዮም ነይሮም። ስለዚ በዚ ኣጋጣሚ እዚ ከዓ ብክብሪ ክዝክሮም ይደሊ ማለት እዩ።
1: ብዙሓት ስዋኣት ነይሮም እዮም። ቶም ዘዕበዩ ከዓ ግን ንዋላ ንኩሉ ሰብ ካ ክትጠቕሶ ተዘይከኣልካ ቶም ዘዕበዩ ከዓ ግን ካብኡ ከዓ ሙሉእ ሂወተይ ዘይርስዖ ሰብ ኣብ መጓዓዝያ ከሎ ምስ ኣቦይ ነይሩ ዓብድራሕማን ዝበሃል በ ኣቦይ ተዓገሲ ኣቦይ እዩ ንዓኻ ኣይኮነን ኣቦኻ እናበለ እዩ ዝዕለኒ ድሓር ከም ኩሎም ኣውቲስታ ተሳሒቡ ታንከኛ ምስ ኮነ ከዓ ብሓንቲ ኣሃዱ በፂሓትና ነዚ ኩሉ ጅግንነት ፈፂሙ ዓብድራሕማን ብጣዕሚ ውፉይ ጅግና እዩ ብጣዕሚ እዩ ማለት ንፉዕ ሰብ እዩ ኣብ ታንከኛ ከዓ ፍሉጥ ሰብ ንዚ ኩሉ ኩነታት ሓሊፉ ኣብታ ጫፍ ናይ ቤሉል ክንበፅሕ ከለና ምስተን ስፓርታክያ ዝበልናይ ዓንቲ ወይ ኣብኣ ብኣርብጂ ገይረን ካርማ ርከብኮባ ይፀኒሕነት ባንኪ ኣጋጣሚ ሱ ከምዛ ናያተይ ዝበልኩካ ካብኣ ወፂኡ ስለ ዝፀንሐ ተሰሊዑ ዝህረም ኣብኣ ይስዋእ ማለት እዩ። ሕጂ እቲ ኩሉ ግዜስ ገለ ሰብሲ ትዝታ ይገድፈልካ ንድዩ ኣብ ጢዖሲ ከምዚ ባምቡላ መፃወቲ ናይ ቆልዑ ንረክብ ሞ ዋይ እዚኣስ ንኤልሳ ጓል ዝውሕ ዘላ ኢልኒ ሕጂ ኤልሳ ከዓኒ ኤልሳ ወልዳ ኣብ ትበሃል ከዓ ስውእቲ ታንከኛ ኦፕሬተር ዝነበረት ኣባሮንቱ ዝተሰውአት እያ ብይ ውፅኢላ ነታ ጓል ሽዑም ዝተሰወአስ እዚኣ እያ ተረኣየኒ ማለት እታ ባምቡላ ሳበይኩም ገይርዋ ኸውን ወይ ኤርሳስ ከመይ ረኺባታ ትትኸውን ታ ክስታይስ እንታይ በበለ ገለ ኢልካሲ ተሓስቦ ማለት እዩ። ሕጂ እቲ ናይ ዓብድራሕማን ብስለት እንድዩ ኤልሳ ኣዲኣ ሳዕድያ ኢብራሂም ናይ ዓፋር ናይ ድምፂ ሓፋሽ ትዛርብ ዝነበረት እያ ድምፂ ሓፋሽ እያ ኣባል ድምፂ ሓፋሽ እያ። ሕጂ ሓንቲ ጓል እያ ካብኣ ወሊዳ ኤልሳ ትበሃል ኤልሳ ዓብድራሕማን ማለት እዩ። እታ ቆልዓ ዓብያ ስጋ መርዓን ዘርዓን ኣብፂሓታ ነይራ ዓብድራሕማን ኤልሳ ትበሃል ብሽምሲ ውእቲ ዘውፃ ጓሉ እውን ገዲፍልና እዩ ማለት እዩ። መሓሪ ገብረ ንጉስ ፈርም ኣብኣ መስዋእቲ ጋጢማቶ ማለት እዩ ኣብ ከባቢ ዋደ ወይኒ ኣባልና እያ ታንከኛ እያ ሰበይቱ ኣብ ባፅዕ መፅያቶ ነይራ ሕጂ ባፅዕ መፅያቶ ነይራ ሽዑ ጥንሲ ሒዛ ነይራ ማለት እዩ። ሕጂ እንታይ ኢልዋ መስለካ እዋ ወይኒ ኣነ ኣብ ዝቕፅል ውግእ ክህሉ ክእል ዘይክህሉ ክእል እዚ ኣብ ከብድኺ ዘሎ ናፅላ ግን እንድሕር ወዲ ኮይኑ ፈንቅል በል እዮ ኣብ ፈንቅል ጅግንነት ስለ ዝስራሕና እንድሕር ጓል ኮይና ግን ዝመረፅ ክያሽማ ውፅላ ኢልዋ ደንከል እናኸድና ከለና እቲ ቆልዓ ፈንቅል ክውለድን ወዲ ኮይኑስ ፈንቅል ተባሂሉ ሽሙ ክውለድን መሓሪ ገብረ ንጉስ ፈርም ክስዋእን ናይ መዓልታት ሕቶ ሓደ ኮይኑ እቲ ተሰውዩ ፈንቅል ገዲፍልና ከዓ ከይዱ ሱ ማለት እዩ።
2: ኣብቲ ውግ እንታይ ንጥቀም ነርና ክልተ መራሕቲ ሓይሊ ተልኻ ተልዮም ሓደ ተርፎ ጠሎን እኳ ንበይነየ ነረ ይነበረን ካልኣይ ተሓደ ተትርፎ ተሓደ ዋጋ ተሓደ ንድሕር ኣሎ ተሓደ ቅፅል ተሓደ ይዕርፍ ከምዘለና ንዋጋ ኣጋጣሚ ተቐዳሚት መዓልቲ ውግድ ወፈርና ኣለ ክልተ መራሕቲ ሓይሊ ብሓንሳዕ ትሰውዮም ናተ ኣንቲ ንእሽቶ ክጀት ሞርታራት ሓደ ክልተ ደርብን ክልቲኦም ብሓንቲ ቡማ ትሰውዮም ክልተ መራሕቲ ሓይሊ
3: ሰለስተ ኣካላት ዝኾኑ ኣዘዝቲ ምሩፃት ኣዘዝቲ ሓይሊ ምርፃት ብፆት ኣብ ባደ ሸውዓተ ካልእቲ በጠሎኒ ኣዘዝቲ ሓይሊ እየ ክገልፅ ኣብዚ ጉዳይ እዚ ከዓ ኣነ ኦፕሬተር ናይ ሓይሊ እየ ነረ ኣብዚ ሰዓት እዚ እዛ ሰዓት እዚኣ ከዓ ዕለት 15 ወርሒ 4 ከባቢ ሰዓት 8 ትኸውን ፍፃሜ ናይ ሳልሰይቲ ሓይሊ ፍፃሜ ማለት ሃፍታይ ማለት እዩ ፍፃሜ ናይ ሰልሳይቲ ሓይሊ ኣዛዚ ሓይሊ ዝነበረ ኣፍንጫዓተር ከዓ ናይታ ካልአይቲ ሓይሊ ኣዛዚ ሓይሊ ዝነበረ ምስ ኮሚሽነር ከዓ ፍጹም ዝብሎ ወያነ ምሸት ተቀያይሮም ፍጻሜ ወያነ ብድሕሪት ነይሩ ኣነ ምስ ኣዛዝ ሓይሊ ኣፍንጫዓተር ምስ ኣተኹ ብቐጥታ ናብታ ኩናት ፍጻመ ከዓ ነቲ ሓንቲ ሓይሊ ሒዙ ኣብ ሓንቲ ኩጀት ኣብታ እግሪ እንዳ ኣውቶቡስ ተራኺብና ብሓንሳብ ስለ ዝነበራ ክልተ ሓይሊ ብሬድዮ ካይተረኸባ ድምፀይ ምስ ሰምዐ ፍጻሜ ወዲ ቐሺ ኣቤት ኣፍንጫዓተር ኣሎ ዶ ምሳኸ እወ ንፍንጫዓተር ንክልትኦም ኣራኽብ ከብሎም ኣብ መንጎኦም ሞርታር ከመጋጣሚ ሞርታር ስለ ዝዓለበት ንፍጻሜ ብዘይ ክስታይ ኣብኣ ከሎ ይስዋኣና ፍጻሜ ፍጻሜ ምስ ተሰዋኣና ኣፍንጫዓተር ከዓ ምስኡ ከዓ ይህረም ነፍንጫዓተር ክሕከም ኣይከኣለን ኣብ ሰዓት እዚ ዋላ ሓንቲ ክግበር ኣይከኣለን በሉ ቀልጥፉ ሰብ ባሬላ ምስ ተባሃሉ ባሬላ ሒዛ ምስ መፀት እታ ባሬላ ክሳብ እታ ጥቓ እንዳበጠሎኒ ክሳብ ዝበፅሕ እታ ባሬላ ደም መሊኡ ኣብታ ናይ ጥቓ እንዳበጠሎኒ ኣብኣ ይብፅሕ ኣብኣ ምስ በፅሐ ኣብኣ ምስ ተሰውኣና እዞም ስባ እዚኣቶም ኣዘስትና ብሉፃት ኣዘስቲ እዮም ዋላ እኳ ከም ብፆትና ድኣ ይኹኑ እምበር ከም ኣቦን ከም ውሉድን ኣነ ምስኦም ንዓይ ኣቦታት እየም በቃ እዞም ስባ እዚኣቶም ናብቲ ዝብፅሕ ንክጋደል ዝገበሩኒ ገድሊ ከመይ ከም ምዃኑ ዝምሃሩኒ እዞም ሰባት እዚኣቶም ብድሕሩ ከዓ እዚኦም ሕድሪ ሓሊፎም ፍፁም ከዓ ነታ ናይ ኣፍንጫዓተር ዝነበረት ተረኪብዋ ወያነ ወያነ ምስ ተረከባ ከዓ ሓደ 5 መዓልቲ 6 መዓልቲ ንድሕሪት ምስ ተመለስና እዚ ቆልዓ እዚ እስከ በጃኻትኩም እቲ ናተይ ለቢሰየ ዝነበርኩ ብምሉኡ ክዳን ብደም ጨቂ ስለ ዝነበረ ናብ ቆርበት ምስ ተቀየረ እዚ ቆልዓ እዚ ክሕፀብ ኣለዎ ንቅድሚት ብናይ ኣፍንጫዓተር ሕጂ ብዞም ክልተም ኣቦታቱ ካልእ ካይስምዖ ዝብል ኣረኣያ ሒዙ እዩ ኣነ ግን ኣይገብርን እየ ስለ ዝበልክዎም ንቅድሚት ምስኣተና ሽዑ ምሸት እቲ ኩናት ከዓ ተጀሚሩ ንውሽጢ ኣእቲና ንውሽጢ ምስኣተና ሰዓት ልክዕ ከምዛ ናይ ክልቲኦም ናይ ፍፃመን ናይ ኣፍንጫዓተርን ሰዓታት ዝተሰውኡላ ፍፁም ከዓ ነዛ ሰዓት እዚኣ ወያነ ከዓ ነዛ ሰዓት እዚኣ እዩ ዝስዋኣና ዘሎ

ሓደ ካብ ዕላማታት ወፍሪ ውግእ ደንከል ካልኣይ ኣቤታዊ ሰራዊት ካብ ዓቕሙ ናብ ግንባር ዓሰብ ሰራዊት ከጉድል ከም ዝግደድ ምግባር እዩ ነይሩ። ብርግጽ ድማ እዚ ዕላማ ሸቶ ሃሪሙ። ስርዓት ደርግ ዓሰብ ልዕሊ ኩሉ ተገድሶ ስለ ዝነበረት ካብ ካልኣይ ኣቤታዊ ሰራዊት ንክፍለ ጦራት 17 22 21 ከምኡውን ክልተ ፍሉያት ኮማንዶ በርጌዳት ናብ ግንባር ዓሰብ ክልእኽ ከሎ 14 ክፍለ ጦር ድማ ንኣምቦ ከድሕን ናብ ኢትዮጵያ ስለ ዝለኣኾ ዓቕሚ ናይቲ ካብ ዝኾነ እዋን በሪኹ ዝነበረ ካልኣይ ኣቤታዊ ሰራዊት ቁሩብ ተፋኺሱ ነይሩ። ካብ መጋቢ 6 ክሳብ ሚያዝያ 26991 ካብ ካልኣይ ኣቤታዊ ሰራዊት ዝጎደለ ዓቕሚ 26445 ኮይኑ ንመተካእታ ናይዚኦም ተሓሲቡ ካብ ኣዲስ ኣበባ 7595 ሓደሽቲ ሰራዊት እውን ብነፍ

0: ብርቲ ኣብ ጉንበት ኣስመራት እዮም።
1: እቲ ተሓወስ ምስ ኮነ ውግእ ድሓር ንቕድሚት ገፅና እንዳኸድና ከለና ኣብ መንጎቶም ውግኣት ወዲ 3 ዓመት ቆልዓ ረኺብና ሕጂ ብጣዕሚ ኢና ሰንቢድና በቃ ነቲ ግስጋሴ ገዲፍና ነቲ ቆልዓ ሒዝና ናብ ውሑስ ቦታ ወሲድናዮ ኣብ ክፍልታት ከም ዝኸውን ገይርናዮ ብድሕሪኡ ናብያ ቢሉ ንድዒ እታ ኣድዩ ግን ምስቶም ኣምሓሩ ክትሃድም ክትብል ኣክንዲኮፍ ትብል ኣብቲ ቦታ ብጢዖ ምስቶም ኣምሓሩ ክትሃድም ክትብል ኣብቲ ውጊኣ ትህረም ሕጂ ዚ ቆልዓ ኣድዩ ዘላ መሲልዋ ዩ ሓቂፍዋ ከምዚኣ ኢዶ ኮፍ ኢሉ ዘሎ ማለት እዩ።

ሰላም ከመይ ትኾኑ ክቡራት ተኸታተልቲ ፈነወ ዋልታ ቲቪ ሚኒስትሪ ምክልኻል። ሎሚ እውን ከም ወትሩ ትሕዝቶታት መደብና ኣዳሊና ኣብ ሰዓትና ተረኺብና ኣለና። መደብና ፈሊሙ ክሳብ ዛዝም ምሳና ሓቢርኩም ክትፀንሑ ብክብሪ ንዕድም። ፈለማ ኣዳሊናልኩም ዘለና ትሕዝቶ ሰራዊት ኣብ ሕውየት ሃገር ኣብ ትሕቲ ዝብል ኣርእስቲ ዝተዳለወ ብኣባላት ሓለቓ ጠቕላል ስታፍ ሓይልታት ምክልኻል ዝተኻየደ ናይ ምግራብ ዕዮ ይክኸውን ሓቢርና ንከታተሎ።

ሕይወት ወዲ ሰብ ኣብዛ ምድሪ ምስ ዝነብሩ ዝተፈላለዩ ሕይወታውያን ዘለዎ ምትእስሳር ጥቡቕን ግድነታውን እዩ። ስለዚ ድማ ንሕና ደቂ ሰብ ነዚ ተፈጥሮ ዝወደኖ ዝምድናን ምትእስሳርን ሓሊናን ኣኽቢርናን ክንነብር ከም ዘድልየና ተፈጥሮ ባዕሉ ይምህረና ኣሎ። ብሕይወት ክንቅጽል እንተ ደኣ ኮይና

0: ድማ እቲ ተፈጥሮ ዝሰርዑ ሓድሕድ ናይ ምምርኳስን ምጥቃምን ሕጊ ክንጥሕስ ከም ዘይግባእ ንፈልጥ ኢና። ሓደ ካብቶም ተፈጥሮኣዊ ውህበታት እቲ እንተሃልዩ ንኩሉ ህይወታዊ ዘርብሕ፣ እቲ እንተዘይሃልዩ ድማ ንኩሉ ዝጎድእ እቲ ጸጋ ዝኾነ ገረብ እዩ። ስለዚ እዩ ድማ ኣግራብ ወሰንቲ ክፋል ህይወት ወዲ ሰብ ብምዃኖም ተኣሚንሎም ናይ ምግራብ ንጥፈታት ብሰፊሑ ክሰላሰል እንርዮ። ኣብ ሃገርና እውን ወላ እኳ ብዙሕ ዝተርፈና እንተሃለወ ነቲ ቐላጥ ክፋል መሬትና ብኣግራብ ንምሽፋን ብኣላይነት ሚኒስትሪ ሕርሻን በዓል ስልጣን ኣግራብን እንስሳ ዘገዳምን ዝሰላሰል ዘሎ ቀጻሊ ናይ ምግራብ ሕማም ብቐሊሉ ዝረአ ኣይኮነን። ሓይልታት ምክልኻል ኤርትራ ኣብዚ ይጽንሓለይ ዘይበሃሎ ሃገራዊ ናይ ሕውየትን ምግራብን ሕማም ናይ ገዛእ ርእሱ እጃም ካብ ምብርካት ዝብኽሩሉ ግዜ የለን። ቤት ጽሕፈት ጠቕላሊ ሓለቓ ስታፍ ሓይልታት ምክልኻል ኤርትራን ክፍልታቱን ዘካየዶ ናይ ምዝላይን ምትካል ኣግራብን ስራሕ ከዓ ናይዚ መርኣያ እዩ።
1: መጀመርያ ክብገስ ከሎ ከባቢ ቤት ጽሕፈት ንዘሎ ኸፋት ቦታታት ብኣግራብ ኣልሚዕካ ቀጠልያ ንምግባር እቲ ሓሳብ ተበጋጊሱ እሱ ኣድማዓ ኮይኑ ክሳብ 45 ዓመት ምስ ከደ ግን እቲ ሃገራዊ ወፍሪ ናይ ልምዓት እውን ስለ ዝመፀ ኣብቲ ወፍሪ እውን ተሓዊስና እቲ ናይ ስራሕ ልምዲ እቲ ቀጠልያ ናይ ምርኣይ ባሃጊ ስለ ዝፀንሓ ከዓ ብኣድማዕነት ከይቲ ክንብሎ ንኽእልና እዚ ብጣዕሚ ፅቡቕ ዝኾነ መደባት ይካየድ ኣሎ ሕጂ
2: እዚ ኣብዚ ትሪእዎ ዘለኹም ኣባል ብናንስ ድሌት እዩ ዓሙ በዕሊ በጊሱ ወቲ ኣባል
3: ምልማዕ ከም ነፍሶ ከፍ ኤርትራዊ ኣብ ምልማዕ ተዋፊሩ ዘሎ ከባቢኻ ቀጠልያ ንምግባር ንሕና ኣቐድም ኣቢልና ኣብ ከባቢ ቤት ፅሕፈትና ኢና ጀመርና። እዚ ቤት ፅሕፈትና ሪኢኹሞ ተኾነም ኩሉ ለሚዒ ዕምባባ ዘሎ ዕምባባ ዝኾነ ኣታክልቲ ካብ ዝብላዓን ዘይብላዓን ገርና ኣልሚዕና ኢና።
4: እዚ ስራሕና ድማ ዳርጋ ካብ ንጅምር 5 ዓመት እዩ ምግራብ ካብ ንጅምር ዝኣሃዱ ዓመት ዓመት ከዓ ከም ዝትሪእዎ ዘለኹም ዳርጋ ገሊኡ ውን ፍሪኡ ንሪኦ ኣለና ኣብ ድብፃሕ በፂሑ ሲ ናብ ሓቂ ነብሎ ኣለና ማለት እዩ።
0: እዚ ኣሃዱ በቲ ኣቐዲሙ ክገብሮ ዝፀንሐ ናይ ምግራብ ንጥፈታት ንኸባቢኡ በብዓይነቶም ኣግራብን ፍረታትን ብሓምላይ ትርኢት ሸፊኑ ኣብቲ ብደረጃ ሃገር ዝሰላሰል ዘሎ ናይ ምልማዕ መደብ ድማ ኣብ ዝሓለፈ ዓመት ካብ ከባቢኡ ምሕድግ ኢሉ ኣግራብ ተኺሉን ኣጽዲቑን ክከናኸን ድሕር ምጽናሕ ሎም ዓመት ድማ ቅድሚ ዝናብ ምምጽኡ ብዘይምቁራጽ ን10 መዓልታት ዛላን ጐዳጉድን ኣዳልዩ ድሕር ምዝዛም ዝናም ኣብ ዝመጸሉ ፈልስታት ቀላሚጦስ ተኺሉ ይርከብ።
3: ብቕድሚ 3 ሰሙን ንኩዓትና ጉድጓድ ከባቢ 1500 ንኸውን ነይሩ ትማሊ ከባቢ 950 ተኺልና ሎሚ ከዓ ንዝተረፈ ተኺልና ከባቢ ልዕሊ 1300 ንኸውን ማለት እዩ ተሓዲሽ ተኸልና ካልእ 3200 ንኾን ፈልሲ ናምፅና ነርና ነዚ ዝተረፈኻ ካብ ዓሚ ፅቡቕ ዘይኮነ ዝነቐፀ መተካእታ ጌርናሉ ጠቕላላ ልዕሊ 3200 ተኺልናና ናይ ትማልን ናይ ሎምን
1: ጎዳጉዲ ጥራሕ ዘይኮነ ቀናታዊ ዛላን ጎዳጉዲን ኢና ክዒትና። ስለዚ ኣዳሊና ፀኒሕና ሕጂ ከዓ ማይ ጥምሰለ ምሳሃረመ ኸኣኒ ምትካል ዝጀሚርና ዳርጋ ምውዳእ ንርከብ ኣለና።
5: ንሽቆለልም እናነብቱ ኣዋልና ይኮነ ገብል 5 ሰናዋት ተገቢእቱ ላንበትናሁ ዳኽላ ማእስከርና ዲቡ ንሸጋ ኣለና።
6: እዚ ስራሕ እዚ ፈለማይና ዘይኮነስ ቅድሚ 5 ዓመት ኢና ጀሚርናዮ። ውሽጢ ማዓስከርና ምስ ገረብናን ኣፀባቕናን ሕጂ ናብዚ ከባቢ መፂና ዓሚ ክሳብ 8,000 ዝኾውን ፈልሲ ተኺልና ኣብ ፅቡቕ ኩነታት በፂሑሎ። ሎሚ ዓመት ድማ ክሳብ 12,000 ዝኾውን ፈልስታት ክትከል መደብ ወፂሎ
5: በርናምጅ ፋግር ኣላ
2: ዓሙይ ምተመሳሳሊ ኣብዚ ከባቢ ዝትሪእዎ ዘለኹም ኣብዚ ከምኡ ዓይነት መደብ ኣካይድና የርና ፅቡቕ ፀዲቑ ኣብ ፅቡቕ ኩነታት እዩ ዝርከብ ዘሎ ካብቲ ናይ ዓሙ ከዓ እዚ ዝያዳ ይሓይሽ
1: እቲ ሓሳብ ናይ ምግራብ ማለት ልምዲ ነዊሕ እኳ ተገበረ እዚ ናይ ለብዘበን ነካይዶ ዘለና መደባት ን ፍሉይነቱ እንታይ እዩ ማይ ከይሃረመን ከሎ ጉዳጉዲ ምድላው ሕጂ እዚ ብተፈጥሮ እቲ ስራሕ ቁርብ የኽብዶ እዩ ምክንያት መሬት ማይ ከይለስለሰ ስለ ትኩዕቶ ናይ ሓጋይ ኩዕታ ስለ ዝኾነ ቁሩብ ትርር ይብል ስራሕ ግን ተሓሳብ ክመፅእ እንከሎ ካብቲ ዓም ዝነበረና ተመክሮ ይተበጉሶ ዓሚ ኣብ መወዳእታ ክረምቲ ስለ ዝሓዝናያት ስራሕ ወላ እኳ ናይ መስከረም ማይ ስለ ዝሃረመት ገረብ ፅቡቅ እንተፀደቐ ግን ኣጠራጣረ ምኾነ ነይሩ ዝብል ግምታት ነይሩ ማለት ማይ ደንጉ እንተዘይሃርም ሲ ንፀደቆ ዶ ዝብል ስኸፍታታ ስለ ዝፈጠረ ሕጂ ተሓሳብ ብቆንዶ ካብቶም ኣባላት ተበጊሱ ኣብ ክንዳ ጥርጥር ንኣቱ ኣቐዲምና ነቲ ጉድጓድ

0: ማይ ከይሃርሞ ንከሎ ንክዕቶ ሞት መጀመርያ ዝሃርሞ ማይ ኣብ ምትካል ድሕሪ ውዒልና እቲ ገረብ ብዘተኣማም መንገዲ ክፀድቕ ክእል ክሳብ ዝደለየናዮ ከዓ ብዙሒ ገረብ ክንተክል ስለ ዘኽእለና ብእዋኑ ይጀመር ዝብል ሓሳባት ካብቶም ኣዋላት ይቐሪቡ።
1: ብእዋኑ ስለ ዝሓሰብናሉ ካብ ናይ ዝሓለፈ ዓመት ዝነበረ ጉድለታትና ርኢና ብእዋኑ ፀሓይ ከሎ ኢና ኩዒትና ጎደጉድ ሕጂ ከ ማይ ስለ ዝመፀና ክንተክል ከዓ በቂዕና ኣለና።
2: ኣጀማምሩ ንውሕ ዓመት ዝገበረ ሽዱሽተ ዓመት ዝገበረኒ ካብኡ ግን ዳርጋ ከም ለብ ዘበን ኣይተገበረን ከመይ ዓሚ ኣብ ፍርቅ ናይ ክራማት እዩ ተገይሩ ንበዝሕ ማይ ሓሊፉ ይፀን እዩ። ሎሚ ግን ቅድሚ ማይ ምህራሙ ዛላ ተኸይዱ እቲ ማይ ኣብ ትሕቲ ቁፅፅር ኣትዩ እዩ ናብ ዘርኢ ክቅፅል።
0: እጂ ክልተ ነገራት እዩ ፈጢሩ ንሱ ሓደ ማእቶት ኣልሚድዎ ነቲ ሰብ ካልኣይ ከዓ እቲ ዝተዘርአ ግራብ ምስ ዓበየ ተስፋ ውን ስለ ዝበካ ልሙዕ ኣከባቢ ምፍጣር ንባዕሉ ሓጎስ ባህታ ስለ ዘለዎ ድሕነት ናይቲ ከባቢ ከዓ ስለ ዘረጋግፅ ኩሉ ሰብ ተቐቢልዎ። ሕጂ ከምዚ ዓይነት ባህጊ ኣብ ዝሕደረሉ ኣብ ዝተለዋመደሉ ግዜ እዚ ናይ ሃገራዊ መደብ ምግራብ ከዓ ምስ መፀ ኩሉ ሰብ ብድሌት ብተወፋይነት ብኣድማዓነት ዝሳተፍ ኣሎ ብሓቂ ከዓ ዓብዪ ለውጢ ኣብቲ ከባቢና ምፅ እዩ።

0: ንሓይልታት ምክልኻል ኤርትራ ብሓፈሻ ምዕቃብ ተፈጥሮኣዊ ከባቢ ብፍላይ ድማ ምግራብ ክንየቲ ንግርማን ሕውየትን ተፈጥሮ ዘበርከቶ ዓብ እጃም ምስ ቃልሲንና ጽነት ምዕቃብ ልዕላውነትን ዝተኣሳሰር ረዚን ትርጉም ኣለዎ። ነዛ ዘኽብራን እትኽብሮን ሃገር ሙሉእ ብምሉእ ንኽውንን ኣብ ዘሕለፎ ዓቕሊ ዘጸንቀቕ ቃልሲ ኣሽሓ ስዋኣት ክፊል እዩ። ብዘይካዚ እውን ኣብቲ ደምና ብርሃጽና ዝብል መሪሕ ጭርሖ ህዝባዊ ግንባር ይኹን ሰራዊት ኤርትራ ኣግራብ ኤርትራ መድሕን ብምዃን ሕይወት ኣሽሓ ዜጋታት ዓቂቦምን ቃልሲ ንኽቕጽል ዓብ እጃም ኣበርኪቶምን እዮም። ኩልቲ ብሓይልታት ምክልኻል ኤርትራ ዝግበር ናይ ምግራብ ንጥፈታት ከኣ ስለ ህዝቢ ኤርትራ፣ ስለ ሕድሪ ስዋኣት፣ ከምኡ ድማ ስለ ተፈጥሮኣዊ ውድንነት ክኸውን ግድን ይገብሮ።
1: ንሸባብ ንሰርሕ ኣላ ምና ቀደሙ ላዓለው ኣባሃቱ
2: እዚ ኣብዚ ዘሎ መንእሰይ ነቶም ንዕኡ ዝወለዱን ብስራሕ ኣብዚ ደረጃ ዘብፅሑን ኣቦታቱ እናረኣየ ብዓብ ሓቦ እዩ ዝሰርሕ ዘሎ። ዕላማ ናይ ዝማእቶት እንታይ ምዃኑ ጽባሕ እዚ ዕንጨይቲ ንሃገር እንታይ ከም ዝጠቅም ጽቡቕ ገይሩ ስለ ዝፈልጥ ብምሉእ ልቢ ይሰርሕ ኣሎ።
3: መጀመርያ ኣግራብ ክንብል ከለና ሂወት ዘለዎ ነገር ማለት እዩ። ሂወት ዘለዎ ነገር ክንብል ከለና ከዓኒ ሂወት ዘርዩስ ንዓና ሂወት ዝበና ማለት እዩ። እዚ ክንብል ከለና ንሕና ኣብ ዝታሕት ሎ ከም ዝትሪእዎ ዘለኹም ኣብ ክነዕርፈሉ ድግ ደለና ግዜ ድዩ ሰብ ክስታይ እንድሕር ኮይኑ ድዩ ብዓብኡ ብዓብኡ ካብ ምቡሕ ጋጋ ሓመድ ፍግረ መሬት ኩሉ ማዓድናት ማለት ካብ ከምኡ ይከላኸለልና ማለት እዩ። ነዚ ተረዲኡ ድማ እቲ ሰብ ብርድኢት ብሓሳብ ብተገዳዝነት ገለ ዘይኮነስ ብርድኢት ብናቱ ሓሳብ ደስ ኢልዎ ብኒሕ ብሓቦ ከዓ ይሰርሓሎ ማለት እዩ።
4: እቲ መብፃዕኹም ኣለና ንቕፅሎ ኣለና ንብሎ ዓመት ዓመት ብግብሪ እውን ክነሰኒዮ ስለ ዘለና ትሕድሪ ብፆትና እዩ። እዚ ሓንቲ ገረብ ትንፋስ ኣለዋ ሓንቲ ገረብ ክትውዕት ከለካ ብፆትካ ትዝክር እዛ መሬት እዚ ኣብ ዕፅምቲ ከም ተነደቐት መጠን ክነልምዓ ብዘለና ተኣሽሙ ንብገስ ኣለና ማለት እዩ።
5: ኣግራብ ትጥቕሙ በዘካቲ ማይን ሓመድን ዝዕቅመልና ነቲ ከባቢ ዝህቦ ፅባቃዊን ብቐሊል ዝግመት ኣይኮነን። ብዓብዪ እዚ ጎቦታት እዩ። ካብዚ ጎቦታት ዝተሸርሽሩ ዲጋታት እውን ኣብዚ ጥቃና ስለ ዘሎ እቲ ስልቴሽን ድበት ዝበሃል ንዑ ንምክልኻል ዓብዪ ኣበርክቶ እዩ ዘለዎ። ብዓብዪ ከዓ እቲ ኣብዚ ዘሎ መበቀላዊ ግራብ ዝጫዓ ትርእይዎ ዘለኹም እዚ ከናለ ኣብ ላዕሊ ኣብ ልዕሊ ንሕዛ ተሰሪሕዎ እቲ ማይ ካብኡ ፐርኩሌሽን ገይሩ ዘሪቑ ነቲ ግራብ ዓብ ከም ዝኸውን ይገብሮ እዩ።
6: ዘለና ናይ ምግራብ ባህሊ ኣካ ብንቕሓት ዝተመርኮሰ እዩ። ምክንያቱ እዚ ቤት ፅሕፈት ሓለቃ ጠቕላል ሳፍ ድሕሪ ኢልና ብዙሕ ግዜ ዝተማሃረ ሰብ እዩ ብደረጅካ ንንቕሕ ዘለዎ እዩ። ስለዚ ግበር ተባሂሉ ዘይኮነ እውን ኣብዚ 4-5 ዓመት ከም መምርሒ መፀና ዳ እምበር ሰብ ብተበግሶ ወሲኪ እዩ ዘይተውሮ ማለት እዩ። ስለዚ እቲ ጥቕሚ ኣግራብ እፈልጦ እዩ። ምክንያቱ እዚ ዓለም ዘለናዮ ብዓከና ዜና ዛረብ ብናህና ዲቡና ውሽጢ ንፈልጦ ኣለና ዓለም ምስ ክሊማ ዋዒ ብዓብዪ ከ ኤርትራ ከ ኣብ ሓውሲ ሳህራ ስለ ትርከብ ንዓና ዝያዳ ምግራብ ከዓ የግድሰና። ብዓብዪ ግን ፖሊስ ናይ መንግስቲ እዩ ብዓብዪ ካ ናይ

0: በዓል መዚ ምግራብን እንስሳ ዘገዳምን ንብሎ ብተኸታታሊ ብማዕከና ዜና ጎስጓሳቱ ስለ ንከታተሎ ወላ እዚ ኣባል ኣብዚ ዘሎ እውን ንዕኡ ፈሊጡ ኩሉ ኣቢለ ዝፈልጥ ብዓብዪ ግን እቲ ምዕቃብን ሓመድን ዝበሃል ኣብ ዝሓለፈ ዓመታት መንግስቲ ኮምፕሊት ክስርሓሉ ስለ ዝፅንዐ እዚ ንቁፅሮ ዘለና እውን ክፋል ንእሽተ ዩናውቲ እዩ
1: እና ኣብዚ ሓለፍትናን ተራናን ብሓንሳ ኢና ኣብዚኣ ንወፍር ብሓንሳ ንወፍር ብሓንሳ ንኣቱ ናይ ብሓቂ ዋርሳይ ከዓ ንሕና ጠዓቕምና ኢና ንገብር እምበር ንሰውን ኣያት ሕዙናን እዩ ግን ንሕና ከዓ ኒሕ ኣቦ ምሻ ኣሎ እቲ ናይ ቀደም ወንዊና ኣሎ ኣቦትኡ ማለት እዩ ምስ ደቀና ኣለና ኣይኣረግናን ኢና ንብሎም
2: ደቂ ኣንስትዮ ክንብል ከለና ኣብዚ ካብ ዝረእኮን ማለት እዩ ብትሰምዖ ኣብ ምኩዓት ኣብ ባዴላ ምልዓል ገለስ ኩሉ ግዜ ብደቂ ተባዕትዮ ኒሕ ደለዎም ገሊ ኢካ ትሰምዕ ኣብዚ ክንርኢ ከለና ግን ከምዚ ክትርእይዎ ፀናሕኩም ወላተን ደቂ ኣንስትዮ ኣዋልድ ኢና ከይበላ ደቂ ኣንስትዮ ኢና ከይበላ ነቶም ኣወዳት ዳተመናጠላ ንሰሙን ንዓን ከምኡ እንዳባራረዩ ሓወይ ሓፍተይ እናተባሃሉ ዝሰርሑ ዘለዉ ብኒሕ ዝሰርሓ ኣለዋ ዋላ ሰር ማለት እዩ
1: ደቂ ኣንስትዮ ብጣዕሚ ሰርሓ የን ሰርሓ የን ኩሉ ግዜ ከዓ ተወሃሂድካ ስለዝኾነ ብደይ ደቂ ኣንስትዮ መቕረት የለ ንሕና እውን ዝያዳ ኣብቲ ነገር ክዋስኣ ኢና ነተባብዐን ምክንያቱ ከምቲ ንሕና ዳዓበናዮ እቶም ብፆትና ንሕና ኣብ ጎኖም እተኮይና ኢና ዝያዳ ሓይሉ ዝረኽቡ ንሕና እውን ንተርር ሓቦ ንገብር እቲ ክንገብሮ ንኽእል ንምዕደን ንምልምለን ማለት እዩ ደቅና ስለዚ ፅቡቅ እየ ንድዋስኣ
3: ህዝቢ እቲ ከባቢ ብወገኑ ኣቐዲሙ ኣግራብ ናይ ምትካል ዕዮ ከሰላስል ብምፅንሑ ብኣባላት ሓይልታት ምክልኻል ዝሰላሰል ምግራብ ተወሲኽዎ እቲ ከባቢ ንተዓዛቢ ባህ ዘብል ሓምላይ ትርኢት ወኒኑ ይርከብ እቲ መደብ ዘቋርፅ ከም ዘይኮነ ድማ ካብ መራሕትን ኣወሃትን ናይዚ ሰናይ ተግባር ዝረኽብናዮ ሓበሬታ የመልክት እዚ ናይ ምግራብ ስራሕ ብዝያዳ ንረብሓ ህዝቢ ዝገብሮ ዘሎ ስለ ዝኾነ ምስ ህዝቢ ናይተን ኣብዚ ከባቢ ዘለዎ ዓድታት ብምርዳእን ብምውሃድን እዩ ዝካየድ ዘሎ
0: መጀመርያ እቲ ናይ ልምዓት መደብ ክወፅእ ከሎ ምስ ዓዲ ብምክኻር እዩ ትወፅእ ኮሚቴ ልምዓት ናይ ዓዲ ምምሕዳር ናይ ዓዲ እቲ ክግረብ ዘሎ ቦታታት መጀመርያ እሳቶም እዮም ዝረግፅዎ እሳቶም ረጊፆም ምስ ረኣይዎካ እቲ ክግረብ ዘሎ ቦታታት ነታ ኮሚቴ ልምዓት ናይ ቤት ፅሕፈት ይሕብሩ ኮሚቴ ልምዓት ከዓ ናይ ገዛ እሳ ንኡሳን ኮሚቴታት ሒዛ ትረግፆ መደባት ናይ ስራሕ ይወፅእ ብመሰረቲ ዝወፀአ መደባት ናይ ስራሕ ከዓ እቲ ዕማም ይካየድ ማለት እዩ
4: ምስም ፅቡቅ ምርዳእ ኣለና ምክንያቱ ኣብ ድሕረስ ቦታ ከይንትክል ኢልና ኣቐዲምና ንዖም ፀዊዕ ኢና
0: እቲ ፅቡቅ ነገር ህዝቡን ምሳና እዩ ተበጊሱ ብሓቂ ክንሪኦን ከለና ሕጂ እዚ ካብዚ ዘለናይ ኣብ ወሸነ ክምብራቅ እቲ ህዝቢ ዝኩዓቶ ቦታታት እውን ኣሎ ኣጋጣሚ ኣብዚ ሓደ መዓልቲ እጂ ብሓደ ኣይወፈርናን ሎም እንተዘይኮይኑ እቲ ህዝቢ በዚ ናቱ መደባት ኣለዎ ኣብኡ ይልምዕ ንሕና ከዓ ናህና መደባት ሒዝና ነናህና ክንፍ ሒዝና ኢና ንንቀሳቀስ እተዘይኮይኑ ግን እቲ ህዝቢ ልክዕ ማዕሬና ርድኢት ኣለዎ ማዕሬና እውን ተበግሶ ኣለዎ ግደፍዶን ዓዱሲ ኣብ ዝኾነ ቦታ እውን ክልምዕ እውን ፈቃደኛ ስለ ዘሎ እቲ ህዝቢ ትንቕሓት ናይ ምግራብ ኣብ ኤርትራ ሰሪፁ ዘሎ ብዕንቆት ዝኾነ ይኹን ህዝቢ እጂ ቀላጥ ቦታ ክርኢ ዝደሊ ኣለን
3: ኣግራብ ድሕሪ ምትካል ብግቡእ ንኽዓብይን ኣብ ረብሓ ንኽውዕልን እቲ ቀንዲ ኣድቦ ዘድልዮ ምክትታልን ምክልኻልን እዩ እቲ ኣሃዱ ይኹን ኣብቲ ከባቢ ዝነብር ህዝቢ ድማ ንሓላውኡ ብዝምልከት ሓላፍነት ተሰኪሙ ንናይ ገዛእ ርእሱ ተራ ይፃወት ከም ዘሎ ተገሊጹ
0: እቲ ቀንዲ ክግበር ዘሎ ምትካል ሓደ ዓብ ነገር ኮይኑ ግን እቲ ዓብዪ ስራሕ ኣብ ምሕላው እዩ ኣብ ምሕላው ናይ ትግራ ምክንኻን ናይ ትግራ እዩ እጂ ብዙሕ ኣብዚ ከባቢና ዝምረር ጥሕሰት ኣሎ ክትብል ኣይትኽእል ኒሃ እቲ ህዝቡ ንገዛእሱ መሬት እዩ ጎረቢ እዩ ካራኸነ እዩ ካታተሎ እዩ ግን ሓ ሓሊፉ ቅሩብ ናይ ጓሶ ሸለልትነታት እውን ናይ ሰኣንን እዩ ንሕና ብወገና ኣብቲ ንሪኦ ንሪኦ ዓገብ ንብል ኢና ብዓብዪ ካእቲ ዓዲ ሓላዊ ገይሩ ነቲ ኣግራብ ስለ ዝከታተሎ ብዙሕ ዝምረር ጥሕሰት ኣለ ክትብል ኣይትኽእልና ኣብ ፅቡቅ ኩነታት እዩ ዘሎ
4: ምክትታሉ ንዝኣክል ከዓ ሓደ ብዓብኡ ከብቲ ንኸይሓልፍኦ ሓለዋ ከባቢ ኣሎ ሓለዋ ገረብ ኣሎ ዚ ከባቢና ምስኡ ምክትታል ንገብር ኢና ዝነቐፀን ዝለምዐን ከዓኒ ኮሚቴታት ካብቶም ናይ ማእተት ኮሚቴታት እናተወፃእና ብድልት ብባህጊ ከዓ መፅና ቸክ ንገብር ኢና ኣብ ሓጋ ይኮነ ማይ ኣብዝሃርመሉ ንከታተሎ ኢና
0: እዚ ፈልሲ እዚ ምክትታል ግበረሉ እዩ ምክንያቱ ሓንቲ ኮሚቴ ኢላ ነዚ ትከታተል ኮሚቴ ልምዓት ትበሃል ስለዚ እታ ኮሚቴ ልምዓት ትከታተሎ በቲ ዝተኸተሎ ተመሰረት ከዓኒ ንሳቶም ዑደት ገይሮም ንሪኦም ዝጎደለ ይምላእ እዩ ምክታል ግበረሉ እዩ ከምኡ እዳግበርካ

0: ሓለፍና 4 ዓመት 5 ዓመት እውን ከምኡ ተመሳሳሊ ነይሩ። ምክንያቱ ሕጂ ጥራሕ ይኮናን ጀሚርና 4 ዓመት 5 ዓመት ከም ባህሊ ናይ ምግራብ ኣለና። ስለዚ ዓመት ዓመት ሓድሽ ዘሎትካ ዝጠፈኻኒ እንዳተከኣና ኢና ክንከይፀሒሕና ክሳብ ሕጂ
1: ምጥካል ኣግራብ ንኽቕፅልን ብዕቱብ ምክትታል ምእንቲ ክጥዕምን ድማ ካብ ኣባላት ሓለቓ ስታፍ ሓይልታት ምክልኻል ንህዝቢ ይኹን ንሰራዊት ለበዋኦም ኣመሓላሊፎም።
2: ምግራብ ብዓብዩ ሃገርካ ቀጠልያ ምግባር ዕላማ ናይ ነፍሲ ወከፍ ብደረጃ ዓለም ዝርአ እዩ። ንሕና ኸ ክፋል ናይ ዓለም ከም ምዃና መጠን ኤርትራ ቀጠልያ ንክንገብር ናይ ነፍሲ ወከፍ ሰብ ተበግሶ ካብ ነዊሕ ዝፀንሐ እዩ። ኣብ ውሽጢ ዝን 35 ዓመት ከማን ብተማሃሮት ብዝተፈላለዩ ይግበር እዩ። ኣብ ወተሃደራዊ ለቦዋ ዘመሓላልፎ ግን ኩሉ ወተሃደር ከም ባህልን ከም ልሙድን ከምቲ ዝገብሮን ከብሕጂ ክገብሮ ዘሎ ግን ከባቢኻ ምልማዕ ናትና ካብቲ ኣካል ናይ ስራሕናን ካብቲ ኣካል ናይ ህላወናን ስለ ዝኾነ ከባቢና ምልማዕ ኩሉና ንበገሰሉ ኩሉና ከዓ ሕድሪ ናይ ስዋኣትና ስለ ዝኾነ ንምልምዓት ንበገስ እየ ዝብላ
0: ንህዝቢ ጥራሕ ዘይኮነስ ሓፈሻዊ ዋላ ንኩሉ ዲክምልከት ዋላ ንሕና እውን ከም ሰራዊት ብዓብኡ እቲ ገረብ ኢና ንተክል ዘለና ሂወት ዘለዎ ኢና ንተክል ዘለና ክንተክል ከለና ከዓ ብዕላማ ኢና ንተኽሎ ዘለና። ምክንያቱ ንመፃኢ ገረብ ጠቕሙ እንታይ ከም ምዃኑ ሓደ ምዕቃብ ሓመድን ማይን ኢልና ኣለ ገረብ ፈሊካ ኩሉ ግዜ እንታይ ኢሉ ፅሩይ ኣይር ኣሎ ብዓብዩ ካብቲ ኦክሲጅን ናይ ካርቦን ማኖክሳይድ ናይ ምስሓብ ምምፃይ ስለ ዘለዎ ፅሩይ ኣየር ንምርካብን ብዓብዩ ከዓ እቲ ከረምታዊ እውን ብዝተካለ ንምቕፃል እዩ። ስለዚ ንህዝቢ ንብሎ እዚ ገረብ እዚ ገረብ ናይ ሓፋሽ ናይ ሃገር እዩ ብዓብዩ ካብ ጥቕሞ ተረዲኡ ካ ካብ እንስሳ ተዋህቶ ዝኹን ካብ ዝኾነ ኣራግፅ ክከላኸለሉን ክሕብሕቦን ብዓብዩ እውን ንሕና እውን ከም ሰራዊት እውን ንሕና እውን ክንሕብሕቦ ከም ዘለና ናይ መወዳእታ ኣለዋ ከምሓልፍ ኣለዎ።
3: እዚ ሃገር እዚ ከዓ ሓምላይ ትርኢት ንክንሽፍኖ ከዓኒ ሓላፍነት ብፍላይ ከዓ ዝዓበየ ሓላፍነት ከዓ ናይ ሚኒስትር ምክልኻል እዩ። ምክንያቱ ተዛሓየለን ዝዓበየን ጉልበት ናይቲ ሃገር ኣብ ምክልኻል ተሓቂፉ ስለ ዘሎ ነዚ መሰረት ብዕቱብ ሒዝናዮ ኣለና ዓመት ንዓመት ከዓ ክንቅፅሎ ከዓ ንሕና መደብን ንሕና ምብፃዓን እዩ ማለት እዩ።
1: እወ ንምድርኻ ብኣግራብ ብምሽፋን ሃብቲ ማይን ሓመድን ምዕቃብ ማለት ድሕነት ኩሉ ህይወታዊ ምርጋጽ ከምኡ ድማ ተፈጥሮኣዊ ሚዛን ብዙሕነትን ምሕላው ማለት እዩ። ሓይልታት ምክልኻል ኤርትራ እምበኣር ካብዚ ርድኢት ብምብጋስ ኣብ ርእስቲ ቀንዲ ዕማሙ ዝኾነ ሓለዋ ሃገርን ህዝብን ኣብ ኩሉ ናይ ልምዓት መደባት እጃሙ ክገብር ናይ ኩሉ ግዜ ዕማሙ ዳኣ እምበር ናይ ፈለማ ኣይኮነን። ሓይልታት ምክልኻል ኤርትራ ስለ ህዝብን ሃገርን ህይወቱ ጉልበቱን ፍልጠቱን ካብ ምውፋይ ዝብኽረሉ ግዜ ስለ ዘየለ

ስዒቡ ዝቐርብ ትሕዝቶ መደብና ካልኣይን መወዳእታ ክፋል ናይቲ ኣብ ዝሓለፈ ቀዳማይ ክፋሉ ዘቕረብናልኩም ኣብ ግንቦት 1983 ኣብታ ባግሎብ ኣብ ልዕሊ ቦጠሎ ንክልተ ናይ ብርጌድ ሰብዓ ብጸላኢ ዝተወስደ ሃንደበታዊ መጥቃዕትን ንምምካቱ ዝተረእየ ተወፋይነትን ዝድህስስ መደብ ክኸውን ሰናይ ምክትታል።

0: ካብ ምራ መሰጥ የሚልካ ስ ምራ ሓይሊ ኣብ ተድፋዕ ኣለና ማለት እዩ ኣብኣ ስለ ዘለና ሓንቲ ሬድዮ ምሳይ ሓንቲ ሬድዮ ከዓ ምስ መድኒ ፀጋይ ፋሽት እየ ነ ሕጂ ኣነ በቲ ፀጋም ነረ ፀላይ እዩ ድሮ እታ ተኽሲ ደብዳብ ከተቋርፅን ፀላኣይ ሆ ኢሉ ክኣቱን ሓንቲ ዝኸውን ኢድ ብኢድ ኸውን ማለት ብምንባ ኢድ ማለት እዩ
1: ሰራዊት ስርዓት ደርግ ካብ ታባ ኮሚታንግ ተበጊሱ ኣብ ልዕሊ እቲ ኣብ ታባ ግሎብ ዝዓረደ ተጋዳላይ ህዝባዊ ግንባር ዝወሰዶ ሃንደበታዊ መጥቃዕቲ ከቢድ ምርብራብ እኳ እንተሓተተ ብብዝሒ ሰራዊትን ዘየቋርፅ ደብዳባትን ተሓጊዙ ነታ

0: ብምሉእ እንተ ተቆጻጺርዋ ንናቕፋ ናይ ምቁፅጻር ተስፍኡ ከተግደሉ ልዑል እምነት ዘሕደረላ ታባ ግሎብ ንገለ ኽፋላ ክቈጻጸር ከኣለ። ግሎብ ኣብ ኢድ ጸላእ ወዲቓ ማለት ግን እስትራቴጂያዊት ናቕፋ ኣብ ሓደጋ ኣትያላ ማለት ብምዃኑ ሓደጉኡ ኣብ ሰውራ ኤርትራ ከቢድ ክኸውን እዩ። ስለዚ ኣባላት ናይ ዝኣሃዱ ዝኽፈል ከፊ ኢሎም ዝተታሕዘ መሬቶም ካብ ምውሓስ ንላዕሊ ካልእ ምርጫ ኣይነበሮምን።
1: ምናልባት እታ ናይ ኣተኣታትዋ ናይታ ቦታ ዝሓዘኣ እቲ ወጋሕታ ለይቲ ከይ ወጋሕ እዩ ደብዳብ ዝጀመረ ነቲ ቦታ ጸልማቲ ሰብኣ ይርአ ዋላ እምኒ ይርአ ዋላ ሓንቲ ዝርአ ነገር ኣይነበረን። ኣብዚ እዋን እዚኣሰን ዝግ ምስለታ ደብዳብ ተጨጊዕ ንፅንሄን እታ ቦታ ቐጥተን ኣትየና ብየማን ንበረት ብርን ሕጂ ናይታ ሓልና ረሲዕናያ ፀኒሕናኢና እውን ክትኩስ ኣይከኣለትን ዓኪሳ ኢሉ ሰብ ትሕዋ ነበረ ዕድል ሂብዎን ብርን ነራ ክትኸውን ኣነይ ማእተዋ ንብል ታይ ሽሙ ይርኒ
2: ድሓር ኢና እዚ ክንሰምዕ ማለት እዩ ምሉም በዓል ትውዒልና ሕጂ እዚ ናይ ቅድሚት ተናምሓሩ ከምዝተገሽ ክብሎ ፀንሐ ኣብኡ ረጊፈን እየ የብላን ካብዛ ንሕና ንስኹም ንደለናያስ ናይ ንእሽተ ያ ርሕቀታት ሉ ከምዚኣ በቃ ኣቂልዋ ካብኣን ላዕሊ ይብላን እተን ኣብኡ ዝረገፋ ረጊፈን ኣብኡ ውዒልና ማለት እዩ። ኣብኡ ምሸት ናይ ሰዓት 6ዱሽተ ገፅ ይኸውን ሕጂ
3: ዓፋ እንታይ ይብለና ኣብ ድሕሪ መራሕ ቦጠሎኒ እታ ቀዳመይቲ ተተሓዛ ዘላ ክነክሳ ስለ ዘይብለን ቀልጢብኩም ሕጂ ሃጅምኩም ክተውፅኦን ኣለኩም ዝብል ትእዛዝ ካብ ድሕሪ ትመፅእ ስለዚ በዓል ወደቕሪ ንበዓል ተሓርዮም መፅኦም ካብ ቀዳይ ጋንታ ካብ ቶም ቡምባ ክውርሩ ዝኽእሉ ንፉዓት ተባሂሎም መፅኦም ቡምባ እክባ ቢልና ንዓቶም ንመጉሶም በዓል ዋጋብሪ ዘለዎ ማለት እዩ ተክላሓን ዝመርሖም ማለት እዩ። ስለዚ ንዓቶም ኣፋኒና ንሕና ከ ናትና ዝኣክል ቡምባ ትሪፍና እቲ ኩናት ይቕፅል ማለት
2: እዩ። ጋንታና ምስ ተመለስኩ ሕጂ ንታሕቲ ናብ ጋንታ እየ መስርዐ ይኣትሞ ዝሕልል እየን ግን መላለስ ኣለዋ ይሃጅማና ወርዳ ይዲባያን ነይረን ጆን ዝበሃል ናይ መስርዕና ሕጂ ናይቲ ሓንቲ መስርዕ ናይ ካልኣይቲ መስርዕ ክንሱ ኣትየን ኣትየን ኣትየን ኢሉ ፅውዕ ኣነ ሕጂ እንተኾንካ ይብሎ ኣትየን ኣና ኣትየን እዎ ሓፊ ኢለ ካላሽና የልዕል ኣቢለ ይድይብ ናብ ፋሽቲ መፅእ ፋሽቲ ከዓ ኣትየን ስለ ዝበልዎ ካብታ ጅባ ካብታ ቀንዲ እንዳዋርድያና ወፂስ ብከምዚ ዝለሃና ጅባ ናብኣ ኮይኑ ክትኩስ ቡምባ ክድርብ ኢሉ ምስ ተበገስ ኣነ ክርፍ ኣብሎ ንስኻ ተመለስ ኢለስ ኣነ ነታ ቡምባኡ ምንጥል ኣቢለ ኣነ ናብታ እንዳ ቡምባኣቱ ኣነ ነታ ቡምባ ደርቤ እያ ከምቲ ሃርማ ኣረጋጊፀ ከምቲ ሃርማ ክነግሮ እናተመለስኩ ባህታ ተሰው እየ ፀኒሕኒ ጠጠው ኢላ ይረእኽዎን ባህታ ኣነ ኣብርሃ ለተመስቀል ትበሃል ፍር ኢላ ወፅያስ ተሰዊኡ እያ ትብል ንሳኹም እንዳበለህኒ ኣዝዩ ፍትው ኢኸም ዝብለካ ፍሉጥ እዩ ክልተ ፋሽቲ እዮም ዘለውና ፋሽቲ መራሕ ሓይልና ከ እንታይ ብል ብነው መፅኡ እዚ ፋሽቲ ፋሽቲ ኢሉ ፅውዕ ኣሎ ኢሉ እያ ኣነ ረእኽዎን ዘለኹ ኣሎ ቅድመይ እዩ ሕጂ ፋሽቲ ርዮ በቃ ፍር ኢሉ ሕጂ ወፅ ሕጂ እቲ ፍር ምባሉ ናይ ፋሽቲ ኣነ ቅድመ ያድሃብ ኩሉ እንዳሓንግር ተረድዩኒ ቴድ ኮይኑ ይብላስ እዚ ኣብቲ መንገድ ደላስ ባህታ እንዴ ተሰው ኢለ ኣብ ሂወተይ ዘይርስዓ ኣነ ከም ዘሰዋእኩ እተዘይመልሶ ነይረስ ባህታስ ኣይምተሰውን
0: ምረት ናይዚ ኩናት ምስ ጥሜትን ፅምእን ተሓዊሱ ከቢድ እኳ እንተነበረ ኣባላት ኣሃዱ ቦጠሎኒ ክልተ ናይ ብርጌት ሰብዓ ግን ክሳዕ ናይ መወዳእታ ሰብን ጥኢትን ብምሉእ ዓቕምኻ ምቅላስ ዝብል መትከል ተሓንጊጦም ንኹሉ መኪቶም ብትብዓት ክቃለሲኦም ተራእዮም። ድሕሪ ብዙሕን መስዋእቲ ዝሓተተ መሪርን ምርብራብ ከዓ መሬቶም ከውሕሱ ከኣሉ።
1: ኣነ እንዳጎዮም ክ እትኸልኩ ክናለኸናለ ድሮ ተክላሓንስኒ ዋጋብርን ኣትዮም ኣለው ተቐዳሚት ቦታ ኣውፅኡን ብጠጠውያነታ ቀዳሚት ቦታ ትኩስ ነይረ ብርዮም ንዓ ኸር ምስ ጀመርኩ ኣጋብን ተክላሓን ድብ ምሰሉ ገዲፈየት ጉልባብ ናብኦም ንኒው ኮይድና እዩ የማነ ፀጋበይን ንበረ ናብኡ ምትኳስ ኮይኑ ናይ 200 ሸሪጥ የ ድሕዚ ነይረ ስጋብ ሱ ድውዳእ መንፈርየት ትኩስ ክትኩስ ከሉ ኩሉ ግዜ ብልክዕ ከዓ ወቅዕ ነይሩ እዚ ምስ ባህታ ደርፈና ኣለ እውን ንዕኹን ዝክሪ ካ መሪሽና ህጁም ካሃጅማ ከላ መጀመርያ ምስ ባህታ እያ ነይረ ባህታ ከላሽን ሕዩ ኣነ ታብርያን ሕጂ ንጉለብ እዚኦም ዝነበሩ ብየማና እዮም እዚኦም ኣብኣያ ዝሃርም ሳነጡ ሰኪመ ክዳ ከላ ርእን ነርና ፍለል ብላ ክወጥቃ ገሹ በለን ጥራይ ብለኒ ነይሩ በለን ትርእን ዘለካ ዘብጠና ኣለና እሱ ይስሕድኒ ኣነ ማዕርእ ትኩስ ኒ ናላት ብሬን ስለዝኾነ ርሒቁ ስለትኩስ መሰር ርሕቅ እንዘለዋ ሃር ነረ ኣብ ቀረባ ዘለዋ ባህታ ኣይስሕድኒ ፍፁም መዓንጦካ ጭቕ ኣይትብሎን እያ ሰብ ክጭነቕ ኣይጭነቕ ሰብ ክሽገር ኣይሽገርኒ ስሕቕ መ

0: ትሪኢ እንደለኻ እዛ ደጎልብ ርእየን መዲባ ዘለዎ ኣብለኒ ሰወፃበት ማይ ክነብለኒ ኢና እዚኣ እንዳበልና ዘፍ ኢለምስ ወረዳ ብነዋይ ነቲ ምስ ሓዛ ኣነ ሽ ይቕየር ከምዝልኳ ኸይድ እቲ ኩነታት ናብ ንጀዋይ ጥራይ ኸውን ኣብ ኒው ወዲእና ኣብ ውዒለ ሓዲረ ንዲዓቀ ኣብ ሓዲረ ድሓር ንፅባሐች ምለስ ምልስ ዝተልኩ ባህታት ሰው ይፅንሓኒ እቲ ኩነታት ድሕሪ ባህታ ብዙሕ ተዋጊእና ይብለካ ነ ተወዲእ ዘፍ ኢሉ ዛርዩ ዘንድብለ ንፀንሐ ና 58 ሓይሊ ንዓና ክትረድእ ተተሓዣ ላጉሎ ተባሂለ የን መፅእን ድሓር ግን ኣይ ገለ ይብላ ድሓ ምስ ተባህለ ሳ ቦታ ተመልሻ ንሕና ካ ቦታ ናዲሒና ሰብ ናዲሒና ድፋዕና ናሕና ጌርና ይኹም ቀደምና ንኸይድ ነርና
1: ኣብ መጨረሻ ትውዕሎና እንታይ ኸውን ማለት እዩ ንፀላኢ ንሕና ኣብ ምክልኻል ኢና ፀላእ ከ ምትካዕ እዩ ኣብ ምክልኻል ዘሎ ሰራዊት ከዓ ንኩሉ ግዜ ዝሓየለ እዩ ምክንያቱ ንቡር ድፋ ኣለዎ ቋሚ ድፋ ኣለዎ ትከላኸል ከዓ ዝመሽእ እዩ ምክንያቱ ዝመፀካ ዘሎ ፀላኢ ከጥቀ ድመ ዘሎ ፈንጂ ኣሎ ሞርታር ኣሎ ባኢድ ኣሎ ኩሉ ነገር ኣሎ ዝቐለለ ንዓና ንዓና ዝቐለለ ና መወዳእታ ግን ንፀላኢ ንስዕሮ ፀላእኻ ኣብኣውድእ ማለት እዩ
2: ካብዚ ተበጊሱ ዝገለፆ ሕጂ ዕቑባ ጋብር ነቲ ናይ 10 ዓመታት ፈተነ ናይ ነቕፋ ክዕወት ዘይከኣለ ፀላኢ ንዕኡ ተገልፅ እንታይ ኢሉ መስለካ መሬት ረጊፆም ሰማይ ጠሚቶም ሕልል ይድብል ሕጂ ነዊሕ ኣብያቶም እንበርያ እምቢላቶም ሳሕል ኢሉ ደሪፍላ ማለት እዩ ሕጂ ነቲ ኩነት ጉሎብ ከማን ብፀልማት ምስ ተኸድነት ደሪፍላ እዩ ቅድሚኡ ማለት እዩ ዋላ ቅድሚኡ ሲ ፀልማት እያ ጉሎብ ኩሉ ግዜ ደብዳቤ
3: እዛ ኣሃዱ ኣብዚ ኣብ 25 ግንቦት 1983 ኣብታ ኣባጉሎብ ዘጋጠማ ሃንደበታዊ መጥቃዕቲ ፀላኢ ንምምካት ኣብ ዘረኣየቶ ምርብራብ ገለ ካብ ኣባላታ መሬቶም ንኸየድፍሩ ብጅግንነት እኳ እንተተሰውኡ ካብኣቶም ዝተረፉ ቃልሶም መሓይሎም ብምቕጻል ከቢድን ፎኪስን መጓእቲ ከጋጥሞም ከኣለ ሓደ ካብዞም ምዑታት ተጋደልቲ ናይ ዝኣሃዱ ማለት ኣባል ምልክት ተጋዳላይ የማን ክፍለ ዘጋጠሞ መጓእቲ ግን ፍሉይ እዩ ነይሩ ነቲ ናይ ሽዑ ዝኽሪ ከዓ ሎሚ ድሕሪ 43 ዓመታት ብከምዚ ዝስዕብ የዘንትዎ
1: ኣነ ጅብ ፀጋም ነረ ብየማን ቡንባኤ ስለዝፀዓቀ ጎየ መፃኒ ና ጎይኹም ዝፅ ኮጂ የማን እዚ ይህረም ብቡንባኤ ድይረም ከናለ ስለዝኾነ ግን እቲ ቡንባኤ ዳ ወዲኹ ኣብቲ ጫፍ ናይ ከናለ ብላዕሊ ወዲኹ ጫፍ ላዕሊ ወዲኹ ኣብዚ ምስ ወደቀ ብምሉእ ገፁ ይህርም ይመኒ ኣብዛ ሰዓ እንታይ ሒዙ ኣሎ ቡንባኤ ትፈትሒ ሒዝዎ ኣሎ ኣነ ብፀጋም መፅእ ኣኹኹኹኹ መፅእ ዚዚኣ ተኩስ ናልኩ መፅእ ተልኩ ዳብዋ ደጃሱ ኣብትኸናለ እዩ እንተፈኒዋ ብምሉእ ሰብ ክል መፅ ደብኡ ዘሎ ሰብ ዋላ ነብሱን ክልከብ እዩ ኣበይ ከም ድርያ ገፁ ምሉእ ተንም እዚ ንሽዑ ፀሚሙ የማነፅ ዝተባሃለዋ እዩ
4: ኣነ ሕጂ ኣብታ እንዳዋርድያ ዝኣቱ እንዳዋርድያ ምስኣትኩ ሕጂ መን ፀንሓኒ ሃለቃ ፀንሓኒ ሞ የማነ ቦታ እዚኣ ታንክታት ሃርማ ስለ ዘሎ ኣተጠንቀቅ ገለብለኒ ሕራይ ድዋ ኮይና ቡምባ ንድርቢ ሕጂ ህዱም ስለዝኾነ ከምዚ ጌርካ ካ ትድርቢ ንሕር ኣንዊሕኻ ክትድርቢ ደሊኻ ካብቲ ህድሞ ወፂኻ እንታይ ሽሙ ትገብሮ ማለት ትውርውር ስለዚ ከምኡ ጌርና እንዳበልና ከለና ኣጋጣሚ ሕጂ እታ ኣነ ዝሓዝኳ ቡምባ ብትሕት እያ ነይራ እዚ ከምዚ ገይረ ክውርውራ ክብል እተን ናብ ቅድሚት ዘለዋ ታንክታት ነታ ዝነብርካ ቦታ ሃርማኣ እሞ ሓፍ ኢላ ኣነ ሕጂ ንድሕሪ ዝፅጋዕ ተሃሪመ ማለት እዩ ኩሉ ካብ ክሳደ ንላዕሊ ብምሉእ ማለት እዩ እቲ ሃርሃልታ ናይቲ ቡምባ ብምሉእ ንውሽጢ ኣቱ ሞ ገፀይ ይቃፀል ኣነ ካብ ክሳደ ንላዕሊ ብምሉ ገፀይ ብምሉ እዚ ፀሎ መስል ርእሰይ እዝነይ ሽዑ ይፀምም ዓይነይ ይህረም ዓይነይ እውን ኣይርኢን ማለት እዩ ስለዚ ኣነ ግን እንታይ ሽዑ እቲ ማህረምተይን ካልእ ዓጀመኒ እንታይ ዳ ናይታ ሒዘያ ዘለኹ ቡምባ ጥራይ እታ ቡምባ ሲ ከመይ ገይረ በቃ ከይፍንዋ ጥራይ ሕጂ ሂወት ባህል ማንዴላ እውን ኣብኡ ስለዝነበረት ብምሉእ እቲ ስእሊ ኣንስ ስለ ትሪአ ዘላ ዳሕራይ ሓዊዮም ስፀውያት ዕለኒ ማለት እዩ ሂወት ማንዴላ ሽዑ ዝኾንኮ ማለት እዩ ሕጂ ዓቕለይ ይፀበኒ ደም እውን ብዙሕ ፈስስ ካብ ርእሰይ ዝመፀ ሽዑ ደምደም ብምሉእ እዩ ብከብደይ ገይሩ ታሕቲ ገፅ እዩ ዘብል ዘሎ ኣብ መወዳእታ የዒንተይ እውን ክርኢ ስለ ዝኽእል መንደቕ መንደቕ ከምዚኣ እዳሓዝኩ ንደገ ወፅእ ማለት እዩ እዛ ቡምባ ከዓ ከምዚኣ ገይረ ሒዘያ ዘቕበለኒ ሰብካ እዩ ኣይረኸብኩን ኣብ መወዳእታ ግን ወዲ ቐሪ

0: ሰብ እዩ ዝኸውን። ኣነ ብጣዕሚ እዩ ዝገርመኒ ሃዱ 22 ዘኪረ ኣይውድኦን እየ ገሊፀ እውን ኣይውድኦን እየ ልዕሊ ኩሉ ፍቅሪ ኣብ ግሎብሲ ምስ ተቀያየርና ድሓር ክብል ወያም እዚኣ ናይ ወዲ ቀሪን ቃል ክጠቅስ ተልየ ኣጥቂዕና ባሮንቱ ምስ ተመለስና ፋሕፋሕ ኢልና እንዲና ኣብ ሓደ ርባ ምስ ተረኸብና ርባ ባርካ ስታይ ኢልና ነቢዑ ኣየ 22 ኢልና ግሎብሲ ድሕሪኹም ኣይድቀስኒ ምሳኹም ሞ በጥ ኢልና ደቂስና ኢልና እዚኣ ቃል እየ ደግመልካ ዘለ ኩላ ሰብኸያሸ እቲ ዝነበረ ኣባል ናይ 22 ዝኾነ በቂ ኩሉና ተሓዋቂፍና ተባሂና ከምዚ ዓይነት ሂወት ኢና ሓሊፍና።
1: እዞም ሰባ እዚኣቶም እዞም መርሓት እዚኦም ፍቅሪ ምሂሮምና ብፍላይ ኣነ ኩሉ ግዜ ምስኦም ስለ ዘለኹ ወዲ ቅሪንን ፋይሽትን ንባዕሎም ብፍቅሪ እዮም ተሃኒፆም መፅኦም ኣብ ፍቅሪ ጠሚዖም እዮም መፅኦም ተጠሚዖም እዮም መፅኦም ነቲ ኣሃዱ ከዓ ብፍቅሪ ከዓ ፀልዮሞ ከዓኒ ፍቅሪ ስለዝፀለዎ ከዓኒ ኣብቲ ዝመፅ ነበረ ስራሓት ከዓኒ ፀኒዕና ክንቃልስ ወይ ከዓ ዝያዳ ክምነድምዕ ከዓ ገይሮምና ማለት እዩ። እዚ እንታይ እዩ ኣብቲ ኣሃዱ ዘስርውፅ ፍቅሪ ማለት እዩ። ስጋብ ዓንቶይ ከም ዝበለካ ገሽ እዚ ሓንቲ ነፀላ ነፀሎም ደሪቦም ሓድሮ ነ እዚ ከምኡ ብዙሕ ዝውትር ኣይኮነን ነ ነፀላ ካብቲ ምሒር ፍቅሪ እታ ነፀሎም ኣብ ክንዲ በቢኖም ዝክደኖ ሓንቲ ደሪቦም ክልቲኦም ሓድሮ ኣብ ሓንቲ ነ ማለት እዩ።
2: ክርስዕ ዘይብሎም እዮም ግን ኣዝዮም ዓበይቲ መምሃራን እዮም። ብፍላይ ኣነ ምስቲ ቀደም ንእሽተይ ዝመፃኹ ኣብ ሰብኣ ሓደ ዘዕበዩ ንሓለፍቲ ኣለዉ በዓል ሃብቶም ጀልዕ በዓል ወዲ የማኑ ጥሩቅ ምሳና 22 ዝመፀ በዓል ወዲ ባኮ ኩሎም ዞም በዓል ፋሽሽቲ ኣቦታተ እዮም ኩሉ ግዜ እየ ዝዝክሮም።
3: ካብቲ ንኣኸድና 6 ሰብኢና ብታ እዋን እዚኣ ጀጋኒ እዮም ኣዝዮም እዚኦቶም ሰብኡናዊ ብሉፃት ንመዋኣልና ክደስዑ ዶ ይግብኦም ተዋጊኦም ደዋግኡ ኣብ መዓልታዊ ንጥፈታትና ኣብዚ ኩሉ ንጥፈታትና መዓልታዊን በዓል ወዲ ቅሪን በዓል ፋሽስቲ ናይ መሰረት ፍቅሪን ናይ መሰረት ንሕውነት ንነበሮም እዮም እዚኦም ብሓደ ከም ዝክሉ ፅንሐይ ካብ በጠለና ሓደ ሕሽካ ብሓባር ትጓዓዝ ዝነበሩ ብሓንቲ ነፀላ ደቂሾም ዝሓድሩ ዝነበሩ ሰባት እዮም እዚኦም። ምሳና ክቃለሱ ምሳና ክፃወቱ ውፊርካ ፅኒሕካ እንተረኪብካዮም

0: ሰብ መፅኦም ኣብ ፍቕሪ ጠሚዖም እዮም መፅኦም ተጠሚዖም እዮም መፅኦም ነቲ ኣሃዱ ከዓ ብፍቕሪ ካ ፀልዮሞ ከዓ ፍቕሪ ስለዝፀልዎ ከዓ ኣብቲ ዝመፅእ ነበረ ስራሓት ከዓ ፀኒዕና ክንቃልስ ወይ ከዓ ዝያዳ ክምነድምዕ ከዓ ገይሮምና ማለት እዩ። እዚ እንታይ እዩ ኣብቲ ኣሃዱ ዘስርውፅ ፍቕሪ ማለት እዩ። ስጋብ ኣንቶይ ከም ዝበለካ ገዥ እዚ ሓንቲ ነፀላ ነነፀልኦም ተደሪቦም ሓድሮ ነ እዚ ከምኡ ብዙሕ ዝውትር ኣይኮነን ነይሩ ነፀላ ካብቲ ምሒር ፍቕሪ እታ ነነፀሎም ኣብ ክንዲ በቢኖም ዝክደኖ ሓንቲ ደሪቦም ክልቲኦም ሓድሮ ኣብ ሓንቲ ነዚ ማለት እዩ።
1: ክርስዕ ዘይብሎም እዮም ግን ኣዝዮም ዓበይቲ መምሃራን እዮም። ብፍላይ ኣነ ምስቲ ቀደም ንእሽተይ ዝመፃ ኣብ ሰብ ሓደ ዘዕበዩ ንሓለፍቲ ኣለዉ በዓል ሃብቶም ጀልዕ በዓል ወዲ የማኑ ጥሩቕ ምሳና 22 ዝመፀ በዓል ወዲ ባኮ ኩሎም ዞም በዓል ፋሸሽቲ ኣቦታተ እዮም ኩሉ ግዜ እየ ዝዝክሮም።
2: ካብቲ ንኣኸድና 6 ሰብኢና ብታእዋን ዚኣ ጀጋኒ እዮም ኣዝዮም ዞቶም ሰብኡና ው ብሉፃት ንመዋኣልና ክደስዑ ዶ ይግብኦም ተዋጊኦም ደዋግኡ ኣብ መዓልታዊ ንጥፈታትና ኣብዚ ኩሉ ንጥፈታት መዓልታዊን በዓል ወዲ ቅሪን በዓል ፋሽስቲ ናይ መሰረት ፍቅሪን ናይ መሰረት ንሕውነት ንነበሮም እዮም እዚኦም ብሓደ ከም ዝክሉ ፅንሐ ካብ በጠለና ሓደ ሕሽካ ብሓባር ትጓዓ ዝነበሩ ብሓንቲ ነፀላ ደቂሾም ዝሓድሩ ዝነበሩ ሰባት እዮም እዚኦም። ምሳና ክቃለሱ ምሳና ክፃወቱ ውፊርካ ፅኒሕካ እንተረኪብካዮም ንሕና ቶም ኣባላት ታይና ንገብሮም ንዝናባልና መፅኦም ክነጨው ንደልዩ ንሕና ኣተሰክም ቢልና ውዲቕና ሓመድ ነስሕኖም እዛ ጋንታ እዚኣ እዚ ሓይሊ እዚኣ ክብሉ እዮም ንብሩ ነሮም ካእሶም ወይ ስጋብ ከም ዝፍቅሪ ነርና ስጋብ ንመራሕ ትበጥሎ ና ስጋብ ንበዓል ዓፋን በዓል ሸባ ርባ ውዒልና እንዳ መፃና ኣብ መገዲ ረኪብናዮም ፅሩይ ክዳውንቲ ነይርዎም ተሰክም ቢልና ዝርእሶም ጀብጀብ ነሩ ከምዚ ሕጂ ዝረአኩም ዓፋን ኩን ዩነበረን ተሰኪብና ብዚ መሬት ኣብ ትሕፃ ልውስ ልውስ ኣቢልናዮም ንኸይድ ፍቕሪ ኣሓድረልናፍቕሪ ኣሓድረልና እዚ ዓይነት ኣካይዳ እዚ ኣፀቢቕና ንፋቶ ኣፀቢቕና ንኩሉ ንክንገብር ከዓ ንበቅዕን በቂዕና ኢና።

ክቡራት ተኸታተልቲ ፈነወ ዋልታ ቲቪ ሚኒስትሪ ምክልኻል፣ ንሎሚ ዘዳለናልኩም ትሕዝቶታት እዞም ክትከታተልዎም ፀናሕኩም እዮም ነይሮም። ኣብ ዝመፅእ ብካልእ መደብ ክሳብ ንራኸብ ሰሰናይ ንኹልና ተሓንቀኒዩ።

ንዝፀንሑ መደባት ኤሪቲቪ ተኪእና ሰዓታት መደብ ህርመት ዝፍነወሉ ስለ ዝኣኸለ ዝተፈላለየ ትሕዝቶታት ዘለዎም ደርፍታት ኣዋዲድና ናባኹም ናብ ተኸታተልቲ መደብና ንምዝናይ ክነቕርብ ተዳሊና ኣለና። ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? እዚ ንሎሚ ተዳልዩ ዘሎ ደርፍታት ኣብ ናይ ዕረፍቲ ግዜኹም ከዛኔኩም ተስፋ እንዳገበርኩ ከም መኽፈቲ ቀሪብና ዘለና ደርፊ ከላልየኩም። ንሎሚ ቀሪብና ዘለና ኣብ መኽፈቲ መደብና ናይ ገዲም ድምፃዊት ስነ ጥበባዊት ፅገት ተኽለ ሰንበቲና ቀሪብና ዘሎና ካብ ደርፍታታ ሴሌይለይ እትብል ብኣ ክንጀምር ኢና። ተቓደስቲ ትሕዝቶና ክትኮኑ ደጊመ ብክብሪ እንዳዓደምኩ ናብ ሙሉእ ትሕዝቶታ ደርፊ ክንሰግር ኢና። ፍቅራዊት ደርፊ ኣብ መኽፈቲ ከምቲ ዝበልክዎ ቀፂሉ ዝቐርብ ደርፍታትና ንምልላይ ደጊመ ክምለሰኩም።

ብናይ ገዲም ድምፃዊት ፅጋ ተክለ ሰንበት ደርፊ ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ከም ዝተዓዘብኩሞ ክቡራትን ክቡራን ተኸታተልትና ኣህዲልና ጀሚርና ኣሉና ካብዚ ብምቕፃል ዘላትና ደርፊ ከላልየኩም ንሕጂ ቀሪብና ዘለና ደርፊ ናይ ድምፃዊት ዲና ተክለ ብርሃን ናብ 224 ዝደረፈታ ከይትጋገእ እትብል ስራሕ ኢና ቀሪብና ዘለና ንሙሉ ትሕዝቶ ኣናባ ክንሰገር ኢና ደጊመ ክመለሰኩም።

ምስ ድምፃዊት ዲና ተክለ ብርሃን ፀኒሕና። ክቡራትን ክቡራንን ተኸታተልትና ካብዚ ብምቕፃል ዘለዋና ደርፊ ከስግረኩም ሓንቲ ናይ ክልተ ገዳይም ድምፃውያን ሃገርና ሓቢረን ዝደረፍኣ ገዲም ድምፃዊት ዘይነብ በሽር ምስ ገዲም ድምፃዊት ሓጃይት መንደል ናይ ቢልዮን ደርፊ ክትልወናያ ኣብ 223 ዝሰርሓ ስራሕ ካብኣ ቀፂላ ቀሪብናያ ዘለና ደርፊ ፍቅራዊ ደርፊ ክትከውን እያ። ናይ ድምፃዊ መንእሰይ ረዘነ ኣለም ካብ ደርፍታቱ ቀቢፅ ክዶ እትብል ኣብ 224 ዝሰርሓ ደርፊ ክትከውን ተኸታቲለን ድሕር መቕራብን ደጊመ ክመለሰኩም።

ዲግምናት መሊስና ኣለና ኣፍቀርቲ ትሕዝቶ መደብ ህርመት ካብዚ ብምቕፃል ዘለዋና ደርፊ ናባኹም ከቐርበን እየ። ሓንቲ ናይ ድምፃዊት ፌቨን ሃፍቶም ካብ ደርፍታታ ሰለምለም እትብል ኣብዚ ሕጂ ሒዝናዮ ዘለና ዓመት ማለት እዩ ኣብ 2026 ሓዳሽ ስርሓ እያ ናባኹም ከነቕርባ ኢና። ካብኣ ቀፂላ ቀሪብናያ ዘለና ደርፊ ዝሓለፈ ዕንበባ ፍቅርና እትብል ሱዳናዊ ሃይደር ዝደረፋ ደርፊ ክትልወና ንሙሉእ ትሕዝቶ እንተኸታቲለን ድሕር ምቕራበን ደጊመ ክመለሰኩም እየ። ሕጂ እውን ምሳና ክትሓብሩ ብክብሪ ይቅደም።

ክርስቶሳት መደብር መት ስለምከተልኩም ኣዜ እንዳመስገንኩ ክቡራትን ክቡራን እንተኸታተልትና ዝቐርብ ዘሎ ደርፍታት የዛኔ ከም ክህሉ ተስፋዩ ሙሉኡ ካብዚ ብምቕፃል ቀሪብናየን ዘለና ደርፊ ይከላለየኩም። ሓንቲ ናይ ገዲም ድምፃዊ ተኽለ ክፍለ ማርያም ወዲ ትኾል ካብ ደርፍታቱ ቁርብ ንድሕሪት ምልስ ኢልና ጎሚዳ እትብል ኣብ 1990 ኣብ ቦሎኛ ዝደረፋ ደርፊ ኢና ናባኹም ከነቐርብ። ካባ ቀፂላ ቀሪብናያ ዘለና ደርፊ ፍቕራዊ ደርፊ ክትከውን እያ። ናይ ኤደን ተኽሊት ካብ ደርፍታታ ብኻተሪፍኒ እትብል ኣብ 223 ደረፈታ ስርሓ ክትከውን እያ።

0: ብኻተሪፍ ኒ እቲ ብላብ 223 ዝተደርፈት ብድምፃዊት ኤደን ተኽሊት ደርፊ ክትከታተሉ ፀኒሕኩም ክቡራትን ክቡራንን ተኸታተልትና። ካብዚ ብምቕፃል ቀሪነን ዘለና ደርፊ ከላልየኩም ሓንቲ ናይ ተዳሉ ዮሃንስ ደርፊ ክትልወኒያ። ካብ ደርፍታቱ ኣብ 220 ደረፋ ከመይና እትብል ምስ ሕብረት ናይ ስነጥበባውያን ማለት እዩ ሓቢሩ ዝሰርሓ ክትከውን ከላ፣ ካብኣ ቀፂላ ናይ ናፅነት ደርፊ ኣብ ክቡር በዓል ናፅነት ሃገርና ድምፃውያን ሃገርና ሓቢሮም ዝደረፍዋ ሃገራዊ ደርፊ ክትልወኒያ። ተኸታቲለን ድሕር ምቕራብን ሕጂ እውን ደጊመ ክምለሰኩም እየ። ክቡራትን ክቡራንን ተኸታተልትና ንምክተልኩም ደጊመ ብኽብሪ ይዕደም።
1: ቀያይረ ዘኒደ ደዋዊረ በትኻኺ ክትሪኒ ሓሊፈ ሓደ ግዜ ክልተ ግዜ ገለፂለ ኣይተመትክን

ትሕዝቶታት መደብርመት ዳርጋ ናብ ምዝዛም ገፂኡ ክቡራትን ኣፍቀርትን ትሕዝቶ መደብርመት ኣብዘን ዘለዋና ሰዓታት እናቅርበልኩም ደርፊ ክልተ ክኾና የን። እተን ሕጂ ቀሪብናን ዘለና ደርፊ ሓንቲ ናይ ድምፃዊ ኣማኒኤል ወልደ ጋብር ሞሞና ካብ ደርፍታቱ ትመፅኒ ኣለኽ እዩ ትብል ኣብ 2020 ዝደረፋ ፈረዊት ደርፊ ክትከውን ከላ ኣብ ምዝዛም ቀሪብና ዘለና ደርፊ እውን ናይ ድምፃዊ ረሽድ ሑሴን ኣብ 2026 ዘረፋ ሓዳሽ ስርሑ ማለት እዩ ናይ ዓፋር ኮደሪተይ ፋቲ ዝብል ኣርእስቲ ዘለዋ ክትከውን እያ።

ናይ ሎሚ ሰሙን ትሕዝቶ መደብ ርመት ከመይ ፀኒሑ ክቡራት ተኸታተልትና ከምቲ ቀዲመ ዝበልኩ ሰዓታትና ስለ ዝኣኸለ ትሕዝቶታት ደርፊ ክንዛዝም ኢና። ኣብ ዝመፅእ እውን ንዘለና ደርፍታት ሒዝና ኣብ ልክዕ ሰዓት ክኸውን ምረኻብና። ክሳብ ዝመፅእ ሰሙን በብዘለናይ ወገን ሰላምን ጥዕናን ንኹልና ይምነ። ምስ ተርፉ መደባት ኤሪ ቲቪ ክገድፈኩም ብወገነይ ሰላም።

0: 30 ደውረተ ክድመት ወጥን ኣካደመያይ ድሩሶም ረስሚ ኣንበተው ዮም 16 ኦገስቲ ዲብላ ገብአተ ዓደተ መክሰቲ ሰነት ድራሰት 2026 2027 ምዲር መድረሰተ ካልአይት ደረጀት ዋርሳይ ካዕሎ ኡስታዝ ርእሶም ገብሪ ሂወት ምስል ቀዋኒን ዋእ መምርሕ ና ኢላ መድረሰተ ለላእተ ኣምር ሸሪሓ ቆላ ሃባ ደረሳ ለኣንብቶ ኣብካት ዓፎን ደረሳ ለቦምቶ ኣብካተ ዲ ብመንፋዕቶም እግል ላውዕሎ ብነሻጥ እግል ልሽቀው ተሓሰባ ናዮም ዓመት ዓደደ ደረሳ ምናይ ላሓልፈተ ሰነተ ብሓድ 20 ከም ላዓቢ እንደ ሽራሓየ መድረሰተ ወመርከዝ ኣተኣሂል ክድመት ወጥን ካፊ መዳሊት ዋድያም እግሉ ከም ህለው ኣከዳ ደረሳ ዲባ ሳዋ ዲብላ ፀንሖ ዲባ መደት መጥመጦር ንዞም ኣካዳሚያዊ ድሩሶም ወራታት ዓዳት ዋርያደት ጅግራታት ማዕሉማት ዓማ ንቃሽ በርናምጅ ኣደቃብ እንሳት ለልኣትፋዘ ሰሚናራት በራምጅ ፋግዖት ዋ ወራታት ኬዋ ዲቡ ካም ሻርኮ ኡስታዝ ርእሶም ኣብ ተውሳክ ሽርሓ ደረሳ ዲብላ ቀደመው ረአይ እብወክድ ወክድ ላልተየቦም ሓደራት ወነሲሓት ፋህሞም እግል ልወቅል ወራታዕተ ገበይ እግል ልፅበጦ ዶር ውቁል ከምቡ እንዲሓብረው ዲወራታት ደሪስ ዋድረሶት እግል ልጅሬላ ቀድር ማሓገዝ ዋመታክል ኣጊድ እንደ ተኣምረ ሓል እግል ልግባእ እግሉ ኣትፋቐደው ብቅስም ዓዳት ዋርያደት ኣቕሊም ምግብ ላትነዘማ ፍንጊ 16 ምድርያት ላገቢእ ጅግራታት ዓዳት እቲ ዮም 15 ኦገስቲ ኣንበታ እሊ ዮም ዓመት ካሊእ ዶሉ ገቢእ ልሃላ ጅግራ ዓዳት ሸባብ ናይ ዓዳት መቕድረቶም ወንየቶም ላፈትሾ ዲቡ ወመቕድረቶም ላጠውሮ ዲቡ መጃል እንደ ትከለቃ ፈዳብያን ፈናኒን እግል ኣፍረዮት ላእመማቱ ብቅስም ዓዳት ወርያደት ኣቕሊም ምግብ መስኡል ፈረዕ ዓዳት ኣሰይድ ስራጀ ማሕሙድ ዲብላ ቀደመያ ከሊመት ለሃደፍ ሓዳይስ ወፈዳብያን ፈናኒን ሸባብ እግል ኣዳልዮት ከምቱ እንዲሓበራ ዲብእሊ ጅግራ ልትሓረው እብላ ሓረውዎ መጃል እግል ልድረሶ በርናምጅ እግል ልትነዘም እግሎም ከም ሰልቶ ሸርሓ ምድረት ምድሬት 4 ስመራ ኣሰይዳ ኣልጋነሽ ትኩ እብጃህታ ላበርናምጅ እብ መጆብ ጅግራ ዓዳት ዋእሰዋልፍ እግል ልትሓፈዝ ዋእግል ኣውረሶቱ ዶር ውቁል ከምቡ እንደ ሓበረት ኣሃሚየቱ እንደ ትረኣ እብ ለሒሳ እግል ልትከደም ዲቡ ኣትፈቐደት እትሊ ጅግራ ክል ሙዴርየት እግል ኩለን ሃገጊት ዓድና ላኣሻረካ ስስ ደጉም ዋእሰለስ ሓዲስ ሕላይ ክልአ ነሺድ ሰለስተ ሸዕር ከም ሰልሁማ ኦሮት ሓጪር ኣምር ክቱብ ላከም ከማ ፅበጥ እንደ ኣዳሌት እግል ጅግራ ዱሊት ለት እሊ ጅግራ ዓዳት ስክዮም 27 ኦገስቲ ካም ፀነ ላሕብሪ ኣተኣምራት ብምድሬት ከረን ብመዓወነት ሸዓብ ዋ ሕኩመት እብላ ገብኣ ጅህድ ትሩድ ዓደደ መዳርስ ብ16 ሚእተየት ከማዕባ እትዮም 14 ኦገስቲ ዲብላ ገብኣ ጌማም ሰነት ኣካዳሚየት 2015 2016 ሓበራ ተፋሲሊ ዝኸበር መን መንሱር ዑስማን ታብዑ
1: ዲብለ ገብኣ ጌማም ስል ሰነት ድራሰት 2014 2015 ኣባት መጣወሮት ዓደት ማእሰሳት ታዕሊም ምን 68 ዲብ 70 ውስዕ ክምወቀለ በርሃ መስኡል ማእሰሳት ታዕሊም ስታዝ ዮሴፍ ዕቡ ስላሴ ዲባቐደማያ ከሊመታ ግዲ ሃደፍ መዳርስ ልሒሳ ጅል እግል ብንየት ክምቱ እንዳሓበረ እሊግል ተኣከድ መደርሲን ወኩሎም ጀሃድ ታዕሊም እብ ኣሳስ ዓገል ወመምርሕ ሃደፎም እብቕዕ እግል ኣትምሞ ኣሳስ ክምቱ ኣፍሃማ ዲባ ሓልፈት ሰነት ለሰጀላ መትቐዳም እንደተሓፈዘ ክምሰልሁ ማለት ረአ መሓግዝ እንደተኣመርሓል እንደገባሉ እግል ለትወቀለት ፍገሪት ከዲም እግዲ ሃደፍና ኢለ ጌማም ክምቱ ይሓበረ መስኡል ፈርዕ ታዕሊም ኣቕሊም ዓንሰ ባስታዝ ክፍላይ ዓንደ ሚካኤል ብጀህቱ ዲብለ ምድርየት ትትሰጀል ልህሌት ፍገሪት ሓቆል ሓመደ ብቐምህሮ ምንላ ላሃለ ዲቦ ላዓል እግል ልትሓየስ ኣርዛቅ መቕደረት ኣዳም ማል ኣላት ወወቕት እብዋጅብ ዲብ መንፋዓት እግል ልውዓል ፋና ዲብ ደንጎባ ወኪለት ምድር ምድርየት ከረና ሰይዳ ልተንጉስ ኣብርሃም ወራታት ኣትሓያስ ብቐምህሮ ዲብ መሸንገል መደርሲን ወመድረሰት ሌጣ ለልተረክ ወራት ሰበት ይኮን ዶር መጅተማዕ ወብዕዳም ጀሃት እግል ልተረድ ሓቆላት ፋቐደት እዳረት ኣቕሊም ለተኣትሓዘ ሰዳይት ክምወዲ ኣከደት
0: دبعت خبر حقونة تعديه دي بمدينة أسمراء لهليت مدرسة كالي درجة سمعتات دي بوطنية امتحان ماتريك سنة دراسة كلالف عصر وحمس كلالف عصر وسس

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓድተ ክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

0: ጥዑይ ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ
2: በታ ኽእለተይ

0: ብፀሓያ ውፅሓት ትሰርሕ ኣድሓነት መጎጎ የ ሓሳብ ኣቕሪበል ኣለኹ።
1: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
2: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ተሓድሽ በሪ ማለት እዩ።
3: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ከምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
4: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

ዕዙዝ ሰላምታና ተቐበሉ ፈኖና ብምክትታል እትርከቡ ዝኸበርኩምን ዝኸበርክንን ተኸታተልትና ከመይ ተምሲ እዩ ሰዓት 9 ኣኺሉ ንሎም ሰንበት 16 ናሓሰ ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኤፍረም ግደ ንምክትታልኩም ብኽብሪ እናዓዱ

0: እንኩኻ ብቐንዲ ኣርእስተ ዜና ፍልም። ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ኣካዳምያዊ ትምህርቶም ብወግዒ ጀሚሮም። ብክፍሊ ባህልን ስፖርትን ዞባ ማእከል ዝተወደበ ባህላዊ ውድድር ኣብ መንጎ 16 ንኡስ ዞባታት ተጀሚሩ። ኣብ ከተማ ኣስመራ ኣብ ሃገራዊ መልቀቂ ፈተና ብሉፅ ነጥቢ ዘመዝገቡ ተምሃሮ ተሸሊሞም። ቱርኪ ፓኪስታንን ስዑድያን ዝኸተምኦ ወተሃደራዊ ውዕል ካልኦት ሃገራት ክፅምበርኦ ከም ዝኽእላ ተገሊጹ። እስራኤል ንዝተበፅሐ ስምምዕ ምቁራፅ ተኽሲ ትጥሕሶ ከም ዘላ መንግስቲ ሊባኖስ ከሲሱ። መንግስቲ ኢንዶኔዥያ ብሰንኪ ምንቅጥቃጥ መሬት ን14 መዓልታ ዝፀንዕ ህፁፅ ናይ እዋን ሓደጋ ድንጋገ ኣውጁ። ኣብ ዝሓለፈ ቅንያት ናብ ሳዋ ዝወረዱ ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ኣካዳምያዊ ትምህርቶም ብወግዒ ጀሚሮም። ወኪል ኤሪና ሙሴ ኪዳነ ካብቲ ቦታ ንዝለኣኾ ዜናዊ ፀብጻብ ሚካኤል ሓድጉ ከቕርቦ እዩ።
1: ናይ 12 ክፍሊ ትምህርቶም ንምዝዛምን ሃገራዊ ጉቦኦም ንምፍፃምን ኣብ መላ ሃገር ካብ ዝርከባ ናይ ካልኣይ ደረጃ ቤት ትምህርቲ ናብ ሳዋ ዝወረዱ ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ኣካዳምያዊ ትምህርቲ ብውግዒ ጀሚሮ። ሎም 16 ናሓሰ ኣብ ዝተገብረ መኽፈቲ ስነስርዓት ኣካዳምያዊ ዓመት 2026-2027 ዳይረክተር ካልኣይ ደረጃ ቤት ትምህርቲ ዋርሳይ ካሎ ሳዋ መምህር ርእሶም ገብሪ ሂወት ምስ ሕጋጋትን መምርሒታትን ናይታ ቤት ትምህርቲ ዘላለ መግለፂ ድሕር ምሃብ ተምሃሮ ንዘለዎም ዕድላት ኣብ ረብሖኦም ንምውዓል ብትጋት ክሰርሑ ኣተሓሳሲቦም። ናይ ሎም ዓመት ቁፅሪ ተምሃሮ ካብ ናይ ዝሓለፈ ዓመት ባስታት 20 ከም ዝዓቢ ብምጥቃስ ድማ ቤት ትምህርትን ማእከል ስልጠና ሃገራዊ ኣገልግሎትን እኹል ምድላው ተገይሮምሉ ከም ዘለዎ ኣረጋጊፆ። ተምሃሮ ኣብ ሳዋ ኣብ ፀንሕሉ ናይ ሓደ ዓመት ግዜ ጎንጎን ስሩዕ ኣካዳምያዊ ትምህርቲ ስፖርታውን ባህላዊ ንጥፈታት ውድድራት ሓፈሻዊ ፍልጠት ክትዕን መደረን መደብ ምሕያል ደቂ ኣንስትዮ ኣነቓቓሒ ሰሚናራት መዘናግዒ መደባትን ማእቶታዊ ንጥፈታትን ከም ዘማልኡ መምህር ርእሶም ብተወሳኺ ገሊፆም። ተምሃሮ ኣብ ዝሃቦ ርእይቶ በብእዋኑ ዝወሃቦ ማስተምህሮን ማዕዳን ፍልጠቶም ንምብራኽን ቅኑዕ ኣንፈት ንክሕዙን ዓብ ተራ ከም ዘለዎ ብምሕባር ኣብ ምስርዕ ምምሃርን ምስትምሃርን ከጓንፉ ዝኽእሉ ሕፅረታትን ጸገማትን ብኣጋተለልዮም ክእለዩ ኣዘኻኺሮም።
0: ብክፍሊ ባህልን ስፖርትን ዞባ ማእከል ዝተወደበ ኣብ መንጎ 16 ንኡስ ዞባታት ዝካየድ ባህላዊ ውድድራት ትማል 15 ናሓሰ ፈሊሞም። እዚ ሎሚ ዓመት ንኻልኣይ ግዜ ዝካየድ ዘሎ ባህላዊ ውድድር መንእስያት ስነ ጥበባዊ ዓቕሞምን ዝምባሊኦምን ዝፍትሽሉን ክእሎቶም ዘማዕብሉሉን ባይታ ብምፍጣር ብሉፃት ስነ ጥበበኛታት ንምፍራይ ዝዓለመ እዩ። ኣብ ክፍሊ ባህልን ስፖርትን ዞባ ማእከል ሓላፊ ጨንፈር ባህሊ ኣቶ ስራጅ ማሕሙድ ኣብ ዝሃቦ ቃል እቲ ትፅቢት ሓደስትን ብሉፃትን መንእስያት ስነ ጥበባውያን ምምልማል ከም ዝኾነ ብምጥቃስ ኣብዚ ውድድር እዚ ንዝተለለዩ ብዝመረፁ ዓውዲ ናይ ምስልጣን መደብ ክውደብ ምዃኑ ገሊፆም። ኣመሓዳሪት ንኡስ ዞባ 4 ኣስመራ ወይዘሮ ኣልጋነሽ ትኩእ ብወገና እቲ መደብ ብመልክዕ ውድድር ባህልን ክብርታትን ንምዕቃብን ንምውርራስን ልዑል ግደ ከም ዘሎ ብምሕባር ኣገዳስነቱ ተራእዩ ብዝበለፀ ክድፋእ ኣሎ ኣዘኻኺራ። ኣብዚ ውድድር እዚ ነፍሲ ወከፍ ተወዳዳሪት ንኡስ ዞባ ንኩላተን ቋንቋታት ሃገርና ማእከል ዝገበረ 6 ድግማን 3 ሓደስትን ደርፍታት 2 መዛሙር 3 ግጥምታት ከምኡውን ሓንቲ ሓፂር ዛንታ ዘጠቓልል ስነ ጥበባዊ ትሕዝቶ ሒዝያ ንውድድር ቀሪባ ዘላ። እዚ ባህላዊ ውድድር እዚ ክሳብ 27 ናሓሰ ከም ዝቕፅል ከዓ እቲ ሓበሬታ ኣፍሊጡ። ኣብ ንኡስ ዞባ ክረን ኣገልግሎት ትምህርቲ ንምስፋሕ ክካየድ ብዝፀንሐ ፃዕሪ ቁፅሪ ኣብያተ ትምህርቲ ኣብ ዝሓለፈ ኣካዳምያዊ ዓመት ብ16 ሚእታዊት ከም ዝዓበየ ተሓቢሮም። ነዚ ዝምልከት ዜናዊ ፀብጻብ ወኪል ኤሪና ተስፋ ሚካኤል ገብረየስ ኣዳልይዎሎም። ዳናይት ገብሪ ሂወት ከተቕርበልናያ።
2: ኣብ ንኡስ ዞባ ከረን ብውህደት ህዝብን መንግስትን ብዝተኻየደ ሓያል ፃዕሪ ቁፅሪ ኣብያተ ትምህርቲ ብ16 ሚእታዊት ከም ዝዓበየ ብ14 ናሓሰ ኣብ ዝተኻየደ ገምጋም ኣካዳምያዊ ዓመት 2025

0: 2022 ተገሊጹም ኣብቲ ብዝለዓለ ዲስፕሊን ንዝበረኸ ኣፍራይነት ንስራሕ ብዝብል ቴማ ዝተኻየደ ገምጋም ምስ ዓመተ ትምህርቲ 2024-2025 ብምንፅፃር ቁፅሪ ትካላት ትምህርቲ ካብ 68 ናብ 79 ክብ ከም ዝበለ በሪሆም ሓላፊ ትካላት ትምህርቲ መምህር ዮሴፍ ዕዋ ስላሴ ኣብ ዝሃቦ ቓል ቀንዲ ሸቶ ኣብያተ ትምህርቲ ብኩለንትንኡ ብሉፅ ወለዶ ምህናፅ ምዃኑ ብምሕባር ነዚ ክውን ንምግባር መምህራንን ኩሎም ኣካላት ትምህርትን ብመሰረት ፖሊሲን መምርሒታትን ተልእኾም ብብቕዓት ክፍፅሙ መሰረታዊ ከም ዝኾነ ኣገንዚቦም ኣብዝሓለፈ ዓመት ንዝተመዝገበ ገስጋስ ብዝሓየለ ምዕቃብ ከምኡ ውን ንዝተረኣየ ፀገማት ኣለሊኻ መፍትሒ ብምንዳይ ንዝለዓለ ውፅኢት ምስራሕ ቀንዲ ዕላማ ናይቲ ገምጋም ከም ዝኾነ ድማ ሓቢሮም ሓላፊ ጨንፈር ትምህርቲ ዞባ ዓንሰባ መምህር ክፍላይ ዓንደ ሚካኤል ብወገኑ ኣብቲ ንኡ ዞባ ንዝምዝገብ ዘሎ ውፅኢት ድሕሪ ምምስጋን ብቕዓት ትምህርቲ ካብቲ ዘለዎን ንላዕሊ ንምምሕያሽ ፀጋታት ዓቕሚ ሰብ ገንዘብ ንብረትን ግዜን ብዝግባእ ኣብ ጥቕሚ ክውዕል ተማሕፂኑ ኣብ መወዳእታ ወኪል ኣመሓዳሪ ከተማ ከረም ወይዘሮ ለተ ንጉስ ኣብርሃ መስርሕ ምምሕያሽ ብቕዓት ትምህርቲ ኣብ እንግድዓ መምህራንን ቤት ትምህርትን ጥራይ ዝወድቕ ዕማም ስለ ዘይኮነ ተራኮምን ካልኦት ኣካላትን ክሕይል ድሕሪ ምዝኽኻር መምሕዳር ከተማ ዘድሊ ደገፍ ከም ዝገብር ኣረጋጊፃ
1: ኣብ ከተማ ኣስመራ እትርከብ ናይ ካልኣይ ደረጃ ቤት ትምህርቲ ሰማእታት ኣብ ሃገራዊ መልቀቐ ፈተና ዓመተ ትምህርቲ 2025-26 ካብ 3 ክሳብ ሙሉእ 4 ነጥቢ ንዘመዝገቡ 120 ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ተምሃሮ ኣሸሊማ ሎሚ 16 ነሓሰ ኣብ ዝተኻየደ ስነ ስርዓት ካብ ተሸለምቲ እቶም 42 ሙሉእ 4 ነጥቢ ዘምፅኡ ምዃኖም ርእሰ መምህር ናይታ ቤት ትምህርቲ መምህር ሰሎሚ ኪዳነ ሓቢሮም እታ ቤት ትምህርቲ ካብ ዘፈተነቶም 584 ተምሃሮ እቶም 53.3% ከም ዝሓለፉ እውን ገሊፆም ኣቦ ወንበር ኮሚቴ ወለዲ ብግዲኡ ንዝተሸለሙ ተምሃሮ መምህራንን ወለድን ዮሃና ድሕሪ ምባል ዝቕፅል ጉዕዞ ትምህርቲ ፍሉይ ባህሪ ስለ ዘሎ ተምሃሮ ማእዝኖም ከም መዓራርዩ ተላብዮም ኣብ ጨንፈር ትምህርቲ ዞባ ማእከል ሓላፍን ምምሕዳርን ፋይናንስን መምህር መስፍን ወልደ ስላሴ ኸ ዕውታት ተምሃሮ ራእዮም ንኽጭብጡ ግዜኦም ብግቡእ ክጥቀምሉ ኣተሓሳሲቦም መንእስያት ንሕብረተሰብን ሃገርን ዝገብርዎ ኣበርክቶ ንኽዓዝዝን ፅልዎኦም ንኽሰፍሕን ኣብ ከባቢኦም ንዝርከብ ንፍራይነቶም ዘዕቢ ናይ ትምህርቲ ስልጠናን ስራሕን ፀጋታትን ዕድላትን ብዝግባእ ክምዝምዙ ሓላፍ ጨንፈር ሃማመተ ኣዘኻኺሮም ደረጃ ዘብዓን ሰባ ብ14 ነሓሰ ኣብ ከተማ ክረን ኣብ ዝተገብረ ኣኼባ ኣቶ ኣዛዚ በርኸት ኣብ መንእስያት ሰላም ልምዓትን ዕቤትን ሰረቶም ሓበራዊ ባህግታት ከም ዘለዎም ኣብ ኤርትራ ድማ ነዚ ከም ክብርን ሃገራዊ መንነትን ንምኽስኳስ ብቐጻሊ ከም ዝስራሕ ኣብርዮም ብዛዕባ መንእስያት ምሕሳብ ብዛዕባ መጻኢኻ ከም ሃገርን ህዝብን ምሕሳብ እዩ ድሕር ምባል መንእስያት ወረስቲ ሕድሪ ስለ ዝኾኑ መሪሕተርኦም ብብቕዓት ከተግብሩ ተማሕጺኖም ኣብቲ ኣጋጣሚ ንቕሓት መንእስያት ንምብራኸን ዝተኻየደ ንጥፈታትን ጽልውን ዝምልከት ሰፊሕ መግለፂ ቀሪቦም ሓላፊ ጨንፈር ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ዞባ ዓንሰባ ኣቶ ብርሃን ገብራትን ሓላፊ ፖለቲካዊ ጉዳያት ትግረፍ ኣቶ ሙሉእ ተስፋ ማርያምን ብወገኖም መንእስያት ብግቡእ ተሃኒፆም ሃገራዊ ሸቶታት ንኸተግብሩ ከምኡውን ተረባሕቲ ናይ ኩሉ ዕድላትን ጸጋታትን ንክኾኑ ብዕቱብ ይስራሓሉ ከም ዘሎ ገሊፆም ዝስዕብ ዜናታት ሃገራት ወፃኢ ንምክትታልኩም ደጊመ ብኽብሪ ዕድመኩም ቱርኪ ፓኪስታንን ስዑድያን ኣብ ዝሓለፈ ቀረባ መዓልታት ዝኸተመኦ ወተሃድራዊ ውዕል ካልኦት ሃገራት ክፅምበርኦ ከም ዝኽእላ ፕረዚደንት ቱርኪ ሓቢሮም ፕረዚደንት ጠይብ ኤርዶጋን ትማል 15 ነሓሰ ምስ ቴሌቭዥን ኣልጀዚራ ኣብ ዘካየዶ ቃለ ምሕትት ዕላማቲ ስሉሳዊ ውዕል ፀጥታ ንምውሓስ ምዃኑ ብምንጻር ቅጥዕታት ዘማልኣን ድሌት ዘለዎንን ሃገራት ክፅምበርኦ ክፉት ቦታ ከም ዘሎ ኣረድዮም እዚ ከምዚ ኢሉ እንከሎ ግብፂ ናብቲ ሓበራዊ ወተሃድራዊ ስምምዕ መካ ዝተሰሚየ ውዕል ክትፅምበር ፍሉይ ዕድመ ቀሪቡላ ኣሎም ትብ 7 ነሓሰ ዝተፈረመ ስሉሳዊ ስምምዕ ሓንቲአን ምስ እትጥቃዕ ኩላተን ኣባላት መልሰ ግብሪ ክህባ ዘኽእል ኮይኑ ዞባዊ ፀጥታዊ ኣገዳስነቱ ብቐሊል ከም ዘይጥመት እውን ይእመት እዩም ስዑድ ዓረብ ፓኪስታንን ቱርክን ወተሃድራውን ፀጥታውን ዝምድናታት እኳ እንተፀንሐን ስሉሳዊ ወተሃድራዊ ስምምዕ ክፈራርማ

ግና ንፈለማ እዋንዮም እስራኤል ቅድሚ ክልተ ዋርሕ ንዝተበፅሐ ስምምዕ ምቁራፅ ተኽሲ ትጥሕሶ ከም ዘላ መንግስቲ ሊባኖስ ደጊሙ ኸሲሶም። ዝተገልጸ እስራኤል ትማልን ሎምን ኣብ ደቡባዊ ሊባኖስ ብዘካየደቶ መጥቃዕቲ ኣየር ብውሕዱ 12 ሰባት ድሕሪ ምቕታሎም እዮም። እቲ መጥቃዕቲ እስራኤልን ሊባኖስን ኣብ ዝሓለፈ ወርሒ ሰነ ድሕሪ ዝኸተሞኦ ስምምዕ ምቁራፅ ተኽሲ ካብ ዝተኻየደ ተመሳሰልቲ ተጻብኦታት እቲ ዝዓበየ ሰብኣዊ ክሳራ ዘውረደ ምዃኑ ኸ ጸብጻባት ይረድኦም። በዚ ሓድሽ መጥቃዕቲ እዚ 10ታት ከም ዝቐሰሉን ከቢድ ንዋታዊ ዕንወት ከም ዝወረደን ዝጠቐሰ መንግስቲ ሊባኖስ ናይ መልሰ ግብሪ ስጉምቲ ከም ዝወስድ ኣፍሊጡሎም። በዚ ድማ ነቲ ወተሃድራዊ ወጥሪ ብዘተ ንምዕራፍ ክካየድ ዝፀንሐ ዲፕሎማስያዊ ጻዕሪ ኣብ ሓደጋ ክኣቱ ከም ዝኽእል ብኣጉ ይእመት። እቲ ብመንጎኝነት ኣሜሪካ ዝተበፅሐ ስምምዕ ምቁራፅ ተኽሲ እስራኤል መጥቃዕትታት ከተቋርፆን ሰራዊታ ካብ ደቡባዊ ሊባኖስ ክትስሕብን ዝብል ነጥብታት ዝርከቦ እዩ ነይሮም። ይኹን እምበር እስራኤል ኣብ ልዕሊ ሰራዊት ሃገሩ ከይተረፈ ተደጋጋሚ መጥቃዕትታት ተካይድን ተቆፃፂራቶ ብዘላ ከባቢታት ንዘለዎ ዓድታትን ከተማታትን ተዕኑ ከም ዘላን መንግስቲ ሊባኖስ ክኸንስስ ጸኒሑሎም። መንግስቲ ኢንዶኔዥያ ኣብቲ ብምንቅጥቃጥ መሬት ዝተጠቕዐ ክፋል ሃገሩ ን14 መዓልታት ዝጸንዕ ህፁፅ ናይ እዋን ሓደጋ ድንጋጋ ኣውጆም። እዚ ካብ ትማል 15 ክሳብ 28 ነሓሰ ዝጸንሕ ድንጋገ ድሃዮም ዝጠፈ ግዳያት ንምድላይ ነበርቲ ናብ ውሑስ ከባቢታት ንምግዓዝን ሰብኣዊ ረድኤት ንምብፅፃሕን ዝዓለመ ምዃኑ ከዓ ተገሊጾም። ድሕሪ እቲ ትማሊ ዘጋጠመ 7.7 ሬክተር ምንቅጥቃጥ ልዕሊ 340 ድሕረ ምንቅጥቃጣት ከም ዝሰዓበ ዝጠቐሱ ጸብጸባት ብሰንኩ ሰብኣውን ንዋታውን ክሳራ ከም ዝሰዓበ ኣረዲኦም። በታ ኣብ ደሴት ፍሎረንስን ከባቢያን ዝተኸስተ ተፈጥሮዊ ሓደጋ ብውሕዱ 53 ሰባት ከም ዝሞቱን ልዕሊ 110 ካልኦት ከም ዝቐሰሉን ተገሊጹሎም። ብዘይካዚ በቲ ምንቅጥቃጥ ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበሪ ኣባይቲ ኸ ብፍላይ ከቢድ ዕንወት ከም ዝወረደ ሰመዚ ኢንዶኔዥያ ሓቢሮም። ኢንዶኔዥያ ብሓደጋታት ምንቅጥቃጥ መሬት ብተደጋጋሚ ካብ ዝጥቃዓ ሃገራት ኤስያ ምዃና ጸብጻባት ይጠቕሱ። ደቡብ ኮርያ ቅልውላው ሓውስ ደሴት ኮርያ ብሰላም ንምዕራፍ ወግዓዊ ዲፕሎማስያዊ ዝርብ ክጅመር ጻውዒት ኣቕሪባ። ፕሬዚደንት ደቡብ ኮርያ ሊጃ ሚዩንግ ሎም ትማል 15 ሓሰብ ዝሃቦ መግለጺ ሃገሩ ነቲ ልዕሊ 7 ዓመት ዝቐጸለ ምትፍናን። ሰሜን ኮርያ ግና ደቡብ ኮርያ ምስ ኣሜሪካ ሓቢራ እተካይዶ ዘላ ወተሃድራዊ ምንቅስቓሳት ነቲ ቅልውላው የጋድዶ ከም ዘሎ ብምጥቃስ ብቐዳምነት እቲ ሓበራዊ ወተሃድራዊ ንጥፈታት ክቋረፅ ክትጽውዕ ጸኒሓላ። ሰሜን ኮርያን ደቡብ ኮርያን ወተሃድራዊ ቅልውላው ሓውስ ደሴት ኮርያን ምዕራፍ ኣብ ዓመ 1953 ስምምዕ ምቁራፅ ተኽሲ እኳ እንተተፈራረማት ወጥሪ ገና ከምዘይዓረፈ እዩ ዝፍለጥ። ዜና ንምጥቕላል ቀንዲ ነጥብታት ክደግመልኩም እየ። ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ኣካዳሚያዊ ትምህርቶም ብወግዒ ጀሚሮም። ብክፍሊ ባህልን ስፖርትን ዞባ ማእከል ዝተወደበ ባህላዊ ውድድር ኣብ መንጎ 16 ዞባታት ተጀሚሩ። ኣብ ከተማ ኣስመራ ኣብ ሃገራዊ መልቀቕ ፈተና ብሉፅ ነጥቢ ዘመዝገቡ ተምሃሮ ተሸሊሞም። ቱርኪ ፓኪስታንን ስዑድያን ዝኸተሞ ወተሃድራዊ ውዕል ካልኦት ሃገራት ክጽምበሮ ከም ዝኽእላ ተገሊጹ። እስራኤል ንዝተበጽሐ ስምምዕ ምቁራጽ ተኽሲ ትጥሕሶ ከም ዘላ መንግስቲ ሊባኖስ ከሲሶ። መንግስቲ ኢንዶኔዥያ ብሰንኪ ምንቅጥቃጥ መሬት ን14 መዓልታት ዝጸንዕ ህጹጽ ናይ እዋን ሓደጋ ድንጋጌ ኣውጁ። ክቡራትን ክቡራንን ንሰዓት እዚ ዝተዳለወ ዜናታትና ኣብዚ ተዛዚሙሎ ምስተረፉ መደባትና ንሓድገኩም ብወገነይ ብሩኽ ምሸት።

ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡ ውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትር ዜና።

0: ሰላም ኣብ ዝተፈላለየ ኩርናዓት ዓለም ብምዃን መደባት ኤሪ ቲቪ ብፍላይ ከዓ መደብ ቡያ ኣብ ምክትታል ትርከቡ ሰብ ርሑቕን ሰብ ቀረባን ከመይ ትኾኑ? ኣብ ዘለኹሞ ሰላምን ጥዕናን እንዳተመነኹ ምስ ናይ ሎሚ መደብ ከላለየኩም። ኣብ ዝሓለፈ ሳምንታት ከም ተዓዘብኩሞ ምስ ካብ ዝተፈላለያ ቤት ትምህርትታት ዝወፁ ተምሃሮ ካልኣይ ደረጃ ውድድራት ኣካይና ነርና። ንሎሚ ድማ ናይ ካልኣይን ዛዛምን መድረኽ ሒዝናልኩም መፂና ኣለና። ክትምሃሩሉን ክትዘናግዕሉን ተስፋ እናገበርኩ ንምሉእ ትሕዝቱ ናብቲ መደብ ከብለኩም እየ። ሰናፅንኩ ሓራይ እምባር ቅድሚ ናይ ካልኣይ መድረኽ ውድድር ምስጋርና ኣብ ዝሓለፈ መድረኽ ሓደ ዓይነት ነጥቢ ማለት ሙሉእ ነጥቢ ብምምፃእ ዝተደረቡ 6 ተምሃሮ ስለ ዘለውና ንዖም ንምፍልላይ ሕቶታት ከነቕርበሎም ኢና። ተወዳደርቲ ክፅዋዕኩም እየ። ናብ መድረኽ ድማ ሓደ ብሓደ ትመፁ። ቤትኤል ተኸስተ ካብ ቤት ትምህርቲ እምባሃራ፣ ሉልያ ብርሃነ ካብ ቤት ትምህርቲ ኢብራሂም ሱልጣን፣ ሉልያ ሄኖክ ካብ ቤት ትምህርቲ ሰማእታት። ከመይ ኣለኹን? ሙሉእ ነጥቢ ብምምፃእኩም ናብ ካልኣይ መድረኽ ሓሊፍክን ዘለኹን ኣዝዩ ፅቡቅ ውፅኢት ነይሩ። እንተኾነ ግን ኣብ ውድድር ተዓዋቲ ክህሉ ኣግድን ስለ ዘለዎ ናይ መፈላለዪ ሕቶታት ቀሪምናልክና ኣለና። ሓንቲ ዕድልያ ዘላትክን ቁፅሪ ክህበክን እየ። ካብኣ ብምምራፅ ድማ ትፈላለያ ማለት እዩ። ቤትኤል ብኣኸ ክጅምረ ካብ ቁፅሪ 1 ክሳብ ቁፅሪ 10 ኣለዋኺ? ቁፅሪ 3። ፅቡቅ ዕድል። ኣብ እዋን ካልኣይ ኩናት ዓለም ኢጣልያ ኣብ ኤርትራ ብቐሊሉ ክትሰዓር ዝኽኣለትሉ ምኽንያት እንታይ ነይሩ?
1: መጀመርታ ጥሜት ኣብ ኤርትራ ብዙሕ ስፋፊዮ ስለዝነበረ እዚ ዘመን ኣካሕዳ ንብሎ ነበርና ማለት እዩ። እንደገና ድማ ብተወሳኺ እንግሊዛውያን ማለት ኣንፃር ኢጣልያ ኣብ ካልኣይ ኩናት ዓለም ኮይኖም ዝዋግኡ ዝነበሩ ኣላይድ ፎርስ ወይ ከዓ ማሕበር ኪዳናት ንብሎም ዝነበርና ንኤርትራውያን ብዙሕ ፕሮፓጋንዳ ወይ ከዓ ብዝተፈላለየ መልክዓት ገይሮም ስኒ ናፅነትኩም ክንህበኩም ኢና ዝደለኹምዎ ንህበኩም ኢና ዝብል ነቲ ሕብረተሰብ ስለ ዝጎሳጉስዎ ዝነበሩ ብሕውሳስ ናይ ክልቲኡ ድርኺ ተመርኪሶም ጥልያን ተሳዒሮም ካብቶም ሰራዊት ናይ ጥልያን ከዓ ናብ እንግሊዝ ከይዶም ማለት እዩ።
0: ተዓወቲ ሙሉእ መልሲ ብዝግባእ ገሊፅኪ ኣለኺ። ኣብ እዋን ካልኣይ ኩናት ዓለም ኢጣልያ ኣብ ኤርትራ ብቐሊሉ ክትሰዓር ዝኽኣለትሉ ምኽንያት ካብቲ ብዙሕ ሓደ ንምጥቃስ እንግሊዛውያን ህዝቢ ኤርትራ ናፅነት ዝመባፃዕ ወረቓቕቲ ስለ ዝዘርግሑ ክንብል ንኽእል። ተወሳኺ እውን ኣብርህኪ ኣለኹ ሞ ጓሓኩሰኪ
1: ንዩ።
0: ካልእ ተወዳዳሪት ሉልያ። ሉልያ ከመይ ኣለኺ?
2: ፅቡቅ መስን
0: ኣጆኺ መንፋዕትኪ ይቐፅል እዮ። ብጀካ ቁፅሪ 3 ካብ ቁፅሪ 1 ክሳብ ቁፅሪ 10
2: ቁፅሪ 1
0: ማሕበር 7 ምስ ተመስረተ ሰላማዊ ቃልሲ ከም ዘካይድ ንህዝቢ ኤርትራ ምስ ኣፍለጠ ህዝቢ ኤርትራ ድሌቱ ብረታዊ ቃልሲ ምዃኑ ብደርፊ ይገልፅ ነይሩ። ካብቲ ሽዑ ዝነበረ ደርፍታት 2 ጥቐሲ። ኣጨበይ

0: acá tenés Juan. እዚውን ኣኺላያ ኣይፈለጥኪያ ንፀኒሕኪ ማሕበር 7 ምስ ተመስረተ ሰላማዊ ቃልሲ ከም ዘካየድ ንህዝቢ ኤርትራ ምስ ኣፍለጠ ህዝቢ ኤርትራ ድሌቱ ብረታዊ ቃልሲ ምዃኑ ብደርፊ ይገልጽ ነይሩ። ገለ ኻቡ ጎበዝ ዶ ይዋዘ ዓዱ ከይሓዘ ገረብ እያ ቤቶም ክላሽን ኣላቶም ዋይ ኣነ ግዲ ወይ ኣነ ግዲ ኣብ ዘበን ተጋድሎ ከይከውን ወዲ ሰማይ እንዶ ኣብ ፀሓዮ ጎተናኻ። እዚአን ዓይነት ደርፍታት እዝን ካልእን ይድረፍ ነይሩ ማለት እዩ። ናይቲ ህዝቢ ድሌታቱ መግለፂ ናባኸኢሉላ ከመይ ፀኒሕኪ?
1: ፅቡቅ ኣምላኽ መስከን
0: ካራይ በሊ ስኻብ ጀካ ቁፅሪ 1 ቁፅሪ 3 ቁፅሪ ምረፂ
1: ቁፅሪ 7
0: 7 ምጉዝዛይ ኣፍሪቃ ኣብ መፋርቅ 1800ታት ተጀሚሩ መዓስ ተዛዚሙ?
1: 1914 ምስ ምጅማር ናይ ቀዳማይ ኩናት ዓለም።
0: ሙሉእ መልሲ ተዓወቲ። ምጉዝዛይ ኣፍሪቃ ኣብ መፋርቅ 1800 ዓመታት እዩ ተጀሚሩ ኣብ 1914 ከዓ ተወዲኡ ማለት እዩ። ርክብኪ ኣለኺ። ስለዚ ተወዳደርቲ ናብ ቦታ ክንተመለሳ እዞም ስዒበ ዝፅዋዕኩም ተወዳደርቲ እውን ተመሳሳሊ ሓደ ዓይነት ነጥቢ ኣምፂኹም ስለ ዘለኹም ንምፍልላይ ናብ መድረኽ ይዕድም። ረያን ዓብድራሒም ካብ ቤት ትምህርቲ ሰንበል፣ ሙሴ ዳንኤል ካብ ቤት ትምህርቲ ቀይሕ ባሕሪ፣ ዓወት ነጋሽ ካብ ቤት ትምህርቲ ባርካ። ረያን ኢኻ ቀዳማይ ተወዳዳሪ፣ ከመይ ኣለኻ?
2: ፅቡቅ።
0: ብጀካ ዘን ተመሪፀን ዝፀንሓ ቁፅርታት ቁፅሪ ምረፅ።
2: 8
0: ቁፅሪ 8 ስምምዕ ሰላም ወስትፋልያ መዓስ ዓመት ተኻይዱ?
2: 1648
0: ረግፀኛ ኢኻ? ሙሉእ መልሲ ተዓወት። ረኺብካ ኣለኻ። ስምምዕ ሰላም ወስትፋልያ ብ1648 እዩ ተኻይዱ። ካልኣይ ተወዳዳሪ ሙሴ ኢኻ። ሙሴ ከመይ ፀኒሕካ?
2: ፅቡቅ።
0: ካብ ቁፅሪ 1 ክሳብ ቁፅሪ 10 ብጀካ 1 3 7 8 ምረፅ።
2: 5
0: ህዝቢ ኤርትራ ንምምፃእ ብሪጣንያ ብኸመይ ተቐቢልዎ? ስለምንታይ?
2: ህዝቢ ኤርትራ ንምምፃእ ብሪጣንያ መንግስቲ መግዛእቲ ብሪጣንያ ናብ ኤርትራ ክመፅእ ከሎ ህዝቢ ኤርትራ ብዙሕ ተስፋታት እዩ ነይርዎ። ፅቡቅ ነገራት ክንገብረልኩም ኢና ገለገለ ይብልዎም ስለ ዝነበሩ መግዛእቲ ኢጣልያ፣ ህዝቢ ኤርትራ ድማ ብፅቡቕን ብዓብ ተስፋን እዩ ተቐቢልዎ። ዋላ ምስ መፀ እውን መግዛእቲ ኢጣልያ ፍሉይነቱ ማሕበራት ክምስረተ ኣፍቂዱ ነይሩ እዩ። ስለዚ እዚ እውን ፍሉይነት ናይቲ መግዛእቲ እዩ።
0: ሙሉእ ነጥቢ መሊስካ ኣለኻ ተዓወት። ህዝቢ ኤርትራ ንምምፃእ ብሪጣንያ ብኸመይ ተቐቢልዎ? ስለምንታይ ትብል ነይራ ሕቶኻ? ከም ዝገለፅካዮ ብሓጎስን ብዕልልታን እዩ ተቐቢልዎ፣ ምክንያቱ ቀልጢፉ ናፅነት ዝረክብ ስለ ዝመሰሎ። ናይ መወዳእታ ተወዳዳሪና ዓወት ከመይ ኣለኻ?
3: ፅቡቅ።
0: ዓወት ካብ ቤት ትምህርቲ ባርካ ተሪፈን ዘለዋ ሕቶታት ቁፅሪ 2 ቁፅሪ 4 ቁፅሪ 6 9 10
3: ቁፅሪ 2
0: ቁፅሪ 2 ስርሒት ፈንቅል ኢልና ባፅዕ እንተዳ ኢልና ቅያ 18 ደቃይቅ ኢልና እንታይ ንብል?
3: ምቅፃር 33 ነፈርቲ ኣብ ኣስመራ ማዕርፎ ነፈርቲ ኣብ 18 ደቃይቅ ዝተኸየደ ስርሒት።
0: ኣጆኻ እስከ ግዜ ኣለካ ነታ መልስኻ ኣብርሃ እያ።
3: ብውሕዳት ውስናት ተጋደልቲ ብጀነራል ስብሓት ኤፍሬም ተወዲባ ዝተካየደት ኣብ 1984 ኣብ ኣስመራ ምቅፃል ነፈርቲ ብዙሓት ናብ ሜዳ እንዳኸዳ ዝድብድባ ነበራ ነፈርቲ ኣብ 18 ደቃይቅ ብሓደ ስቡእ እምባይ ማለት እዩ ዝተካየደ ስርሒት እዩ።
0: ሙሉእ መልሲ ብትክክል። ብዘይ ጎደሎ ኢኻ ገሊፅካያ።

0: ስርሒት ፈንቅል ኢልና ባፅዕ እንተዳ ኢልና ቅይ 18 ደቂቃ ኢልና ስርሒት ኮማንዶ ኤርፖርት ኢና ንብል ማለት እዩ። ስለዚ ረኺብካይ ኣለኻ። ክቡራት ተዓዘብትና፣ ሕጂ እውን ከምዚ ክትዕዘብዎ ዝፀናሕኩም ሓያል ዝኾነ ውድድር እዩ ዘሎ። ሕጂ እውን ሓደ ዓይነት ነጥቢ ኣምፅኦም ምፍልላይ ስለ ዘይከኣሉ ዘለዉ ከም እንደገና ዕጫ ኣግቢርና ተወሳኽቲ ሕቶታት ኣዳሊና ኣሎም ኣለና። ሓደ ዓይነት ነጥቢ ብምምፃእ ተደሪቦም ዘለዉ ቀዳሞት ሰለስተ ከወዳድረ፣ ቤትኤል ተኸስተ ካብ ቤት ትምህርቲ ኢምባሃራ፣ ሉልያ ሄኖክ ካብ ቤት ትምህርቲ ሰማታት፣ ረያን ዓብድራሒም ካብ ቤት ትምህርቲ ይሰንበል። ከም እንደገና እንቋዕ ድሓን መፃኹም።
1: እንቋዕ ድሓን ፀናሕኪ።
0: ንራባረብ ኢና ንመስል ዘለና። ኣጆኹም ሕጂ እውን ፅቡቅ ዕድል ምንየልኩም። ቁፅሪ ምረፂ።
1: ሰለስተ።
0: ቁፅሪ ሰለስተ። ካብዘን ዝስዕባ ከተማታት ኣብ 1970ታት ብተጋድሎ ሓርነት ኤርትራ ካብ መግዛቲ ናፃ ዝኾና ኣርባዕተ ከተማታት ኣየኖቴን? ሀ ቃሩራ፣ ናቕፋ፣ ኣፍዓበት፣ ተሰነይ። ለ ሙሓጀር፣ ተሰነይ፣ ኣቑርደት፣ መንደፈራ። ሐ ከረን፣ ጊንዳዕ፣ ደቀ ምሓረ፣ ሰገነይቲ። መ ባፅዕ፣ ዓሰብ፣ ዓዲ ቐይሕ፣ ባርንቱ።
1: ለ ሙሓጀር፣ ተሰነይ፣ ኣቑርደት፣ መንደፈራ።
0: ተዓወቲ ሙሉ መልሲ። ካብዘን ዝስዕባ ከተማታት ኣይኖቴን ብተጋድሎ ሓርነት ኤርትራ ናፃ ወፂን እያን ትብል ዴራ ሕቶኺ? ሙሓጀር፣ ተሰነይ፣ ኣቑርደት፣ መንደፈራ ኸዓ መልሰን ማለት እዩ። ካልኣይ ተወዳዳሪ ረያን ከመይ ፀኒሕካ?
2: ፅቡ።
0: ቁፅሪ ምረፅ።
2: ሓሙሽተ።
0: ሓሙሽተ። ብሓሙሽተ መስከረም 1954 ኣብ ማይ ጭሆት ዝቆመ ማሕበር እንታይ ተባሂሉ ይፅዋዕ? ሀ ማሕበር ሰራሕተኛታት ኤርትራ፣ ለ ማሕበር መንእሰይ ፌደሬሽን ኩዕሶ እግሪ፣ ሐ ማሕበር መንእሰያት ፌደራሊስት ኤርትራውያን፣ መ ማሕበር ተምሃሮ ኤርትራ። ሓራይ ብሓሙሽተ መስከረም 1954 ኣብ ማይ ጭሆት ዝቆመ ማሕበር እንታይ ተባሂሉ ይፅዋዕ? ማሕበር ሰራሕተኛታት ኤርትራ፣ ማሕበር መንእሰይ ፌደሬሽን ኩዕሶ እግሪ፣ ማሕበር መንእሰያት ፌደራሊስት ኤርትራውያን፣ ማሕበር ተምሃሮ ኤርትራ።
2: ማሕበር ሰራሕተኛታት።
0: ኣይ ረኸብካያን ኣለኻ ረያን። ብሓሙሽተ መስከረም 1954 ኣብ ማይ ጭሆት ዝቆመ ማሕበር ሐ ማሕበር መንእሰያት ፌደራሊስት ኤርትራውያን እያ ነይራ መልሲ። ሳልሰይ ተወዳዳሪትና ሉልያን ኣባኸየ ቁፅሪ ምረፂ።
3: ቁፅሪ ሓደ።
0: ቁፅሪ ሓደ። ኣብ 1989 ኣብ መንጎ ህዝባዊ ግንባርን ደርግን ዝነበረ ናይ ሰላም ርክብ ብመን ይምእከል ነይሩ?
3: ፕሬዚደንት ኣሜሪካ ጂሚ ካርተር።
0: ሙሉ መልሲ። ሙሉ መልሲ ተዓወት ሉልያ። ኣብ 1989 ኣብ መንጎ ህዝባዊ ግንባርን ደርግን ዝነበረ ናይ ሰላም ርክብ ብኣሜሪካዊ ፕሬዚደንት ጂሚ ካርተር እዩ ዝመሓደር ወይ ከዓ ዝካየድ ነይሩ። ስዒቦም ዝመፁ ክልተ ዘይተፈላለዩ ተወዳደርቲ እውን ኣለውና፣ ሙሴ ዳንኤልን ካብ ቀይሕ ባሕሪ፣ ዓወት ነጋሽ ካብ ቤት ትምህርቲ ባርካ። ቁፅሪ ምረፅ።
2: ቁፅሪ ክልተ።
0: ቁፅሪ ክልተ። ስርዓት ደርግ እቲ ብ1985 ዝጀመሮ ሸሙናይ ወራር ብወፍሪ እንታይ ይፍለጥ?
2: ስላሕታ ወራር።
0: ኣይ ረኸብካያ።

ኣጅኻ ግዜ ተጠቀመላ? ፈትን ዝኾነ ኢልካ እዚ ከተወደት ኣብ ኣፍካ ደላ ፈትን ተበጅኻ ፈትን ስርዓት ደርግ እቲ ብ1985 ዝጀመሮ ሻም ናይ ወራር ብወፍሪ ባሕር ነጋሽ እዩ ዝፍለጥ ነይሩ። ናይ መወዳእታ ናይ መፈላለዩ ሕቶ ባይ ዲፎልት 4 ናትከያ ኣየዴቲ መስርዕ ሰልፍታት ብዝተመስረተኦ ዓመታት ብተርታ ተሰሪዓ ኣላ። ሀ ማሕበር ሕብረት ኤርትራ ንኤርትራውያን ማሕበር ፍቕሪ ሃገር ሰልፊ

0: አራ ኢጣሊያ አልራቢጣ አልኢስላሚያ ለ ማህበር ፍቅረ ሀገር አልራቢጣ አልኢስላሚያ ማህበር ህብረት ኤርትራን የኤርትራውያን ሰልፊ ኢሻራ ኢጣሊያ ሐ ማህበር ፍቅረ ሀገር አልራቢጣ አልኢስላሚያ ሰልፊ ኢሻራ ኢጣሊያ ኤርትራን የኤርትራውያን ማህበር ህብረት መ ኤርትራን የኤርትራውያን ሰልፊ ኢሻራ ኢጣሊያ ማህበር ህብረት አልራቢጣ አልኢስላሚያ ማህበር ፍቅረ ሀገር
1: ቹዝለ ተደግመል
0: ሐራይ ማህበር ፍቅረ ሀገር አልራቢጣ አልኢስላሚያ ማህበር ህብረት ኤርትራን የኤርትራውያን ሰልፊ ኢሻራ ኢጣሊያ
1: ለ ማህበር ፍቅረ ሀገር አልራቢጣ አልኢስላሚያ
0: ሙሉ መልሲ ማህበር ፍቅረ ሀገር አልራቢጣ አልኢስላሚያ ማህበር ህብረት ሲዒባ ኤርትራን ኤርትራውያን መወዳታኻ ሰልፊ ኢሻራ ኢጣሊያ ማለት እዩ ክብራት ተዓዘብቲ ሕጂ እውን ይኹን ክልተ ሓደ ዓይነት ነጥቢ ምፅኦም ዘይተፈላለዩ ተወዳድርቲ ስለ ዘለውና ናይ መፈላለዩ ሕቶ ቀሪብናሎም ኣለና ረያን ዓብድራሒም ካብ ቤት ትምህርቲ ይሰንበል ሙሴ ዳንኤልን ካብ ቀይሕ ባሕሪ ረያን ባኻ ክጀምር ቁፅሪ ክንደይ በፅሓትካ ኣላ
2: ቸዓተ
0: ቸዓተ ቅድሚ 16 ክፍለ ዘመን ዝኾነ ኣፍልጦ ዘለዋ ልዕላዊት ሃገር ኣይነበረትን ሓቂ ወይ ሓሶት
2: ሓቂ
0: ሙሉ መልሲ ቅድሚ 16 ክፍለ ዘመን ዝኾነ ኣፍልጦ ዘለዋ ልዕላዊት ሃገር ኣይነበረትን ስለዚ ሓቂ መሊስካ ኣለኻ ሙሴ
2: ቁፅሪ 10
0: ቁፅሪ 10 ፅቡቅ ዕድል ምንኤልካ ሃገርን ሃገራውነትን መጀመርታን መወዳእታን ኣለዎ ሓቂ ወይ ሓሶት
2: ሓሶት
0: ሙሉ መልሲ ረያን ቁፅሪ ክንደይ
2: ክልተ
0: ክልተ ኣብ ሃገረ ግሪክ ኤርትራ ተባሂሉ ዝፅዋዕ ዓዲ ወይ ቁሸት ዘሎ ትርጉሙ እንታይ ነይሩ
2: ቀይሕ ወይ ቀይሕ ባሕሪ
0: እስከ ድገማ መልስኻ
2: ቀይሕ ወይ ከዓ ቀይሕ ባሕሪ
0: ሓንቲ መልሲ ሓዝ
2: ቀይሕ
0: ሙሉ መልሲ ንሪብካ ኣለኻ ኣብ ሃገረ ግሪክ ኤርትራ ተባሂሉ ዝፅዋዕ ዓዲ ወይ ቁሸት ቀይሕ ማለት እዩ ትርጉሙ
2: ቁፅሪ ሓደ
0: ቁፅሪ ሓደ ኢምፐራጦርነት ኢትዮጵያ ኣብ 1860ታት ብመን ቆይሙ
2: ብሃፀይ ቴድሮስ
0: ሙሉ መልሲ ብትክክር ረኺብካ ኣለኻ ኢምፐራጦርነት ኢትዮጵያ ኣብ 1860ታት ብሃፀይ ቴድሮስ እዩ ቆይሙ ራያን ባኻ ክጅምረ ሳልሳይ ፈተነ ቅትለት ኣብ ልዕሊ ኣቶ ወልደ ኣብ ወልደ ማርያም መዓስ ተኻይዱ ዕለት ወርሒ ዓመተ ምህረት ጥቐስ ሓሲብካ መልስ ሓንቲ ዕድለ ኣይ ረኸብካያን ኣለኻ ይቕሬታ ዓመተ ምህረት ስለ ዘይረኸብካያ እውን እታ ነጥቢ ኣይትሕሰበልካን እያ ሳልሳይ ፈተነ ቅትለት ኣብ ልዕሊ ኣቶ ወልደ ኣብ ወልደ ማርያም ዕለት 4 ለካቲት 1950 እዩ ተኻይዱ ማለት እዩ ስለዚ ኣይረኸብካያን ኣለኻ ሙሴ ካብ 1952 ክሳብ 1955 መራሒ መንግስቲ ኤርትራ ዝነበረ መን ይበሃል ኣባል ኣይነቲ ሰልፊ ነይሩ
2: ተላ ባይሩ ማሕበር ግን
0: ያዝኩምእታ
2: ሰልፊስ ያዝኩም
0: ክልተ ነጥቢ ማለት እዩ ፍርቂ ነጥቢ ረኺብካ ኣለኻ ካብ 1952 ክሳብ 1955 መራሒ መንግስቲ ኤርትራ ዝነበረ መን ይበሃል ኣባል ኣይነቲ ሰልፊ እዩ ነይሩ እያ ትብል ነራሕቶኻ ተላ ባይሩ ረኺብካ ኣለኻ ኣባል ማሕበር ሕብረት እዩ ነይሩ ማለት እዩ ሓራይ እምበኣር ክቡራት ተዓዘብትና ከምዚ ክትዕዘብዎ ፅንሕኩም ካብ ቀዳማይ መድረኽ ተመሳሳሊ ነጥቢ ብምምፅኦም መፃሪ ክንገብረሎም ፅኒሕና ሕጂ ድማ በቲ ዘካየድናሎም ውድድር እቶም ዝለዓለ ነጥቢ ዘምፅኡ ኣብ መፈላለዩ እውን ዘይተጋገዩ ናብ ናይ ካልኣይ መድረኽ ሓሊፎም ኣለዉ ኣስማቶም ናብ መድረኽ ክዕድሜ

0: ዓወት ነጋሽ ካብ ቤት ትምህርቲ ባርካ ብ16 ነጥቢ፣ ቤቴል ተኸስተ ካብ ቤት ትምህርቲ ምባሃራ ብ16 ነጥቢ፣ ሙሴ ዳንኤል ካብ ቤት ትምህርቲ ቀይሕ ባዕሪ ብ16 ነጥቢ፣ ሉልያ ሄኖክ ካብ ቤት ትምህርቲ ሰማታት ብ16 ነጥቢ። ከም እንደገና እንቋዕ ድሓን መጻኹም። ዓወት ቀዳማይ ተወዳዳሪ ኢኻ፣ ብኣኸያ ክጅምር። ሴፍን ሃገርን ኩሉ ግዜ ኣብ እንግድዓ መንእሰየን ዝፅወራ ዝብል ምስላ ብሄረ እንታይ እዩ?
1: ብሄረ ብላዊት።
0: ሙሉእ መልሲ። ሴፍን ሃገርን ኩሉ ግዜ ኣብ እንግድዓ መንእሰየን ዝፅወራ ዝብል ምስላ ብሄረ ቢላዊት እዩ። ካልኦት ተወዳዳሪት ቤትኤል፣ ከመይ ኣሎ ሞራልኪ?
2: ፀበር ምስገን ፅቡቅ።
0: ካብ ኣፍሪቃ ሓደ ዝቋንቁኡን ሓደ ዝመበቀሉን ህዝቢ ዘለዋ ሃገር መን እያ? ሀ ኬንያ፣ ለ ሩዋንዳ፣ ሀ ሶማሊያ፣ መ ኢትዮጵያ?
2: ሀ ሶማሊያ።
0: ሙሉ መልሲ። ረኺብኪ ኣለኺ። ኣብ ኣፍሪቃ ሓደ ዝቋንቁኡን ሓደ ዝመበቀሉን ህዝቢ ዘለዋ ሃገር ሶማልያ። ምክንያቱ ዝበዝሓ ናይ ኣፍሪቃ ሃገራት ብመግዛእቲ እዩ ትደበን ተሓንፂፅለን። እዚ ማለት ድማ እቶም ገዛእቲ ሲ ንመን ጥዕሞ ኢሎም ኣይኮኑን ዝገዛዝይዎ ነይሮም፣ ኣብ ዝደለይዎ ኣብቲ ዘርብሖም እዮም ኩድም ኩድም ዝብሉ ነይሮም። እቲ ሓንቲ ብሄር ሲ ፍርቃ ናብ ሓንቲ ሃገር፣ ፍርቃ ናብ ካልእ ሃገር፣ ቁሩብ ከዓ ኣብ ገለ ሃገር ክተርፍ ይኽእል ነይሩ። ሶማልያ ግን ከምዚ ኣይጋጠማን ማለት እዩ። ሳልሳይ ተወዳዳራና ሙሴ፣ ድሕር ነዊሕ ምፍልላይ ናብ ካልኣይ መድረክ ሓሊፍካ ኣለኻ፣ እንታይ ተሰሚዐካ?
3: ፅቡቅ።
0: ኣጅኻ በላይ ትሕመቕ ሕጅኻ ቀዳሚ ትሕቶ ኸያ። መንግስቲ ኢትዮጵያ ኣብ ኣስመራ ከም ቆንስሉ ኮይኑ ንማሕበር ኣንድነት ከም መሳርሒ ዝጥቀምሉ ዝነበረ መን እዩ? ሀ ገብረ መስቀል ወልዱ፣ ለ ኮሎኔል ነጋ፣ ሀ ተድላ ባይሩ፣ መ ኣቡነ ማርቆስ?
3: ለኮሎኔል ነጋ።
0: ሙሉ መልሲ። ተዓወት ሙሴ። መንግስቲ ኢትዮጵያ ኣብ ኣስመራ ከም ቆንስሉ ኮይኑ ንማሕበር ኣንድነት ከም መሳርሒ ዝጥቀምሉ ዝነበረ ኮሎኔል ነጋ እዩ። ስለዚ መሊስካ ኣለኻ። ናይ መወዳእታ ተወዳዳሪትና ድማ ሉልያ ሄኖክ ካብ ቤት ትምህርቲ ሰማታት። ከመይ ኣለኽ ሉልያ?
4: ፅቡቅ ኣምላኽ መስገን።
0: ናይ ካልኣይ መድረክ ውድድር ብሙሉእ ነጥቢ ሓሊፍ ክለኽኩ እንኳ ሓጎሰኪ። ሕጅኻ ፅቡቅ ድል ምነየልኪ።
4: ኣሜን።
0: ብመሰረት ውሳኔ ፌደሬሽን 390 AV ኮሚሽነር ሕቡራት ሃገራት ኮይኑ ናብ ኤርትራ ዝተላእከ ቦሊቪያዊ ዲፕሎማሰኛ መን ይበሃል? ሀ ኮፊ ኣናን፣ ለ ብጥሮስ ቃሊ፣ ሀ ሳሚር ሳምባር፣ መ ኣንሶ ማቴንሶ?
4: መ ኣንሶ ማቴንሶ።
0: ሙሉ መልሲ። ትክክል ረኺብኪ ኣለኺ። ብመሰረት ውሳኔ ፌደሬሽን 390 AV ኮሚሽነር ሕቡራት ሃገራት ኮይኑ ናብ ኤርትራ ዝተላእከ ቦሊቪያዊ ዲፕሎማሰኛ ኣንሶ ማቴንሶ እዩ ዝበሃል። ስለዚ ጓሓጎሰኪ። ናይ ካልኣይ ዙር ሕቶና ንጅምር ኣለና። ሕጂ እውን በዳሂ ውድድር እዩ ዝመስል ዘሎ። ተዳሊኻ ኣለኻ ዲኻ ዓወት? ካልእ ትሕቶ ኸያበል ኣስተውዕል። ኣሕዋት ንዝፋቐሩ ጸላእቲ የባርሩ ዝብል ኣባህላ ሕብረተሰብና ንምንታይ ይገልጸልና?
1: ሓድነት ዘለዎ ህዝብስ ክስታይ ከምዚ ተጸራርዝ ክሳዕራ ይክእልኒ ዝብል ኣተሓሳስባ ዝገልጽ ኮይኑ ኣሕዋት እንድሕር ተፋቒሮም ስትጸላእስ ቦታ የብሉን ማለት እዩ። ብኮ እንዲ ዝደሊ ጸላኢ በታ ብኮ ንክኣትወካስ ዕድል የብሉን ማለት እዩ። ዕድላ ይረክብኒ ዘሎ ጅንዖ ንክገልጽ ኢሉ እዩ ኣሕዋት ከም ንስፋቐር ጸላእ እዩ።
0: ሙሉ መልሲ። ብትኽክል ሙሉ መልሲ። ኣሕዋት ምስ ዝፋቐሩ ጸላእቲ የባረሩ ዝብል ኣባህላ ሕብረተሰብና ንሓድነትና እዩ ዝገልጽ ማለት እዩ። ኣስፋሕ ኣቢልካ እውን ገሊጽካዮ ኣለኻ። ካልእ ተወዳዳሪት ቤትኤል፣ ካልእ ትሕቶ ኸያበሊ። ኣብ 1960ታት ብመሰረት ኣብ ቻርተር ውዱብ ሕቡራት ሃገራት ዝሰፈረ ሕጊ እንታይ ይብል? ሓራይ። ኣብ 1960ታት ብመሰረት ኣብ ቻርተር ውዱብ ሕቡራት ሃገራት ዝሰፈረ ሕጊ እንታይ ይብል?
2: ብዛዕባ ኤርትራ ማለት ፌደሬሽን ኤርትራ ምስ ኢትዮጵያ
0: ኣይኮነን። ተሕቶ ዝተውዕልላ ዝሰፈረ ሕጊ

0: هتشوفي جزيل لكي.
1: ለን ኣፍሪቃውያን ሃገራት ናፅነተን ክወሃብን
0: እስከ ነፅርያ
1: ትርፎ ኤርትራ ውፅኢኻ ስካልኦት ኩላተን ሃገራት ናፅነት ንክወሃብን
0: ሙሉ መልሲ ሓሲብካ ሓሲብካ ስረኺብክ እያ። ኣብ 1960ታት ብመሰረት ኣብ ቻርተር ውድብ ሕቡራት ሃገራት ዝሰፈረ ሕጊ ኩሉ ህዝብታት ካብ ባዕዳዊ መግዛቲ ናፃ ይኹን እዩ ዝብል ነይሩ። ቃልስና ውናህና እቲ ብረታዊ ቃልሲ ዝበሃል ኣብ ስሳታት ይጀሚሩ ህዝቢ ሲ ብሰላም ከምደይኮነሉ ናፅነቱ ከምደይረክብ ተረዲዎ ማለት እዩ ህዝብና ብረቱ ልዕሉ ተቃሊሱ። ስለዚ ረክብኪ ኣለኺ ሳልሳይ ተወዳዳሪና ሙሴ ፕረዚደንት ማሕበር ስምረት ሰራሕተኛታት ኤርትራ መን ይበሃል ነይሩ?
2: ክፍትን ኸእል ትሚላ ክፍትን
0: ፀገም የለን። ፕሬዚደንት ማሕበር ስምረት ሰራሕተኛታት ኤርትራ መን ይበሃል ነይሩ? ስሚኻ ጠቅስ። ኣጆኻ ግዜኻ ተጠቀመሉ ስባብል
2: ኣብደልቃደር ከቢረ
0: ኣይኮነን ከይተወደአት ከላ ግንፈትን ኣጭኻ ኣይ ረኸብካያን ኣለኻ። ፕረዚደንት ማሕበር ስምረት ሰራሕተኛታት ኤርትራ ኣቦና ወልዳ ወልደ ማርያም እዩ ነይሩ። እዚ ብጥሪ 1952 ተመስሪቱ ማለት ወይ ከዓ ንኽምስረት ተፈቒዱሉ ኣብ ሕዳርካ ምርጫ ተገይሩ ንስኻ ከም ፕረዚደንት ተመሪፁ ማለት እዩ። ሉልያ ናባ ክተመሊሰ ኣለኹ ካሊእ ትሕቶ ኸያ ዓመተ ምህረት ስለ ዝኾነ ጥንቅቂ ኢልክመልሲ ቱርኪ ናብ ኤርትራ ብክንደይ ዓመተ ምህረት ኣትዩ?
3: 1557
0: ሙሉ መልሲ ተዓወቲ ሙሉ መልሲ። ቱርኪ ናብ ኤርትራ ብ1557 እዩ ኣትዩ ማለት እዩ። መግዛትናስ ኣዝዩ ነዊሕ ከም ዝነበረ እዩ እዚ ዘርእካ። ቀዳማይ ተወዳዳሪ ናባኻ ተመሊሰ ኣለኹ ምረፂ ሕቶኻ ኣስተውዕል። ሰለስተ ቋንቋታት ማለት ፈረንሳ፣ ጀርመን፣ ኢጣልያ ዝተፈላለዩ ዝቆመ ኮማት እትውንን ኤውሮጳዊት ሃገር መን እያ? ሀ ሽወደን፣ ለ ቤልጅየም፣ ሀ ስዊዘርላንድ፣ መ ብሪጣንያ።

0: ፀናካ ጌራ ማለት እዩ ሉሊያ ናይ መወዳታ ተወዳዳሪት ናይ መወዳታ ሕቶ ኸያ ህዝባዊ ግንባር ሓርነት ኤርትራ ሕቶ ኤርትራ ብሰላማዊ ኣገባብ ንምፍታሕ ማስ እማመ ሪፈረንደም ኣዊጁ
1: 1980
0: ተዓወት ሙሉ መልሲ ንፍዕቲ ሉልያ ብጣዕሚ ንፍዕቲ ህዝባዊ ግንባር ሓርነት ኤርትራ ሕቶ ኤርትራ ብሰላማዊ ኣገባብ ንምፍታሕ 1980 እዩ ማመ ናይ ሪፈረንደም ኣዊጁ ማለት እዩ ሓራይ ክቡራት ተኸታተልቲ ናይ ካልኣይ መድረኽ መዛዘሚ ውድድር ወዲና ስለ ዘለና ሕጂ ዝተርፈና ምዕዳል ሽልማት እዩ ምሳና ፅንሑ
2: ኣብዚ ቐፂልና ብሉፃት ሰለስተ ኮይኖም ዝተዓወቱ ኣብ ውድድር ታሪካዊ ፍልጠት ሽልማት ናይ ታብለት ከምኡውን ናይ ክብሪ መዳልያ ክህልዎም እዩ ሳልሰይቲ ኮይና ዝተዓወተት ተማሃሪት ቤትኤል ተኽስተ ካብ ካልኣይ ደረጃ ቤት ትምህርቲ እምባሃራ ንእዞባ ሰሜናዊ ምብራቅ ታብለት ከምኡውን ነሓስ መዳልያ ሽልማት ካልኣይ ኮይኑ ዝተዓወተ ዓወት ነጋሽ ካብ ካልኣይ ደረጃ ቤት ትምህርቲ ባርካ ንእዞባ ሰሜናዊ ምብራቅ ታብለት ከምኡውን ብሩር መዳልያ ሽልማት ቀዳመይቲ ኮይና ዝተዓወተት ሉልያ ሄኖክ ካብ ካልኣይ ደረጃ ሰማዕታት ንእዞባ ደቡባዊ ምብራቅ ታብለት ከምኡውን ወርቂ መዳልያ ሽልማት የቐኒልና ክቡር ጀነራል ፊልጶስ ወልደ ዮሃንስ ጠቕላላ ሓለቓ ስታፍ ሚኒስትር ምክልኻል

0: ቅብኣ ኣብ መላእ ዓለም ብዙሓት ተኸታተልትን ሰዓብትን ዘለዎ ብዓብ ሸፈነ ዝስርሐሉ ኣካል ስነ ጥበብ እዩ። ልክዕ ከምቲ ሙዚቃ ኣድማሳዊ ቋንቋ ዝብል ኣባህላ ዘሎ ቅብኣ እውን ኣብ ኩሉ ኩርናዓት ዓለም ዝርከቡ ሰዓብትን ኣስተማቕርትን ዘለዎ ሰፊሕ ዓውዲ እዩ። ቋንቋን ዶብን ራሕቂ ቦታን ከይፀገሞ ድማ ኣብ ኩሉ ኩርናዓት ዓለም ዝርከቡ ኣስተማቕርቲ ከረኸብን ከራደድእን ዝኽእል ረቂቕ ጥበብ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልኦት ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ክስርሓሉ ፀኒሕና ኣሎን። በቢ ግዜኡ ድማ ዝተፈላለዩ ቅድታት ቅብኣ ዝኽተሉ ቀባእቲ ክፈርዩ ፀኒሖም እዮም። ክቡራት ተኸታተልትና፣ ንሎም እምበኣር እዚ ፅዒብና እነላለየኩም መንእሰይ ንንውሕ ዝበለ እዋን ከም ቀባኣይ ተወሳኺ እውን ኣብ ምምልኻዕ ኣባይቲ ማለት ኢንተርየር ዲዛይን ዝነጥፍ መንእሰይ እዩ። ማቴዎስ ኣብርሃም ይበሃል። ኣብ 1998 ኣብ ኣስመራ ተወሊዱ። ናይ ኣካዳሚያዊ ትምህርቱ መባእታ ማእከላይ ደረጃ ከምኡውን ካልኣይ ደረጃ ብቐደም ተኸተል ድሕሪ ምዝዛሙ ናብ ቤት ትምህርቲ ስኒኪነት ኣስመራ ተፀንቢሩ ብዓውዲ ማቴሪያል ማናጅመንት ማለት ምሕደራ ንዋት ተመሪዑ። ማቴዎስ ካብ ህፃንነቱ ዝነበረ ተውህቦ ኣለልዩ ጎኒ ጎኒ ትምህርቱ ናይ ቅብኣ ወይ ድማ ናይ ጥበብ ጉዕዙ ካብ ንእስነቱ ፈሊምዎ። ብዘይ ንዓቕ ታራ ወለዱ ተሓጊዙ ድማ ኣብ ክልቲኡ ከይሰነፈ ማዕረ ማዕረ እናሳገመ ቀፂሉ።
1: ተመክሮ ናይ ቅብኣ ኮ ካብ ውሉድ ካብ ዝብል ዳርጋ ስእሊ ዝተተሓሓዘ ሂወት እዩ ዘለኒ። ስድራ ቤተይ ከዓ ነቲ ናተይ ዝንባለ ይሪኦም ናብ ማኣዲ ናይ ስነ ጥበብ ኣብኡ ዓብ ድርኺት ሂቦም ማለት እዩ ንክሳተፍ 212 ኣብ ቤት ምሳትረብ ንክልተ ዓመት ዝኾን ናይ ትምህርቲ ኮርስ ምውሳድ ናይ ቅብኣ ብድሕሪኡ ከዓ ባዕለይ ብዝገብሮ ማለት እዩ እንዳ ማዕበልኮን እንዳሓየለ ከምዝኸይድ ገብር ኣለኹ ማለት እዩ ውልቃዊ ፃዕሪ ማለት እዩ ካብ ጅምሮ ዳርጋ 15 ዓመት ኣቢሉ ይኸውን ማለት እዩ።

0: ብጥቂ ካብ ዝሕዞ ኣብኡ ከም መባእታ እዩ። እቲ መባእታዊ ከመይ ጌርካ ርስያስ ትሕዝ፣ ከመይ ጌርካ ናይ ብርሃንን ፅላሎትን ኣምራት ገለ ዘርኢ እዩ። ብድሕሪኡ ከዓ እቲ ናይ ዩቲዩብ ቱቶርያልስ ገለ እናምፀኹ ከዓ ነቲ ሞያን ምዕባይ ንምዕማቕን ውልቀይ ዝሰርሐሉ ማለት እዩ። ክሳብ ሕጂ ዘለኹዎስ ተመክሮ ካብቶም መሳርሕተይ እንዳወሰድኩ ከምኡ ዓበይቲ ኣብዚ ዓውዲ ዘለዉ ስነ ጥበበኛታት እንዳተወከስኩ ከዓ ነቲ ሞያ ኣብዝ ሓሸ ደረጃ ንምብፃሕ ዝሰርሕ ዘለኹ ማለት እዩ።
1: ከምቲ ኣብ መእተዊ ዝመደብ ዝተባህለ ቅብኣ ኣብ ደረጃ ዓለም ዓብ ሸፈነ ዝወሃቦ ኣካል ስነ ጥበብ እዩ። ስለዝኾነ ድማ ከምቲ ንፊልምታት፣ ሲኔማታት፣ ንደርፊ ድማ ኣብ ዝተፈላለዩ ቦታታት ኮንሰርት ብምድላው ንተዓዘብቲ ዘስተማቐርሉ መንገዲ ዝፍጠር፣ ኣብ ቅብኣ እውን ከምኡ ጋላሪታት ተደልዩ ተዓዘብቲ ዝዕዘቡሉ ባይታት ተፈጢሩ እዩ። ቅብኣት ከዓ ስራሓቶም ድሕሪ ምፅፋፍ ጥበቦም ምስ ኣፍቀርቲ ጥበብ ዝኾኑ ተዓዘብቲ ንምክፋል ዝተፈላለዩ ምርኢታት ይሰርዑ። እዞም ምርኢታት ወይ ድማ ኤግዚቢሽን ድማ ኣብ ተመክሮም ወይኦም ዘይነዓቕ ኣበርክቶ ኣለዎም። ቀብኣይ ማቴዎስ መቐፀልታ ናይቲ ኣብ ዝተፈላለየ ኣጋጣሚታትን ውድድራትን ዘቕርቦ ዝነበረ ስራሕቱ ናይ ባዕሉ ብርክት ዝበሉ ኣሳእል ዝሓቆፈ ንኣርባዕተ ግዜ ስራሓቱን ንምርኢት ማለት ኤግዚቢሽን ኣብፅሑ እዩ።
0: ነቨር ኢን ዲ ኤክስፐሪንስ እያ ትብል እታ ናይ ቀዳሜቲ ኤግዚቢሽን ነበረ ዘይውዳእ ተመክሮ ዘይውዳእ ዘይ ኮሚኒቲ ናይ ቅብኣ ዓውደሲ እንዳተማሃርካ ካብ ተፈጥሮ እንዳመዝገብካ እንዳተማሃርካ ስለ ዝተኸይድ እታ ናይ መጀመርታ ኤግዚቢሽነይ ከምኡ የ ሰይመያ ማለት እዩ። ዘይውዳእ ተመክሮ እያ ትብል እቲ ትሕዝቶታት ናይ ተቕባእታት ከዓ መብዛሕትኡ ነቲ ማዕሙቕ ስምዒት ናይ ወዲ ሰብ ዝገልፅ እዩ ማለት እዩ። ብፋሻል ኤክስፕሬሽን ገለ እንዳግበርኩ ብገፀ ባህሪ እንዳሳተፍኩ የ ንህዝቢ ቁርብ ገይረ እየ ማለት እዩ። እቲ ዝቐፀለ ኤግዚቢሽን ከዓ ከምኡ ዳርጋ ተተሓሓዘ ሰንሰለታዊ ዓይነት ኣተኣላ እዩ ነይሩ። ክሳብ ኣብዛ ግዜ እዚኣ ናይ ሃይፐር ሪያሊዝም ከም ዕላማ ሒዘዮ ዝኸይድ ዘለኹ ቅድሚ ምምፅኡ ናይ ኢምፕሬሽኒዝም ዝበሃል ቅዲ ዝኽተል ኮይኑ እቲ መብዛሕትኡ ቅብኣታት ብነዘ ናይ ፓሎ ናይ ጎደና መብራህቲ ቢጫ ዓይነት ብኡ ኢንስፓየር ዝኾነ ስእልታት እዩ። እተን ሶሎ ዝገበርኩዎን ክልተ ኤግዚቢሽን ዳርጋ ሓደ ዝተመሳሰለ ኮይነ ሰንሰለታዊ ምትሕሓዝ ዘለዎን ገይረ የ ክቕርበን ክኢለ ማለት እዩ። ብድሕሪኡ ግን ከምቲ ኣብቲ ኢንተርነት ዝሳትፎ ስእልታተይ ኣብኡ እውን ብዙሕ ትምህርቲ ስለ እናወሰድኩ ዝመፀኹ እቲ ናይ ሃይፐር ሪያሊዝም ቅዲ ኣዝዩ ዕሙቕ ዝበለ ትሕዝቶ ስለ ዘለዎ ዝያዳ ኣብኡ ኣተኪረ ክሰርሕ ከዓ ብዕላማ ማለት እዩ ሕጂ ጀሚረ ዘለኹ መንገዲ እዩ።

0: ብዙሕ ዓይነታት ስታይል ወይ ድማ ቅጥቕቢ ኣለዉ። ኩላቶም ድማ ፈጠራውነትን ስምዒታትን ናይ ሓደ ቀብኣይ ኣጉሊሖም ዘርእዩ እዮም። መዛግብቲ ታሪክ ከም ዝገልጽዎ ናይ ኣኻዊሕ ቅብኣታት እቲ ናይ መጀመርታ ቅዲ ቅብኣ ኮይኑ ምስ በብግዜኡ ዝሰዓበ ምምጻእ ዝተፈላለዩ ምዕባለታት ቴክኖሎጂ ንኣብነት ከም ካሜራን ካልእን ኣብ ቴክኒካት ቅብኣ እውን ብዙሕ ጽልዋን ለውጥን ገይሩ እዩ። ስለዚ ኣብዚ ሕጂ እዋን ብርክት ዝበሉ ቅድታት ቅብኣ ኣለዉ። ቅብኣቲ ድማ ኣብቲ ንዕኦም ዝምስጥን ዝያዳ ስምዒታቶምን ጥበቦምን ዘርእሉ ቅድታት ከከም ምርጮም ይነጥፉ። ማቴዎስ ዝኽተሎ ቅዲ
1: ሪያሊዝም ነይሩ ቅድሚ ሕጂ፣ ሕጂ ከዓ ሃይፐር ሪያሊዝም ማለት እዩ። ዕሙቕ ዝበለ ብማይክሮስኮፒክ መንገዲስ ነቲ ኮነት ትሪኦ ንዑ ከዓ ክተውፅኦ ትፍትም ማለት እዩ። ሃይፐር ሪያሊዝም ዝበሃል ዕሙቕ ዝበለ ፍጹም ኩነታዊ እዩ ዝብል ብትግርኛ ክትርጉሞን ከለካ ብቐጥታ ግን ከዓ ኣብኡ ዝተረቐቐ ጥበብካ ተሪእየሉ ንኣብነት ከም ኣብዚ ድሕረይ ዘላ ብዙሕ ዘይርድኡካ ናይ ማይ ሕብሪ ኣለዉ ግን

ክብለ ጠቕናይቶም ሕብርታት እናምቃቐልካ ማለት እዩ ከመይ ይኸዱ እንዳረእኻ ነቶም ሕብርታት ትሰርሖ እዩ ሕጂ ዝኾነ ተዓዛባይ መፂእ ክሪኦም ከሎ ከዓ ነቲ ምውሃድ ናይቲ ሕብሪ እቲ ጥበብን ብቐጥታ ክርድኦ ይኽእል እዩ ማለት እዩ እቲ ሃይፐርሪያሊዝም ሲ ነቲ መዓልታዊ ንሪኦ ኩነት ብዘጉልሕ መንገዲ እዩ ዝገልፆ ማለት እዩ ብመጀመርታ ከምኡ ብእኡ መንገዲ እነ መፅ ዝኾነ ጀማ ክጅምር እንከሎ ብሪያሊዝም እዩ ዝጅምር እቲ ኩነታዊ ስእሊ ንፁር ናትካ ክእለት ምስ ካልእ ሸር ክትገብረሉ ክትካፍሎ ትኽእል ማለት እዩ ብቐሊሉ ደካ እዩ ድሒር ዝመፅእ ከዓ ኣብ ውሑድ ግዜ ብዙሕ ከመይ ጌርካ ተፍሪ ዝብል ሓሳብ እዩ ማለት እዩ ምስ ግዜ ዝመፅእ ኣብኡ ከዓ ነዚ ብዙሕ ግዜ ስለ ዝወስደልካ ኣብቲ ኢምፕሬሽኒዝም ዝያዳ ፀቒጠ ነይረ እንተኾነ እቲ ስምዒት ዝያዳ ናብዚ ደሪኽን ማለት እዩ።

0: ስነ ጥበብ ወይ ድማ ስነ ጥበባዊ ስራሓት ኩሉ ካብ ምስሊ ወይ ነንፀብራቅ ሕብረተሰብ ባህሊ ልምዲ ታሪክ ሓፈሻዊ ካብ ከባባዊ ትዕዝብቲ ስነ ጥበበኛ ዝወፅእ ኣይኮነን። ስራሓት ቀብኣይ ማቴዎስ እውን ካብዞም ዝተጠቕሱ ረቑሒታት ዝርሕቁ ኣይኮኑን።
1: ተምሳጥ ንኸየጥፍእ ንውሽጠይ እውን ከም ፕሮሚስ ኣለኒ ዳርጋ ኣዝየ ምሱጥ እየ በቲ ተፈጥሮ እቲ ከባቢየ ዘሎ ነገራት ማለት እዩ። ስለዚ ብቕብኣ ገይረ ነውስ ወከፍ እቲ ኣነ ዝሪኦን ዝምሰጠሉን ስምዒት ዝሃበኒን ከዓ ብተን መሰረታውያን ሕብርታት ዝባህላ ገይረ ቃሚማ ክሰርሖ ከሎ ከዓ ንስ እቲ ኢንስፓይሬሽን ናተይ ሲ እቲ ከባቢየ እዩ ዘሎ ተፈጥሮ እዩ። ኣብ ዝተፈላለየ ስእልታት ሰሪሐ ደ ግን ዝያዳ ኣብ ፖርትሬት ኣብ ምስሊ ናይ ገፅ ናይ ሰብ ዝያዳ ኣብኡ ኣተኪረ የ ዝሰርሕ ማለት እዩ። ስራሕተይስ መብዛሕትኡ ናብኡ ዝዘንበለ እዩ። እቲ ምንታይ እዛ ናይ ዓለምና ዛንታ ሲ ዳርጋ ዝበዝሐ ሳብ ናይ ደቂ ሰባት ዛንታ እዩ ዝወስደካ። ስለዚ መዓልታዊ ኣነ ከዓ ምስ እቲ ዝኸዶ መንገዲ ምስ ደቂ ሰባት ዝተተሓሓዘ እዩ። ስለዚ ኢንስፓየር ገብሩኒ እዮም ናይ ፖርትሬት ናይ ገፅሲ ብብዝሒ ይሰርሕ ንስ እቲ ከባቢ እዩ ዘሎ ዝያዳ ካ ፖርትሬት ዝፀቅጥ ማለት ብኸምኡ ካልእ ቅድታት ወይ ካልእ ስእልታት እቲ ፖርትሬት ሰብ ብቐሊሉ ክመዝኖ ይኽእል እዩ። ሓማኻ ተርእየሉ ትኽእል ኢኻ። ስለዚ እሱ ከዓ ዝያዳ ዝብድሀካ ንክሰርሖ ማለት እዩ። ዓቐን ወዲ ሰብ መልክዑ ንክመፅእ ናይ ንእሽተይ ናይ ዓቐን ፍልልይሲ መልክዕ እቲ ካራክተር ዝበሃል ብጣዕሚ እያ ተድፍኦ። ስለዚ ናይ ምጥማት ዓቕምኻ ውን ተመስክሮ ኣሎ ሓደ ቅዲ ነቲ ናይ ፖርትሬት
0: ኣሰራርሓ ሓደ ሰብ ካብቲ ካልእ ክፍለ ንውር እዩ። እቲ ፅባቐ ስራሕ ዝፈጠር ድማ ኣብዚ እዩ ማለት ኣብ ፍሉይነቱ ሰብ በቲ ንዕኡ ዝምችኦ መንገዲ ወይ ድማ ዝያዳ ዘባራትዖን ብልፁነት ስርሑ ንክበፅሕ ዝሕግዞን መንገዲ ይመላለስ። እዚ ንኸተግብር ግን ብዙሕ ፃዕርን ምስትውዓልን ዓቕልን ከም ዝሓትት ዝፅንጋዕ ኣይኮነን።
1: ዳርጋ እዚኣ ኣብ ዘላ ናይ ስቲል ላይፍ ፔንቲንግ ኣብ ካብተን ኣዝየን ዝምስጣኒ ናይ ኣቀማምጣ ናይ ብርሃንን ፅላሎትን እቲ ሚስጢር ኣጉላሕ ኣቢላ ተርእያ ካብቶም ማስተርስ ዝበሃሉ ኣርቲስት ብምቕዳሕ የ ሰሪሐ እያ። ስለዚ ሓደ ስራሕ ክሰርሖን ከለካ ትንስኻ ተምፅኦ ዘለካ ቅብኣታት በቶም ዓበይቲ ማስተርስ ዝበሃሉ ኣርቲስት መፅናዕቲ እናወሰድካ ክትከይድ ኣለካ እዩ። ናይ ባሓቂ ከም ድሕሪ ትናቶም ስራሕ ምስ ሰራሕካ ተምፅኦ ለውጢ ሲ ስራሕካስ ብጉሁድ እዩ ዝቕየር። ስለዚ እቲ መፅናዕቲ ከምዚ ይመስል ማለት እዩ። ናይ ብዙሓት ዓበይቲ ዝተመስክረሎም ስነ ጥበበኛታት ስራሕት እናደገምኩ ከዓ እቲ ተመክሮ እናዕበኮ እየ ዝኸይድ። ስለዚ ከምኡ ዓይነት ፃዕሪ ይሓትት እዩ ማለት እዩ።

0: ጥብኣ ነዊሕ መስርሕ ዝሓልፍ እዩ። ቀብኣይ ነቲ ኣብ ኣእምሩ ኣቐሚጥዎ ዘሎ ሓሳባት ናብ ካንቫስ ናብ ሓደ ጭቡጥ ነገር ንምቕያር ድማ ነዊሕ መስርሕ ይሓልፍ። ንድፊ ተውፅእ፣ ሕብሪ ትቕርብ፣ ተቃምም ወዘተ። ብመንፅር ድማ ስምዒታት ይብርኽ። ሓንቲ ቅብኣ ንክትዳሎ ዘድሊ ነገራት ድማ ከምዚ ዝስዕብ ይመስል።
1: ኣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ። ብድሕሪኡ ጨርቂ ገቲርካ ነቲ ኣብ ርእስኻ መፅእካ ዘሎ ሓሳባት ኣብ ሕልምኻ ዝተረኣየካ ኩሉ ኩንነት ማለት እዩ ኢኻ ናብቲ እቲ መስርሕ እጂ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ በተን ሰለስተ መሰረታውያን ሕብርታት ዝበሃላ ኩሉ እቲ ስምዒታትካ ትገልፆ ማለት እዩ። ስለዚ እቲ መስርሕ ውሕዳት የ መሳርሒ ጨርቅላ ሰለስተ ሕብርካ ኣሎ እቲ ንስኻ ክትህቦ ደሊኻ ዘለኻ እቲ ንስኻ ክትሰርሖ ደሊኻ ዘለኻ ስእሊ ካራክተር ገለመለ ብምሉእ ከዓ ኣብቲ ዓለባ ይስራሕ። ስለዚ እቲ መስርሕ እዚ ውሕዳት እየን ግን ኣብ ብዙሕ ተመክሮ ትገልፀሉ ትኽእል ኢኻ። ኣብ ኩሉ ኣኹርና ዓለም ዘሎ ሰብ ከዓ ብቐሊሉ ብዘይ ምትንታን ማለት እዩ ናይ ስራሕካ ብቐሊሉ ክርድኦ ክእል እዩ ናይ ስእሊ ፅቡቅ ነገሩ ማለት እዩ። ብዛሕትኡ እታ መሰረት ትበሃል እታ ናይ ርእሳት ስእሊ እያ። ንሳ ንሕዳ ፅፊፍካያት ናይ ብርሃን ፅላሎትን ዝምድናታት ክትፈልጡ ኢኻ። መሰረት ግን እቲ ናይ ርእሳት ስእሊ ክፅናዕ ዘለዎ ማለት እዩ። ስለዚ ርእስኻ መፂእካ ዘሎ ይኹን ወላ መወከስታ ውን ክትወስደሉ ትኽእል ኢኻ ነቲ ስእሊ ብዘየገድስ ናይ ርሳስ ንድፊ መጀመርታ ተቕርብ። ብድሕሪኡ ከዓ እቲ መስርሕ ናይ ትምህርቲ የድልየካ እዩ። ኣብ ሓደ ግዜ ኣይትዛረበሉን ኢኻ በርከ ነውስ ወከፍ ስእሊ ናታ ዛንታ ክሳብ ዝሓዘት ነውስ ወከፍ ዝመፃኣቁ ፈጢርካዮ ዘለካ ስእልታት ከዓ ብጥበብ ኢኻ ማለት እዩ። ልክዕ ከምዚ መግቢ ጨው ካልእ ቀመማት እናዝተማቕርካ ትሰርሖ ነቲ ቅብኣ ከዓ ተሰየም ብዓይኒ ዝረአይ ምስትምቓር እናመጠንካ ማለት እዩ ትሰርሖ። ሰሪሕኻ ክሳብቲ ደረጃ ስኻ ደሊኻዮ ዘለካ ሽዑ ኣበይ ተቋርፅ ምፍላጥካ ተቐዳሚት ማለት እዩ። ኣብ ቅብኣ ክሰርሕ ፅኒሕካ ሽዑኡ ኣበይ ተቋርፅ ተዘይፈለጥካ ንታሕቲ እዩ ዝኸይድ ማለት እዩ። ኢልካ ኢልካስ ተፍርሶ ኢኻ ባዕልኻ። ስለዚ የኣኽለኒ ዝበልከየስ ተቋርፅ ኢኻ።

0: እዚኣ 225 ፌስቲቫል ኤርትራ ኣሳቲፍያ ነይረ። ብዙሕ ካብ ተዓዘብቲ ከዓ ብዙሕ ፅቡቅ ዝኾነ ርእቶ ስለ ዝረኸብኩላ ኢኸ መወከስታ ዝምፅያ ዘለኹ ማለት እዩ። እቲ ቴክኒክ ልዕሊ ማንም ነቲ ሰብ እቲ ዘለዎ ውሽጣዊ ተመክርኡ ውሽጣዊ ስምዒታቱ መፅ ኢሉ ክርያ ንከሎ ትህቦ ባህታ ዝዓበየ ነገር ማለት እዩ፣ ዝዓበየ ትርጉም እዩ። እቲ ማይ ከዓ እቲ ኣብ ዓለም ምስ ካብቲ ኣዝዩ ኣገራሚ ባእታ እዩ። ምስቲ ቆርበት ወዲ ሰብ ተታሒዙ ዝፍጠር ምስሊ ከዓ እቲ ዝዓበየ ትርጉም ናይዛ ብድሕሪ ዘላ ቅብኣ ማለት እዩ። ኪኖቲ ካልእ ትንታነስ እዚ ዓይነት ስምዒታት ዝሓዘት እያ ንዓይ ማለት እዩ። ከምቲ ዝበልናዮ ብርሳስ ጀሚርካ ንሕዳ ናብ ሕብሪ ተኸይድ ኮንካ ናይ ሕርሳስ ስራሓት ኣፅፍፋ ቢረስ ከመይ ትመፀለ ይትኸውን ኢለ ጀሚርያ ደርጋ ትትሪኦ ከመይ ይርኢ ምስክርነት ናተ እዩ ማለት እዩ። ስለዚ ዳርጋ መፅናዕቲ እዩ ዳ እምበር ፍፁም ስራሕ ሲ ኣይኮነን ንዓይ። ኣብ መስርሕ ግን ሓንቲ ከምቲ ሜት ስራሕ ሰሪሐ ከም ውፅኢት ናቱ ማለት እዩ እየ ሰሪሐ እያ።
1: ኣብዚ ዓለም ብቴክኖሎጂ ቁሸት ተቐይራትሉ ዘላ ዘመን ዘይተተንከፈ ንጥፈት የለን ኢልካ እውን ክድምደም ይከኣል ቅብኣውን ከምኡ። ኣብዚ ግዜ እዚ ኤኣይ ማለት ኣርቲፊሻላዊ ብልሒት ተጠቂምካ እውን ክትቀብኣሉ ኣብ ዝኽእል ደረጃ እዩ ተበፂሑ ዘሎ። ቀብኣይ ማቲዎስ ነዚ ቴክኖሎጂ ቀሪብልና ዘሎ ዕድላት ብዝግባእ እንተተጠቂምናሉ ተረባሕቲ ክንከውን ንኽእል ኢና ክብል ሓሳባት እዩ ይገልጽ። ንሱ ንዘሎ ናይ ማሕበራዊ መራኸቢታት መድረኻት ብምጥቀሙን ስራሓቱ ከላሊ ተመክርኡ ክዕብን ክካፈልን ፀኒሕ እዩ።
0: እቲ ናይ ርሳስ ስራሕ ኣየቋረፅ ኮኖ ውሕ ግዜ ስለ ዝሰርሐሉ ዝነበርኩ ኣብ 224 መስለኒ ተዘይተጋገ ኣብ ገዛ ቡና ሰተኹ ምስ ገዛ ገለገለ ሲ ናይ ርሳስ ስራሕ ኣየቋረፅ ኮኖ። ስለዚ ከም ሓደ ግዜ ምሸት በዓልቲ ቤተይ ማለት እዩ። እዚ ብምሉእ ትሰርሖ ዘለካ ሲ ሪከርድ ጌርካስ ሼር ዘይትገብሮ ኣብ ኢንስታግራም ኣብ ቲክቶክ ገለገለ ዝብል ሓሳብ ሂዋት ኣይፀልኦክዎን። ነሶ ካብ ዝሰራሕክዎ ስእልታት ከዓ ኣብ ሶሻል ሚድያ ስፔሻል ኣብ ቲክቶክን ኢንስታግራምን ከሳትፎ ጀሚረ መጀመርታ ትሕት ዝበለ ነይሩ እቲ ውፅኢት ናይ ተረኣይነቱ። ድሒሩ ግን ዳዕበየ መፅኡ ኣነ እውን ነቲ እቲ ኣሰራርሓ እናንበብኮ ስለ ዝመፀኹ ብጥብቂ ሒዘዮ እቲ ናይ ኮንሲስተንሲ ኣምር ከዓ እቲ ናይ ቀፃልነት ኣምር ከዓ ብጥብቂ ተረዲእኒ ክሰርሐሉ ጀሚረ ማለት እዩ። ስለዚ መጀመርታ ድሓን ትሑት እዩ ነይሩ። ድሒሩ ግን ኣብ ሓንቲ ስእሊ ኖርማል ናይ ኣጀንዳ ስትራይፕ ዘለዎ ስእልታት እዩ። ሕጂ ንኣብነት እዚኣስ ንከባቢ 800,000 ግዜ ተረኣያ ማለት እዩ። 600,000 ግዜ ተረኣያ። ሕጂ ስቱድዮ ንእሽተ እያ፣ ግን እቲ ብዙሕ ተረኣይነት ከዓ ኣዝዩ ተስፋ ዝህብ እዩ። ስለዚ ብኦንላይን ብቀጥታ ማለት እዩ ኩሉ ኩርናዕ ዘሎ ናይ ቅብኣ ኢንተረስት ዘለዎ ሰብሲ ብቐሊሉስ ብኸመይ ክሪኦ ይኽእል ንስራሕካ ኣብ ኤግዚቢሽን ጌርካ ሲ ንከባቢ 300-400 ሰባት መፂኦም ንድሕዳ ናትካ ሓሳባት ናትካ ስምዒታት ተካፍሎም ኮንካ ኣብኡ ከዓ ብዝተጋነነ ካብ ትፅቢት ናወፀአ ከማን እቲ ቪውስ ከይዱ። ስለዚ ምስቲ ዓለምለኻዊ ናይ ምዃን ድሌት ኣነ ብቅብኣ ሲ ሓደ ንእሽተይ ተስፋ ኮይኑ ተዝተረኣየንስ ብቐፃሊ ይሰርሐሉ ኣለኹ ማለት እዩ።
1: ቀብኣይ ማቲዎስ ኣብዚ ናይ 2 ዓመት ናይ ማሕበራዊ መራኸቢታት ተጠቃምነቱ መዓልታዊ ከይሰልከ ሓድሽ ስራሕ ሒዙ ናብ ተኸታተልቲ ዝቐርብ ንሱ ስራሓቱ መደባት ምውፃውን ናይ 100 ደይስ ቻሌንጅ ማለት ናይ 100 መዓልታት ብድሆ ኣብ ትሕቲ ዝብል መደብን ን100 መዓልታት ከየቋረፀ ካብ መጀመርታ ክሳብ መወዳእታ መስርሕ ዘርኢ ቪድዮታት ሒዙ ናብ ተዓዘብቲ ቀሪቡ እዩ። ኣተባብዓ ንስርሑ እውን ጠቓሚ ኮይኑ ስለ ዝረኸቦ ድማ ከም እንደገና ንዓመት መመላእታ ዝቐፀለ ከምኡ ዓይነት መደብ ብምስራዕ መዓልታዊ ተዓዘብቱ ዝጠልብዎ ስእልታትን ካልእን ኣቕሪቡ። ኣብዚ ድማ ክሳብ 3.2 ሚልዮን ግዜ ዝተረኣየ ስራሓት ከም ዝነበሮ ይዕልል። ዕላማ ናይ ቀብኣይ ማቲዎስ እንታይ እዩ?
0: ኢልካ ነቲ ናትካ ሕብረተሰብ ምስሉን መልክዑን ናብ ዓለም ከተሳትፎ እዩ እቲ ዕላማ ናተይውን ከምኡ እዩ። ስለዚ ዝሓለፈ እዋን ዳርጋ ኣብ ስምዒታት ኣብ ገለ ዘተኮሩ ብዙሕ ዝተፈላለዩ ስእልታትን ነይሩ። ግን ንከባቢ ተጀሚራ ክሳብ ሕጂ ዘላ ማለት እዩ ንከባቢ 3.2 ሚሊዮን ሰባት ተኸታተልቲ ረኺቡ ዘሎ ሕጂ በቲ ዝሃቡኒ ኮመንት በቲ ዝሃቡኒ ርእቶታት ተወኪሰሙርኩስ ገይረ ነቲ ስእልታት ዘሎ ኣብኦም ኣይዶላይዝ ክገብርዎ ዝደለዩ ዝተፈላለዩ ኣብ ዓዶም ኣብ ኮታስ በቲ ዝሃቡኒ ኮመንት ሙርኩስ ብምግባይ ነቲ ሂቦም ዘለዎ ስእልታት ዝሰሎ ናትና ከዓ ታሪካውያን ዝበሃሉ ሞዴል ንብሎም ንሕና ናትና ናይ ታሪክ ሰባት ካብኡ የሳትፎም እዩ ማለት እዩ እዚ ዓበይቲ ቅብኣታት ንሪአን ከለና ባህውሪ ይኮነን ተሰሪሑ ብድሕሪኡ ዝመፀ ብቅድሚኡ ዝነበረ ፃዕሪ ብዙሕ ሓሊፉ እዩ ስለዚ ሞናሊዛ ንክስራሕ እንድሕዳ ከባቢ 2,000 ዝኾኑ ናይ ንድፊ ስእልታት ንሕዳ ኣዳልዩ ንበሎ ሳኻ ከዓ ነታ ብሕጂ ዝመፅእ ኣዝያ ብልፅ ቕብኣ ዘለዋ በዓት ሕሉ መታን ንክትገብሮ እቲ ናይ ድሮዊንግ በዓትካ ብጥብቂ ክሰርሐሉ ካብ ምባል እዩ እዚአን ተን ኣብኡ ዘሳትፈ ኣብ ሶሻል ሚድያ ብማሕበራዊ ገፃት ዘሳትፈን ስእልታት እየን እዚ ተሓፈሻዊ ስእልታት ብፒሮ እዩ እዚ ናይ ብርዒ ስእልታት ኣዝዩ ፉቱ እዩ እቲ ምንታይ ኣይትድምስስኒኻ ይረኣየካ እቲ ቪድዮ ካብ መጀመርትኡ ክሳብ መጠረሽኡ እናተሰርሐ ስለ ዝረኣይ እዚ ከዓ እቲ ዘሳተፍኮ ስእልታት እዩ ማለት እዩ ስለዚ ንዕኡ ንምርኣይ ኢለ እየን ፅአን እዚአን እተን ክልተ ናይ ስኬችቡክ ተመክሮታተይ ዝስራሕ ኩለን ማለት እዩ ዓበይቲ ስነጥበኛታት ንሃገረይ ዝውክሉ ገለ እናመዝገብኮ ከይድ ማለት እዩ ስለዚ ከምኡ መስል ዳርጋ እዚአን እተን ጀሚረ ክሳብ ሕጂ ስራሕ ኩለን ዘቕዳሕ ኮነ እየን ከባቢ 3,000

0: 98 ቪድዮታት ማለት እዩ ኣለኒ ቅብኣብ ኣብ መስርሕ ዝብል ማለት እዩ።
1: ከምቲ ኣብ መእተዊ መደብና ዝገለጽናዮ ቅብኣይ ማቴዎስ ካብዞም ክበሃሉ ዝጸንሑ ናይ ቅብኣ ንጥፈታት ወፃኢ ከም ተወሳኺ ኣብ ምምልኻዕ ዓባይቲ ወይ ድማ ኢንተርየር ዲዛይን እውን ይነጥፍ እዩ።
0: ኣብ ኢንተርየር ዲዛይን ከዓ ብብዝሒ ከምቲ ጠለባት ዝመፀኒ ማለት እዩ። ገሊኡ ሰብ ኣሎ ነቲ ተፈጥሮዊ ነገራት ደስ ዝብሎ በቲ ዝሃበኒ መሰረት ከዓ ዓበይቲ ቅብኣታት ኣብ መንደቕ ኣብ ኮታስ ኣብቲ ደስ ዝበሎ ናቱ ክፋል ናይ ገዛ ብምስራሕ ነቲ ገዛ ከዓ ምስቲ ቅብኣ ምትሓዝ ብዘለዎ መንገዲ ህድኣት ብዝፈጥር መንገዲ ከዓ ነቲ መንደቕ እናለኽኹ ገለ ነቲ ዳርጋ ምስ ቅብኣ ዝተተሓሓዘይቲ ናይ ኢንተርየር ዲዛይን ስለዚ ፅባቐ ትፈጥረሉ ማለት እዩ። በቲ ዝሃቡኒ መሰረት እታ ደልዮማ ዘለዎ ቅብኣ ከም ዘለዋ መንደቕ ኣብ ገለ እየ ዝሰርሐሎም ነረ ሸኻ ወፂእ ከዓ ከምኡ ዝረኣዩ ሰባት ከዓ ዕድል ኣብ ገዝኦም ንክሰርሕ ፈጢሮም ኣብ እንዳ ሻሂታት ዓበይቲ ሬስቶራንትታት ከዓ ነቲ ናተይ ናይ ምፅብባቅ ክስተይስ ብከምኡ እየ ጀሚረ እየ ማለት እዩ።
1: ኣብ መወዳእታ ስነ ጥበበኛ ቀብኣይ ማቴዎስ ንከምኡ ኣብ ቅብኣ ክነጥፉ ዝደልዩ ጉዱሳት ሰባት ሓሳባት ንክካፍል ብምውካስን ኣብ ስሩሕ ድማ ዓወትን ኣሳልጦን ብምምናይ ድማ ናይ መፃኢ መደባቱ ከተንባሃልና ብምሕታት ኢና ተፋኒናዮ።
0: ስእሊ ዳርጋ ንኩሉ ይፀልኦ እዩ ከም ቋንቋ ስለዝኾነ ወላ ደለኻዮ ሓሳብ ወላ ናብቲ ኤኣይ ንድሕዳ መፅኢኻ ደለኻዮ ሓሳብ ሲ ኪኖ ብፅሑፍ ብስእሊ እውን ትረዳዳ ኢኻ። ስለዚ እቲ ኣብ ሓንጎልካ መፅኢ ዘሎ እቲ ብሕልምኻ መፅኢ ዘሎ ስእልታት ገለገለዩ ሰብ ኣሎ ሕልምታት ዝመፁ ስእልታት ንምድጋም ንምርዳእ ሲ የፀጉሞም። ስለዚ እቲ ቅብኣ እቲ ስእልታት ሲ ንኩሉ እዩ ዝፀሉ ከም ቋንቋ ስለዝኾነ ከዓ ኣነ ከዓ ምስ ኮታስ ንምስራሕ እዩ ክዛረበሉ ደሊ ንሰራሕ ኣለና ዝሓሸ ደረጃ ንበፅሕ ብጣዕሚ ትምህርቲ ኣገዳስነት ኣለዎ። ናቶም ፃዕርኻ ዝያዳ ወሳኒ ማለት እዩ። ስለዚ ወላ እውን ዝኾነ ክሕግዞም ዝደልዩ ክሳብ ዛ በፂሕያ ዘለኹ መድረኽ ክበፅሑ ዝደልዩ ክሕግዞም ንሕዳ ደልዮም ከዓ ብቐጥታ ኣብቲ ናይ ሶሻል ሚድያ ዝርከብ ናይ ኢንስታግራም ብሎዮ ገለ ሕቶታት ምሃብ ከዓ ክንደጋገፍ ንኽእል ኢና ማለት እዩ። ንሓንቲ ቅብኣት ተጀሚራ ቅብኣ ፕሮሰስ ዝብል ተጀሚሩ ክሳብ ዝውዳእ ቪድዮታት ንምቕዳሕ የካፍል ስለ ዝኾንኩ ብቐጥታ ንድሕዳ መፂኦምና ከዓ ተመክሮ ይክህቦም በታ ዘላትኒ ማለት እዩ በታ ዘላትኒ በፂሕያ ዘሎ ዓቕሚ ክንተሓጋገስ ንኽእል ኢና ማለት እዩ።
2: ፀርጉ ስነታይ ዝተቐበለ ሓደራይ ዝፀረግን መን
3: እወ ፀርጉስነትኪ ዝተቐበለ ሰውራ እዩ። እቲ ሰውራ ድማ ተሓቀኛ ናት ሰውራ ዝለገስክለያ ተዓባብያ ግን መንፈስ ወትሩ ምሳ እዩ።

ከመ ያለ ከመይና ብራ ኣቦይ ክፍለካ ሓድገና ቅድሚ ምሟቱ ክናዘዘለ ኣብ ትርኣስ ውሑድንባት

0: ሰላምታና ተቐበሉ ፈነወና ኣብ ምክትታል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈራና ኺሉ ንሎሚ ሶኒ 17 ሓሰ ዝተዳለወ ሃገራውና ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዳ ሓጎሴ ንምክትታልኩም ብኽብሪ እናዓደምኩ ብቐንዲ ኣርስተ ዜና ፍለም ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ኣካደሚያዊ ትምህርቶም እዮም ነይሮም። ኣብ ዞባ ጋሽባርካ ብክፍሊ ቱሪዝም ዝተወደበ ኣስተምህሮ ንተምሃሮ ቤት ትምህርቲ ተሓጋጋዚት ነርስ ባሮንቱ ተዋሂቡ። ኣብ ኣፍ ዓበት ብወፍሪ ተምሃሮ ንልምዓት ዕውት ስራሕ ከም እትዓመ ተገሊጹ። ዝምድና ሩስያን ሃገራት ኤውሮጳን ኣብ ዝተሓተ ደረጅኡ ወሪዱ ከም ዘሎ ተገሊጹ። መንግስቲ ሞዛምቢክ ትግባረ ምስ ኩባንያ ቶታል ኤነርጂስ ዝኸተሞ ኣብ ምምዕባል ፀዓት ዘተኩረ ውዕል ኣበቂሱ። ቁጠባ ህንዲ ኣብ 225 ብኣስታ 7.5 ሚታዊት ከም ዝዓበየ ተሓቢሩ። ዝርዝር ዜና ኣብ ዝሓልፈ ቅንያት ናብ ሳዋ ዝወረዱ ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ትማሊ 16 ናሓሰ ኣካደሚያዊ ትምህርቶም ብወግዒ ጀሚሮም። ውክል ሬና ሙሴ ኪዳነ ካብቲ ቦታ ንዝለኣኸ ዜናዊ ፀብጻብ ሚካኤል ሓድጉ ካቅርቦ እዩ።
1: ናይ 12 ክፍሊ ትምህርቶም ንምዝዛምን ሃገራዊ ጉቦኦም ንምፍጻምን ኣብ መላእ ሃገር ካብ ዝርከባ ናይ ካልኣይ ደረጃ ቤት ትምህርቲ ናብ ሳዋ ዝወረዱ ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ኣካደማዊ ትምህርቲ ብውግዒ ጀሚሮ። ኣብ ዝተገብረ መኽፈቲ ስነስርዓት ኣካደማያዊ ዓመት 2026-2027 ዳይረክተር ካልኣይ ደረጃ ቤት ትምህርቲ ዋርሳይ ካሎ ሳዋ መምህር ርእሶም ገብሪ ሂወት ምስ ሕጋጋትን መምርሒታትን ናይታ ቤት ትምህርቲ ዘላለ መግለፂ ድሕር ምሃብ ተምሃሮ ንዘለዎም ዕድላት ኣብ ረብሖኦም ንምውዓል ብትጋት ክሰርሑ ኣተሓሳሲቦም። ናይ ሎም ዓመት ቁፅሪ ተምሃሮ ካብ ናይ ዝሓለፈ ዓመት ባስታት 20 ሚታዊት ከም ዝዓቢ ብምጥቃስ ድማ ቤት ትምህርትን ማእከል ስልጠና ሃገራዊ ኣገልግሎትን እኹል ምድላው ተገይሮምሉ ከም ዘለዎ ኣረጋጊፆ። ተምሃሮ ኣብ ሳዋ ኣብ ዝፀንሕሉ ናይ ሓደ ዓመት ግዜ ጎኒ ጎኒ ስሩዕ ኣካደማያዊ ትምህርቲ፣ ስፖርታውን ባህላዊ ንጥፈታት፣ ውድድራት ሓፈሻዊ ፍልጠት፣ ክትዕን መደረን መደብ ምሕያል ደቂ ኣንስትዮ ኣነቓቓሒ ሰሚናራት መዘናግዒ መደባትን ማእቶታዊ ንጥፈታትን ከም ዘማልኡ መምህር ርእሶም ብተወሳኺ ገሊፆም። ተምሃሮ ኣብ ዝሃቦ ርእይቶ በብእዋኑ ዝወሃቦም ኣስተምህሮን ማዕዳን ፍልጠቶም ንምብራኽን ቅኑዕ ኣንፈት ንክሕዙን ዓብ ተራ ከም ዘለዎ ብምሕባር ኣብ መስርዕ ምምሃርን ምስትምሃርን ከጓንፉ ዝኽእሉ ሕፅረታትን ፀገማትን ብኣጋ ተለልዮም ክእለዩ ኣዘኻኺሮም።
0: ኣብ ዘዋጋሽ ባርካ ብክፍሊ ቱሪዝም ዝተወደበ ኣብ ረብሓታት ናይ ትፀላትን ኣገዳስነት ምዕባይ ዘቤታዊ ቱሪዝምን ዘተኮረ ኣስተምህሮ ብ15 ናሓሰ ንተምሃሮ ቤት ትምህርቲ ተሓጋጋዚት ነርስ ባሮንቱ ተዋሂቡ። ኣብቲ ክፍሊ ሓላፊ ጨንፈር መፅናዕትን ምክትታል ፀጋታትን ኣቶ ስምረት ገብረ መድህን ኣብ ዝሃቦ መግለፂ ንቕሓት ሕብረተሰብ ኣብ ፅላት ቱሪዝም ከምቲ ዝድለ ስለዘይዓበየ ካብቲ ፅላት ክርከብ ዝግብኦ ረብሓታት ዛጊት ከም ዘይተረኽበ ብምጥቃስ ንቕሓት ሕብረተሰብ ክምንዝበለሉ ባይታ ንምፍጣር ኣበርክቶ ናይ ኩሎም ኣካላት መንግስቲ ክዓቢ መንእስያት ተምሃሮ ድማ ብፍላይ ቀላሲ ተራ ክፃወቱ ኣተሓሳሲቡ። ኣብቲ ዞባ ብዓይኒ ቱሪዝም ዝጥመት ብርከተ ዝበለ ስነ ጥንታውን ታሪካውን ሃይማኖታውን ኣገዳስነት ዘለዎ ቦታታት ህንፃታትን ኣሰራትን ከም ዝርከብ ብግቡእ እንተተፀኒዑን ተዓቂቡን ድማ ልዑል ቁጠባዊ ረብሓ ክርከቦ ከም ዝኽእል ዝጠቐሰ ኣቶ ስምረት ብክፍሊ ቱሪዝም ተበጉሶታት ክውሰድ እኳ እንተፀንሐ ዛጌት እቲ ዝድለ ውፅኢት ከም ዘይተረኽቦ ገሊፆም። ኣቶ ስምረት ኣብ መወዳእታ ዘይተመዝመዘ ቱሪዝማዊ ፀጋታት ኣፅኒዕካ ምዕቃብን ዝተወሰኖ ኣካላት ጥራይ ዝግደፍ ዕማም ስለዘይኮነ ንስ ወከፍ ዜጋ እጃሙ ከበርክትን ኣብ ምዕቃብ ታሪካዊ ውርሻታትን ብንቕሓት ክሳተፍን ተላብዩ። ኣብ ንዞባ ኣፍ ዓበት ብወፍሪ ተምሃሮ ንልምዓት ዕውት ስራሕ ከም እትዓመ ኣብ ዝተገብረ መዛዘሚ ስነስርዓት ተገሊጹ። በቲ 550 ተምሃሮ ዝተሳተፍዎ ካብ 6 ሓምለ ክሳብ 15 ናሓሰ ዝቐፀለ ወፍሪ ብቐንዱ ኣብ ምዕቃብ ማይን ሓመድን ምግራብን ዘተኮረ ንጥፈታት ከም እተሰላሰለ ዳይረክተር ቤት ትምህርቲ ካልኣይ ደረጃ ኣፍ ዓበት መምህር እድሪስ ዑመር ሓቢሩ። ወኪል በዓል ስልጣንን ኣግራብን እንስሳ ዘገዳምን ኣብቲ ንዞባ መንእሰይ ጀማን እድሪስ ብኦ

ቀኑ 6 ኪሎ ሜትር ዛላታትን ቀትርታትን ከምተሰርሐን 18 ኪሎ ሜትር ከምተፀገነን ከምኡውን ኣስታት 10,000 ጎዳጉዲ ከምተኳዕተን 4,000 ፈልፅታት ከምተተኽለን ገሊፁ ኣምሓዳር ንዞባ ፍዓበት ኣቶ ኣሕመድ መሓመድ ንረጅብግድኡ ወፋሮ ንዝዓመሞ ውፅኢታዊ ስራሕን ንዘርኣይዎ ዕቱብነትን ብምሙ

ዝነበርኦ ከምዝኽእላ ፕረዚደንት ቱርኪ ሓቢሩ። ፕረዚደንት ጣይብ ኤርዶጋን ብ15 ሓሰ ምስ ቴሌቭዥን ኣልጀዚራ ብዘካየዶ ቃል ምሕተት ዕላማቲ ስሉሳዊ ውዕል ፀጥታ ንምውሓስ ምዃኑ ብምንጻር ቅጥዕታት ዘማልኣን ድሌት ዘለወንን ሃገራት ክፅምበርኦ ክፉት ቦታ ከም ዘሎ ኣረድዩ። እዚ ከምዚ ኢሉ እንከሎ ግብፂ ናብቲ ሓብራዊ ወታደራዊ ስምምዕ መካ ዝተሰመየ ውዕል ክፅምበር ፍሉይ ዕድመ ቀሪቡላ ኣሎ። እቲ ብ7 ሓሰ ዝተፈረመ ስሉሳዊ ስምምዕ ሓንቲኤን ምስ እትጥቃዕ ኩለን ኣባላት መልሰ ግብሪ ክህባ ዘኽእል ኮይኑ ዘባዊ ፀጥታዊ ኣገዳስነቱ ብቐሊል ከም ዘይጥመት እውን ይእመት እዩ። ስዑድ ዓረብ፣ ፓኪስታንን ቱርክን ወታደራውን ፀጥታውን ዝብድናታት እኳ እንተፀንሐን ስሉሳዊ ወታደራዊ ስምምዕ ክፈራረማ ግን ንፈለማ እዋን እዮም። እስራኤል ቅድሚ 2 ኣዋርሒ ንዝተበፅሐ ስምምዕ ምቁራፅ ተኩሲ ትጥሕሶ ከም ዘላ መንግስቲ ሊባኖስ ደጊሙ ከሲሱ። እዚ ዝተገልፀ እስራኤል ብ15/16 ነሓሰ ኣብ ደቡባዊ ሊባኖስ ብዘካየዶ ተመጥቃዕቲ ኣየር ብውሕዱ 12 ሰባት ድሕሪ ምቕታሎም እዩ። እቲ መጥቃዕቲ እስራኤልን ሊባኖስን ኣብ ዝሓለፈ ወርሒ ሰነ ድሕሪ ዝኸተመኦ ስምምዕ ምቁራፅ ተኩሲ ካብ ዝተካየደ ተመሳሳሊ ተፃብኦታት ተዛዕበየ ሰብኣዊ ክሳራ ዘውረደ ምዃኑ ፀብጻባት የረዱ። በዚ ሓድሽ መጥቃዕቲ ዓሰርተታት ከም ዝቆሰሉን ከቢድ ንዋታዊ ዕንወት ከም ዝወረደን ዝጠቐሰ መንግስቲ ሊባኖስ ናይ መልሰ ግብሪ ስጉምቲ ከም ዝወስድ ኣፍሊጡሎም። በዚ ድማ ነቲ ወታደራዊ ወጥሪ ብዘተን ምዕራፍ ክካየድ ዝፀሐ ዲፕሎማሲያዊ ፃዕሪ ኣብ ሓደጋ ክኣቱ ከም ዝኽእል ብኣጉኡ የመት። እቲ ብመጎብኘት ኣሜሪካ ዝተበፅሐ ስምምዕ ምቁራፅ ተኩሲ እስራኤል መጥቃዕትታት ከተቋርፆን ሰራዊታ ካብ ደቡባዊ ሊባኖስ ክስሕብን ዝብል ነጥብታት ዝርከቦ እዩ ነይሩ። ይኹን እምበር እስራኤል ኣብ ልዕሊ ሰራዊት ሃገሩ ከይተረፈ ተደጋጋሚ መጥቃዕትታት ተካይደን ተቋፃፂራቶ ኣብ ዘላ ከባቢታት ንዘለዎ ዓድታትን ከተማታትን ትዕኑ ከም ዘላን መንግስቲ ሊባኖስ ክኸስስ ፀኒሐሎም። ናይ መወዳእታ ዜና፣ መንግስቲ ኢንዶኔዥያ ኣብቲ ብምንቅጥቃጥ ምድሪ ዝተጠቕዐ ክፋል ሃገሩ ን14 መዓልታት ዝፀንዕ ህፁፅ ናይ እዋን ሓደጋ ድንጋጌ ኣዊጁ። እዚ ካብ 15 ክሳብ 28 ነሓሰ ዝፀንሕ ድንጋጌ ድሃዮም ዝጠፍአ ግዳያት ንምድላይ ነበርቲ ነዊሕ ከባቢታት ንምግዓዝን ሰብኣዊ ረድኤት ንምብፃሕን ዝዓለመ ምዃኑ ተገሊጹ። ድሕርቲ ብ16 ነሓሰ ዘጋጠመ 7.7 ሬክተር ምንቅጥቃጥ ልዕሊ 340 ድሕረ ምንቅጥቃጣት ከም ሰዕበ ዝጠቐሱ ጸብጻባት ብሰንኩ ሰብኣውን ንዋታውን ክሳራታት ክብ ከም ዝበለ ኣረድዮም። በቲ ኣብ ደሴት ፍሮረንስ ከባቢያን ዝተኸስተ ተፈጥሮዊ ሓደጋ ብውሕዱ 53 ሰባት ከም ዝሞቱን ልዕሊ 110 ከም ዝቆሰሉን ተገሊጸሎም። ብዘይካዚ በቲ ምንቅጥቃጣት ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበር ኣባይቲ ድማ ብፍላይ ከቢድ ዕንወት ከም ዝወረደ ሰመዚ ኢንዶኔዥያ ሓቢሮም። ኢንዶኔዥያ ብሓደጋታት ምንቅጥቃጥ ብዝልፊ ተደጋጋሚ ካብ ዝጥቃዕ ሃገራት ኤስያ ምዃና ፀብጻባት ይጠቕሱም። ዜና ንምዝዛም ኣርስቲ ዜና ክንደግም፣ ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ኣካደሚያዊ ትምህርቶም ጀሚሮም። ኣብ ዞባ ጋሽባርካ ብክፍሊ ቱሪዝም ዝተወደበ ኣስተምህሮን ተምሃሮ ቤት ትምህርቲ ተሓጋጋዚ ሽነርስ ባሎቱ ተዋሂቡ። ኣብ ኣፍዓበት ብወፍሪ ተምሃሮ ንልምዓት ዕውስ ስራሕ ከም እትዓመ ተገሊጹ። ዝምድና ሩስያን ሃገራት ኤሮጳ ናብ ዝተሓተ ደረጃ ወሪዱ ከም ዘሎ ተገሊጹ። ሞዛምቢክ ትግባረ ምስ ኩባንያ ቶታል ኤነርጂ ዝኸተሞ ኣብ ምምዕባል ፀዓት ዘተኮረ ውዕል ኣበቂሱ። ቁጠባ ህንዲ ኣብ 2025 ብኣስታ 7.5 ሚታዊት ከም ዝዓበየ ተሓቢሩ። ክቡራት ተኸታተልቲ ሓፈሻዊ ዜና ተዛዚሙሎ ምስ ተርፊ መደባትና ንሓድገኩም ብወገነይ

0: عزبتي ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ኣለኹ። ንምክትታልኩም ብክብሪ ዝዕድም ኣሚር ዓሊ። ኤርትራዊ ተቃዳማይ ኣባል ቱርካዊት ክለብ ኢስታንቡል ቲም ዓወት ኣማን ትማሊ ሰንበት ኣብ ቱርኪ ካልኣይ ደረጃ ብምሓዝ ተሸላሚ ብሩር መዳልያ ኮይኑ
1: ሰንበት 16 ናሓሰ ኣብ ቱርኪ ኣብ ዝተኸየደ ናይ ሓደ መዓልቲ ውድድር ኦርዶ ብላክሲ ክላሲክ ኤርትራዊ ኣባል ኢስታንቡል ሻምፒዮን ኣፍሪካ ቲ 23 ዓመት ዓወት ኣማን ካልኣይ ተርታ ሒዙ። ኣብዛ ናይ ሓደ መዓልቲ ውድድር ተቃደምቲ 119 ነጥቢ 1 ኪሎ ሜትር ዝርሕቀታ ውድድር ኣካይዶም። ኣብዛ ኣብ ዓቐብ ዝተዛዘመት መድረኽ ኣባል ሶሉሽን ቴክ ኮሎምቢያዊ ሳንቲያጎ ኡምባ ንውድድሩ ብ3 ሰዓትን 17 ደቂቕን 6 ካልኢትን ብምዝዋም ቀዳማይ ኮይኑ ተዓዊቱ። ኣባል ኢስታንቡል ቲም ዓወት ኣማን ካብ ዕውት መድረኽ ብ7 ካልኢት ጥራይ ድሒሩ ካልኣይ ተርታ ብምሓዝ ሕንፃፅ ረጊጹ። ዝተረፉ ኤርትራውያን ተቃደምቲ ኣባል ኢስታንቡል ቲም ኣብዛ መድረኽ ዝሓዝዎ ደረጃ ምስ እንዕዘብ ናትናኤል ብርሃነ ብ10 ደቂቕን 26 ካልኢትን ድሒሩ መበል 43፣ መትከል እዮ ብ11 ደቂቕን 50 ካልኢትን ድሒሩ መበል 45፣ መዋእል ግርማይ ብ15 ደቂቕን 44 ካልኢትን ድሒሩ መበል 49 ተርታ ብምሓዝ ውድድሮም ፈጺሞም።
0: ኣጥቃዓይ ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ዓሊ ሱሌማን ካብ ካህረባ እስማዒልያ ናብ ኣልምስሪ ብኽብ ዝበለ መጠን ገንዘብ ተሰጋጊሩ።
1: ኣባል ሃገራዊት ጋንታ ኤርትራ ኣጥቃዓይ ዓሊ ሱሌማን ካብ ፀንሓ ግብፃዊት ክለብ ካህረባ እስማዒልያ ናብ ካልእ ግብፃዊት ክለብ ኣልምስሪ ምስግጋሩ ተገሊጹ። ዓሊ ምዛ ብ1998 ንፅዋ ኣውዲካ ምሕላፍ ግብፂ ኢጅፕሽያን ካብ ዝተዓወተት ክለብ ንዝመፅእ 3 ዓመታት ክፃወት እዩ ውዕል ኣሲሩ። ኣብ ፖርት ስዒድ ዝመደበራን 18,000 ተዓዘብቲ ዝሓቆፍ ስታድየም ትውንን ኣልምስሪ ነተን ዓበይት ክለባት ሃገራት ሰጊራ ሻምፒዮን ንምዃን ዘይበቕዐት ግን ከዓ ናይ 106 ዓመታት ታሪክ ዘለዋ ካብ ዝዓብያ ክለባት ግብፂ እያ። ነቲ ማልያ ካህረባ እስማዒልያ ለቢሱ ዝደመቐ ዓሊ ሱሌማን ብምፍራም ሻምፒዮን ንምዃን ክደፍእ ድማያ ካብ ዝኸበሩ ወፃኢታት ብዝሓተተ መልቅቕ ዋጋ ኣፈሪማቶም። ኣልምስሪ ኣብዚ ንመወዳእታ ግዜ ዝተካየደ ሻምፒዮን 2025-26 ሃገራ 5 ተርታ ሒዛ ዝወድአት ብቀጠልያ ንስሪ ዝብል ሳጓ እትልለን ካብ 5 ዓበይቲ ክለባት ግብፅን እያ። እዛ ክለብ መንገዲ 252,000 ሰዓብቲ ዘለዎ ናይ ኢንስታግራም ሕሳባ ንዓሊ ሱሌማን እንቋዕ ብድሓን መጻኻ ክትብል ናብ ሕቑፋ ከም ዘእተወቶ ወግዓዊ ጌራ። ዓሊ ሱሌማን እዚ መስርሕ ዕውት ክኸውን ነዚ ሓዳሽ ጋንቱ 300,000 ካብ ደመዙ ኣብ መሸጡ ክውዕል እዩ ኣፍቂዱላ። ኣልምስሪ ንዓሊ ሱሌማን ናብ ሕቑፋ ንምእታው ኣስታ 650,000 ዶላር ኣሜሪካ ወፃኢታት ጌራ።
0: ሻምፒዮን ኩዕሶ መርበብ ደቂ ተባዕትዮ ቀዳማይ ዲቪዥን ዞባ ደቡብ ኣብ ከተማ ድባርዋ ተኻይዱ።
1: ፌደሬሽን ኩዕሶ መርበብ ዞባ ደቡብ ናይ ቀዳማይ ዲቪዥን ሻምፒዮን ኩዕሶ መርበብ ደቂ ተባዕትዮ ኣብ ከተማ ድባርዋ ብ4 ነሓሰ ፈሊሙ። ኣብቲ ብክለባት ድባርዋ መንደፈራ ዓረዛ ሰግነይቲ ማይ ዓይኒ ዓዲ ኋላ ከሳትፍ ዝቐነየ ብዓወት ጋንታ መንደፈራ ብ8 ነሓሰ ድማ ተዛዚሙ። ኣብቲ ደበና ዝተንጠልጠሎ ምቹእ ክሊማ ዝቐነየ ውርድራት መንደፈራ ንዓረዛ 3 ባሮኽ ስዕራን ክላ ድባርዋ ድማ ንመይ ዓይነ 3 ብሓደ ዓዲ ኋላ ንሰገነይቲ 3 ባሮ ዓዲ ኋላ ንመይ ዓይነ 3 ባሮ ዓረዛ ንድባርዋ 3 ብባሮ መንደፈራ ድማ ንሰገነይቲ 3 ብሓደ ረቲዓታ። ማይ ዓይኒ ብዓረዛ 3 ብሓደ ክትሰዓርን ከላ መንደፈራ ንድባርዋ 3 ብሓደ ሰገነይቲ ንማይ ዓይኒ 3 ባሮ ዓዲ ኋላ ንዓረዛ 3 ብሓደ ረቲዓታ። መንደፈራ ኣብ ልዕሊ ማይ ዓይኒ 3 ብባሮ ዓዲ ኋላ ንድባርዋ 3 ብሓደ ሰገነይቲ ንዓረዛ 3 ባሮ ረቲዓተን። ናይ መዛዘሚ መደብ ቃል ዘስምዐ ፕሬዚደንት ኩዕሶ መርበብ ዞባ ደቡብ መምህር ዮሴፍ ዘርኣይ ን6 ንኡሳን ዞባታት ጠርኒፉ ክሰላሰል ዝቐነየ ውርድር ነፍሲ ወከፍ ዝረኸባሉ ባይታ ብምፍጣር ናይ ሓባር ዕቤት ኩዕሶ መርበብ ዘረጋግጻሉን ሓድነተን ዘደልላሉን ኣጋጣሚ ኮይኑ ከም ዝቐነየ ሓቢሩ። ነቲ መደብ ንምዕዋት መሻርክትን ትካላትን ኣፍቅርቲ ስፖርት ንዘርኣይዎ ኣበርክቶ ድማ ኣመስጊኑ። ኣብ መወዳእታ ንዋንጫ ዝተረኸባ መንደፈራን ዓዲ ኋላን ነይረን። ዓዲ ኋላ ኣም መንደፈራ 3 ብ1 ብምዕዋት ሻምፒዮን ቀዳማይ ዲቪዥን ኩዕሶ መርበብ ዞባ ደቡብ ኮይና መንደፈራ ዋንጫን ወርቂ መዳልያን 10,000 ናቕፋን ክትሽለምን ከላ ካልአይቲ ዓዲ ኋላ 8,000 ናቕፋን ንሓስ መዳልያን ሳልሰይት ሰገነይቲ 6,000 ናቕፋን ብሩር መዳልያን ተሸሊመን። ኣብ መወዳእታ ብሉፅ ተፃዋታይ ዳዊት መኮነን ካብ ጋንታ ዓዲ ኋላ ክሽለምን ከሎ ንድያኑን መሻርክቲ ትካላትን ናይ ምስጋና ወረቐት ካብ ኢድ ዝተፈላለዩ ሓለፍቲ ተዓዲሎም። ማይ ዓይንን ሻምፒዮን ዝሓለፈ ዓመት ዝኾነት የእንጋሪት ዞባ ድባርዋን ናብ ካልኣይ ዲቪዥን ተመሊሰን። ብ1 ሓምለ ዝተኸየደ ሻምፒዮን ካልኣይ ዲቪዥን ደቂ ተባዕትዮ ዝኾነት እምኒ ሓይለን ደቂ ኣምሓረን ናብ ቀዳማይ ዲቪዥን ከም ዝሓለፋ ፌደሬሽን ኩዕሶ መርበብ ዞባ ደቡብ ሓቢሩ።
0: ኣብ ካርዲፍ ዌልስ ነቲ ዓዋቲት ፕሪምየር ሊግ ኣርሰናልን ነቲ ዓዋቲት ኤፍኤ ካብ ማንቸስተር

0: ማንቸስተር ሲቲን ዝራኸበ ግጥም ኮሚኒቲ ሺልድ ብየማን ዓወት ኣርሰናል መፈጽምቱ ረኺቡ።
1: ንምጅማር ሓድሽ ዓመተ ስፖርት ግጥማት ፕሪምየር ሊግ ዝበስር ግጥም ኮሚኒቲ ሺልድ ንተዓዋቲት ፕሪምየር ሊግ ኣርሰናልን ንተዓዋቲት ኤፍኤ ካብ ማንቸስተር ሲቲን ትማል ሰንበት ኣብ ካርዲፍ ዌልስ ኣራኺቡ። ድሕሪ ንሓደ ዕቑድ ወንበረ ስልጣን ማንቸስተር ሲቲ ፔፕ ጓርዲዮላ ዝተረከበ ኢንዞ ማሬስካ ኣብ ተወዳዳሪ ግጥማት ንፈለማ ግዜ ንሲቲ መሪሑ ዘካየደ ፀወታ ብምንባራ እቲ ኢጣልያዊ ዓላሚ ከመይ ዓይነት ጋንታ ሰሪሑ ቀሪብሎ ንምዕዛብ ኣንፈት ዘብ ግጥም ክኸውን ትፅቢት ተገይሩሉ ኣብ ምሕዝነታዊ ግጥማት

0: እዚ ኣገልግሎት ቴሌቭዥን ኤርትራ መደብ ዕላል ጥበባት እዩ። ሰላም ከመይ ጥቕሚ ክቡራትን ክቡራንን። ንሎሚ ኣብ መፅሓፍ ስነ ግጥምን ፖለቲካዊ ታሪክን ዘተኮረ ዕላል ክህልወና እዩ። መሪፅናዮ ዘለና መፅሓፍ ድማ ሳሕል ሕሩይ ግጥምታት ቃልሲ ኣባ ትብል ነታ ሳልሳይ ሕተም ከዓ ክንዕልለላ ኢና። ደራሲ ሰሎሞን ፀሓይ እዩ። ስነ ጥበበኛ ሰሎሞን ፀሓይ ሓደ ካብቶም ኣብ ስነ ጥበብ ኤርትራን ባህልን ዓብዪ ኣስተዋፅኦ ዝገብሩ ዘለውን ሓያላት ገጠምቲ እዩ። ኣብ እዋን ብረታዊ ቃልሲ ካብ 1980ናት ሒዙ ሓያሎ ግጥምታት ንደርፊ፣ ንመድረኽ፣ ንመፅሄት ከምኡ ድማ ንድምፂ ሓፋሽ ዘበርከተ እዩ። ብዘይክኡ ድማ ኣዝዮም ሱሙያት ደረፍቲ ዘፍረየልና ዓበይቲ ታሪካውያን ግጥምታት ዘበርከተ እዩ። ብዘይካዚ ድማ እታ ብ 1986 ንፈለማ እዋን ዝተደርፈት ሃገራዊት መዝሙር ኤርትራ ግጥሚ ዘሰናደ እዩ። ደጊሙ እውን ኣብ 1993 ድሕሪ ወግዓዊ ናፅነት ምእዋጁ ነዛ ሎሚ መልክዕ ሒዛቶ ዘላ ዘሰናደአ ኣዝዩ ዓብዪ ገጠማ እዩ። ገጠማይ ጥራሕ እውን ኣይኮነን ናይ ታሪክ ተመራማራይ፣ ናይ ታሪክ ኣብ ባህሊ ኣብ ኩሉ ድማ ዓብዪ ኣስተዋፅኦ ዝገበረ እዩ። ዓበይቲ መፅሄታትን መፅሓፍትን ዘሰናደአልና እዩ። ኣብ 2013 እውን ማሰን መልቀስን ዘርእስቱ ዓብዪ መፅሓፍ ዘበርከተ እዩ። ሎሚ ትኩረትና ኣብ ዝርዝራት ክኸውን እዩ። ምክተልኩም ምዕድም ስለምንታይ ዝሳልሳይ ሕታም ምስ ምንታይ ለውጥታት
1: መጀመርታ መደብ ዕላል ጥበባት ናይ ኤሪቲቪ ብፍላይ ከዓ ንስኻ ተስፋ ኣለም ነዚ ዕድመ እዚ ዝገበርካለይ ኣዝየ ኣመስግን። ኣጋጣሚ እዚ ቃል መጠይቕ ትገብረለይ ዘለካ እዋን ምስቲ ኣብ መፅሓፍ ሳሕል ሕሩይ ግጥምታት ቃልሲ ዘሎ ትሕዝቶ ኣዝዩ ዝተዛመደ ወርሓት ወይ ወቅቲ እዩ። ስለምንታይ እንተልና እዚ ንውድኦ ዘለና ወርሒ እዚ ቃል መጠይቕ ንገብረሉ ዘለና መዓልቲ ሎሚ ብ1993 ሪፈረንደም ዝተዛዘመሉ እዩ። ሪፈረንደም ክዛዘም ከሎ ከዓ 99.8 ከምኢት ህዝቢ ኤርትራ እውን ናፅነት ኢሉ ዘድመፀሉ መድረኽ እዩ ነይሩ። ድሕሪኡ ከዓ እቲ ወግዓዊ ምእዋጅ ናፅነት ኤርትራ ዝተፈፀመሉ ግንቦት 93 ብዓብኡ ከዓ ግንቦት 1991 ኤርትራ ድሕሪ ናይ 30 ዓመታት ብረታዊ ቃልሲ ናይ 50 ዓመታት ናይ ፍርቂ ዘመን ቃልሲ ፖለቲካዊ ቃልሲ ከዓ ናፅነት ዝረከበትሉ ወርሒ እዩ። ስለዚ ኣብዚ ኣጋጣሚ እዚ ምኳኑ እቲ ንገብሮ ዘለና ዕላል ብቀረባ ምስ ዝትሕዝቶ ናይዛ መፅሓፍ ናይ ሳሕል ዝተዋሰበ እዩ። ትሕዝቶኣ እውን ነዚ ዝገልፅ ብዛዕባ እዚ ዘዘንቱ ዝትርኽ እዩ። ስለምንታይ ሳልሳይ ሕታ ነትብል ሕቶ ከ ናብኣ ሕጂ ብቐጥታ እቱ እምበኣር ከምቲ ዝበልካዮ እታ ቀዳመይቲ ሕታ 1994 እያ። ኣብኣ ብቐንዱ እዚ መፅሓፍ እዚ ሓደ መፅሓፍ እዩ። ሕታም ክንብል ከለና ብእንግሊዝኛ ኤዲሽን ንብሎ፣ ኣብ ትግርኛ ሕታም ክንብል ከለና ምስ ማሕተም ዝተኣሳሰረ እውን ይመስል እዩ። ግን እታ ሕታም ትብል ቃል ነታ ኤዲሽን ትብል እያ ትውክል። በዚ ኣጋጣሚ እዚ ሕጂ 94 ዝወፀት መፅሓፍ ንሳ እታ መሰረት ንሳ ኮይና እታ መሰረት 2006 ካልኣይ ሕታም ክገብር ከለኹ ኣብታ ቀዳመይቲ ሕታም ዘይእተኽዎ ዝነበርኩ ናይቲ መጀመርቲ ዓመታት ከም ዝበልካዮ ኣብ ክፍሊ ማሕበራዊ ጉዳይ ውጅለ ባህሊ ናይ ትክፍል ከለኹ ዝፀሓፍክዎ ናይ ደርፊ ግጥምታት ነይሩ ንሱ ኣይእተኽዎን ነይረ። ሕጂ ነቲ ስራሓተይ ዝርኢ ኣንባባይ ምእንቲ ብህየሳዊ ዓይኒ ክርዮ ከመይ ኢሉ ግጥምታተይ ከመይ ኢሉ ጀሚሩ ከመይ ኢሉ ክቐፂሉ እንታይ ምዕባል የምፅኡ ክመዝን ምእንቲ ክኽእል ኢለአ ብዙሓት ኣይነበራን። ሓደ ሓደ እውን ኣብ ማእከላይ ጨንፍር ባህሊ ከለኹ ዝፅሓፍክዎን ዘይእተኽዎን ኣብታ ቀዳመይቲ ዘእተኽዎን ነይረን። ነዚአን ስለ ዝወሰኽኩለን ኤሕታም ኢለያ ካልኣይ ሕታም ማለት ሲ ኣብቲ መሰረት ሲ ገለ ለውጥታት ኣብቲ መሰረታዊ ትሕዝቶ ዝነበረ ናይቲ መፅሓፍ ሓደ ሓደ ዝተወሰኮ ስለ ዝነበረ እዩ ካልኣይ ሕታም ኮይኑ ማለት እዩ 2006 እዛ ዳሕረወይቲ እዛ ሳልሰይቲ ሕታም ሕጂ ብቀረባ ንዛረበላ ዘለና ከዓ መሰረታት እታ ናይ 94 ከም ዝበልናዮ ግን ድሓር ዝፀሓፍክዎ ግጥምታት ድሕሪ ምሕታም ናይ ሳሕል ናይ 94 ፀሓፍክዎ ግጥምታት ገሊኡ ናይ ንባብ ገሊኡ ናይ ንደርፍታት ኢለ ዝፀሓፍክዎ እውን ወሲኸ እሱ እውን ብዝሓረኽዎ እዩ ካብቲ ልዕልሚ እቲ ዝኸውን ዝተፈላለየ ዝፀሓፍክዎ ግጥምታት ወካሊ ዝኾነ ኢለ ዝሓሰብክዎ ሓርየ ሓርየ ዘዳልኽዎ እዩ። ስለዚ ፍልይቲ ዝገበራ ማለት እዩ እዛ ሳልሰይቲ ሕታም ካብተን ቅድሚያ ዝነበራ እውን እንተኾነ ሓደ ዝበልክዎ ድሕሪኡ ዝፀሓፍክዎ ግጥምታት ዘእተኩላ ምኳና። ካልኣይ ከዓ ብርእቶ ናይ ብዙሓት ኣንበብቲ ኣብ ዝተፈላለየ ኣጋጣሚታት ብፍላይ ዞም ዳሕሮ ተወለዶ ምናእሽቱ ኣብ ግዜ ቃልሲ ዘይነበሩ ድሓር ዝተወልዱ ነቲ መፅሓፍ ከንብብዎ ከለዉ ንምርድኡ ይሽግረና። ምክንያቱ ድሕረ ባይታ ኣይነግርን ስለዝኾነ ከመይ ዝኣመሰለ ኩነታት ፅሒፉ እንታይ ነይሩ ተሃዋህቡ መንቀሊኻ መበገሲኻ ነፍሲ ወከፍ ግጥሚ ክፅሕፍ ከለካ ዝብል ሕቶታት የቕርቡለ ዩ ነይሮም። ገሊኦም ሞ ከዓ ከምቲ ኣማስን መልቀስን መእተዊ ተገይሩሉ ዘሎ ሞ ንምርድኡ ነቲ ግጥሚ ነተማሰ ይኹን ነቲ መልቀስ ኣዝዩ ሓጋዘ ዝኾነ ከምኡ ይኹን ከምኡ እንተዝግበሮስ ዝያዳም ተረዳእና ነቲ ግጥሚ ንምርዳእ ኣዝዮም ሓገዘና ዝብል ሓሳብ ስለ ዘቕረቡሎ ዩ ናይ ብሓቂ ሓቆም እዮም እየ። ብኡ ምክንያት ንዝበዝሕ እዚ ግጥምታት ንኩሉ ኣይኮነን ንዝበዝሕ እዚ ግጥምታት ድሕረ ባይታዊ ሓበሬታ ኣስፊረሉ ኣሎ ኣከመይ ዝኣመሰለ ኩነታት እዩ ተፃሒፉ ዝነበረ ሃዋሁ ግዜ ቦታ ኩሉ እቲ ሽዑ መንቀልየዩ ዝኾነ ነቲ ሓሳበይ ድፍኢት ዝፈጠረለይ ዝብሎ ዝፅሒፈ ኣለኹ ኣስፊረየ ኣለኹ መእተወታት ገይረሉ ኣለኹ። በዚ ኣምበኣር እታ ሳልሰይቲ ሕታም ካብታ ቀዳመይትን ካብታ ካልአይትን ሕታማት ትፍለ
0: እታ ናይ ግጥሚ ኢልካ ወይ ድማ ንሃገራዊ መዝሙር ኢልካ ዝሓሰብካላ ኩነት ከመያ ነራ?
1: እንታይ ያ ሃገራዊ መዝሙር ድሓር እንድያ ኮይና ሃገር ምስኮና ናፀ ሃገር ምስኮና 91 ካብኡ ንዳሓር እዩ ብዛዕባ ሃገራዊ ትእምርትታት ከዓ ክሕሰብ ዝከኣል። ቅድሚኡ ሃገር ኣይነበርና ንሃገር ንክንከውን ጥራይ ኢና ቃለስ ነርና። ብ 86 መዝሙር ኤርትራ ጥራያ ኣርእስታ ኤርትራ እዩ መዝሙር ኤርትራ ኮይና ጥራያ ወፅያ። ቅድሚኡ ካብ 84 ኣትሒዙ ሓሳብ ሕጂ እውን ከምዝኾነ ሓርበኛዊ መዝሙር ናይ ቃልሲ መዝሙር ናይ ምግባር ኤርትራ ብዝብል ኣርእስቲ ሲ መዝሙር ክነዳሉ ነቲ ኤርትራ ተሓልፎ ዘላ መከራ ስቃይ ዝገልፅ በቲ ርእስቲ እቲ ኣብ መወዳእታ ከዓ ናፅነት ተረኪቡ ክንሃንፃ ምኳና ዝሕብር ትሕዝቶ ዘለዋ መዝሙር ከነውፅእ ዜማ ሕሰብ ብሎ ኣነኒ ኣሮንተኬ ናይ ቀረባ መሳርሕቲ እዩ ብዙሕ ብፍላይ ኣብ መዛሙር ከዓ ርኡይ ክእለት ዘለዎ ብዙሕ ካብቲ መዛሙር ናይ ማእከላይ ጨንፈር ባህሊ ደረሰ ሰብ እዩ ዜማ ሕጂ ከምኡ ይብሎ ሞ ኣብ ልቡ ሒዝዋ ይፀንሕ ይኸይድ ይኸይድ ይኸይድ ግን ክሳብ 86 ዝኸውን ካብ 84 ክሳብ 86 ብኣካል እውን ኣብ ነዊሕ እዋን ናይዚ ግዜ እዚ ተፈላለዩና ነርና። ኣነ ኣብቲ ናይ ማእከላይ ቦታ ተሪፈ ስራሕ ንሱ ግን ንዑደት 85 ምስ ከዱ ብኡ ቢሎም ሱዳን ኣትዮም

0: ሽዑ ካብ ሱዳን ምስ መፀ ምስ መፁ በዓል ኣሮን ትክጅለ ኢና ንራኸብ ሕጂ ኣሮን ኣይረስዓን ነዛ ሓሳብ እዚኣ ሕጂ ሓንቲ ዜማ ይረክብ እታ ዝመፀት ዜማ ካብ ሱዳን መምህር ይስሓቅ ኣብርሃም ተጋዳላይ ይስሓቅ ኣብርሃም ቅድም ናይ ተጋድሎ ሓርነት ኤርትራ ተጋዳላይ ነይሩ ድሓር ምስቲ ዝነበረ ኩነታት ናይ ሰውራ ኤርትራ ሱዳን ኣትዩ ኣብ ሱዳን ሕጂ ፅቡቅ ምቅርራብ ምስ ተጋደልቲ ዝበሃቦ ግንባር ይገብር ቀያሕቲ ዕምባባ ሱዳን ምስኣተዉ ሓንቲ መዝሙር እዚኣ ገይረ ኣለኹ ሞ ጠቕመኩም ትኽእል እያ ተጠቐሙላ ኢሉ ይህቦ ሕጂ እቶም ኣባላት ሙዚቃ ሙዚቀኛታት ናይ ቀያሕቲ ዕምባባ በዓል ነፀራ ኣብ ግሬሱስ ወዲ ሻውል እዮም እየ በዓል ነፀራ ኣብ ግሬሱስ ዘለውዎም ብዙሓት እዮም ናብ ማእከላይ ጨንፈር ባህሊ ተቐይሮም መፁ ካብ ቀያሕቲ ዕምባባ ሕጂ ነዛ ዜማ እዚኣ ነዛ መዝሙር እዚኣ ሒዞም ኣይመፁ ብስራሕ ከዓ ሙዚቀኛታት ስለዝኾኑ ምስ ኣሮን ርክብ ኣለዎም ኣብ ሓደ ኣሃዱ እዮም ሕጂ ክሰርሑ ማእከላይ ጨንፈር ባህሊ ብኣራግ የስምዕዎ ንኣሮን ኣሮን ምስ ሰምዓ ሒዙለ ይመፅእ ኣነ ፅቡቕቲ ኮይና ረኪብ ያ ነታልካኒ ዝነበርካ ኤርትራ ብዝብላ ርእስቲ ክንፅሕፈላልካ ዝነበርካ መዝሙር ሲ እዛ ዜማ እዚኣ ፅቡቕቲ ኮይና ረኪብያ ሙስምዓ እያ ክትፅሕፈላ ይብለኒ እዚ ግዜ እዚ ድሮ ናይ ብሩራዊ እዮቤል እዩ ነሩ 1986 ማለት እዩ ሓደ መስከረም ብሩራዊ እዮቤል እዩ መበል 25 ዓመት ብረታዊ ቃልሲ ክበዓል ምሽብሻ ብግበር ኣሎ ከምኡ ይብለኒ ሰምዓ መፈቲኻያ እወ እምበኣር ክፅሕፈላ የለ ፅሕፈላ ጊታ ሸዓ ዝፀሓፍክዋ ኣብታ ውፅእቲ ዜማ ኣብታ ውፅእቲ ዜማ ዝፀሓፍክዋ ብምልእታ ካእታ ዜማ ናይ መምህር ይስሓቅ ኣብርሃም እያ ከም ዘላት ወ ኣብታ ዜማት ኣየ ፅሑፎ ዘለኹ ሕጂ ዝቓላት ስሪ ዝድልዝ ኣለዎ ብዙ ከምኡ ዘግብሮ ምክንያት እንታይ እዩ ኣብ ውፁእ ዜማ እንድሕር ከተእቱ ኮንካ ቃላት ወይ ነውሓካ ወይ ሓፅረካ ኣብቲ ዜማ ከተእትዎ ልክዕ ዝገጥመልካ ቃላት ክትረክብ ኣለካ ብኡ ምክንያት ገሊ እምፅኦም መሓስቦ ዝበለፀ ቀሊለ ግን ይነውሖ ገሊኡ ከዓ ሓፅሮ ብኡ ምክንያት ስሪ ዝድልዝ ኣለዎ ከም ዝረአ ዘሎ ዝኾነ ግን ዕለት 14 ወርሒ 8 1986 እ ኣበጊሳያ እታ መዝሙር ትቐርብ ኣብ ብሩራዊ ይብል እዩ ኣብቲ በዓል መኽፈቲት ናይ ትመልእ መደብ ትኸውን ብዝኾነ ግን ከምቲ ዝሓሰብናያ ኣይተቓልሐትን ሕቲ ኣሮን ድምፂ ሓፋሽ የዘምርዋ ዘለዉ ከመላ ኢሉ የስተብህለላ ሞ ኣይ ትንደልዮ መልእኽቲ ትንደልዮ ሓይሊ ኣይረኸብና ኣላ ምክንያቱ ሓያል ከተላዓዕል ትኽእል ስምዒት ትፈጥር ወኒ ትፈጥር ትሕንን ክትከውን ስለ ንደልያ ዝነበርና ከምኡ ከምዘይኮነት ኣስተማቂር ዋነውን ከምኡ ብፍላይ ከዓ ንሱ ሙዚቀኛ ስለዝኾነ ኣፀቢቑ ዝተብህሉላ ስማዕ ሰሎሙን እዛ መዝሙር ከምታ ዝደለናያ ኩ ይከደትን እንታይ ምዃኑቲ ምክንያት ከዓ ተረዲእኒ ኣሎ ፈሊጥ የ ኣለኹ እታ ካልኣይቲ ዜማ ንሳ ደኺማ ኣላ ከምታ ቀዳመይቲ ዜማ ኣይኮነትን ስለዚ እታ ካልኣይቲ ዜማ ክንልውጣ ኣለና ይብል ክልውጣ እየ ይብል ምስታ መምህር ይስሓቅ ኣብርሃም ዘዳለዋ ዜማ ኣዋሃሂዱ ኣዋሃሂዱ እታ ካልኣይቲ ዜማ ሰሪሕዋ ክልተ ሕጡበ ግጥሚ ትሕዝ እያ ተኸልኣይቲ ዜማ ቀሊል ኣይኮነንቲ ናታ መልእኽቲ ዓብ ክፋል ናይቲ መልእኽቲ ናይታ መዝሙር ሲ እታ ዜማት ኣያ ትሽከሞ ዓብ ክፋል ሕጂ ግን እንታይ ይገብር እታ ኤርትራ ብዓለም ክውሃባ ግቡእ ክብራ ትብል ከምኡ እንድያ ክውሃባ እንዲ 86 እኒና ንዛረብ ዘለና ኣብኣ ንሳ ከም ዘላታ ይገድፋ ሕጂ ረአ ምስኣ ከምትጠዓዓም ገይሩ እታ ደኺማ ዝበላ ዜማ ናይ መምህር ይስሓቅ ኣብርሃም ይትከኣ
1: ቲ መንፈስ ናይታ እዝኒ ዝበፅሐ ከይቀየረ
0: ከይቀየረ ኣዋሂዱ ኣጠዓዒሙ ይትከኣ ተኪእዋ ምስ ተከኣ ን87 መጀመርታ ወርሒ መጋቢት ካልኣይን ሓድነታውን ጉባኤ ክግበር ነይርዎ ሕጂ ኣብኡ ያ ተቐርብ ንመጀመርታ ግዜ መወዳእታ ናይ 86 ኣብ ተሓሳስ ኣቢላ ምቅያር ተገይሩ ኣነ ከዓ ዜማ ምስ ቀየረ ከዓ ግድን ግጥምታት ቃላት ከዓ ክቅየር ምስቲ ዝተቀየረ ዜማታት ጥቐና ንስ እዩ ትርእስቲ ንስ እዩ ቃላት ከዓ ክቅየር ነይሩኒ ኩሉ ምስ ወዳእና ንመጀመርታ ግዜ ከም ዝበልኩ ብቲ ካልኣይን ሓድነታን ጉባኤ ትቐርብ ብከምዚኣ ክሳብ 91 ትፀንሕ ማለት እዩ ሕጂ እንታይ ንምብ

0: ባሌ ሃገራዊ መዝሙር ክትከውን ኢልና ኣይኮንናን
1: ሓሲብኩም።
0: ኤርትራ ናፃ ክትከውን ምኳና እኳ ፍሉጥ እንተነበረ ክንደይ ዓመት ወስደልና ማዓሲና ናፅነት ንኾን ኣይንፈልጥን። ግን ከም ዝኾነት ሓርበኛ ወይት መዝሙር ኢና ኣውፅኢና እያ። በዚ ምክንያት እዚኦም ከዓ ክልቲኦም ናይ ዜማ ናይ ሃገራዊ መዝሙር ደረስቲ ዝበሃሉ መምህር ይስሓቅ ኣብርሃምን ኣሮን ትክየን። ስለዚ እቲ ታሪክ ክልቲኦም ብሓደ ኮይኖም ኮፍ ኢሎም ዝደረስዋ ወይ ዘውፅዋ ትመስል ክልቲኦም ኣውፃእቲ ዜማ ክበሃል ከሎ መምህር ይስሓቅ ኣብርሃም ሓንሳ ኣብ ሱዳን ምስተደዳ ድሓርኳ መፅኡ ንሜዳ ተሰሊፉ ኣትዩ ኣብዝባ ግንባር ኣብ መምህር ናይ ሙዚቃ ኣብ ቤት ትምህርቲ ሶራ ነይሩ። ብዝኾነ ግን ኣብቲ መስርሕ ናይ ተኸስታይ ሓንሳብ ምስሃበይ ኣይነበረን። ዳሓርዩ ተዋሂዱ ኩሉ ስራኣይ ተነጊርዎ ከምዚ ጌርናያ
1: ሙዚቀኛታት ናቶም እዳወሰኹ
0: መስርሕ ንሱ እዩ ታሪክ ክብል ኢለ እዩ። ድሓር ኤርትራ ናፃ ምስ ወፀት 91 ብፍላይ ከዓ ሬፈረንደም ተገይሩ ወግዓዊ ናፅነት ኤርትራ ምእዋጅ ክቀራረብ ከሎ ኣብ ወርሒ ግንቦት ሃገራዊ ትምህርትታት ክህልዋ ስለ ዘለዋ ናፃ ኤርትራ ባንዴራ፣ ኣርማ፣ ሃገራዊ መዝሙር ከምኡ ውን ካልእ ሃገራዊ ትምህርትታት ክህልዋ ስለ ዘለዎ ባንዴራ ኤርትራ እታ ባንዴራ ኤርትራ ከመይ ከም ዝወፀት ኩልና ንፈልጦ ንርድኦ እዩ። መዝሙር ኤርትራ ከዓ ሃገራዊ መዝሙር ትኹን ግን እቲ ንመፃኢ ዝብል ዝነበረ ቃላታ ሕጂ እቲ መፃኢ ዝበሃል ዝነበረ ህልው ኮይኑ ስለዝኾነ ሕሉፍን ህልውን ኮይኑ ስለዘሎ ብናይ ሕሉፍን ህልውን ቃላት ክቕየር ተባሂሉ ካብቲ መንፈስ ከይተወፀ ካብቲ ናይ ቅድም ዝነበራ መንፈስ ከይተወፀ እቲ ቃላታ ምልውዋጣት ተገይርሉ ሃገራዊ መዝሙር ኮይና ሃገራዊ መዝሙር ዝኾነት እምበኣር መዝሙር ኤርትራ 1993 ወርሒ ግንቦት
1: እያ
0: 33 ዓመት ኮይኑ በዚ ኣጋጣሚ እዚ ክብሎ ዝደሊ እንታይ ኣሎ ሃገራዊ መዝሙር ናይ ዝኾነ ህዝቢ ሃገር ንሓደ ክፋል ናይ ታሪኩ ነቲ ጉልሕ ክፋል ናይ ታሪኩ ዝገልፅ እዩ። ስለዝኾነ ከዓ ንታሪኩ ዝገልፅ ስለዝኾነ እቲ ህዝቢ እቲ ዜጋ ክፅንዖን ክፈልጦን ክዝምሮን ይግብኦ። 33 ዓመት ጌርና ኣለና ብካሴት እዩ ብዙሕ ግዜ ዝዝምር ትዝምር ዘላ ሃገራዊ መዝሙር ብካሴት ክኾን ይብሉ ናይሽቱ ህፃናት ካብ ቆልዑ ካብ መዋእለ ህፃናት ኣትሒዞም ይምሃርዎ ኣለዉ። ካብ መዋእለ ህፃናት ኣትሒዝካ ንድሕር ተማሂርካ ያ ከዓ ክትፈልጣን ክተፅንዓን እዩ ዘለካ። ስለዚ ካብ ሕጂ ኒኖ ደንጉና እኳ ብዘይ ካሴት ብዘይ ሙዚቃ ተሲእና ብሓባር ንሃገራዊ መዝሙር ተሲእና ንዘምር ተባሂልና ክንዝምረሉ ዝግበአና እዋን ክንድኡ ዝኣክል መዋእል እያ ጌራ ዘ እዛ መዝሙር ምስ ናፃ ኤርትራ። ስለዚ በዚ ኣጋጣሚ እዚአ ክብል ዝደሊ ኣብ ገለገሊኡ እሞ ከዓ እቲ መዝሙር ተቓላት እውን ዘይብሉ ዜማ ጥራይ ወሊዖም ስቕ ኢሎም ይሰምዑዋ ገሊኡ ኣብያተ ትምህርቲ ከምኡ ክኸውን የብሉ። እታ ባንዴራ ክትስቀል ከላ ወይ ኣብ ዝኾነ ተመዝሙር ትዝምረሉ ኣጋጣሚ ብዘይ ካሴት ንተምሃሮ እንተኮይኑ ኣብ ኣብያተ ትምህርቲ ፊስካ ግበር እታ ባንዴራ ክትስቀል ክትጅምር ከላ ምስኣ ከዓ ንሳቶም ክጅምሩ ኣለዎ። ስለዚ በዚ ኣጋጣሚ እዚ እዚአ ክብል ዝደሊ ተመዝሙር ክትፅናዕ መዝሙር ካ ብዘይ ካሴት ክትዝመር ይግባኣ። ምናልባት ኣብ ዓብዪ በዓላት ምውሃድ ዘድልዮ ሰብሲ ኣዝዩ ገፊሕ ከምዚ በዓል ናፅነት ኣብ ስቴድየም ክኾን ከሎ ካሴት ከድሊ ክእል ኸውን ዋላ እኳ ነብሲ ወከፍ ሰብ ክዝምራ ዝግባእ እንተኾነ እቲ ካሴት መዋሃዲ መድመቕ እውን ስለ ዝኸውን ኣብዚ ንእስ ንእስ ዝበለ ኣኼባታትን ርክባትን ኣብ ኣብያተ ትምህርቲ ግን ከምኡ ክኸውን የብሉን ካሴት ክተርፍ ኣለዎ ባህለ እዩ።
1: ካብተን ኣገደስቲ ድባሃላ ደርፍታትካ መዘሙራትካ ብዙሓት እዩ ንባዕላ ሕጂ እታ ስኒት ሲ ዳርጋ ሃገራዊ መዝሙር እዮ ክትብሎ ትኽእል ኢኻ ትቴምኡ ተሓሳቡ ግጥምታት ከተዝተማቕሮ ከለካ ዝያዳ ዓመቑ ኣብ ትሕቲ ከመይ ዝኣመሰለ ኩነታት እያ እዚኣ ከተደሪሳ
0: ዝያዳ ምዝዛም ሬፈረንደም እኳ ሬፈረንደም ዝተዛዘመ ከምቲ ዓንተ ወይ ዝጠቀሱ

0: 98.8 ህዝቢ ኤርትራ እወን ናፅነት ምስ ድመፀ ዋላ እቲ ዝተረፈ እውን ብጌጋ ይኮን ዝኽእል ምንድንጋር እምበር መን ሞ እዩ ኤርትራዊ ናፅነት ዘይደሊ ህዝቢ ኤርትራ ዝኩሉ ዋጋ ዝኸፈለሉ ናፅነት ኣይደልን እየ ክብል ኣይክእልን እዩ። ብዝኾነ ግን ብክንዱ ዝኣክል መጠን ምናልባት ናይ ሬፈረንደማት ከመይ እዩ ኣይፈለጥን እምበር ክንዲዚ ዝኣክል ነጥበ ብመምፃእ ንሓደ ነገር ዝመረፀ ሬፈረንደም ሲ ይህሉ ዶኮና ብዓለም እውን እየ ዝብል 99.8 ንሓደ ርእስቲ ብክንዲኡ ዝኣክል ቁፅሪ ሲ ዝመረፀ ወይ ዘድመፀ ሲህሉ ዶኸውን ኣብ ዝተፈላለዩ ጉዳያት ማለት እዩ ናይ ሃገራት እየ ዝብል ዝኾነ ኮይኑ ግን እዚ ምስ ኮነ ናይ ብሓቂ ናብ ወግዓዊ ምእዋጅ ናፅነት ኤርትራ ንሰግረሉ ንኣትወሉ መድረክ ተበፂሑ ግንቦት ከዓ ስለ ዝኾነ ኤርትራ ናፃ ዝወፀት ኣብ ግንቦት ክእወጅ ሕጂ እዚ ሃዋህው እዚ ኣነቲ ስምዒት ፈጢሩለየ ንዓይነ ዛ መዝሙር እዚኣ ክፅሕፍ ከለኹ ሰማእታት ሲ እዚ ኩሉ ሂወቶም ዝኸፈሉ እቲ ኩሉ ካብ ሰማእት ንላዕሊ መቸም ዋጋ ዝኸፈለ የለን ሂወት ይኸፊሉ። ስለዚ እቲ ኩሉ ሂወቶም ዝኸፈልሉ ዕላማ መፈፀምቲኡ በሪ ብደም ንፀላኢ ብምስዓር ብምድምሳስ ተረጋጊፁ ብድምፂ ከዓ 98.8 ብምድማፅ ኣብ ቅድሚ ዓለም ኩሉ ዓለም ዝሪኦ ከዓ እወን ናፅነት እዩ ዝብርና እጅ ነዚ ክገልፅ ፍት ዛ መዝሙር እዚኣ ቅሰኑ ሰማእታት ኢለ እወ ዝተረፈኩም የለን ሰማእታት ቅሰኑ ብኩሉ መንገዲ ዕላማኹም ኣብ መወዳእቱ በፅሒ ወቂዕ ባል ብደምና ብድምፅና ናፅነት ያው ኮይና ቅሰኑ ሰማእታትና እሰይሰይ ኤርትራ ብልቢልክ ባንዴራ ተሳዒሮ ደመኛና ዋናታትኪ ነጊስና ሰላም ተወሊዱ ፍትሒ ተፈሪዱ ቅሰኑ ሰማእታትና ፍትሒ ተፈሪዱ ክንብል ከለና ካልእ ዳኛ ኣይኮነን ፈሪድዎ ድምፂ ናይ እቲ ዋና ህዝቢ እቲ ዋና ኤርትራ ዝኾነ ህዝቢ ድምፂ እዩ ፈሪዱ ንሱ እዩ ዳኛ።
1: ስለዚ መን ዜማ ሰሪሕዋ
0: ዜማ ኣሮን ናይ ኣሮን እያ ፅቡቅ ከምዝበልክዎ ኣሮን ኣብ ብዙሕ መዛሙር
1: ፅቡቅ ንድሕሪት እስካ ክመልሰካ ፅርጊ ሓርነት ጎደና ሓርነት መገዲ ሓርነት ምዕራፍ ጉዕዞ ሓርነት ዝብል ነገራት ወካሊ ትእምርቲ እዩ መሰለት ወይ ድማ ቅጀለ ከዓ ትፈጥር እዩ ካብ ምንታይ እትብገስ ኣብቲ ማሕበራዊ ጉዳይ ክለካ ኢኻ ደሪስካ ኣብዛ መፅሓፍ ከዓ ፈላሚት ግጥሚ ከ ምኳነ ስፊርካ ኣለካ ካበይ እትብገስ እያ
0: እዚኣ እንታይ እዩ ፅርጊ ሓርነት መድሕን ናይቲ ሰውራይ ኩሉ ሰዓት ፀላኢ ኣብ ኩናት ሓደ ነቲ ካልእ ክስዕር ንሕር ኮይኑ መስመራት ሓደ ካብቲ ዝስራሓሉ መስመራት ናይ ርክብ ናይቲ ሓደ ወገን ሓደ ወገን ምዕፃዊ ንኢትዮጵያ መስመራት ርክብ ናይ ህዝባዊ ግንባር ስንቂ ዕጥቂ ውጉኣት ዝመላለሱሉ ኩሉ ዝመላለሰሉ ምዕፃዊ ነይሩ እቲ መደብ ናይ ኢትዮጵያ ኣብ ሰሜናዊ ምብራቅ ሳሕል ሕጂ ምስኡ ዝተኣሳሰረ እዩ ሰሜናዊ ምብራቅ ሳሕልቲ ናብ ሱዳን ዝቀረበ ግንባር ስለዝነበረ ብዕላ ፃዕዳ ዝመፅእ ዝነበረ መስመር ብቀሮራ ኣቢሉ ናይ ምዕፃው ብርቱዕ ፃዕሪ ብርቱዕ ኩናት ካየን እዮም ነዚ ግምት ምእታዊ ካ ህዝባዊ ግንባር ሓደ ማራፂ መንገዲ ዝረሓቐ ካብኡ ብኡ ክፅሉ ክትንከፍ ዘይክእል ኣመና ርሑቕ ኣይኮነን ግን ድሓን ውሑስ ዝኾነ መንገዲ ይፀርብ ነይሩ ብሓወላ ዓቢሉ ንኣራ ግዛኣቱ ማለት እዩ። ፅርጊ ሓርነት ብመሰረቱ ብቲሓራ ቦታ እቲ ነዊሕ ንሳሕል ዝኣቱ ፅርግያ እውን ፅርጊ ሓርነት ይበሃል ነይሩ እዚ ከዓ መቐፀልትኡ እዩ ብፍላይ እዚ ምስኡ ቀፂሉ ከዓ ናይ ብድሆ ፅርግያ ብድሆ ምስርሑ እዚ ዝፈጠረለይ ስምዒት ወይ ድርኺት የን ፅርጊ ሓርነት ፅሒፈያ ብንውሕ ዝበለ ግጥሚ ናብ ድምፂ ሓፋሽ ከይዳ ነይራ ንደርፊ ብዝኸውን መንገዲ ከዓ ኣብዚኣ ቀሪባ ነራ እዚኣታ ናይ ደርፊ እያ እዚኣታ ናይ ደርፊ እያ ሕጂ ነቲ ናይ ዕላማ ምኳኑ ውሕስነት ናይ ህላወየ ምኳኑ እንደገና ከዓ ኣብ ጎቦታት ኣብ ኣዝዩ ፀዳፊ ጎቦታት ዝስራሕ ብምኳኑ ዝኸደ እምበር ዝመፅእ ዘሎ እምበር ዝኸይድ ዘሎ ኣይመስለካ ወይ ከዓ በታ ኣንፃር ክትሪኦ ከለካ ኣዝዩ ከምዚ እናበለና ተጠዋወየ ዝኸይድ ኣብቲ እዋነቲ ምስቲ ብዙሕ መሳርሒ ዘይብልካ ምኳን ከዓ

0: ምስቲ ግዜ እውን ዕድል ዘሂብ ምኳን ዋላ ንኸተፅንዕ እውን ምክንያቱ ወራር ድሕር ወራር እዩ ዝመፅእ ዘሎ ኣበይ ናይ ወራር ታቐዳ ቀንዲ ናይ ርክብና መስመር ፀላእ ክሕዛ ክእል ወይ ክንገድፋ ንክእል እውን ክትፈልጥ ኣይትኽእልን ምክንያቱ ወታደራዊ ኩነታት ዕቢኢልካ ኣይኮነ ግን እሱ ከይመፅእ ከዓ ተቀዳዴምካ ክትሰርሐ ኣለካ ምዝ ኩሉ ምህዋኽ ምዝ ኩሉ ኩነታት ከምኡ ዝኣመሰለ ኣዝዩ ኣገራሚ ዝኾነ ፅርጋታት ክሰርሕ ክኢሉ እዩ ህዝባዊ ግንባር እሞ ነዚ ንምግላፅ እየ ካብ ዝደረፍ ዝተበጊሰ እየ ፅርጊያ ሓርነት ኢለ
1: ፅቡቅ ሓንቲ ካብተን ግጥምታትካ ምድርን ሰማይን እንተተላገበ ከም ዓይኒ መርፍእ እውን ተፀበበ ኣርሁ ተብሎ ንሓፁር ጥሒዝካ ናይ ኩሉ መፍትሓት ኢድካ ጨቢጥካ ተጋዳላይ ዝብሉኻስ እንታይ ፍጥረትካ ዝትብል ዚ ዳርጋ መፅሓፍ እያ እዚኣ ነቲ ኩነት ነቲ መድረክ ነቲ ሃዋው ምስ ኩሉ ነገራት እዩ ድሕርቲ ትገረመኒ ብዙ ሕጂ ምስ ገለፅካይ ከዓ ድሕሪ ሰላሕታ ውራድ ኣብቲ ግንባር ሓልሓል ኬድኩም ከተቐርቡን ገለን እዩ ነይሩ እሞ ኣብዛ ግጥሚ ዘለካ ተመስጦ እንታይ እዩ ክትሰምዓ ከለካ እንታይ ይፈጥረልካ
0: እንታይ እዩ ሓንቲ መዓልቲ ላ ረህባ ትኸፍተላ እንድያ ንሳ እያ ዓላማ እዚ ኩሉ መስዋእቲ ከፊልካ እዚ ኩሉ ካብ ሓደ ግንባር ናብ ካልእ ግንባር ብፍላይ ሰላሕታ ወራር ኣዝዩ ፅንኩር እዩ ነይሩ ሰላሕታ ከዓ ስለ ዝነበረ ማለት ብዙሕ ከይተፈልጠ ከይተኣወጀ እቲ ተኣዊጁ ዝተካየደ ወራራት ስለ ዘይነፍዖ ከይኣወጅና ዶኾነ ሓይሽ ብሰላሕታ ዝብል ሓሳብ ሒዙ ፀላእ ብወዩ ብሰላሕታ ኣካይድዎ ሕጂ ከምኡ ምኳኑ ብዙሕ ምግምጣል ናይ ሰራዊት ኣብ ሓደ ግንባር ናብቲ ካልእ ግንባር ግንባር ሓልሓል እዩ ትቐንዲ ሓይሉ ግንባር ሓልሓልን የማናይ ክንፊ ግንባር ናቕፋን እዩ ብኡ ይመፅ እዩ ዝኾነ ግን ንሓሰ ኣቢሉ እዩ ዘፍ ዝብል እቲ ወራር ነዋርሒ እዩ ፀኒዑ እጂ ንግንባር ሓልሓል ኢና ንኸይድ ነርና ንሕና ከነርኢ ምክንያቱ ሰራዊት እቲ ውግእ ዝሒሉስ ኣዝዩ ዝሒሉስ ጥርቆሽ ጥርቆሽ እኳ እንተዘይተሰኣነ እቲ ትሃን ናይቲ ናይ ፀላኢ ሓይሊ ወዲኡ እዩ ትሃኑ ደኺሙ እዩ ከምኡ ስለ ዝኾነ እቲ ሰራዊት ካብ ግንባር ወሪዱ ክዘናጋዕ መደባት ባህሊ ክርኢ ተዋስኦ ደርፊ ክሰምዕ ዝኽእለሉ ሃዋው ተፈጢሩ ማለት እዩ ብኡ ምክንያት ኢና ሕጂ ንግንባር ሓልሓል ንከይድ እናኸድና ከለና እያቲ ሓሳብ ትመፀኒ ለይቲ ኣብ ጉዕዞ እዚ ኩሉ ንኸዶ ዘለና ሓንቲ መዓልቲ እኮ ተናፅነት ክትመፅ እያ ተራህዋስ ክትመፅ እያ ነዚ ሓንቲ መዓልቲ ንመብፅሕ ዛ ጭሩኣ ዝረኣየና ባናኣ ዝረኣየና ዘሎ ግን በሪሃ ከም ፀሓይ ቀትሪ በሪሃ ናፅነት ንረክበላ ኣብ ናፅነት ንበፅሓላ መዓልቲ እ ሓንቲ መዓልቲ ስኮላ ናባይና ናብቲ ሓንቲ መዓልቲ ኢና ዝኩሉ ንኸዶ ዘለና ዝሉ ባርካ ትኸይድ ሰሜናዊ ምብራቅ ሳሕል ግንባር ናቕፋ መቼም ቲ ሰራዊት መዕረፊ ይብሉ ብከምኡ ከዓ ዘፍ ኣቢልዎ ከዓ ኣብኡ በፂሑ ሕጂ ተሓሳብ ትመፀኒ ገለ ሕጥበ ፅሑፋት ንዜማ ክኾን ዝኽእል ምፅሓፍኩ ንግሆ ማለት እዩ ተሓሲበ እየ ዝነበርኩ ሳዕ ተሓሳብ እንዲ ብርእስኻ ዘሎ እዩ ዝመፅእ እቲ መራኸቢ እዩ እቲ ፅሑፎ ወረቐሲ ምስቲ ምስ ሰብ መራኸቢ እዩ ብዝኾነ ገለ ዝተወሰነ ሕጥበ ፅሑፋት ፅሒፈ ካልእ ናይ ዜማ መሳርሕትና ከዓ ማለት እዩ ናይ ዜማ ክኢላ ምስወት ኩሉ ብዙሕ ስለ ንራኸብ ብዜማ ገለ ካብቲ ንሱ ዝደረፈ ደርፍታት ንሱ ዜማ ዘውፅኣሉ ኣነ እውን ዝገጥሞ ስለ ዝነበረ ወት ኩሉ ብቀረባ ቁልጡፍ ዜማ ናይ ምውፃእ ክእለት ከዓ ስለ ዘለዎ ደቂሲ ነይሩ ሃሩር እዩ ኣተሲአ ኣታ እዚኣ ፅሒፈ ኣለኹ ሞ እስኪ ዜማ ውፃእ ላ ክትሕግዘና ንፅባሕ ከነቕርባ ኣብቲ መደብ ይብሎ ክትኩል ከምዝበልክዎ ስሉጥ እዩ ጎረርኡ ስሑል እዩ ዝኾነ ዜማ ኣውፅኢ ላ ንኩላ ክኾን ዝኽእል ዜማ ኣውፅኢ ላ ሕጂ ኣነ ዝተረፋነ ነረን ዝሓስበን ክፃፈን ዝደሊ ንፅባሒቱ ከይድ ምስ ሓደርና ንሸጋለ ዝበሃል ቦታ ናብቲ ግንባር ሓልሓል ዝተፀግዐ እዩ ካብ ዛራ ኣብኡ ምስ ከድና ንግሆ እተን መዛዘም እውን ሓሳሲበ የን ፅኒሐ ፅሒፈ ሂበዮ ኣብ ክሉ ፅኒዕዋ ኣፅኒዕዋ ምናልባት ሻምብቆ ሰኒያቶ ትኾኑ እምበር ንሱን ክራሩን ማለት እዩ ንመሓለውታ ከዓ ወረቐት ሃበኒ ይብልኒ ሂበዮ ወረቐት ከተጠቕመ ይመስለኒ እውን ዝኾነ ብከምኡ ኣቕሪብናያ ሕጂ እቲ ሓንቲ መዓልቲ ላ ኩሉ ሰዓ ንብሎ ነገር እኮ እዩ

0: ደረፍቲ
1: ፍሉጣት
0: እዮም ቶም ደረፍቲ ከለ ዝደርፋ ዝበዝሕ ሰብ ካብኡ ዝንሎ ነተን ናይ ደርፍታት ማለት እየ እምበር ገሊአን ገሊኡ ክፋል ከዓ ናይ ክስታይ እንዩ ናይ ንባብ እንዩ ከም በዓል ዓዋተ ከም በዓል ሳሕል ንባዕላ ዕዳሎኒ ኣባፈጣር ምንባር እቲ ዝበዝሕ ዋላ ናይ ደርፊ እንተኾነስ ናይ ንባብ ካሎ ስጋ ቆንጥያ ከምዝበልካዮ ሕጂ እቲ ግብረ መልሲ ፅቡቕ እዩ ኣነ ብዓይኒ ክስታይ ብዓይኒ ህየሳ እውን ሪኦም ሰባት ክፅሕፍሉ
1: ንታ ሃይለቢዘን
0: ገበራውኣብታ መእተዊ ገይረያ ዘለኹ ሃይለቢዘን ህየሳ እያ ነራ እወ ግን ካብኡ ንላዕሊ ከዓ ክኸውን ኣብ ኩሉ ስራሓትና ማለት እዩ ኣብ ኩሉ እዚ ግጥምታትና ዝፅሓፍ ብህየሳዊ ዓይኒ ብነቐፌታዊ ዓይኒ ክረአ ንዕምቆት ሓጋዛ እዩ ንዕምቆት ናይ ምርዳእ ንምስትምቓር ኣዝዩ ሓጋዛ እዩ ስለ ዝኾነ ከምኡ ክግበር ትስፎ ብሓፈሻ ግን ፅቡቕ እዩ ትግብረ መልሲ ዋላ እኳ ብዙሕ ሰብ እውን ይፈልጣ እንተነበረ ዝያዳ ብሳልሳይ ሕታም መምረቕታ ውን ስለ ዝገበርና ኣላ ተቐደምቲ መምረቕታ ውን ኣይፈለጥን ነይሩ መምረቕታ ውን ስለዝተገበረታ ወርሓ 11 22 ምስኡ ዝተኣሳሰረ እውን ዝያዳ ዘይፈልጦ ዝነበረ ንክፈልጦ ተኻኢሉ ግን ትግብረ መልሲ ፅቡቕ እዩ ከምዝበልኮ ብህየሳዊ ዓይኒ ክረአ ግን ኣዝዩ ገዳሲ እዩ እየ ዝብል እዚ እዩ ምናልባት እንታይ እዩ ግጥሚ ክፅሕፍ ደሊ እየ ግን ዝሒዘዮ ዘለኹ ስራሕ ከዓ ብፍላይ ዚ መፅናዕቲ ናይ ማሰን መልቀስን መፅናዕቲ ናይ ኣፋዊ ስነ ፅሑፍ ብዙሕ ግዜ ዝህብ ኣይኮነን ንኸምኡ ግጥሚ ከዓ ግዜ ሓትት እዩ ርግኣት ካልእ ብካልእ ክትውጠጥ የብልካን ትሓስብ ግዜ የድልየ ካልእ ኢሉክሉ ሕጂ ብኡ ምክንያት ማለት ክፅሕፎ ዝሓስብ ህሉ ዕድመን ጥዕናን ይሃበና እምበር መዓልቲ ህሉ ንኸምኡ ሕጂ ግን ቀንዲ ተኩሮይ ኣብኡ እዚ ሒዘዮ ዘለኹ መፅናዕትን ንኡ ምፍፃም ናቲ ውፅኢት ኣብ ምብርካት ከምኡውን ካልእ ልቂ ፅሑፍ ፕሮዝ ዝኾነ ታሪካዊ ልብወለድ ስራሓት እውን ዝሓስክሎ ኣብኡ እየ ሕጂ ዝያዳ ሂበ ዘለኹ
1: ፅቡቕ ንሎሚ በዚ ክንዛዝም ካልእ ግዜ ግን ከም ኣርእስቲ ናይ ደርፊ ግጥምታት ከመይ ዝበሉ እዮም ካብቶም ኣፋውያን ስነ ፅሑፍ ንብሎም ማስ መልቀስ ጨፈራ ካልኦት ካብኦም እንታይ ክንምሃር ንኽእል ኣብ መምዕባል ቋንቋና እንታይ ግደ ክህልዎ ንኽእል ኣብ መዕቃብያታና ዘለዎም ኣስተዋፅኦ ምስ ተመክሮታትካ ዛሚድና ካልእ ግዜ ክንረኸብ ኢና ሎሚ ግን ስለተሰፊሕ ንምቁርን ዕላልካ ምስም ተኸታተልቲ የመስግነካ ይቕኒለ
0: ኣነ እውን ኣዝዩ የመስግን ይቐኒለ ይስባለ
1: ዝኸበርኩም ተኸታተልትና ንሎሚ ዘዳለናይ መደብ በዚ ንዛዘም ከም ሎሚ ካልኦት ትሕዝቶ ክንረኸብ ኢና ክሳብ ሽዑ ብርክቀ

0: ሕረ እምበር ዝሃበኩም ተዓዘብትና ናብ ቴሌፎናትኩም ክንምለስ ቴሌፎን መፅአትና ኣላ። ሄሎ
1: ሄሎ
0: ሄሎ ደባይዋ መርሓባ።
1: ወዲ ፈረጅ ይበሃል ካብ ባራንቱ።
0: ሕራይ ከመይ ውዒልካ ወዲ ፈረጅ?
1: ላሓንና መስገን
0: ክትፈደል ቅፅል
1: መጀመርታ ንምሉ ስድራቤተይ
0: ሕራይ
1: ንሓፍተይ ምግሎ ትርከብ ዝሃረብ ኣብግር
0: ተማም
1: ንሓፍተይ ከጂጃ ፈረጅ
0: ሕራይ
1: ንሓፍተይ ሳዕድያ ፈረጅ
0: ተማም
1: ንሓወይ መሓመድ ፈረጅ
0: ሕራይ
1: ኣብ ግፅር ዝርከብ ሓወይ ኣሳዲ ፈረጅ
0: ተማም
1: ንእሳብ ፈረጅ
0: ሕራይ
1: ኣብ ሱዳን ዝርከብ ዑመር ባብክር ሓወይ
0: ተማም
1: ንብሉ ስራሕተኛታት ቤት ምግቢ ኮተላ
0: ሕራይ
1: ንና ቤት ምግቢ ኮተላ ኣጠው ዓጨበና
0: ተማም ሕራይ
1: ንኣኩም ከዓ
0: ሽኩረን ወድ ፈረጅ ሽኩረን ለክ ይቀኒልና ከማን ቴሌፎን ኣለትና። ሃሎ
2: ሃሎ ሃሎ ሰዓት ሰላሙ ዓለይኩም።
0: መርሓባ ዓለይኩም ሰላም ወረሕመትላ ወበረካቱ።
2: ጅምዓ ሙባረካ።
0: ኣላ ይባርክ ፊክ ያ ረብ። ቢን መዓያ
2: ማዓክ ሰዒድ ዓብዱልዓሊም።
0: ኣህለ ቢክ ያ ሰዒድ ትፈضል።
2: መርሓባ ዓይዘ ሃኒ ግዛ ንክብርቲ ወላዲተይ ካብ ጎለጭ ርከብ
0: ተማም ሕራይ
2: ስዕብ ስራ ጅበያን
0: ተማም
2: ከምኡውን ነቦይ ዓብዱልዓሊም ዓብዱልቃድር ኣሕመድ ዜን
0: ጠይብ
2: ከምኡ ከዓ ኣብ ሱዳን ነትርከብ ሓፍተይ ሓያት ዓብዱልዓሊም ዓብዱልቃድር
0: ተማም
2: ምስ በዓል ቤታ ኣወልኸይር ዑስማን እድሪስ
0: ተማም
2: ምስ ኩሎም ደቃ
0: ተማም
2: ከምኡውን ንደቀይ ሙባረክ
0: ተማያን
2: ኣሕመድ ነጃሕ ረያን
0: ጠይብ
2: ነፍሪ
0: ተማም
2: ወዓብዱልቃድር
0: ተማም ጠይብ
2: ከምኡውን ንክብርቲ በዓልቲ ቤተይ ኣማል ክያር
0: ተማም
2: ከምኡ ከዓ ንኩሎም ህዝቢ ኤረትራ ማለት ኩሎም ኣብ ውሽጢ ናብ ደገ
0: ሕራይ ሽኩረን ሰዒድ ኣላ ይኸሊክ
2: ሓይታት ምክልኻል
0: ተማም ሽኩረን ሰዒድ ኣላ ይኸሊክ ከማን ቴሌፎን ኣላትና። ሃሎ ሃሎ ሃሎ
3: ሄሎ
0: ሄሎ ደባይዋ መርሓባ።
3: ሄሎ
0: መርሓባ መርሓባ መን ክብል
3: ናሄር ካብ ኣስመራየ
0: ከመይ ውዒልክና ሄር
3: ከመይ ውዒልኩም
0: ፅቡቅ ሓቢብታና ቀፅሊ
3: ንሓወይ ኣሚናዳብ
0: ሕራይ
3: ንኣደይ ሙዚት
0: ተማም
3: ንኣኮይ ሸሌ ንሓስነይ ዘውዲ
0: ሕራይ
3: ንሓስነይ ቆንጅት
0: ተማም
3: ንሓፍተይ ምርያም
0: ሕራይ
3: ንሓፍተይ ህያብ
0: ሕራይ
3: ንጎረባብትና ኩላቶም
0: ሕራይ
3: ኩሎም ህዝቢ ኤርትራ
0: ተማም
3: ንዓኹም ከዓ
0: ሕራይ ይቀኒየልና ሄረይ ሽኩረን ሓቢብታና
3: ንፕረዚደንት
0: ሕራይ ይቀኒየልና ቻው ሓቢብታና ይቀኒየልና ሄረይ ሽኩረን ሓቢብታና መርሓባ ብኪ። ሕራይ እምበኣር ዝኸብርኩም ተዓዘብትና ሕጂውን ናብዚ ቀፂላ ትስዕብ ዘላ ደርፊ ኣሃብለኩም። ደርፊ ብቋንቋ ቢዳወየት ናይ ድምፃዊ ማሕሙድ ዓብደላ ሓዋር ሸክ ኢና ክንከታተል ማለት እዩ። ንዓ ተኸታቲልና ሕጂውን ክንምለስ ኢና። ምሳና ፅንሑ።

መዓዛ ጸጋው ኢሉ እዛ ምድር ማዕር እዛ ምድር ሰዊ እዛ ምድር ላሚ እዛ ምድር ጥሪት እዛ ምድር ፍረ እዛ ምድር ዋይስ ዛድና ወዛ ዛራማራ ተዛረት ሚላ ዘይት ነጽፍሩባ እዛ ምድር አርኮርኩባ እዛ ምድር ገባ ወይንን ካቢላ ትደክ መካጸባ ራህዋና ያንተቦ ዘይብላ ኸርከባ እንታ ዛድና ኸደመቅተ ለይታ ምስቶም ኮዋኽብቲ ወርህብ ጎጎባ እንታ ዛድና ኸውቅብቲ ቐትራ መሰስ ትብልግሆ ፀሐይ ብዝኸባባ እንታ ዘጸጋብ በልበል ይብለንሎ ድምፀይ ህሚመ ክብል ዶላሎላሎ ጽቡቓ ነዝዓደ ሄጅ ኽላዕሎ ኣታት ጥዑማ ቐተኛ ምስተሕሎ እቲ ዝግርም ግና እቲ ሕሳይ ቆሎ እቲ ጻልታ ጸባ መቓሰይቲ ጎጎ ኣፍካማይ ዘምልእ መንከኒ ዘይበጎ ኣታት ህንኩታ እቲ ሕሳይ ጫሊዑ ማዳእም ንኸታ ንኣፍማይ ዘምልኦ ናይ ከበሳ ሃንዛ ናይ መታሕት ርግኦ እዚ ዓድና እንታ ዝህድኣታ እንታ ዝፍቕራ እንታ ዝስኒታ ፈሽ ፊው ፊው ዝብል ዘይህወኽ ንፋሳ ሃወይ ሃወይ ዘብል ተዛራይ ማያ ሃዋዚ ንእዝኒ ኩሉ ተዳሃያ ድሕሪ ጽጋብ ዘሎ ጥምጥም ኣባጽሕ ድሕሪ ምልእ ኸብዲ ድሕሪ ጭድድ ፍንጭሕ ኣጓቡዝ ክኳደሩ ዘዘሊሎም ብርግሕ ዝወደቐ ኽትስእ ኣቤት ዘሎ ህልኽ ዘውደቐ ኽዕሎ ዝወደቐ ኽድኽ ኣቤት

ድራም ትርኢት ክትሪኦ ዘቕንእ እንታ ዝዓድና እንታ ዝኣባይታ እዛ ሃዳ ድማ ወ ዝኣግነታ እቲ በዓታ ኸእረታ ኣግነታ ዓይኒ መሕለውለዊ ከም መስትያት ናይ ባሕራ ባሕርን ተበልክኹም ዙርያ ዝቕናታ እንታ ዝዓድና ቤት ሽሻይ እንዳኣላ ቤት ስጋ ቤት ዓሳ ቤት ሽሻይ እንዳኣላ ቤት ስጋ ቤት ዓሳ።

ነዛ ዝመገበት ሕርጓቶን ኣልዒላ ነዛ ስተዝበለት ብጓጉዳ ጽባ ነዛ ዝመጨነት ወይን ወህ ሂባ ገለንተ ወደቓ ጽርድየ ባህሊ ክጉዕፅ ዝበለ ተጠቂማ ሓይሊ ኣነ እንከለኹ ኣነ ወዳኣይቲ ንሕና ንከለና ብሴፍ ንሰለቲ ክገጥም ዝበለ ክነብሎ ህንኪ ቅርቅርቲ ወቕዒና ንኽርትም ንብርቂ ብመራን ቀፊድና ክሳዱ ንሕንቂ ምድርና ዝደፈረ ተደቢሩ በኪ ቁልቁል ኣፉ ይድፋዕ ብሞት ተፈራዲ ዝዓዲናወ ዛፈራይ ተብርም እምኒ ዝበለ ሰሪዓ ትርርም ከም ቀራሚት ቀውዒ ጸላእታ ትቕርም ዓይነ ኸተንጽር ጽፍዐት ተላህም ዘመራና ሓደ ንላዕሊ ዝሃምም ወዳኣይቲ ንብል ንሕንቆ ጥምጥም ኣንተ ሓላል ዓደይ በገናኽን ኣላ ኣውታራ ወጢራ እወት ቐኒታ ናይ ተላ ናይ ዘላ ቅለስ እንተኾነ ናይ ነድሪ ናይ ተላ ክራርክውን ኣላ ጅማታ ወጢራ ገርገራ ተንክእ ብዝላ ናጓይላ እንዳናብስ ትብል ተስምዕ ዘመራ ረበባኽን ኣላ ምስ ኣግነት ተሳንያ እቲ ግርማ ሞጎስኪ እናውሓዘት ናእዳ እንዳ ሕፁም ማዓንጣ እዩ ትብል ታሪኽ ነነጊራ ወጣኸውን ኣላ ኩርኩማ ወጢራ እቲ ዳህያ ኣሕዋዝ ዕጣን ትደሪዛ ለይተ ህኒን ትብል ዘይጐደለ ዳህራ እናበለትዎ ንሕና ሓንቲ ስድራ ንሕና ሓንቲ ጓጉድ መታሕዝ ክበሳ ከበሮና ሓደ ትእምርተን ኣይደስታ ዓደይ ዓዲ ጽጋብ ቤት ሽሻይ ዝስንኪ ንስኽና ምዕሪ ንሕና ናናህብኪ ኣብ ቆፎ ንገዚ ንግሥትን እንዲኺ ካብቲ ሽትምቱ ጽገታት ንበኪ እንዝራ ንኸውን ማይ ተደሊኺ ኣንተ ህድኣት ዓደይ ክጥዕም ቀናኺ ኣንተ ህድኣት ዓደይ ክጥዕም ቀናኺ

ኣነዶ ከይምርከኽ ኣብራኸይ ዓፂፈ ወዲ መሬት እንደየ ዝበላዕ ሓሪሰ ኣብ ገዛዕ መሬተይ ዝነብር ሂፀ ኣንታ በዚ ጣልያን ልበይ ተበቆፀ ባሕሪ ሰገረ ምሕር ዝሃፀፀ ኣይነብርን ኣነ ዝተረጊፀ ካብ ደኒንካ ምንባር ሞት እንዳኣለይ መሪፀ ኣነዶ ኣነ ወዳ ኣይተ ንፋተን ዝበልክዎም ዝሞተ እንተሞተ ወላ ህልም ይበል ድረይ እንተፀነተ መሬተይ ተዘሚቱስ ምዚኦም ክዛተ ጥራይ ኢደይ ክነብር ዝመት ምስ ተዘምተ ሽዑን ጣልያን ስዕበየ ብክሳዱ ጎቲተ ላንጋ ላንጋ መዓስ ኮይነ ከም ሰብኣይ ክልተ ሰፈይ መዚዘ ክሳስ ሰብ ሰሊተ ኣይከይድን ኣነስ ዓይነይ ተዓመይተ ኣነ ወዳ ኣይተ ኣነ ኣባ መርዚ ጎጆይ ዝተመነየ ዝርፍቑ ሕንዚ ብሸት ዝኣተዎ ብሕቆ ጎዛዚ መንገፍ ከይነግቦ ነትናት ዕዚ ኣነ በዓል ወርቂ ኣነ መቕበዝበዚ ኣነ በዓል እኽሊ ኣነ ተፈርዛዚ ውንድ ዝንጨልጊመ ኣባይ መናዘዚ ንፈታውየ ዝጋውዞ ብርዚ ንጸላዐየ ዘመንጎ ስሚ ናይ ሕጂ ኸይመስል እወታና ኢሎሚ ኣነ ወዳኣይተ ኣነ ወዳኣይቲ ብስልዐ ገይረ ዝባን ሰብኣይ ኣያሚ ይዒንቱን ቂረ ንልቢ ዘድሚ ኣብራኾም ሰቢረ ክሳዶም ደጋሚ ኣነ ሽም ድልድል ኣድግን ዝብእን ብሓንሳብ ዝሕድር እሞ ቤተይ መጺኦም ዋላኻይ ክወስዱ እሞ ኣመረበተይ ኣብ ገበላይ ክስውዱ እንተላም ዝብሉ ንቆፈይ ከባድሙ መዓርካ ዝብሉ ንህበይ ከባሩሩ ኣንቱም ናይ ዝጣልያን ነዊሕ ስሩ እምብለይ በርክዎ ኣይፋል ብኽተቱ ጣይታይዱ ኸዓፅፍ ንሱ ብድቅሱ እዛዛ ዘብዛሕ ኣንታ መመሊሱ ኣንታ መንህበለይ ነዝንዝብ ጐሲሱ ኣሽዑቕ ሓሪቐ እህ ዝበርክዎ ርእሱ ክምብል ዝበለ ባይታ ተንካሲሱ ፍግም ዝበለ ነ

ደንደም ኣንቢሱ ኣሽዑ ኣሽዑ ዘመራይ ዘስማዕኹ እናበልኩ ኣነ ኣባበትን ብሓንቲ ጉራዲ ኣሻሕ ዝበታትን ኣነ ኣርሓ ሕዙ ኣነ ኣርሓ ተፊን ንጽጋብ ኣባይ ወቕዐ ዘድንን ዓዱን ከለኹ በረኻ ዝሕሉ ብሞስኮት ሃራድሞይን ጫካ ዘማዕዱ ምድረይኒ ዝወርር ዘብለውዕሉ ከም ሕጻብ ጻሕልን ደሙ ዝኽዑ ንዘይፈልጠኒ ባርዶይ ዘጫኑ ብኽሳዱ ሒዘን ቕቁል ዝንውኑ እንተኣሰሩኒ ኣቢለይ ጀምዕሉ ሞት ከም ኣዳም እንቋዕ ዝገብሩ ኣሰረይ ዝለ ብደም ህቦ መዓንጣይቲ ኢ ዝኸበቦ መዓልተ ሂቡን ንረኺበ ኣራኽቦ ክመፁ ርአዮም ኣዝጊበበት ጎቦ ህንኪ ዝበልክዎም ኣብ ጎጉን ድእዝኖም ክወስድን እንተበሉ ናኹራ ኣሲሮ ይውሰዱ ንመን ከይደኖኣሎ ተመሊሰ ግዳ ምራቐ ይተፍኣሎ ግስም ተበሉን ብጥይቶም ገይሮም ሞት እንዲመትከለይ ብሪመይ ዝመጻኒ ኣነ ወዳእይተይ ኣነ ብተይ ግኒ ደምዒ ገዝሕዞ ኣልቢኒ ኣነ እንክትኩስ እነይ ቅበፅኒ ኣእዛኖም ዝነግፎም ብጥይት ኣልቢኒ ናኹራ እንተበሉ ናኹራ ወኸይ ብሞት ኮሳ ገይረ ገጽ ሰብኣይ ዝብዪ ሎሚ ደሞ ኣነ ሎሚ ኸይብድብእ ኣብ ቅድሚ ዝጣድያን ጓሕ እንተበለ ስምብፅ ዋላ ናኹራ ወሲዶም ይሕረዱን መሪር እንዴ ሸርባ በርበሬ እዛ ኸብደይ ሕጽብቲ ሞት እንተበሉኒ ኣይሶሙን ሳልስቲ ሕጉስ እንዴ ኣነ እንታይ ኣለኒ ናይ ልበይ ዝጐበልኩ ስሒበ ኣለ።

ሰብኣይ ዝቖትሮ ዝውያ ታላምካ እታይ ሰማ ደርዓሚት ተኾይናትካ እታይ ሰማ ደርዓሚት ካዓሎም ምንዶ ጉልበተ ኣብ ዓይኒ ዘሎ ድርከተ ኣብይ ዘሎ ስሕነተ ፅባሕ መውሩ ዘይመተ ፅባሕ መውሩ ዘ

0: ጣልያን ከይዱ እንግሊዝ ተመፀ ማዓስም ወፂዕሙ መሊሱ መፀፀ ፀገማት ቢእሱ መሊሱ ሃፀፀ ሎምስ ፈርሃና እኳ ሕልምና ኸይቁፀ እንግሊዝ ሕሱም እዩ ኣዝዩ ዝገደደ ኣብ ጉድጓድ ዝጋባ ከምቲ ወዲ ፃፀ ዓንቅር ሰብ ዝበትኽ ብመላፀ
1: ንቕሕ ንቕሕ ዝበል ሕጂ ኸይንፅፀ ኣብ ደበንገረ ኔርና እንተበልናስ ናብ ድቕድቕ ጠልማት ሰጉቡ ዝብለልና ዓይኒ ብምሕማት ንጎ ተፃወቱ ምሸታማዋት ኣበረኛ እንግሊዝ ካብ ቡቤሓት
0: ክቕፍለና ሎምስ ብምራን ቁራብዓት ካብ ርሑቕ መፂሲ ከውርደልና መዓት ኣብ ሕቖና ክሰፍር ከም መንዳዓት
1: በልስከ እንግሊዝ ከይሰንፍ ዶ ኻባኻ ግናይ እንተገበርካ ኣለኹ ብርእስኻ
0: እዛ መሬት ኣቦታተይ ገለ እንተ ጌርካያ ወይ ንኻ
1: ጕንዲእ ዝነኻ ብለካ በታ ጠበኛኻ
0: ብዛቢያ ዘቢጠ ብሴፍ ዘደግመካ
1: ኣቦታትና ወዲኻዮም ሸፋቱ እንዳበልካ ርስትናይ ልቐቕ እንተበሉኻ ግዲ መሪርካ ዕረጥዒምካ
0: ድሃያት ኻዮም ከታሮ እንዳበልካ
1: ንስኻ ኻ ሽፍታ ንስኻ ኸታሪ
0: ኣንታ ኣኻ ኺባ ዜናትካ ትራሲ ዘይጥሪትካ ኸብኪብካ ትጓሲ ኣንታ ተካል ተመን ብሕቦ ንኻሲ
1: ሸዓይኑ ዝቕትል እትናትካ መርዚ ደላሊኻ ኮ ዘይርከቦፎሲ መንደቕ ዘይትፈልጣታ ተኻልቴንዳ ከም በጋሚኖ ምሕዳርካን በራንዳ ዘይትፍትን ግዳ ዘይትወርድ ሜዳ እንተ ቐተልካኒ ዘይብልካ ኳዕዳ
0: ክምብል ተበልኩኻ ከይትብለኒ ዕዳ
1: መሬተይ ከይትብሎ ንዋሬዳ የሕሊፍካ ከይትበልኒ ንጎመዳ ሞኻንሲ ስርዓት ኣይኮንካን ኣንታ ኣጉሎመዳ
0: ድፍን በሉ ትብል ብመደዳ
1: ከይድቅስዶ ንዓኻ ኣሚነ
0: ኣይርገጽን ክሳደያ ኣዲነ ኣቦይ ኣኻኺበ ዋልታ ኾይነ ክግተር የብጥሜኻ እምባ ተመሲለ ሽፍታይ እንዳበልካ ምቕታል ሕደግ ዘት ዝበለ
1: ሽፍታን ከለኻ ባዕልኻ ናይ እምበጣ ዓስለ ናትካ ነገር ስንበይኒ ዋንታ ጉረማ ኢለ
0: ኣብ ቤት እናማትካ ትብል ተዓንበለ ዘይወዲ መሬት ምዃንካሲ ብማዕዶ ትልለ
1: እንታይ ተዋፅብ እዙ ሂድ እምበር ተኣለ ኣለኹ እንዶ ኣነ ኣያይ እንተኸደ ንሱ ደመኛኻ ናተይ ዝገደደ
0: ሴፈይ ብዕትሩ ኣሎ ልተሳዕለ
1: ንምእቲ ዝቖርፅ ምእቲ ምስ ጐመደ
0: ድንድድ እንተበልኩ ከይመስለካ ዳንደ ሓዊ ኽርኩ ዓልካየ ብንጉሆ ነቒለ
1: ሓጊ ሕገ ኽድርብየካ ይት ናተይ ግደ ከይመስለካ ኣነ ኮቁ ዓዳ ሒዘ እጽበየካ ኣለኹን ሴፈይ መዚዘ
0: ጕንዴ ዝነኻብለካ ኣልቢነ ኣጻውደ
1: ኣያይ ካብ ተቐትለ ሽፍታ ተባሂሉ ኣለኹ ኣነ ኣነ ኣብ ክንድኡ
0: ግንባሩ ንዓረር ዝህብ ክንዳ ኣደብኡ
1: ኣለኹ ኣነ ኣነ ወደብኡ ንተብዓታይ ነብሪ ብጭራ ዘስንው ንጸጋባ ስርዓት ብድሎ ዝዓልው ንግጠም እንተበልካ ንግጠም ሃየ ዘይምግጣም እሞ ኣነ እንታይ ደልየ
0: ኣብ ዝማንካ ኽነጥር እየ ከም ወግዕና ይኾየ
1: ኣነ መሪር ሓሞት ኣነ ሽርባ በርበረ
0: መን እሞኣሎ ካባይ ዝመረረ ዘይናሃል ትባዓተይ እምናዓረ
1: ናይ እማን ዝበካ ዘለኹ ከይመስለካ ወረ እንግሊዝ ምሳኻ ስዋላሳ ይቀነ
0: ኣንተ ሓሰኻ ደንበ ባህረትካ ቕንቁነ
1: ምሳኻስ ሕንቆ እንደይ ኣዲነ ድማ ምሳኻ ክሓጊ ምሳኻ ኸሪመ ክዛሕዝሓካ ኢሎሚ
0: ብጥይት ረምሪመ ዓኒነንየ ሎሚ ካብ ልቢ ድየ ጐሀ
1: ኣንታ ተካል ፍጥረት ኣባይና ንዓኻርአ መሬተይ እንተበልኩ ሽፍታ ሞበለኒ ርስተይ እንተበልኩ ሽፍታ ሞበለኒ ካብ ደሊነ ሕያዋይ ትብለኒ እሳት ኮይኑ ኢልካ ሽፍታ ጸውዓኒ ግንባርካ ንዓረር ብናትካ ኣልቢኒ ኣለኹ ኣነ ብተይ ግኒ
0: ደም ዕገ ዝዋጋእ ኸምግኒ
1: ጸወታ ዘየልቦ ብመሬት ብርስቲ ወነዛ ርስቲ ዝዋጋእ ላኮንስቲ ጸላእ ዝቐትላ ብድስቲ ኹስኩስቲ ዘይገድፈካ ኣነ ብቕትሪ ብለይቲ ደምካ ኽገብረ ነይ ሕጻብ ጣሕሊ ባሩድካ ኽገብረ ነይ ዕንተይ ኩሕሊ ክዳንካ ኽገብረ ነዛ ኣልገይ ጠቂ እዚ መሬት መሬት ኣቦታተይ ንሱይ ተሓቂ እንግሊዝ እንታ ነኻልሰሉ ቆሎቱ ንትብል ንሃብታም ንቑርጩ
0: ጨርቂኻ ዶ ሰጢሕኻ ኣባይታ ብጋህዱ
1: ርንታይ ኣለካ ብዝኻ ብጕንዱ ደሓን በል ክጸንሕ ኻ በልካ ጽናሕ በለ መሕጸሪ ዕምርኻ ክንደይ ከይገድፈካ ኣነ ወይ ለቦኻ ከቐምደካይ ኣነ ስዒበ እግርኻ ከቐምደካይ ኣነ ስዒበ እግርኻ

0: ካል ዝመሰሉ ኣርሕና ኸዱ ዓዱ ፀሚድና መሰም ዘይፀመድ ዝብል ዝነቋሰሉ
1: ከመይ ኣቢሎም ይሳነዩ እግርን ከበሮን ኣብ ጥራሕ ጐልጐል ኮይኑ ድሮን ድሮን ኣንታ ወድን በሳዶም ዝብኢ ይቑረን ክትዕይሮ እንተበልካ ብመስፈር ምቑነን ንዘይከውን ነገር ከመይ ኢልካ ክሽነ ዛህላይ እንተበለ ሃነን ሃነን ድንጉር እንተበለ ዓነን ዓነን ሓቒፍካ ደሕደር መርዛም ተመን ዘመን እዩ ዝብሉና እዚ እንታይ ዘመን ዝኣመንካ የድሙ ዘምፃኣልካ ተመን በላጀኻ ወዲ መሬት ከይትህመል ከይትቕለና ዝሕስም ገበል ልብና ከየጉዶና ከመልካ ክሕደር ምዘይ ፅመት ተፀሚድና ከመልካ ክንበ ዕምባባ ዶሻተት ምስቲ እሾኽ መርገብ ምስቲ ወጋእ ዝባን ፈታ ውድብ ኣስናኑ ዝበልጥ ከይቅደም ዝቀዳደም ብሓንሳብ ክነብሩስ ህድሞ ዶ ህደብ እቲ ዕምባባ ዕምባባ እቲ እሾኽ ድማ በይኑ ሓደዮም ክብለና የዕንትና ደፊኑ እንታ ሓቁባይ ዝእዋን ቃዚኑ ዘይምሱል መሲሉ ሕመት ተኸዲኑ ሰብኣይ ብሰብኣይ ክነብዕ ደኒኑ ከመይ ኢልካ ክንበር ዝእዋን ዓፅኑ ኮኸብን ጥዋፍን ሓደ ኸበሉና እናረኣና ጋህሚ ክሕምሙና እናሰማዕና እዛና ክዓብሱልና እናተዛረብና ባህማት ክቕይርና ኣይፋል ንበሎም ኮኸብ ኮኸብ እዩ ጥዋፍ ድማ ጥዋፍ እዩ ስምዓና መኸኸ ብርሃና ዝወሓድ እዩ ኮኸብ ግዳ ብርሃኑ ዝጸፊ ብልጭ ዝብል ወጊሑ ክመሲ ጥዋፍን ኮኸቡን ዝብሉና ሓደሲ ንዝብ ምባል ዩ ንዓጥሪ ዝጓሲ ማእስ እማን ኮይኑ ነገር ሓቂ ጋብና ኸንጢጦም ክኸዱና ጠይቂ ገብገብ ካበለና ሓቆነና ሃይቂ ኧረ ፈደረሽኒ ኢልካ እንታይ ቋንቁ ዘይንጋጠም ፍጥረት ዝብል ተጋቡ እዚ ገዛ ገዛና ዘይንታይ ንዑ ንዑ ነጀው ዝብለና ንዑ ተመንዑ ሻዓይሉ ግዳ ዘይሕዘልና ፀጉዑ ተሳኖዩ ዝብለና ምስጠቕዮም ዝኽሕዱ እሞ ንጸሊም ጻዕዳዩ ኢሉ ኻብ ኮነት ዝዘረባ ብኢዳ ብእግራ መጺኣ ኽርከባ ብወሽ ገራዶ ኽንብሃል ንከሃባ ክንዳመወይ ኣቡ በትጋመድባ እዚ ሩባ እዚ ናህና ሩባ እዚ ጸናዕቲ ዝናህና እምባ እዚ ጐልጐል ዝናህና ሜዳ ጠሚትካ ዘይውዳእ ትባዕድና ንሕና ስንበይንና ኢና ሰብ ነየድልየና ጨና ነይሰኣና ንጫኖ ባዕልና ጨናና ሽትምቱ መእዛ ሽታና ምስ መን ኢና ክንከውን ኣብ ትሕቲ መን ኮይንና ባዕልና እያታት ማእከል ምድሪ ቤትና ቀጀሙና ደስ ክብል ንኡስና ዓቢና መን እዩ ከም ዝኾኑ ዝብለና ኣትዩ መንጎና ኧረ ኸመይ ኢሉ ይሳኔ ኣውልዕን ዘንጋኣት ግን ሓደ ዮም እንተበሉ ከመይ ኢሉ ክመስል ኣንታ ወዛ ኣይኮነን ዝነገር ኣይነስግል ዘደቅስ ኣይኮነን ብኾፍካ እዩ ዝሕድር ሕጂ ንቕና ኣይሕዋት ዳሓር ከይንኸይድ ብድብር ድብር ገለ ይመጺና ብሓሶት ይዕንቲ ዘዕውር ቈለጭ ዘብለካ ኣፍሊሑ ዘግር ንሕና ንነፍስና ኾይንና ንኻልእ ንኸውን ኣያ ኽንገብረልኩም ክብልና ልብና ዘዕውን ወረ ኸመይ ነገራቱ ምእማኑ ዘጸግብ ንግሆት ምሕህል ምሸጥ ጥልልም ደሓና ኣሎ እናልካስ ተመሪሕካ ብህጉም ፈደረሽን ካኣባህለለይኣይ ኣብ ትሕቲ ዝርጉም ደሙና መጺኡ ስጋና ዝስንዱ ኣብ ሎምሞ ንሕሰብ ኒነዋይ ነማዕዱ ኣደራሽና ንርኢ ኣሕዋት ዳሕራይ ከይንዓኑ

እዛ ቆፅሊ ቆፅሉውን እየ ካብዛ ቅድመ ኣቢሎም ማዝረ ክሳደይ ክድኑ ኣነ ከምዘይቀነ ንመን እየሞ ክነግሮ ንመን እየ ክጠረ ዋላ ብኹር ባባ ጸላተይ ክንትዕ ግንፍል ግንፍል ካበለኒ ቝጥዕ ቝጥዕ ጠፊእዎም ድታነ ብግንፅል ርእሲ ኸም ዝቐልዕ ብስቕታ ዝገንሕ ከም መኮንን ብዓይኒ ዝቐጽዕ ወያእሳት ድጉል ዝሓሰብዎ ተቐይሩ ባረ መን እዩ ዝጽበሳ መን እይዎ ዝወፅእ ንመን ከም ዝጠቕሞ ንመን ከም ዝጐድእ እዋን ክገልጾ እዩ እዋን ዘይሓባር ነዞም ጓሓላሉ እዞም ኣምሳላ ዛብእ ከም ዘለና ይፍለጡ እንበትን ወልዕ ስላዕ ጌርና ዝባን ሰብኣይ ከም ንጸግእ መሬትና ንብል ወይ ሃገር ዘይነግድዕ እዛ ባንዴራ ባንዴራ ውልዕ ዝቖጽላ ንግዚኡ እንተልገሰት ርሑቕ ተሰዊራ ኣብ ውሽና እንድያ ዘላ ልብና ሰፈረ ኣብቲ ንጎሆ ንጎሆ ወይ ኣብቲ እዋን ምስቃላ ንውሽና ርኢና ኢድና ንነስኣላ ኣብቲ ምሸት ምሸት ኣብቲ ጠቓሚ ውራዳ ብጽናዕ ንቐውም ወይ ደው ንብለላ ሕሙማት ይብለልና እቲ ዘይፈልጠና ሕሙማት ወታ በዛ ባንዴራና ኣውልዕና ነናዲ ነዛ ውልዕ ባንዴራና ድል ውዕልናስ ኣብ ልብና ንረኽባ ኣብ ልቢ እንተልኹም ኣብ ልቢ ትዋና ተንበልብላላ ትንፋስ ተመጊባ ብዓው ብሕሽኹታ ሽዑ ነዛርባ ምላሽ ትህበና ኣብ ዘንጋ ተሰቒላ ቃል ናኣት ወላ ኪዳን ዘይና ይጐነ ህልም ኢላ ይብልቲ ዘይፈለጠ ጠፊኣ እንተበለ ፈሊጡ ዘስቀጠ ኣይድለያ ነዛ ውልዕ ኣብቲ ጨቐምጠ ዘይሓትት ንዋና ነቲ ዘቐመጠ ኣብ ልብና ላ ተንበልብል በቐሰይ ልብና ይድሰትና ድሃየ ኣሰይ ኣጆይ ትብላላ እዛ ዅላ ሰበይ ክህብየና ለትና ኣለ ደመይ ስዑዶ እናሰጎመት ወ ብዘይተተይ እዛ ባንዴራይ ዝተተኽለት ኣብ ልበይ መን እሞ ኽነቕላ ኣነ ወዳ ኣይተይ እናድሃየት ባንዴራ እዩ ስመይ ብረተይ ከልዕል ኣነ በዛ ግደይ ምእንቲ ሃገረይ ምእንቲ ባንዴራይ ይከዓው ደመይ ይከስከስ ዓጽመይ እናበለት እዛ ዅላ ሰበይ ይብላሎ ዅሉ እዛ ሪመይ ሪመይ ወረ ኸመይ ከመይ ኢልና ክንከውን ብሓደ እዚ ምድሪ ቤትና ዲሞክራሲ ዝለመደ እቲ ምድሪ ቤቶም ብንግስነት ሓፋሽ ደምሰሰ ንሳቶም ዝነብሩ ኸም ጥሪት ብመጓሰ ንሕና ሕጊ እንዳባ ዘለና ሰብኣውነት ዝለበሰ ምክብባር ባህሉ ዘመን ዘሐደሰ ከይመስለኩም እዚ ንኾንቲ ውዳሰ ካብ ቀደም ዝጸንሐይ ወጊሑን ናመሰ ሥልጣንዩ ምስኩር መልዩ ዝፈሰሰ ከመይ ከመይ ኢሉ ቤትና ምስ ቤቶም ዝላፈን ንሕና ሰማያዊ ብባሕሪ ንምጠ ንሳቶም ሰብ ጸድፊ ብገደል ዝሽነ ከመይ ኢልና ሓደ ክንከውን ቤና ይተዓቐ ኣንተ ዓቢድና ሓሚሙና ዘበን ንዕባ ቕሽሽቲ ንጸጕሉ ጸበል ንዕባ መሻይኽ ዙዓ ይገበር ዘመን ሓንጊድና ዘመን በዓል ኣበር መሓዙስ ኢና እናበለ ጸለል ጸለል ቲምልካዶ ይንበር ምስ ዘመን ገበል እናዋሓጥና ብደውላ ኽንቅበር ኣብ ማእከል መረበትና ንሕና ኽንብርከኽ ባንዴራና ኽዝራዕ እቲ ሽምና ኽሕከኽ ዓጽምና ደይ ሰባብር ኣንጉዕና ዘይመከኽ እጅገና ስብስብ እዩ ክንብሃል ተኸኽ ቆርበትና ዘይነድድ ደምና ዘይፈስስ ዝዕምታ ዘይንታይና ዘይንፈልጦ ትኽስ ድቃስ ድቃስ የለን ምሳኹም ባንዴራ ኽንመልስ ድቃስ የለን ምሳኹም ሃገርና ኽንመልስ እወ ድቃስ የለን ምሳኹም ሃገርና ኽንመልስ።

እዛ ምድሪ ግንድትበርህ መሊሳ ጽልሚታ ፀሐይ ክትወፅን ተልናስ ፈፂማ ቅቢፃ ብልሓቱ ጠፋና ኣዳም ተርቢፃ ህይወትና እናተቐስፈ ብብቓፃ ዝተረፈና ልብና ምድራፃ ኣብ ገዛ ማድና ኮግዝሙና ሕፃን እዛ ሓዳይ ዓለም ሎሚ ተገሊፃ ርያ ከምዘይረኣየት ኣብ ጉዳይና ስቂጣ ናናስ ካልፍ እዩ ከይስሕታ ዶ ምስጣ ብዕፅምትና ክትፃወት ገበጣ እናተቐዘፍና ዓለም ኣራጢጣ ዓለም ምሕል ጠሕል ዘይፈለጠ ይፍለጣ ብኣኻትኩም ክርሻን መዛል ጥይት ኮይና ኣብ ገዳም ክንሓድር ናና ከምዘይዋና ኣብ ክንድትኽ ንብል ክንከይደኒና ክንደይ መቕፃዕቲ እዚ ዘሎታ ክንደይ ፈኸራ ብፅሕቲ ወርሒ ክዘሕዛሕ ብኸራ ይገርመና ንሕና ዓለምትም ብምባላ ንሕናን ክንቅዘፍ ጓይላ ምትካላ ንሕናን ክንዕወት ብዝርያ ክትወቕዓና እሞ ንሕና ዘይንህብቲ ኢድና ናኺስካ ምቅላስ ተድልቲ ቐደምና ጥርስ ዘይድድቅስ ናፅነት ከይሓዝና ብመትከል ምቃለስ ብሬም ነሳሪምና ወላ ወላ እንተ ጸልመተ እዚ ምድሪ መሊሱ ህልም ይበል ከምኡ ተመሪፁ ክወጊሕ ይፅባሕ ዝሓልፍ ሓሊፉ ናፅነት ክትመፅያ ዝረክፍ ረኪፉ ኣንታ ዘ ህዝቢ ዘይፈልጥ ኣሚኹ ንኹሉ ዝሰግር ሓቦ ተቐኒቱ ኣንታ ዘ ህዝቢ ዘይፈልጥ ሰኒፉ እዞም ኩሎም ደቁ በረኻ ሰዲዱ ናፅነት ዘድምድ ናፅነት ይሕሪ ስድራይን ከይበለ ዝግደፍ ገዲፉ ሃገረይ ዝብል ዝግደፍ ገዲፉ ሕሰም መከራ ሓሪዩ ናፅነት መሪቱ መዓስ ጠፊእዎ ክነብር ኣጊፁ ናፅነት ይሕርዩ ናፅነት መሪቱ ናፅነት ይሕርዩ ናፅነት እዩ።

0: ኮይኑ ጠፊኡ ስቅያት ሓጎስ ኮይኑ ጠፊኡ ስቅያት ሓጎስ ኮይኑ ጠፊኡ ስቅያት ሰዶ
1: ስድራይ ያናጽነት ሙሉእ ሰብ ክኸውን ትንፋስ ምስ ጀመርኩ ደረታ ዳሲሰ መግበይ ዝቐመስኩ ላዛኣ ስሒበ ምሉእ ሰብ ምስ ኮንኩ መን ክጉይ ይብለኒ ኣብ ዳግማይ ውልደተይ ናጽነት ያደይ ተበልኩ ሰብ ክበሃል ከም ሰብኣይ ክዕቀን እሕታይ ክደምቕ ክብረተይ ክረዝን መን ክጉይ ይብለኒ ንምዕራፍ ስብእናይ ናይ ክብረተይ ሚዛን ኣቦይ ናጽነት ተበልኩ ኣብ ዳግማይ ሰምኳን ትማዕርግ ተጽሪ ፍቕሪ ትህብ ምቖት ቤትና ዘይተንድድ ፀሓይ ዝሕቆፍ ብርሃና ሓፍቲ ማለት ሕይወት እንተኾይና ምን ጉጉይ ይብለኒ ሓፍተይ ኣናጽነት ተበልክዋ ውዕይን ዝሑልን ስለይ ዝሕምሎ ጸግዐይ ኵለንትናይ ዝሓልፈለይ ብድሎ ሓንጊሩን ኣቢዱን ናብራኸይ ዝተኽሎ መን ጉጉይ ይብለኒ ቅድመይ ዝጽጣሕ ሓወይ ወድነይ ናጽነት ዝብሎ ትሕዙኣ ብውሕዱ ፍቕሪ ዝስንከታ ከም ማዕዶን ምሻጠን ብሓልዮት ነቋመታ ቤት ተድላን ርሕራሄን ፍቕሪ በረኸታ መን ጉጉይ ይብለኒ ቤተይ ያናጽነት ተበልኩ ትርኣሰይ ዘረታ እዛ ዘይትዕርፍ ቤት ወድ ኩሕላ ምስ ወፈርና መጹሞ ዘንቅሩ ርስቲ ድቃጸዉ ፍቕሪ ዝጥርሩ ፋሒልና ንጸንሕ ከም ደቂ ዘጋሩ እክብ ድማ ንብል እዋን ተተሪሩ ስለዚ በደይ ኣይትምጹኒ ብሓፍተይ ኣይትምጹኒ ብሓወይ ኣይትምጹኒ ገድልያ ስድራይ ብስድራይ ኣይትምጹኒ ገድልያ ቤተይ መፈጠር መንነተይ ገድልዩ ኣነነተይ ምልሰተ ታሪኸይ ኣብቲ ኣብቲ ዅሉ ኸርከባ ኣብቲ ዅሉ ዓጸቦ ትንፋስ ማይ ጽንቂቓ ትቀውም ብሓቦ እቲ ባዳ መሬት ክንብነብ ደምህቦ ስጋ ኣካል ተወዲኡ ኣዕጽምቲ ምስ ረበቦ ኣብቲ ረዳ ኣልቦ ዘመን ሕነቕ ተሓናንኽ ፈትልና ሓጺን ስሒባ ኽተውድኽ ጥምጥም ብትሕዞ ብትኸውታ ድኽድኽ ኣማኒ ዘይትረኽበሉ ሰማዒ ዘደንቕ ገድልዩ እምባይ ነይሩ ሞተ እናተባህለ ዓረበት ስድራ ዘይሙ መላእኮ ሞት እናደበለ ሽዑ በዅሪ ቤትና ኻብቲ ገድሊ ገደል ተጋዳላይ ኮይኑ ወፂኡ ኣብ ትንፋስና ዳግማይ ትንፋስ ክተክል ሓቦ ትንፋስ ነይሩ ሕይወት ንኽትቅጽል ክሳድና ኸነቕንዕ ሰጊርና ሰንከልከል እዚ ሓቦ ዝሞ ኣብ ደመን ነበረ ብዘይ ካብ ተጋዳላይ ኣብቲ ጸዋር ዝጸንከረ እሞ ተጋዳላይ ዮ ሃገር እንተበልኩ ኣነ ማለት ንሱ ማለት እዩ እንተበልኩ መን ጌጋ ኣለኻ ብለኒ ጌጋ ትደፋ ቁንቁል ኣፋ ኣብ ቅድሚ ሓቂ ቖይመ ምስ ታሪኻ ኣብያፋ ተጋዳላይ ዮ ሃገር ብዘይ ውልውል ብዘይ ዕንቅፍ ድንብር ረስዓይ ኣይኮንኩን ብኣኡ እየ ዝኸብር ገንሸል ቤተይ እምበሪው በረኻ ዝሓደረ ንገደል ናይ ገድሊ ብዝባኑ ዝጸረ እምበርከ ኪዳን ዶ እተውዩ ምስ ጸፋር ስንጭሮ ኪዳን ዶ እተውዩ ምስ ጽናዕ ዝሰሃሮ ኪዳን ዶ እተውዩ ምስ ዓጸቦ ምስ ጥሜት ኪዳን ዶ እተውዩታ ምስ ተመን ዕንቅርቢት ኪዳን ዶ እተውዩ ምስ ጫንቃ ኸርከባ ኪዳን ዶ እተውዩ ምስ ገደል ምስ እምባ እሞ እቲ በዓል ኪዳን እዩ ተጋዳላይ ማለት ስለ ነፍሲ ሓፋሽ ኪዳን ዝኣተወ ምስ በዓፍ ባያሞት ስለዚ ረሳዒኡ ረሳዕ እብል ብሓበን ብኹርዓት ወሓጦይቱ ሓጦ ተጋዳላይ እዩ ናጽነት

እዚ ላቤትና ቀም ከየበለት ሰለም ከየበልና ገና ኸይደቀሰት ከይዕረፈት ቤትና መጺ ሓድሽ ግጥም መጺ ዳግማይ ገደል መጺ ስንጭሮወ ኣሳግድ ገሓሕር ከም ኪዳን ሰማይን ምድርን ታሪኽ ተዘይድገም ዘበን ተገላበጥ ድሙ ሓሕ ምበለት ዋርሳይ ተዘይጓዝም ዘይሰብ ምኾና ክብርና ምተገፈ ኣበማና መሓረረ ቖጽሉ ምረገፈ ኣድገበቕሉ ኾይንና መጋሃጫ ኸነናዲ ኣንዘር ምበልና ኣብ ቀላጥ ክመገዲ ግና ኸም ቀደምና ሰብሓበን ኮይንና ድሃይና ሃሚሙ ስድራ ብስድራና ቅልጽምና ሰሚሩ ሰይጣን ኣላቲሙ ኣብ ቅድሚ ጸማም ዓለም ብርሃንና ወጊቡ ቤትና ዳግማይ ያቖምናያ ዓሊና ሓምጉ እሞ ቤት ዋርሳዩ ቤተይ ቤት ርስትን ተበልኩ ከም ሕቡን ወዲ ሃገር ትእምር ተጽንዓተይ ብዓውታ ኸበስር ድምፀይ እንተድመቕኩ ኤርትራ ማለት ዋርሳዩ እንተበልኩ ጐበዝ እንተበልኹም ጐበዝ ተሳባሪ ቅጽል ናይ ጀጋኑ ውላድ ናይ ትገድሊ ሃገር ብዓባ ዋርሳይ ሞንዓይ ኣብ ጫፍ እምባ ኾይኑ ብለይቲ ዝድሃይ ዋርሳይ ዳግማይ ሓርነት እንተበልኩ መን ጌጋልኻብለኒ ዋርሳይ ዶ ይኮነን ጸፊዑ ዝዳኒ ብቤትና ዝመጾ መንፈቕ ዘየቐኒ ምድሪ እሳት እንዳተፍአት ሃልሃል ኢላ ኣብ ዳስ ናይ ጽላእቱ ዝተኸለጓ ኢላ ዋርሳይ ጐይታ ጻድፍ ዋርሳይ ጐይታ እምባ ዋርሳይ ዳግማይ ብርሃን ቀዳድ ጸበባ መንጎጎይ ይብለኒ እንተበልኩ ዋርሳይ ኤርትራ ሳላም እንዲው ምረትና እተሓስበ መሊሱ ምዒሩ ጸላም ዝተሓስበ ብርሃን ተበሲሩ ሰብደምና ህጣሞም ክበንን ሞትና ዝተሓስበ

ፍጹም በቲ 550 ተማሃሮ ዝተሳተፍዎ ካብ 6 ሓምለ ክሳብ 15 ናሓሰ ዝቐፀለ ወፍሪ ብቐንዱ ኣብ ምዕቃብ ማይን ሓመድን ምግራብን ዘተኮረ ንጥፈታት ከም እተሰላሰሉ ዳይረክተር ቤት ትምህርቲ ካልኣይ ደረጃ ኣፍ ዓበት መምህር እድሪስ ዑመር ሓቢሮም ወኪል በዓል ስልጣን ኣግራብን እንስሳ ዘገዳም ናብቲ ንእዝባ መንእሰይ ጀማል እድሪስ ብወገኑ 6 ኪሎ ሜትር ዛላታትን ከትርታትን ከም እተሰርሐን 18 ኪሎ ሜትር ከም እተፀግነን ከምኡ ውን ኣስታት 10,000 ጎዳጉዲ ከም እተኳዕተን 4,000 ፈልስታት ከም እተተኽለን ገሊፆም። ኣብ ማሓዳር ንእዞባ ኣፍ ዓበት ኣቶ ኣሕመድ መሓመድ ንረጀብ ግድዩ ወፋሮን ዝዓመምዎ ውፅኢታዊ ስራሕን ዘርኣይዎ ዕቱብነትን ብምምጋስ ኣብቲ ምህርቶም ብሉፃት ክኾኑ ፃዕርታቶም ክሕይሉ ኣዘኻኺሮም። ኣብቲ ወፍሪ ንተምሃሮ ኣነቓቓሕ መደባትን ዝተፈላለየ ጎስጓሳትን ብፖሊስ ህግደፍ ማሕበራት ሕርሻን ጥዕናን ከም እተኻየደ ወኪል ኤሪና ሓቢሮም። ኣብ ዞባ ጋሽባር ካብ ብክፍሊ ቱሪዝም ዝተወደበ ኣብ ረብሓታት ናይ ትፅላትን ኣገዳስነት ምዕባይ ዘቤታዊ ቱሪዝምን ዘተኮረ ኣስተምህሮ ብ15 ናሓሰ ንተምሃሮ ቤት ትምህርቲ ተሓጋገዝቲ ነርስ ባሮንቱ ተዋሂቦም። ኣብቲ ክፍሊ ሓላፊ ጨንፈር መፅናዕትን ምክትል ፀጋታትን ኣቶ ስምረት ገብረ መድህን ኣብ ዝሃቦ መግለፂ ንቕሓት ሕብረተሰብ ኣብ ፅላት ቱሪዝም ከምቲ ዝድለ ስለዘይዓበየ ካብቲ ፅላት ክርከብ ዝግብኦ ረብሓታት ዛጊድ ከም ዘይተረክበ ብምጥቃስ ንቕሓት ሕብረተሰብ ክብ ዝብለሉ ባይታ ንምፍጣር ኣበርክቶ ናይ ኩሎም ኣካላት መንግስቲ ክዓቢ መንስያት ተምሃሮ ድማ ብፍላይ ቀላስ ተራ ክትፃወቱ ኣተሓሳሲቦም። ኣብቲ ዞባ ብዓይነ ቱሪዝም ዝጥመት ብርክት ዝበለ ስነ ጥንታውን ታሪካውን ሃይማኖታውን ኣገዳስነት ዘለዎ ቦታታት ህንፃታትን ኣሰራትን ከም ዝርከብ ብግቡእ እንተተፀኒዑን ተዓቂቡን ድማ ልዑል ቁጠባዊ ረብሓ ክርከቦ ከም ዝኽእል ዝጠቐሰ ኣቶ ስምረት ብክፍሊ ቱሪዝም ተበግሶታት ክውሰድ እኳ እንተፀንሐ ዛጊት እቲ ዝድለ ውፅኢት ከም ዘይተረክበ ገሊፆም። ኣቶ ስምረት ኣብ መወዳእታ ዘይተመዝመዘ ቱሪዝማዊ ፀጋታት ኣፅኒዕካ ምዕቃብ ንዝተወሰኑ ኣካላት ጥራይ ዝግደፍ ዕማም ስለዘይኮነ ነፍሲ ወከፍ ዜጋ እጃሙ ከበርክትን ኣብ ምዕቃብ ታሪካዊ ውርሻትን ብንቕሓት ክሳተፍን ተላብዮም። እዚ ስዕብ ሃገራዊ ዜናታት እዩ። ዝኸበርኩም ተዓዘብትና ምክትታልኩም ብትቅፅሉ ደጊምና ብክብሩ ንዕድም። ኣሜሪካን ኢራንን ኩናት ብሰላም ንምዕራፍ ዝወሰንኦ ናይ 60 መዓልታት ገደብ ግዜ ሎሚ 17 ናሓሰ ብዘይፍረ ኣብቂዑ። ክልቲአን ሃገራት ኣብ ዝሓለፈ ወርሒ ሰነ ኣብ ዝኸተምኦ ናይ ምርድዳእ መዘክር ነቲ ናይ ግዜ ገደብ ከም ዝወሰንኦ ዝፍለጥ ኮይኑ ኣብ ዝተጠቕሲ እዋን ኣብ ናይ መወዳእታ ስምምዕ ክበፅሓዩ መደብ ነይሮም። ድሕሪ እቲ ናይ ምርድዳእ መዘክር ኣብ መንጎኦን ዝካየድ ምልውዋጥ ምጥቃዕትታት ብኸፊል እኳ እንተጎደለ ነቲ ወጥሪ ንምዕራፍ ዝጥቀስ ዲፕሎማስያዊ ዘተ ኸካይዳ ከም ዘይፀንሐ ግና ተገሊጹ። ኣብ ምፋረቕ ዝሓለፈ ወርሒ ሓምለ ሓድሽ ምልውዋጥ መጥቃዕታት ዘካየደ ኣሜሪካን ኢራንን ብምጥሓስ ስምምዕ ምቁራፅ ተኽሲ ንሓድሕነን ወቓቕሳ ምህላወን ዝፍለጥ እዩ። ክልቲአን ሃገራት ኣብ ዝቐረበ 14 ነጥብታት ዝሓዘ እማመ ክረዳዳኣ ብዘይምኽኣለን ብኣግኡ ክእመት ፀኒሑ እዩ። እዚ ከምዚ ኢሉ እንከሎ ኣሜሪካ ብልዕሊ ኢራን ቁጠባዊ ፀቕጢ ንምፍጣር ካብን ናብን ወደባታት ዝካየድ ምንቅስቓስ መራኸብ ንምዕጋዝ ዝወሰደቶ ስጉምቲ ከም እተሐይሉ ኣነፂራ። ኢራን ብወገና ካብ ናይ ምክልኻል ናብ ናይ ምጥቃዕ ስጉምቲ ከም እተሰጋገር ትጠንቀቕ ብምህላዋ እቲ ኩናት ደጊሙ ክውላዕ ከም ዝኽእል ግምታት ኣሎ። ፕረዚደንት ዶናልድ ትራምፕ ኣሜሪካ ምስ ደቡብ ኮርያ ክተካይዶ ንፅንሐት ወተሃደራዊ ልምምድ ክተጉድሎ ኣዚዞም። እቲ ልምምድ ንኣሜሪካ ቁጠባዊ ሃስያ ከም ዘለዎን ንግጭት ከም ዘዕድምን ብምግላፅ እዩ ፕረዚደንት ትራምፕ ነዚ ትእዛዝ ሂቡ ዘሎም። ፕረዚደንት ትራምፕ ደቡብ ኮርያ ናብቲ ኣሜሪካ ኣንጻር ኢራን ተካይዱ ዘላ ወተሃደራዊ ወፍሪ ክትፅምበር ከም ዘይከኣለት ክወቅስ ምፅንሑ ዝፍለጥ ኮይኑ እዚ ሓባራዊ ልምምድ ናይ ምጉዳል ስጉምቲ መልሰ ግብ ክኸውን ከም ዝኽእል እውን ይጥቀስ እዩ። ይኹን እምበር ኣሜሪካን ደቡብ ኮርያን ካብ ሎሚ 17 ናሓሰ ዝጀመሮ ን11 መዓልታት ዝቕፅል ሓባራዊ ወተሃደራዊ ልምምድ በቲ ትእዛዝ ከም ዘይፅሉ ሓቢረን። እዚ ሓድሽ ምዕባለታት ቅልውላዊ ሓውሲ ደሴት ኮርያ ንምዕራፍ ዲፕሎማስያዊ ዘተኸካየድ ባይታ ከጣጣሕ ከም ዝኽእል ይእመት። መንግስቲ ደቡብ ኮርያ ነቲ ወጥሪ ብሰላም ንምፍታሕ ክልታዊ ዝርርብ ክብገስ ብ16 ናሓሰ ፃውዒት ከም ዘቕረበት ዝዝከር እዮም። ሓባራዊ ወተሃደራዊ ልምምድ ኣሜሪካን ደቡብ ኮርያን ካብ ጠንቅታት ቅልውላዊ ሓውሲ ደሴት ኮርያ ኮይኑ ከም ፀንሐ እዮም ፀብጻባት ዘረድኦም። ኣሜሪካ ኣብ ደቡብ ኮርያ ልዕሊ 28,500 ወተሃደራትን ብርክት ዝበለ ኣፅዋርን ኣዋፊራ ከም ዘላ ዝፍለጥ እዩ። መንግስቲ ፊሊፒንስ ብሰንኪ ሓደጋ ዕልቕልቕ ኣብ ርእሰ ከተማ ማኒላን ከባቢያን ህፁፅ ናይ እዋን ሓደጋ ድንጋጌ ኣዊጆም። በቲ ተፈጥሮኣዊ ሓደጋ ዛጊት ልዕሊ 20 ሰባት ከም ዝሞቱ ዝሓበረት መንግስቲ ስርሒት መድሓን ሂወት ክሰፍሕ ኣዚዝሎም። ብዘይካዚ ብሰንኪ ትዕልቕልቕ ኣብ ትሕቲ ቅርፂ ከተማ ማኒላ ከቢድ ዕንወት ስለ ዝወረደ ኣሸሓት ነበርቲ ካብ ኣባይቶም ከም እተመዛበሉ ተፈሊጦም። እቲ ዕልቕልቕ ኣብዚ ዓመት እዚ ኣብ ፊሊፒንስ ካብ ዘጋጠመ ተማሳሊ ሓደጋታት እቲ ዝሓየለ ክኸውን ከም ዝኽእል እዩ ዝግለፅ ዘሎ። ኩሉ መዳያዊ ዝምድና ሩስያን ሃገራት ኤውሮጳን

ዝኾነ እዋን ኣብ ዝተሓተ ደረጅኡ ወሪዱ ከም ዘሎ ፕረዚደንት ቭላድሚር ፑቲን ገሊጹ። እቲ ክስተት ምስ ምውላዕ ኩናት ዩክሬን መሊሱ ከም ዝገደደ ዝገለጸ ፕረዚደንት ፑቲን ሃገራት ኤውሮጳ ንምምሕያሹ ስጉምቲ ካብ ምውሳድ ሓንጊደን ከም ዘለዋ ኣብርሆም። ሩስያ ነቲ ሸሓኪሩ ዘሎ ዝምድና ናብ ንቡር ንምምላስ ድልውነታ ክተርኢ እኳ እንተጸንሐት ካብተን ሃገራት እወታዊ ምላሽ ከም ዘይረኸበት ፕረዚደንት ፑቲን ብተወሳኺ ኣረድዮም። ጠንቂ ምውላዕ ኩናት ዩክሬን ዝኾነ ሃገራት ኤውሮጳ ብሰላም ንምዕራፉ ኣብ ዝግበር ዘሎ ጻዕሪ ከም ዘይተጸንበራዩ መንግስቲ ሩስያ ክወቅስ ጸኒሑ ዘሎ። ኣሜሪካን ሩስያን ነቲ ኣብ 2022 ዝተወላዐ ኩናት ብሰላም ንምዕራፍ ዲፕሎማስያዊ ጻዕሪ ከካይዳ ምጽንሐን ሃገራት ኤውሮጳ ብኣንጻሩ ንምትዕንቓፉ ይሰርሓ ከም ዘለዋ እዩ ዝጥቀስ። ሩስያን ዩክሬንን ዘካይዶኦ ምልውዋጥ መጥቃዕታት ኣብዚ ዓመት እዚ መሊሱ ከም ዝሰፍሐ ጸብጻባት የረድኡ። መንግስቲ ሞዛምቢክ ትግባር ናይቲ ምስ ፈረንሳዊ ኩባንያ ቶታል ኤነርጂስ ዝኸተሞ ኣብ ምምዕባል ፀዓ ዘተኮረ ውዕል ኣበጊሱ። እቲ ናይ 20 ቢልዮን ዶላር ውዕል ነቲ ፈረንሳዊ ኩባንያ ኣብ ሞዛምቢክ ባህርያዊ ጋዝ ክዕድን ዘኽእሎ እዩ። እዚ ኣብ ውሽጢ 10 ዓመታት ክዛዘም ትፅቢት ዝግበረሉ ዘሎ ግዙፍ ፕሮጀክት ኣብ ውሕስነት ፀዓት ሞዛምቢክ ተርእኡ ልዑል ከም ዝኸውን ይእመት። እቲ ፕሮጀክት ምስ ተዛዘመ ዓመታዊ ኣስታት 13 ሚልዮን ሜትሪክ ቶን ባህርያዊ ጋዝ ከፍሪ ከም ዝኽእል ይግለጽ ብምህላው ሞዛምቢክ ንሰደድ እውን ክተቕንዖ ትፅቢት ይግበር። ፈረንሳዊ ኩባንያ ቶታል ኤነርጂስ ኣብ ሞዛምቢክ ዘካይዶ ዝነበረ ንጥፈታት ዕደና ብፀጥታዊ ምክንያት ካብ 2021 ኣቋሪፅዎ ምፅንሑ ጸብጻባት የረድኡ። ቁጠባ ህንዲ ኣብ 2025 ብኣስታት 7.5 ሚእታዊት ከም ዝዓበየ ስታትስቲካዊ ጸብጻባት እቲ ሃገር ሓቢሮም። ከም ውፅኢት ናይቲ ገስጋስ ብደረጃ ዓለም ህንዲ ንጃፓን ቀዲማ ራብዓይ ዝዓበየ ቁጠባ ክትውንን ከም ዝኽኣለት እቶም ጸብጻባት ይጠቕሱ። ምስ ህዝባዊት ሪፓብሊክ ቻይናን ሩስያን ዝርከበን መሻርክቲ ሃገራት ዝተኻየደ ንግዳዊ ምልውዋጥ ነቲ ቁጠባዊ ገስጋስ ከም ዘዕበዮ መንግስቲ ህንዲ ገሊጹ ኣሎ። ይኹን እምበር እቲ ገስጋስ ኣብዚ ዓመት እዚ ብኸፊል ክንክ ከም ዝኽእል ኣሚቶም። ኣሜሪካ ኣብ ልዕሊ እታዊ ፍርያት ህንዲ ዝወሰነቶ ናይ 50 ሚእታዊት ቀረፅ ካብ ጠንቅታት ናይቲ ሳዕብን ክኸውን ከም ዝኽእል ብኣግኡ ይእመት። ህንዲ ሳዕብና ተወሰኺ ቀረፅ ንምግታ ምስ ኤውሮጳዊ ሕብረትን ካልኦት ሃገራትን ነፃ ንግዲ ስምምዓት ክትፈራርም ጸኒሓላ። ዜናታት ንምዝዛም ቀንዲ ነጥብታቱ ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ናይ ዓመተ ትምህርቲ 2026-2027 ኣካዳሚያዊ ንጥፈታቶም ጀሚሮም። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ብቤት ፅሕፈት ህግደፍ ዝተወደበ ስልጠና ማሕበራዊ ስነ ፍልጠት ተዋሂቡ። ኣብ ንዞባ ኣፍ ዓበት ብወፍሪ ተምሃሮ ንልምዓት ዕውት ስራሕ ከም እተሰላሰለ ተገሊጹ። ኣሜሪካን ኢራንን ኩናት ብሰላም ንምዕራፍ ዝወሰኖ ገደብ ግዜ ብዘይፍረ ኣብቂዑ። ፕረዚደንት ዶናልድ ትራምፕ ኣሜሪካ ምስ ደቡብ ኮርያ ክተካይዶ ንፅንሐት ወተሃደራዊ ልምምድ ክተጉድሎ ኣዚዙ። መንግስቲ ፊሊፒንስ ብሰንኪ ዕልቕልቕ ኣብ ርእሰ ከተማ ማኒላን ከባቢያን ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጁ። ዝኸበርኩም ተዓዘብትና ንሰዓት ዝተዳለወ ዜናታት ኣብ ዝተዛዚምሎ ንስለምክትታልኩም ነመስግን ፍሮክ ምሸት

ኮስሞቲክስ ዝብል ኣምር ካብቶም ዝተቐደሰ ልምዲ ኢሎም ዝወስድዎ ዝነበሩ ግብፃውያን እዩ ቀንዲ መሰረቱ። እዚ ልምዲ ኣብ 3,000 ዓመት ቅድሚ ልደተ ክርስቶስ ከም ዝነበረ እዩ ዝሕበር። ናብቶም ካልኦት ሃገራት ኣፍሪቃ እንተመፂና እውን ቅድሚ 7,000 ዓመት ኣቢሉ እዚ ናይ ኮስሞቲክስ ፍርያት ምጥቃም ከም ዝጀመሩ ታሪክ ይሕብር። ካብዚ ዝጀመረ ድማ በብእዋኑ እናተራቐቐ ናብ ዘለናዮ ዘመን ክበፅሕ ዝኽኣለ ነዊሕ ዕድመ ዘለዎ ልምዲ እዩ። ካብቲ ብልምዲ ኢሉ ዝጀመረ ኪደት ናይ ግብፃውያን እውን ኣብዚ ግዜ ከም ቀንዲ ምንጪ ገንዘብ ኮይኑ ብቢልዮናት ዝቕፀሩ ገንዘብ ዝሓፍስሉ ናይ ፅባቐ መንፀባረቒ ኮይኑ ንረኽቦም። ኮስሞቲክስ ከም ናይ ተኣማንነት ምስጢር ወሲዶም ብዙሓት ውልቀ ሰባት ክጥቀምሉ እውን ንዕዘብ ኢና። ኣብዘን 3 ዓመታት ህውብነት ናይ ኮስሞቲክስ ጥር ዝበፅሕ እዩ። እቲ ቀንዲ ቀላስ ናይ ዝህውብነት እውን ማሕበራዊ መራኸቢታት ከም ዝኾነ ተረጋጊፁ። እዚ ከዓ ሓቅነት ዘይብሉ መዋዕውዒ ብምክያድዮም ናባቐልዎ ደቂ ሰባት ከም ዝሰርጥ ዝገብሮ። መብዛሕትኡ ግዜ ደቂ ኣንስትዮ እኳ ዘዘውትሮኦ እንትኾና ገለ ደቂ ተባዕትዮ እውን ኣብ ተጠቃምነት ኮስሞቲክስ ልዑላ ድህቦ ዘለዎም እውን ኣይተሳኣኑን። እዚ ቀንዲ ዕላማ ድማ ነቲ ተፈጥሮዊ መልክዕ ብምሽፋን ሙሉእነት ዝመልኦ ስምዒት ከም ዝስምዓካ ምግባርን ኢሎም ዘዳልውዎ እዩ። ከም ዝገለጽናዮ ኣድናቖት ኮስሞቲክስ በብእዋኑ እናዛየደ ኣብ ዝመፀሉ ግዜና በፂሕና ዘለና። ምዝውታር ኮስሞቲክስ ኣብ መዓልታዊ ህይወት ከም ንቡር ተግባር እዩ ኮይኑ ዝካየድ ዘሎ። እዚ ማለት ከዓ ካብ ዘይጥቀም ዝጥቀም ዝበዝሓሉን እቶም ነዞም ፍርያት ዘፍርዩ እውን ዕላሞኦም ዝሃርሙሉ ዘመን ኢና በፂሕና ምባል እውን ምግናን ኣይኮነን። ብዓለም ለኸዊ መንገዲ ብዝተኻየደ መፅናዕቲ እውን 90% ዝኾኑ ውልቀ ሰባት ኣብ መዓልታዊ ህይወቶም ነዞም ዝተፈላለዩ ፍርያት ናይ ኮስሞቲክስ ከም ዝጥቀምሉ እዩ ዘብርህ። ብርክት ዝበሉ ፍርያት ናይ ኮስሞቲክስ ከም ናይ ፀጉሪ ርእሲ ናይ ፍሬግረንስ ወይ ድማ ኬሚካላዊ ጨና ትሕዝቶ ዘለዎም ናይ ሰብነት መልከይን ካልእን እውን ካብቶም ከም ውልቃዊ ክንክን ተባሂሎም ንዓለም ዓለቕሊቖማ ካብ ዘለዉ ፍርያት እዮም። እዚ መረጋገፂ ናይ ፅባቐ ተባሂሉ ዝቐረበ ፍርያት እውን ብዙሓት ዓማዊል ብምስሓብ እዩ ከምቲ ኣቐዲምና ዝገለጽናዮ ብዙሕ ናይ ተጠቀምቲ ከስዕብ ዝኽኣለ። በዚ እውን እቶም መርዘማት ዝበሃሉ ናይ ኮስሞቲክስ ፍርያት ብመጠኑ ክበዝሑ ዝጀመሩ። ፍርያት ናይ ኮስሞቲክስ ዝተፈላለዩ ዓይነት ኬሚካል ዝተሓወሶም ብምዃኖም ናይ ብዙሓት ተጠቀምቲ ጥዕና ኣብ ሓደጋ ምእታዎም ብክኢላታት ጥዕና ዝተገልጸ ሓቂ እዩ። እዞም ንገልጾም ዘለና ፍርያት ብኽሊ ዕድመ እንተተዓዚምና ኣብ ኩሉ ዕድመ ዘለዉ ውልቀ ሰባት እውን ተጠቃምነቶም ልዑል ምዃኑ እዩ ዝሕበር። እዚ እውን ኣብ ዘመናውነት ዝዓብለሉ እዋን ከም ኣገዳሲ ተቖፂሩ ብድፍረት ዝዕየየሉ ዘሎ ኮይኑ ኢና ንረኽቦም። መብዛሕትኡ ግዜ ኣብ ቅድሚ ካልኦት ሰባት ፅቡቓት ኮይኖም ንኽረኣዩ ፅቡቕ ክስምዖምን ከምኡ ድማ ናይ ምኩሓልን ምፅብባቕን ህይወት ንምኽታል ተባሂሉ ዝዝውተር ምዃኑ እውን ይግለጽ እዩ። እዚ ልምዲ ኣብ ደቂ ኣንስትዮ ደቂ ተባዕትዮን ከምኡ ድማ ኣብ ህፃናት እውን ከይተረፈ ዝስራሓሉ ዘሎ ሓደገኛ ባእታ ከም ዝኾነ ዮም ኣብዚ ዓውዲ መፅናዕቲ ዘካይዱ ዝገልፁ። በዚ መዳይ እውን ቁጠባዊ ዕቤት ናይዞም ኣፍረይቲ ትካላት ጥርዚ ክበፅሕ ንዕዘብ። እንተኾነ ግን ከምቲ ዝብልዎ ድዩስ ወይስ ኣንጻር ናይቲ ዝብልዎ ኣድህቦ ብምግባር ክንጥቀመሎም ዝግብአና ሓደገኛ ፍርያት እዮም። በዚ መዳይና እምበኣር ንሎም ሰሙን ከም ዛዕባ ልዕልና ክንዘራረበሎም ዝመረፅና ነዘናብዚ ዓምዲ መፅናዕቲ ዘካይዳ ደቂ ኣንስትዮ ብምዕዳም ድማ ሓሳባትና ክንካፍለኩም ኢና እሞ ክሳብ ፍጻሜ መደብና ምሳና ጽንሑ። ኮስሞቲክስ ክበሃል እንከሎ ብባህላውን ዘመናውን ወይ እውን ዝተፈብረኸ ኢልና ክንፈልዮ ይከኣል እዩ። እዚ ከዓ እቶም ብተፈጥራዊ ፀጋ ተጠቂምና ንዘውትሮም ከም በዓል ጥሽን ካልኦትን ከም ባህላዊ ክውሰዱ ከለዉ፣ እቶም ዝተፈብርኹ ዝበልናዮም ድማ ምስ ዝተፈላለዩ ኬሚካላት ብምትሕውዋስ ናብ ዓማዊል ዝበፅሑ ዘለዉ ፍርያት እዮም። በዚ መዳይ እውን ቀንዲ ኣተኩረና ናብቶም ኣብዚ እዋን ዝፈርዩ ዘለዉ ፆታ ድማ ኣብ ሃገርና ዝበዝሐ ተጠቃምነት ኣብ ደቂ ኣንስትዮ ክሳብ ዝሃለወ ናብዚ ብምትኳር ኢና።

0: መደምና ክንፈልም እዚ መፅናዕታዊ ፅሑፍ ንክዳለዎ ዝደረኸ መበገሲ ድማ ኣለዎ።
1: መጀመርያ ነዚ ስነ ፅሑፍ ክነዳለዎ ዝደረኸና ካብቲ ዘንበብናዮ ወይ ከዓ ኣብ ከባቢና ዘለዎ ነገራት ብዝባኣናዮ ዘጋጠመ ወይ ከዓ እቲ ዘንበብናዮ ዘጋጠመን ኣዝዩ ኣሰቃቂ ሳዕቤን ናይ ኢንዱስትራዊ መመላኽዒ እዩ። እቲ ቀዳማይ ዕላማ ናይዚ ስነ ፅሑፍ ዝኾነ ተባ እዚ ኩነታት ተጠቃምነት ኣብ ሕብረተሰብና ናይ ኢንዱስትሪ መመላኽዒስ ከመይ ኣሎ፣ ኣብ ርእሲኡ ከዓ እቲ ሳዕቤን ካ ኣብ ሕብረተሰብናስ ከመይ ኣሎ። ዕላማ ካልኦይቲ ዕላማ ድማ ሕብረተሰብና ሲ ወይ ብሓፈሻስ ህዝብስ እንታይ ኣለዎ፣ እንታይ ኣፍልጦ ኣለዎ ብዛዕባ እዚ ኢንዱስትሪ መመላኽዒ ዘሎ ሳዕቤናት፣ እቲ ኣጋጢሙ ዝብሎ ዘለና ሳዕቤና ሲ እንታይ ኣለዎ ዘይኒተን ዕላማ።
0: ኣብዚ ዝተኻየደ መፅናዕቲ ካብ 16 ክሳብ 25 ክሊ ዕድመ ኣብ ዘለዋ ደቂ ኣንስትዮ እዩ ተኻይዱ። ብመጠኑ እውን በቲ ዘለዎን ባይታ ናይ ተጠቃምነት ከምዚ ንዕዘቦ ዘለና ብርክት ዝበላ ናይዞም ብዝተፈላለዩ ኬሚካላት ተዳልዮም ዝቐርቡ ዓይነታት ናይ ኮስሞቲክስ ተጠቀምቲ ከም ዝኾነ እዩ ኣብዚ መፅናዕቲ ተረጋጊፁ።
2: እቲ ቀንዲ ጉድኣት ዝተረኽቦም ኮስሞቲካዊ ፍርያት ዝረኸብናዮም ካሮቲን፣ ጎልድ ስኪን፣ ኣኒዛ፣ ኒውፌስ፣ ላምባ፣ ሲቪ ክሪሚ ኮይኖም ረኪብናዮም ማለት እዩ። እቲ ዘወርዶ ዓይነት ጉዳታት ድማ ምርቃ ቆርበት፣ ምጭምዳድ፣ ምቅርራፍ፣ ምጉዳል ሚዛን ሰብነት ማናስ፣ ምምዝባላ ወርሓዊ ፅግያት ኮይኖም እቶም ሕማማት ረኪብናዮም ማለት እዩ። ነዚ ድማ ብጀካቲ ምጥቃምካ ጥራሕ ብዓብ እዩ ጉድኣት ከሎ ኣብቲ ኣጠቃቅማ ጉጉያ ኣጠቃቅማ እውን ነቲ ጉድኣቶም ወሲኸሉ ኮይኑ ተረኪቡ ማለት እዩ። ንኣብነት ሕጂ ፈፀጋ ወፂኡ ሓንቲ ጓል ኣብ ክንዲ ናብቲ ዝምልከቶ ኣካል ክኢላ ስነቆርበት ወይ ድማ ፋርማሲስት ሃይዳ ትሓከም ንመሓዛ እንታይ ንፅል ክገፅ ክትብላ ንሽ እዚኣ ንደ ዝጥቀም ዘለታ ብሰንኪ ንዓ ተኸቲላ ምጥቃሙ ማለት እዩ። ኣብዚ ተደልየ ሕማማት
0: ኣብዚ ዝተኻየደ መፅናዕቲ ኣብቶም ዝተፈላለዩ ዕላማ ዘለዎም ናይ ኮስሞቲክስ ፍርያት እኳ እንትኾነ ኣብዘን ተጠቀምቲ ደቂ ኣንስትዮ ብብዝሒ ዝዝውተሩ ጉድኣት ዘስዕቡን ግን እዞም ዝስዕቡ እዮም። ከምዚ ክግለፅ ዝፀንሐ ኮስሞቲክሳዊ ፍርያት ግቡእ ኣጠቃቅማን ሰማማዓካ ለሊኻን ካብ ዘይምጥቃም ተበጊሱ ብዙሕ ጉድኣት ዘስዕብ ቀሊል ዘይኮነ ፍርያት እዩ። ካብቶም ዝተገልፁ ሓሊፉ እውን ብዝተፈላለዩ መንገድታት ንጥዕናና ኣስጋኣት ሕማማት እውን የስዕበልና እዩ።
1: እቲኦም ዓይነት ጉድኣታት ኣብ ክልተኢና ክፊልናዮም ዘለና ግዜያውን ነባርን። እቲ ግዜያዊ ተባሂሉ ዘሎ ከም በዓል ፈፀጋ ወይ ማዳ ወይ ምቅባፍ ቆብረት ገለ ክኸውን ከሎ፣ እቲ ነባርን ድሕቲ ኮይኑ ግን እቲ ኣዝዩ ኣሰካፍን ኣብዚ ሕጂ ግዜስ ኣዝዩ ኣሰካፊ ኮይኑ ዘሎ ጉድኣት ማለት እዩ ምቃ ቆብረት እዩ። ሕጂ ቆብረትና ንድሕ ተባቂቁ ናይ ፀሓይ ምፅዋ ክእለትናስ ክጎድል እዩ ማለት እዩ። እሱ ዘኸተሎ ከዓኒ ካንሰር ናይ ቆብረት ናይ ፀላም ከብዲ ናይ ኩሊት የጋጥም ማለት እዩ። ኣብ ርእሲኡ ብዙሕ ተጠቃምነት ናይዞም ኢንዱስትሪ መመላኽዒታት ናይ ምምካን ደረጃ የብፅሕ። እቲ ምምካን ሕጂ ነታ ተጠቃሚት ወይ ነቲ ተጠቃሚ ጥራይ ዘይኮነ ንኣብነት ነብሰ ፀዋርደ ንድሕቲ ኮይና እቲ ትወልዶ ዕሸል መኻን ዕሸል ክትጋላገል ትኽእል ማለት እዩ። ወይ ኣዶ ቆልዓ ንድሕቲ ኮይና ሓራስ ዝጠብብ ቆልዓ ንድሕቲ ሃልይዋ ልክዕ በት ንሳ ተወስቶም ዘላ ኢንዱስትሪ መመላኽዒታት እቲ ቆልዓ መኻን ዕሸል ክኸውን ይኽእል ማለት እዩ።
0: ተጠቃምነት ናይዞም ፍርያት ኣብ ዝተፈላለዩ ክፋል ናይ ኣካላት እዩ ነይሩ። ምስቲ ቁጠባዊ መዳይ እውን ዝበዝሐ ኣብ ገፅን ፀጉርን ተጠቀምቲ ከም ዝኾነ የን ገሊፀን። ኣብ ገለ ድማ ኣብ ናይ ሙሉእ ነብሰን ዝጥቀማ እኳ እንተሃለዋ ሃልኪ ዘድልዮ ብምዃኑ ግን ዋሕዱ ተጠቃምነት ኣብ ሙሉእ ሰብነት ኣሎ። እንተኾነ ግን ካብተን ተጠቀምቲ ናይ ሸውሃት ምዕፃው ምጉዳል ሰብነትን ሕፅረት እስትንፋስን ከም ዘጋጥመን ኣዕሊልናና።

0: ኣብዘን ደቂ ኣንስትዮ ብዙሕ ተጠቃምነት ዘስዓበ ፅልዋ ኣለዎ። ነዛ ኣድህቦ ዘድልዮ ፅልዋ እውን ንመጻኢ ብዘይ ምሕሳብ ዝጥቀማ ብምዃነን መብዛሕትአን ግዳይ ከም ዝኾና እዩ ኣብዚ መፅናዕ ተቐሪቡ።
1: እቲ ቀንዲ ኢልና ንጠቕሶ እኳ ብመራኸቢ ብዙሓን ዝግበር ዓይነት መዋዓውዒታት እንድዩ ብጀካቲ ቀንዲ ብዕላማ ታርጌት ርካ እዚኣ ተጠቀማ እዚኣ ፅብቕት እያ ዝበሃል ወላ እውን ኣብ ብዝሒ ኣብ ቲክቶክ ገለ ዝርአ ሓንቲ ጓል ክትመላኽዕ ከላ ቀደም ክትገብራ እንታይ ነታ ብራንድ እያ ገሊጣ ተርእየና እዚ ከ እንታይ ማለት እዩ ኣነ ከምዚኣ ገይረ ፅብቕ ዘለኹም ከምኣ ተኸተላ እዩ ዘስኒ እዚኣ ተቐዳሚ ትፀላት ትከውን ከላ ካልኣይ ከዓኒ ኣብ ሙቪታት ኮነ

0: ዝረአ ናይ ህቡባት ሰባት ዝገብሩ ዓይነት መመላኽዒ ማለት እዩ። ንዕኡ ርአን ድማ ኣብ ክንዲ ዝኾነ ኣብ ህዝቢ ዝቐርባሉ መርዓ ገልፍላይ ኣጋጣሚ ክህልዎን ከለተን ተጠቀምቲ ኣብ ክንዲ ብባህላዊ ገይረን ንክለምፃኾና ፅባቃ ዝፍትና ጥሽ ገለ ገይረን ኣብ ክንዲ ዝፍትና ቁልጡፍ ለውጢ ዘርእየን ልክዕ ከምትነትን ህቡባት ሰባት ማለት እዩ ኢለን ናብቲ ኢንዱስትሪያዊ መመላኽዒ ዛዝባ ኮይነን ተረክበና።
1: ክቡራት ተኸታተልትና፣ ከምዚ ክግለፅ ዝፀንሐ ተጠቃምነት ናይ ዝተፈላለዩ ዓይነት ኮስሞቲክስ ኣብ ህይወትና ዘስዕቡ ሓደጋ ቀሊል ኣይኮነን። እቲ ዘለና ፅባቐ መናቕ እውን ናትና ስራሕ እምበር ናይ ካልኦት ክኸውን ኣይንፍቀደሉ። ኣብ መወዳእታ ድማ ንዝስዕብ መልእኽቲ ካሕልፋ ኢና ዕድል ሂብና መደብና ዝዛዘምና።
2: ብሓፈሻ ሕጂ እዞም ኩሎም ክንጠቕሶም ዝፀናሕና ሕማማት ከምዚ ብተፈጥሮ ዝመፁና ወይ ዘጋጥሙን ኣይኮኑን። ገንዘብና ከፊልና ነምፅኦም ዘለና እዩ ማለት ሕጂ ተተገንዚብናዮስ ብገንዘብናስ ሕማም ንዕድግ ኣለና ማለት እዩ። ስለዚ ኣብዚ ክንጥንቀቕ ከም ዘለና ማለት እቲ ማዕበ ክንዲ ዝንድሐ ኢፌክት ወይ ማዕበ ክንዲ ዝንድሐ ፀገማት ተሃልይዎ ሲ እቲ ባህላዊ ገይርና ጥዕናና ክንሕሉ
0: እዋ ከምቲ ዝበለቶ ንድ እቲ ዝጥቀመሉ ዓይነት መመላክዒ ኢንዱስትሪ ክጥቀማ ከልዋ ደቂ ኣንስትዮና ክዝተውዕላሉ ዘለዎን ንክንደይኻ ንሓፂር ግዜ ክትፅበልካስ ንመዋእል ዕድመታትካ ዝሃስ ነገር ትገብር ምህላውካ ፈሊጠን ንግዜያዊ ፅባቀ ኢለን ንዘይፈልጦ መልክዕ ንምውናት ነቲ ኣምላኽ ዝሃበን መልክዕ ንሃይብላ ሓደ

0: ዓረብያ ቆልዑ ብዙሕ መፅሓፍቲ እውን ኣሎ። ብፍላይ ብናይ እንግሊሽ ቋንቋ ኣዝዩ ብዙሕ መፅሓፍቲ ኣሎ። እዚ መፅናዕቲ እዚ ካብ ምንታይ እዩ ዝብገስ? ሰብ ብምዃኑ ጥራይ ንሓድ ሕሉ ይመሳሰል እዩ። ኣብዝሃሉ ኣብ ካልእ ሃገር ሃሉ ብዘይገድስ ሰብ ስለ ዝኾነ ጥራይ ደቅና ከዓ ከም ደቅና መጠን ሰባት ስለዝኾኑ ቆልዑ ስለዝኾኑ ሰባት ብምዃኖም ጥራሕ ምስ ካልኦት ቆልዑ ኣብ ካልእ ሃገራት ዘለዉ ይኹን ኣብ ዝኾነ ቦታ ይመሳሰሉ እዮም። ግን ካብ እቲ ሓደ ወገን ሰብ ከዓ ካብ ሓደ ካልእ ሰብ ከዓ እዚ እዩ ዝፈላለ ማንታ ቆልዑ ኮይኖም እውን ዝፈላለዮም ብዙሕ ነገራት ኣሎ። ስለዚ ነዚ ብግምት ዘእተወ መፅናዕትታት ብዙሕ ተኻይዱ እዩ። ብዙሕ መፅሓፍቲ ሰፊር ሕጂ ነዚ መፅሓፍቲ እዚ ፅሙቕ ኣቢልና ነዚ ሕብረተሰብ ናብ ዝጠቅም መንገዲ ንዓና እውን ብዝጠቅም መንገዲ ካቅርባ ፈቲነ ኣለኹ ማለት እዩ። ኣብ መወዳእቱ ትንቕሓትና ይዓቢ፣ ነፍስና ንሕና እውን ክንፍትሽ ካብቲ ማሊ ሎሚ ዝሓሽና ካብ ሎሚ ከዓ ፅባሕ ዝሓሽና ንክንከውን ክትሕግዘና ትኽእል እያ ብዝብል ዕላማ ዝተዳለወት።
1: እንታይ ትሕዝቶታት ኣጠቃሊላ ኣላ?
0: ሕጂ እቲ ትሕዝቶታ ብሓፈሻ ትንቕሓት ክብ ንምባል እዩ። ልክዓ ከምዚ ናይ መድሃኒት ወይ ገለ ኣይኮነትን ከምዚኣ ተጋጢማትካ ከምዚኣ ግበር ከምዚኣ ተጋጢማትካ ከምዚኣ ግበር ዓይነት ኣይኮነን። ሓፈሻዊ ከምዚ ክብሎ ፀናሕኩ ንቕሓት ንኸተዕቢ እዩ። እቲ መዳያት ዝድህሰስ ግን ብዙሕ ጉዳያት እዩ። ኣብቲ ዕለታዊ ሂወትና ዘጋጥመና ነገራት ወላዲ ስለ ድኾንኩ ኣነ እውን ዕድል ገይረ ከዓ ኣብ ከባቢ ኣዕሩኽተይ ብዙሓት ወለዲ እዮም ዘለውኒ ደቂ ኣለውና ብዙሕ ግዜ በቲልካ በቲ ትዘራረብ ኢኻ ብዛዕባ ደቅኻ። ሕጂ እዚ እንታይ ይጠቕመካ? ኣየናይ ዛዕባ እዩና ሞር ብዝያዳ ክነተኩረሉ ዝግበኣና ኣብ ዝብል ንክመርፅ ዕድል ሂቡኒ ማለት ካብዚ ኩሉ መፅሓፍቲ ናይ ደገድሎ ናይ እንግሊሽ ዘሎ ምስትናትና ተመክሮ ሓዊስና ክንገብሮ ሕጂ ኣገዳሲ ዝበልኮ ብዙሕ ነገራት ኣብኡ ክድህስሶ ፈቲነ ኣለኹ ማለት እዩ። ከም ቀንዲቲ ዕማም ናይ ወላዲ እንታይ ይኸውን ዘለዎ ከመይ ክሕዞ ዘለዎ ምስ ደቅና ክንበሃሃል እተ ኮይና ክንላዘብ እተ ኮይና ዝብል ዛዕባታት ተላዒሉ ኣሎ። ንደቅና ኖ ወይ ኣይፋል ክንብሎም እተ ኮይና እንታይ ና ክንገብር ዘለና ካብ ፀቕጥመ ዘለና እንታይ ክንገብር ንኽእል ብዛዕባ ወልፍታት ተዘሪቡ ኣሎ። ጥቕስታት እውን ገይረ ኣለኹም መንጎ መንጎ ምስ ህቡባት ሰባት ወይ ክኢላታት ዝብልዎ ሞ ምስ መግለፂ እውን ክንገብሮ ፈቲና ኣለና። ንደቅና ከነዕብዮም ከለና ዘጓንፈና ዕለታዊ ጉዳያት ኣብኡ ዝህልወና ኣረኣያ ክድህሶ ፈቲነ ኣለኹ። ሕጊ እውን ገለ ክፋል ሂብና ኣለና። ምክንያቱ ሕጊ ንደቅና ከነዕቢ ከለና ሕጊ እውን ዝብሎ ነገራት ኣለዎ። ኤርትራ ዝፈረመትሎም ውዕላት ኣለዎ፣ ኣህጉራውያን ውዕላት ናይ ዩናይትድ ኔሽንስ ኣለው፣ ናይ ኣፍሪካን ዩኒየን ኣለው። እንተላይ ኣብ ሃገራዊ ቻርተርናትና እውን ዝጥቀስ ሕግታት ኣሎ። እዚ ንቆልዓ ከይህሰን ብግቡእ ንክዓብን ዝድርኺት ዝገብር ነገራት እዩ። እዚ ብምሉእ ሕጂ ምስ ጉዳይ ገንዘብ፣ ጉዳይ ዲስፕሊን፣ ጉዳይ ወልፍታት ከምዘብሎ ፀናሕኩ ክገብረሉ ፈቲነ ኣለኹ። ብዙሕ ዛዕባታት ግን ከምዚ ንሓንቲ ጉዳይ እዚኣ ከምዚኣ ተጋጢማትካስ ከምዚኣ ግበር ዝዓይነቱ ኣይኮነን። ንቕሓትካ ይዓቢ ጉዳያት ክመፁ ከለዉ መምስ ኩነታቶም እንታይ ክትገብር ከም ትኽእል ከበርኸልካ ዝኽእል ዓቕምኻ ዘዕቢ ነቲ ኩነታት ናይ ምንባብ ዓቕምኻ ነቲ ኩነታት ናይ ምርኣዩን ቁኑዕ ውሳነ ናይ ምውሳንን ኣብ ተግባር ናይ ምውዓሉን ዓቕምኻ ዘዕቢ ዝበልናዮ ትሕዝቶታት ኣብኡ ከስፍሮ ፈቲነ ኣለኹ ማለት እዩ።

0: ብሕፁር ዝበለ ዘካየድካዮ ፃዕሪ ይመስል
1: እታ ቀዳመይቲ ክሰግራ ዘይደለኹ ነገር እንታይያ ጌጋ ሓበሬታ ንኸይህሉ እዩ ኣብዛ መፅሓፍ እዚኣ ጌጋ ሓበሬታ ወይ ንሰብ ዘጋጊ ዘይቅኑዕ ነገር ንኸይህልዋ ምፅዓር እያ ነራታ ቀዳመይቲ ዝገበርኳ ማለት እዩ ሕጂ ሳይንስ ስለ ዝኾነ ስነፍልጠት እውን ስለ ዝኾነ እቲ መፅሓፍቲ እውን ብብዙሕ ሪሰርች ዝመፀ ብብዙሕ መፅናዕቲ ዝመፀ ስለ ዝኾነ ኣነ ክወስዶ ከለኹ ኣነ ከንብቦ ከለኹን ክዝርግሖን ክትርጉሞን ከወሃህዶ ከለኹ ምስ ናትና ሕብረተሰብ ኣብ ኣባህላ ወይ ኣብ ኩርናዓ ኣተሓዛ ገለ ጌጋታት ክህልዎን ንኽእል እዩ

0: ካብ ዝብል ሓሳብ እታ ጌጋ ንኸይትህሉ እያ ነይራታ ቀንዲ ፃዕሪ። ነዚኣ ሕጂ ንምውጋድ ኣርባዕተ ሞያውያን ከም ዝርእዋ ገይረ ማለት እዩ። ብቐዳምነት ኣብ ሚኒስትሪ ዕዮን ማሕበራዊ ድሕነትን ጨንፈር ድሕነት ቆልዑን ስድራ ቤትን ዝብል ኣሎ። ብቐጥታ ዝምልከቶ ጨንፈር ማለት እዩ። ኣብ ክልተ ሰባት ሪኦማ ዳይረክተር ናይ ጨንፈር ኣቶ ተስፉ ሰሎሙን ወዲ ሰሎሙን፣ ከምኡውን ምሁር ስነ ሕብረተሰብ ዲያቆን መርሃዊ ዘሚካኤል ሪኦማ ነታ መፅሓፍ ብምልእታ ካብ መጀመርታ ስጋ መወዳእታ ክህቦም ከለኹ ንዕኦም ግዜ ነበሮምን ስራሕ ነይርዎም መገሻታት ገለ ነይርዎም። ስለዚ ኣዋርሒ ክሕዝዋ ምዃኖም ነጊሮምኒ ማለት እዩ። ሕጂ ክነርክበላይ ንኽእል ኒና ክልተ ሰለስተ ወርሒ ክትፀኒሓ ኢሎም ግን ኣነ ዓቕሊ ክገብር ፈቲነ ማለት እዩ። ምክንያቱ እሶም ከይረኣይዋን እሶም ፅቡቅ ኣላ ከይበልዋን ክዝርግሓ ኣይደለኹን ሰብ ከተጋግድ ክእል ኢኻ መልሶ ስለዘይትኽእል ምስተዘርግሐተ ሓንሳብ ከዓ ስለቲ ፃዕሪ ኣብኡ ነይሩ። ብዘይካ እዚ ናይ ሳይኮሎጂ መምህር ጳውሎስ ዘካርያስ ኣብ ኮሌጅ ዓዲ ቀይሕ ምኩር ናይ ሳይኮሎጂ መምህሪ ንሱ እውን ከም ዝርያ ገይረ ማለት እዩ። ብዘይካ እዚ ኣብ ሚኒስትሪ ጥዕና ንወለዲ ኣስተምሮታት ዝህብ ኪላ ኣእምራዊ ጥዕና ኣቶ ሰሎሞን ነማርያም ከዓ ክርያ ገይረ ማለት እዩ። ስለዚ ኣርባዕተ ሞያውያን ሪኦማ ርእቶታት ሂቦምላ ነቲ ርእቶታት ኣብ ግምት የእትየ እንደገና ርአ እቲ ክርአ ዝግብኦ ከውፃ ፈቲነ ማለት እዩ። እቲ ካልእ ክገብሮ ዝፈተንኩ ኣብ ቋንቋ እዩ። መጀመርታ ክትፅሓፍ ከላ እዚኣ እቲ ብዙሓ ዳርጋ ዕፅፊ በፂሓ ነይራ ነዋሕያ ነይራ። ዳሓር ግንታይ ኢለ ነቲ ሰብ ከንብባ ከሎ ቅርጡ ክትብለሉ ንእስ ኢላ ውሕድ ክትብል ግን ከዓ ትሕዝቶ ከም ዘለዎ ኮይኑ ትሕዝቶ ክጎድል የብሉን ተሓሳባት ኣብኡ ደሎ ክጎድል የብሉን ሕጂ ንስፍሕ ዝበለ ነገር ኣቐርጦ ከተብሎ ከለካ ዝያዳ ፃዕሪ ዘድልየካ። ስለዚ እዚኣ ፃዕሪ ነይርዋ። ኣብቲ ቋንቋ እውን ኣብቲ ላይ ኣውት ፅቡቅ ገይራ ክትከውን ስለ ዘለዋ ዓርከይ መስፍን ገብሪ ሂወት ላይ ኣውት ገይርዋ ፅቡቅ ንክትንብበብ ብዝኽእል መንገዲ ንሰብ ፍኹስ ብዝትብለሉ መንገዲ ፅቡቅ ገይሩ ሰሪሕዋ ርእዋ ማለት እዩ። ቃላት እውን ኣሪምዋ ማለት እዩ። መስፍን በብሓደ ናይ ቃላት ጌጋታት ክህሉ ተገዲሱ ርእዋ። መርሃዊ እውን ካብ ሚኒስትሪ ዕዮ ትሕዝቶ ጥራሕ ዘይኮነ ኣብቲ ቋንቋ እውን ርእቶታት ሂቡና ማለት እዩ። ሰባት ከም ዝርእዋ ምግባር ነይርዎ ማለት እቲ ዝያዳ ንክትፅብቕ ማለት እዩ። ኣብቲ ኣርእስቲ ምምራፅ፣ ኣብ ሌይኣውት፣ ኣብ ካቨር ዲዛይን ብዙሓት ሰባት ተሳቲፎም ማለት እዩ። ኤርምያስ ሰሎሞን ኣብ ኣርእስቲ ምምራፅን ካቨር ነይሩ። ከማልዲኖ ኣብ ካቨር ነይሩ። ብዙሕ ኣብነታት ኣለዉ ኣብዚ መፅሓፍ። መጀመርታ ምስ ረኣየታ በዓልቲ ቤተ ዓወት እናታርእቶ እዩ ነይሩ። ኣብነታት ተተብዝሓላስ ፅቡቅ ድብል ነይሩ። ንሱ ከዓ ብዙሕ ኣብነታት ንኽእትወላ እውን ፅዒረ ሕጂ ክትንበብ እንኳላ እዛ መፅሓፍ ልዝቢሉ ተቋንቋ ደየሸግረካ ብቐሊሉ ዝርድኦ ሕፅር ሕፅር ዝበለ ቃላት ሰብ ኣንቢቡ ንድሕሪት ምልስ ኢሉ እንታይ ድብል ደሎ ኢሉ ከይተሸገረ ፍኹስ ኢሉ ንኸንብባ ምጭውጭው ዝበለት ክትከውን ፅዒርና ኣላ ማለት እዩ። ክሪያ ከለካ ኣነ ነዛ መፅሓፍ ኩሉ እቲ ኣነ ክገብሮ ዝኽእል ፃዕሪ ገይረላይ።
1: ብዙሓት ከም ዘንበብዋ ተዛሪብካ ኣለኻ። ስለዚ ብዙሓት ዝባረኽዋ መፅሓፍ እያ ክንብል ኢና ማለት እዩ። ንገለ ካብቲ ዘለዓልካዮ ዛዕባታት ክንደስስ እሞ ድሕሪኡ ኣብዞም ተዓዘብቲ ክንከይድ ኢና። እንታይ ዝብል ኣቕሪብካ ኣለኻ? ብዛዕባ ድልየት ደቅና ምፍላጥ ኢልካ ኣለኻ። ክሳብ ክንደዩ ኣገዳስነቱ ድልየት ደቅና ምፍላጥ ፈሊጥና ከሞ እስክዚ ኣብራህ
0: ልክ ኣለኸ። ሕጂ እቶም ክኢላታት እንታይ እዮም ዝብሉ ብብዙሕ መንገዲ ይግለፅ። እንዲ ብዙሕ ፅሑፋት ክትሪአን ከለካ እንተለየ ብኢንተርቪዋት ብዙሕ ኢንተርቪው ርአያን ቃለ መሕትት ናይ ሞያውያን ማለት እዩ ብዝከኣለኒ መጠን። ብዘይካ መፅሓፍቲ እውን ካልእ ኣርቲክላት ተንብብ ኢኻ ንኣሽቱ ነገራት ተንብብ ትፍትን ኢኻ። ሕጂ ጠቕሊልካ ክትሪአን ከለካ ኣብ ሓንጎል ደቅና ዘሎ

ካብ ህፃንነቶም ዘሎ ምናልባት ብቃላቶም ዘይገልፆ ሕቶታት ኣለዎም ውሽጦም። ሓደ ሓደ ካብቲ ሕቶታት እንታይ እዩ? ኣነ መን እየ ዝብል እዩ። ብቃላት ኣይገልፅዎን፣ ግን መን እየ ኣነ፣ ኣብዚ ዓለም ከ እንታይ ቦታ ዘለኒናዓይ ዝብል ሕቶ ከም ዘለዎም እ ኩሉ ግዜ ነዚ ክምልስዎ እዮም ድፍቱ ንፍቲ መስርሕ ናይ ሂወት። ከም ወላዲ መፀን ሕጂ ድሌታት ናይ ደቅኻ ምፍላጥ ኣዝዩ ኣገዳሲ እዩ። መብዛሕቱ ወላዲ ናይ ደቁ ፅቡቕ ነገራት ስለ ዝደሊ እቲ ናይ ደቁ ፅቡቕ ነገራት ከዓ እቲ ንሱ ፅቡቕ ዝብሎ እዩ ኣብ ደቁ ክትግበር ዝደልዮ። ብኡ ምክንያት ኢና ብዙሓት ወለዲ ንደቅና ከምዚ ክኸውን ኣለዎ፣ ኣብ ከምዚ ደረጃ ከምዚ ክመሃር ኣለዎ፣ ክሳብ ደፊኢኻ እውን ንመን ክምርዖ ከም ዘለዎ ገለ ናይ ምውሳን ኣለና ተንደንሲ። ካብ ንእስነቶም ከዓ ይጅምር እዚ ብፍላጥ ይኹን ብዘይፍላጥ ብፅቡቕ ሓሲብካ ትገብሮ እዩ። እዚ ምስ ምንታይ ይጋራጨዎም እዩ ሕጂ ነቶም ቆልዑ እቲ ድሌታቶም ትሶም ክኾንዎ ዝደልዩ እቲ ክዓቢሉ ዝደልዩ ከድምዕሉ ዝኽእሉ ተበሪህዎም ተፈሲህዎም ክገብርዎ ዝደልዩ ነገራት ኣብ ውሽጦም ኣለዎም ብዝተፈላለየ መንገዲ ብተፈጥሮ ክትብሎ ትኽእል ተሞያውያን ዝያዳ ይገልፆ በቲ ከባቢኦም ተፀልዮም ብዝኾነ መንገዲ ኣለው ውሽጢ ዝድርኾም ነገራት ነዚ ምፍላጥ ነቲ ወላዲ ሕጂ ኣዝዩ ሓጋዝ እዩ። ከም ወላዲ እቲ ስኻ ትደልዮ ኣብ ልዕሊ ዝተቆልዓ ፀቕጢ ጌርካ በቲ ስኻ ትደልዮ ጥራሕ ንክኸይድ ኣብ ክንዲ ምድራኽ ነቲ ናቱ ድሌታት ርኢኻ ከተሳስዮ ጎኑ ጎኑ ክትከይድ ንስኻ ብላዕሊ ኮይንካ ፀቒጥካ ኣብ ክንዲ ትኸይድ ንሱ ኣብ ዝገብሮ ጉዕዞ ንምኻድ ሕግዘካ ማለት እዩ። እዚ እንተ ደኣ ደይገበርካ እዮ ኩሉ ግዜ ኣብ ውሽጢ ልቦም ኣብ ውሽጦም ሕቶታት ኣለዎም ፀቕጢ ኣለዎም ዝድላዮም ስለ ደይረኽቦ ብዙሕ ኣብነታት ኣብዚ ኣምፂ ኣለኹ። ንኣብነት ሓደ ስደተኛ ኣሎ ኣብታ መፅሓፍ እውን ተጠቒሱ ኣሎ። ንደገ ምስ ከደ ንሱ ስደተኛ ስለ ዝኾነ ብዙሕ ፃዕሪ ገይሩ ሓደ ይወዱ በዓልቲ ቤት የላን ተማዊቱ ዕብይዎ ነዚ ወዲ ለይትን መዓልትን እናሰርሐ መወዳእቱ እቲ ቆልዓ ኣብ ትምህርቲ ምስ በፅሐ ኮሌጅ ካኣቱ እንከሎ ሙዚቃ ክፅንዕ ደልዩ ኣቦ ፈፂሙ ክቕበሎ ይከኣለን። እዚ ሕጂ እቲ ቆልዓ ድልየቱ ከምኡ እዩ ሙዚቀኛ ምዃን እዩ። ትቡኡ ግን ኣይዋፂን እዚ ንሂወትካ ዝጠቅም ኣይኮነን ንግዲ ከተፅንዕ ኣለካ ኣብዚ ተገራጮም ዳሕራ ምንታይ በፂሒ ትቦ ክሳብ መወደያ ኣይኮንካን ናይ ትምህርቲ ከፍለልካኒ ክሳብ ምባል በፂሑ እቲ ቆልዓ ናይ ኣቦ ድልየት ከም ምዃኑ ምስ ፈለጠ ትወዱ ገዲፎት ናይ ሙዚቃ ድልየቱ ናብ ንግዳኣት እዩ ትምህርቲ ናይ ንግዲ ንፍዑ ካዓ ስለ ዝነበረ ኣብ ትምህርቲ ተዓዊቱ ስራሕ ሒዙ ሂወት ይመርሕ። ኩሉ ግዜ ግን ይሓቀ እዩ ሕጂ ከም ተበደለ ድሕር ነዊሕ ዓመታት ድሕር ነዊሕ ዓመታት ኩሉ ግዜ ይመላለሰካ እዩ ማለት እዩ። ሕጂ ንደቅና ብዝከኣል መጠን እቲ ዝደልይዎ ነገር ንክረኽቡ እቲ ዝደልይዎ ነገር ንክሰርሑ ናብቲ ዝደልይዎ ነገር ንክኸዱ እቲ ብውሽጦም ዘሎ ዓቕምን ሓይልን ንክጥቀምሉ ድሪኺት ክንፈጥርን ነዚ ኸነለልይን ይፅቡቅ። ከም ዝኾነ ስራሕ ማለት እዩ ሓደ ሰብ ገለ ኬላታት ዝጠቐስዎ ነገር ኣሎ ሓደ ሰብ ዘድልዮ ብስራሕ ሓደ ናቱ ዓቕሚ ምፍላጥ እዩ ናቱ ብውሽጡ ዝደልዮ ናቱ ወኒ ኣብ ውሽጡ ኮይኑስ ኣነስ ከምዚ ክኾን ኣለኒ ከምዚ ክገብር ኣለኒ ከምዚ ክሰራሕ ኣለኒ ትብሎ ኩላና ንብሎ ማለት እዩ። ጎኒ ጎና ተኸይደ ሕጂ ባይታ እያ ነቲ ስኻ ትደልዮ ነገር ነቲ ስኻ ዓቕሚ ትብሎ ነቲ ከድማዓሉ ትብሎ ነገር ባይታ ትረክብ ዶ መፅያ እዚአን ክልተን እንተ ተጣሚረን ኣድማዒ ትኾውን ዝያድ ኣድማዒ ትኾውን ማለት እዩ። ምናልባት ሳልሰይቲ ክትሕወስ ትኽእል ምሳ ከዓ ናትካ ድሌት ፈሊጥካ ኣለኻ ዓቕምኻ ፈሊጥካ ኣለኻ ወይ ከም ተድምዕ ደስ ኢልካ ትገብሮ ነገር ፈሊጥካ ኣለኻ ንዑኡ ድኸውን ባይታ ከዓ ተፈጢሩልካ ኣሎ እዚ ክልቲኡ ተሓዋዊሱ ገንዘብ ተረኺብካ ኣሎ ከዓ ዝበለፀ ኸውን ማለት እዩ ሂወትካ ትመርሓሉ ትኽእል መንገዲ ማለት እዩ። ኣብ ቆልዑ ከዓ ከምኡ እዩ። ስለዚ ኣብ ውሽጦም ነገራት ስለ ዘለዎም ነዚ ኸነንብ ኣብ ክንዲ ንሕና እቲ ንሕና ፅቡቕ ንብሎ ትምሕና ከምዚ ኢኻ ክትከውን ዘለካ ዝብል ነገር ኣብ ክንዲ ምግባር ብዙሕ ኣብነታት እዩ ዝጥቀስ። ኣብ ዝቀረባ እዋን ዜና ነይሩ ኣብ ማዕከና ዜና ተዘርግሐ ነይሩ ኣንቶኒ ሆፕኪንስ ዝበሃል ተዋሳኢ ናይ ኣሜሪካ እዩ ክልተ ግዜ ኦስካር ድወሰደዩ ዝቀረባ እውን ወርሒ ጌራ ከማ እንተኾነት እሱ ሕጂ ኣብ 88 ዓመቱ ኣልበም ኮምፖዝ ገይሩ ሕጂ ተዋሳኢ እዩ ኮ ተዋሳኢ ናይ ሆሊውድ

0: እዩ ካብቶም ፍሉጣት ኩላና ንፈልጦ ኢና ብዙሕ ፊልምታት ንዲሰርሐ እዩ። ክልተ ግዜ ኦስካር ዝወሰደ ብተዋሳዊ እዩ ዝግን ግን ሕጂ ናብ ሙዚቃ ከይዱስ ኮምፖዝ ገይሩስ ሓንቲ ኣልበም ዘርጊሑ ኣሎ። እንታይ ኢሉ ሕጂ ፍቲ ኢንተርቪው ሱ ናይ ኩሉ ግዜ ድሌተይ ዝነበረስ ሙዚቀኛ ምዃን እዩ። ሕጂ ኣይገድፈካን እዩ ማለት እዩ። ሕጂ ንደቅና ገና ኣብቲ ንኣሽቶ ከለዉ በቲ ናቶም ድሌት ክንመርሖምን ናብቲ ናቶም ድሌት ብዝካልና መጠን ባይታ ዕድል ክንፈጥረሎምን እንተዳኣኺኢልና ዝያዳ ኣድማዒ ትኸውን ኢኸ ማለት እዩ። ስለዚ ንደቅና ከምኡ ክንገብር ከም ዘለና ኣብ ኩሉ መፅሓፍቲ ዳርጋ ኢኻ ትረኽቦ ምናልባት ሰብ ከምብባ ኣነ ፅቡቅ ሳጀስሽን ኮይኑ ዝስማዓኒ እዚ ሬይዚን ገርልስ ኢን 21st ሰንቸሪ ቦይስ ከዓ ሳንስ ከዓ ሳንስ ኤን ገርልስ ትብላ ኣላ መፅሓፍቲ ክልተ መፅሓፍቲ ኣለዋ በበይነሚን ፅቡቅ ጌራይ ብዛዕባ እዚ ትገልፀልካ ፅቡቅ ከብሎ ፈቲነ ኣለካ ኣነፍቲ መፅሓፍ ሕጂ እንታይ ኩሉ ግዜ ድሌታት ናይ ቆልዑ ንስማዓዮም ክንብል ከለና ነቲ ድሌታቶም ፅቡቅ ጌርና ክንፈልጦ ባይታ ክነጣጥሓሎም ትንሕና ፅቡቅ ድበልናየ ጥራሕ ኣብ ክን ኣብርኦም ኣይንስርፆ እያታ መልእኽቲ ማለት እዩ።
1: መፅሓፍ ዝደረሰ ቆልዓ ነይሩ ሓደ ግዜ ሕጂ እሞ ከዓ ናይ በይኑ ወርክሾፕ ገይሮምሉ ኣቦ ኣደ ሓደ ዓይነት ርእቶ ኣለዎ
0: ንሱ ናቱ ድሌት ከተሳስዮ ምኽኣል ዓብዪ ነገር እዩ። ምክንያት እንታይ ክኸውን ዝኽእል ኣበይ ናይ ሞያዩ ክድህብ ዝደሊ ኣይ ናይ ሞያዩ ከዝያዳ ፅቡቅ ክትፈልጦ ኣሸጋሪ እዩ ካብ ሰብ ናብ ሰብ ስለ ድፈላለ ምናልባት ኩነታት ስለ ዘይከኣልካ ዕድል ስለ ዘይተረኽበ ዘይከተማልኦ ትኽእል ኢኻ በቲ ሓደ ወገን ከዓኒ ገሊ ግዜ እውን ተማሂርካ ፅዒርካ ኣንቢብካ ፍልጠት ደሊብካ ኣብቲ ናትካ ዘይኮነ ነገር እውን ኣይተድምዕኒ ኢኻ ማለት ኣይኮነን ከተድምዕ ትኽእል ኢኻ ብዙሕ ነገር ደረጃ እውን ክትበፅሕ ትኽእል ኢኻ ግን ኣብ ዓለም ብዙሕ ሞያ እዩ ደሎ እዚኦም ኢንተርናሽናል ሌበር ኦርጋናይዜሽን ዝበሃሉ ኣለዉ ኣብ ውድብ ሕብራት ሃገራት ክንደይ ሞያታት ኣለዎ ኢልካ እንተ ፈቲሽካ ኣብቲ ኢንተርነት ኣብ ዓለም ዳርጋ 13,000 ዝኸውን ሞያ እዩ ደሎ እዚ 13,000 ሞያታት ከዓ የድሊ እዩ። ሕጂ ኣበይ ወድኻ ወይ ጓልካ እንታይ ክትከውን ትደልያ ዘለካ ካብዚ ኩሉ ንሳ እንታይ ትደሊ ደላ ምፍላጥ ይሕግዘካ ማለት እዩ። ኣብ ክንዲ ገለ ውሕዳት ነገራት ጌርካ ብዝካልካ መጠን እቲ ባይታ ክተጣጣሓሎምን ውሽጦም ክሰምዕን ፅቡቅ እዩ ማለት እዩ። እቲ ሞያካ ሕጂካ እናተራቀቀ ነዘን 13,000 ሞያታት ኣድቂቆም ክመቕልዎ ከለዉ ኣብ ውሽጠንሲ ንኡስ ሞያታት ኣሎ ከም ሞያ ከዓ ድውሰድ ማለት እዩ። ስጋብ 4,000 ድበፅሕ ሓንቲ ነገር ምስ መፀሲ ንዓኻ መጥመቃቐላ እንጂ ኣዝዩ ኣዝዩ ብዙሕ ሞያ ስለ ዘሎ ኣብቲ ሞያኦም ክደፍእ እንከለካ ኣብቲ ንሶም ዝድርኸም ነገር ክደፍእ እንከለካ ብዝከኣል መጠን ሓጋዝ እዩ ማለት እዩ።
1: ንሕና ኣብታ ገዛ ንሪኦም በኣ ንስእሎም ደቅና ግን ልዕልና ኣፍልጦ ከም ዘለዎም እዚ ዓይና ክንግንዘብ
0: ክህልዎም ክእል እዩ። ብዙሕ ነገር ከሕግዙካ ክእል እዮም ተንደንስ ናቶም ሲ ትፈልጦ ኣለካ እታ ነጥቢ
1: እሞ ርእቶ ዘለዎ
2: መጀመርያ ፔተር ኳዓ ሓጎሰካ ኣገዳሲ መፅሓፍ ኢኻ ደሪስካና ዘለኻ ምክንያቱ ዕወት ስድራ ቤት ዕወት ሃገር ከዓ ስለዝፈጥር ብደረጃ ሓደ ዕወት ዝኾነ ስድራ ቤት ከዓ ዕወታት ዜጋታት ከፍር ስለ ዘለዎ ዝኾነ እዛ መፅሓፍ እዚኣ ነውን ብዙሕ ግዜ ኣንቢበያ እንድ ኣብዚኣ ርእሲ እዚኣ ብቐጥታ ክኣቱ ግን ድሌት ናይ ደቅና ሲ ክንሰምዖም ኣለና ምናባት ናብ ካልእ ከይቶም ንድርሕ ንሕና ኸ ከም ወለዲ መጠን ብዙሕ ተምሂርና ኢና ብዙሕ ስሒትና ኢና ካብ ስሕተታትና ክንምሃር ክምርሑና ጥራሕ እዮም ዘለዎም ደቅና ብዛ ትብላ ዘለካ ሲ ክምርሑና ጥራሕ እዮም ክንሰምዖም ጥራሕ እዩ ዘለና ካብ ተመክሮና ተበጊስና ኸ ናይ ኣልያ ታራክ ንፃወት ንኣብነት ሓደ ወድኻ ኣብ ኮሌጅ ኣትዩ ኣይና ዓውደ ትምህርቲ ክመርፅ ከም ዘለዎ ብድሪፍ ጥራሕ ድዩ ከይድ ዘለዎ ትዕድላት ዘሎ ባይታታት ኣብ ምእንፋት ከስ ቁር ክስታይ ክትብልዋ ትኽእልናትብል ሕቶ ቁር ምስ ኣብርህ ተተብላ ስለዚ ከመየን ቁር ዚኣርሲ ክተብርሃተ ትኽእል ሓጋስ ምኩት ነራ ካልእ ርእታት ኣለኒ ዕድካት ዕድል ክህብ ክሓልፋ
3: ፒተር ፍረቲ ናይ ነዊሕ ፃዕርኻን ድኻምካን ብልሕኻን ከዓ ከምዚ ዓይነት ፍርያት ምርኣይና እንቋዕ ሓጎሰና ብዓብኡ እንቋዕ ሓጎሰካ ንዓኻን ንበዓልቲ ቤትካ ምክንያቱ በዓልቲ ቤትካ ኣካል ናይ ፃዕሪ ስለዝነበረት ምስ ምላኣት ስድራ ቤትካ ናይ ብሓቂ ነብሲ ወከፍና ብውላድና ክንኮርዕ ብውላድና ክንሕበን ውላድና ከምቲ ንደልዩ ዕውት ኮይኑ ክወፀልና

0: ና ዘይደሊ ዘይደሊ ሰብ ኣሎ ኣይብልን እየ ኩሉ ፃዕሩ ባህጉ ትምኒቱ ድኻሙ ፀግኡ ንደቁ ክሳዕ ዝኾነ ውላዱ እዩ መተካእትኡ ውላዱ እዩ መርኣዩ ኣብዚ ሕጂ እቲ ወላዲ በቲ ንሱ ዝመስሎ በቲ ክኾኖ ዝደልዮ ቁኑዕ ኢሉ ከዓ ዝኣምነሉ እዩ ንውላዱ ዝኣልን ዝምልምልን ዝቕስኩስን ኣብ ብዙሕ መዳይ ግን ብቑዕ ክኾነልካ እናደለኻዮ እቲ ንስኻ ትደልዮ ኣካይዳ ወይ ንስኻ ትህቦ መምርሕን ክኾነልካ ትደልዮን በንፃር ተዓወት ኮይኑ ትሪዮ እዚ ሕጂ ርቕቕ ዝበለ ኣካይዳ ዘይምህላው ኣብ ኣርእስቲ ናይዛ መፅሓፍ ክንሪኦ ከለና ጥበብ ኣተዓባብያ ደቅና ሕጂ እታ ጥበብ ጥራሕ ተወሲድካያ ርቀት እያ ናትካ ሓይሊ ወይ ማይ ብሓቂ ብቕዓትካ ተረጋግፀላ ርቕቕ ኢልካ ትኸደላዮ እሞ ኣብዚ ረቂቕ ኣካይዳ እዚ ግሊፅካዮ ዘለካ ተንቲንካዮ ዘለካ ዓብ ነገር እዩ ኣነ ሕጂ ካብ ድሌታት ደቅና ሙሉእ ብምሉእ ድሌታቶም ክነተግብር ምናልባት ከምዚ ልኡል ዝበሎ ኣብ ገሊኡ ድሌታቶም ምስ መፃኢኦም ምስ ክውንነቶም እውን ዘይከይድ ክኸውን ስለ ዝኽእል ድሌታቶም ብግቡእ ምስማዕ ሓንቲ ካብተን ዝመሰጠትኒ ኣብዚኣ ዘላ ሕጂ ምስ ደቅኻ ቁኑዕ ኣባህህላታት ወይ ቁኑዕ ምሂን ምሂን ክህልወካ ሞ ዝበዝሕ ግዜ ካብ ምዝራብ ንዕኦም ምስማዕ ከተማኣዝኖም እንትኾንካ እውን ክትሰምዖም ስለ ዘለካ ክትፈልጦም ስለ ዘለካ ድሌታቶም ብንፁር ከተለሊ ስለ ዘለካ ኣብ ብዙሕ መዳይ ብጥበብ ዘለዎ መንገዲ ደቅና ንኸነዕቢ ነቶም ደቅና ክንገብሮ ዘለና ዘይገበርናዮ ከዓ ምልስ ኢልና ብካባ ዘይገበርናዮ ብካባ ጌርናዮ ዘብል ቢልካ ኣለካ እሞ ናይ ብሓቂ ደስ ዘብል ንብዙሓት ወለዲ ኣዝዩ ስጡም ዝኾነ ውህደት ምስ ደቆም ከምዝህሉ ዝገብር ኣተዓላለያ እዩ መሰረታዊ እዩ እቲ ድሌት ደቅና ክንፈልጥ ሶም ዝደልይዎ ክንፅግን ጥራሕ ምኽኣል ዓብ እዩ ይብል ኣብቲ ሰፊሕ ክስታይ ከይኣተና ማለት እዩ ብድሕሪኡ ከመይ ክንከይድ ከም ዘለና ኣብ ዓብኡ ክንዛረብ ማለት
1: እዩ ይቀኒየለይ ሕጂ እታ ነጥቢ እንታይ እያ ንደቅና እንታይ ይደልዩ ምፍላጥ ማለት ውሽጦም ንኽፈልጥዎ ንሶም ሓይሎም ንኽፈልጡ ድርኺት ምግባር ንዑ ባይታ ምጥጣሕ እያታ ነጥቢ ኩሉ ግዜ ከም ወላዲ መጠን ክስገር ደይብሉ መስመራት ኣሎ መምስ ዕድሚ እዮም ዝኸይድ ህፃን እንከሎ ቆልዓ እንከሎ ትፈቅደሉ ነገራትን ዘይትፈቅደሉን ንዓበይ ከይድ ከሎ ከዓ መስኡ ደኸይድ ኣሎ ንኣብነት ክስገር ደይክእል ነገራት ድሕነት ኣሎ ንኣብነት ሓደጋ ዘፍጥር ንነብሶም ኣብ ሂወቶም ኣብ ገለ ሓንቲ ኣብነት ኣብቲ መፅሓፍ እውን ተቂስያ ዘለኹ ቆልዓ ውላድካስ ንፅርግያ ሒዝካ እንተ ተኸይድ ኣለካ ካብ ኢድካ ፈንፂጉ ናብቲ ፅርግያ ክኸይደ ኢሉ እተ ድሌት ኮይኑ ይኸይድ ኣሎስ ስኢልካ ክትፍቀደሉ ዩ ትኽእል ኒኻ ሕጂ ሓደጋ ዘፍጥር ነገራት ኣብ ድሕነቶም ዋጋዕ ዳጋ ዚኣቱ ነገራት ብመፅር እቲ ዕድሚኦም እቲ ስኻ እትገብሮ ደረት ክህልወካ ኣለዎ ክስገር ደይብሉ ነገራት ኣሎ ብፍላይ ብፍላይ ንሂወቶም ኣብ ሓደጋን ድሕነቶምን ገለን ኣብ ግምት ከተእትን ከለካ ማለት እዩ ውሽጦም ንክሰምዑ ክንብል ከለና ግን ኣይነማኽሮምን ኢና ርእቶይ ንህቦምን ኢና ኣይነማእዝኖምን ኢና ማለት ኣይኮነን ኩሉ ግዜ እታ ነጥቢ ደጋጊሙ ኣብ ዳርጋብ ኩለን መፅሓፍቲ ትረኽባ ግን ነጥቢ እንታይ እያ ብውሽጢኻ እናሓሰብካ ንስኻ ከምዚ ክኸውን ኣለዎ ኢልካ ድሮ ወሲንካ ንስኻ ኢኻ ትውስን ዘለካ ወሲንካ ድሮ ነቲ ወድኻ ክተኣልዮ እንተ ፈቲንካ ነቲ ውላድካ እተ ክተኣልዮ ፈቲንካ ብኸምስ ናትካ ድሌት ኢኻ ተተግብር ዘለካ እምበር ናቱ ድሌት ኣይኮነን ናቱ ድሌት ስለ ዘይኮነ ከዓ ኣድማዓነቱ እናነክየ ይኸይድ እያታ ነጥቢ ስለዚ ገሊ ግዜ ኣሎ ከምዚ ዝጎራሕና ኮይኑ ዝስማዓና ሞ ነቲ ናትና ድሌት ነቲ ናቶም ድሌት ከም ዝመስሎም ጌርካ ከተሽኩዖም ትፍትን ኢኻ ፅቡቕ ኣይኮነን ናይ ብሓቂ እንታይ እዮም ዝደልዩ ዘሎ ብኸምኡ ከምዝደበሳይክብሎ ዝፀንሐ ከዓ እዚ ከዓ ብምብሃል ኣገባባት ገለፍቲ ዝርዝር ኣሎቲ መፅሓፍቲ ሓደ ካብ እንታይ እዩ እቲ ምስምዖም ማለት እዩ ምብሃል ምዝርራብ ሜላታት ይጠቕመካ እዩ እዚ ማለት እዩ። ግን ርእቶ ኣይትሃብ ድላዮም ይግበሩ ይጋገዩ እቲ ጌጋ ሓደገኛ ዝኾኑ ጌጋ ይግበሩ ገለ ማለት ኣይኮነን። ንክጋገዩ ዕድል ክንህቦም ኣለና ኣብ ዝተፈላለየ መዳያት ሰባት በብንእስነቶም በብቲዓቕሞም እናተጋገዩ ካብኡ እናተማሃሩ እናተማሃሩ ስለ ዝኸዱ ንኩሉ ነገር ንሕና ጥራሕ ክንፈትሖን ንሕና ጥራሕ ውሳነታት ክንገብረሎምን ግን የብልናን። ስለዚ ኩሉ ግዜ ናቶም ድሌት ንስማዓዮ ክንብልን ከለና ናይ ብሓቂ ናቶም ሲ እንታይ እዩ ክንፈልጦ ናትና ኣብ ውሽጥና ደሎ እዚኣ ክኸውን ኣለዎ ትብላ ነገር ናብኡ ኢምፖዝ ንክትገብራ ብዘይ ምሕሳብ ክትከውን ኣለዋ እያታ ነጥቢ እምበር ብሓደገኛ ነገር እናኸዱ ሱቅ ክትብል ኣለካ ማለት ኣይኮነ በብደረጃም ደረትን ምክልኻልን ክትገብረሎም ኣለካ።
2: መጀመርያ እዚኣ መፅሓፍ ክርእያ ከለኹ ክገርመኩም ካብቲ ኩሉ ዘንበብኮ ብዘይ ምቁራፅ ኣብ ውሽጢ ክልተ መዓልተ ይወዲእ እየ ኣነ። ምክንያቱ ክሳብ ሰዓት ክልተ ለይቲ እውን የንብባ ነይረ። እንታይ ልዕሊ ኩሉ ዝመሰጠኒ ኣቀራርባ ኣብኡ ዝተጠቕመሉ ቃላት ዋላ ንሕናስ ኣነስ ክትርጉም ይፍትን እየ እሞ ግን እንታይ ይኸውን ከምዚ ሕክምናዊ ቃላት የእትወሉ ማለት እዩ ይኸብደኒ። ንህዝቢ ከተቕርቦ ሲ ብቐሊሉ ነቲ ሕብረተሰብ ክርድኦ ብዝኽእል ይኸብደኒ ነይሩ። ኣብዚ ግን እቲ ተጠቒምሎ ዘሎ ቃላት ብቐሊሉ ንዝኾነ ወላዲ ክርድኦ ዝኽእል እዩ ማለት እዩ። ሕጂ ምናልባት ኣብዛ ናይ ድልየታት ናይ ቆልዑ ጠቂሱዋይ እታ መልሲ እንታይ እዩ ዝብለና ኩሉ ግዜ ድሌታቶም ንስማዓዮም ክብል ከሎ ብዓብዩ ዋ ናብ ወልፊ ክኸይድ ከሎ ወይ ናብ ሓደጋ ክኸይድ ከሎ ከዓ ንስማዓዮ ይኽይድ ማለት ኣይኮነን። ከምዚ ጴጥሮስ እውን በዕሉ ገሊፅዎ ግን ኩሉ ግዜ እንታይ ኣሎ ቆልዓ ስእሊ እዩ ዝወስድ ኣብ ውሽጡ ንዝኾነ ነገር ባህር ዲ ስምዒት ዲ ከም ስእሊ እዩ ዝወስዶ ከተግብሮ ከሎ ከዓ ብቐጥታ ንዑኡ ዝመሳሰል እውን እየ ተግብርኒ ድሌታቱ ሕጂ ብቓላውን ዘይቃላውን ንገልፆ ይቆልዓ። ግን እንታይ ኢና ንገብር እንተ ደኣ ተዓዚብናዮም እንተ ደኣ ሰሚዕናዮም ዋላ ንኣልታዊ ይኹን ክሰምዖ ክንክእል ኣለና ዋላ ንኣውንታዊ ክንእርሞ እንድሕር ኮይና ካብ ኢና ክንብገስ ማለት እዩ። ከይሰማዕካዮ ክትእርሞ ኣይትኽእልኒ ኢኻ ከይተዓዘብካዮ ከተማእዝኖ እውን ኣይትኽእልን ኢኻ ማለት እዩ። ሕጂ ንኣብነት ኣይግበሮ ቆልዓ ምፅእ ኢሉ ክፀፍዓካ ክእል እዩ ሃገይ ክትቅበል ኣለካ ነዚኣ መበገስ ኣለዎ ትቆልዓ ካብቲ ሓደ ድሌታቱ እታ መፅፋዕ ድሌት ካበያ መፅያ ክንፍትሻ እንተ ኮይና እንተ ክንገብር ኣለና ነታ መፅፋዕ ብዘይ ቅድሚ ኩነት ተቐበልና እዩ ዝብለካ ቅብልቲ ስለ ዝኾነት ምፅፋዕካ ኣይኮነትን። ግን እንተ ደኣ ክንፈትሓ ተፀፊዕካ ኢኻ ድሮ ተፀፊዕካ ስለ ዘለካ ተቐበልና ተፅፊዕ ክትፈትሓ እንድሕር ኮይንካ ነታ ሽግርታ እዮም እተተቐቢልካ ኢኻ ትፈታ ንምንታይ ትሕግዘካ ማለት እዩ ንክትሓስብ ካበይ ተበጊሲ እንታይ ዓይነት ስምዒት ናብኡ ኣብፅሕዎ እንታይ ውሽጣዊ ድፍኢት ወይ ድርኺት ኣለዎ ናብኡ ዘብፅሐ ሓደ ነገር ኣለዎ መበገሲ ከምኡ ኢና ንብል ዝኾነ ባህሪ ዝኾነ ስምዒት ክቕልቀል ከሎ መበገስ ኣለዎ ማለት እዩ ድልቱ እዩ ናይቲ ቆልዓ። ግን ካበይ ይበገስ ምስኡ ዝተወርሰ ድዩ ኣብ ከባቢኡ ብዘውጥረየ ድዩ ካብኡ ንክንፈትሖ እንድሕር ኮይና ድላ ወይ ክደማእዝኖ እንድሕር ኮይና ናብኡ ኢና ከይትና ካልእ ኣብ ድልታቶም ንስማዓዮም ክንብል ከለና ምናልባት ሕጂ ኣብዚ ዘመን እዝን ቅድሚ 50 ዓመትን ዝነበረ ባይታ ንድሌታት ቆልዑ ዘማልእ በበይኒ ማለት እዩ። ኣብዚ እዋን እዚ ኣዝዩ ሰፊሕ ዝኾነ ንድሌታቶም ዘማእዝን ኣሎ ማለት እዩ። ምናልባት ቅድሚ 50 ዓመት ግን ነቲ ድሌታቶም ክማልእ ዝኽእል ውሑድ ጥራሕ እዩ ነይሩ ማለት እዩ ከባቢዮም። እዚ ከዓ ሕጂ ምስማዕ ማለት ንሱ እዩ። ካልእ ዝበዝሕ ወላዲ እንታይ ዝገብር እቲ ንሱ ዝደልዮ ድልየቱ እዩ ከተግብር ዝደሊ ኣብ ውላዱ። እዚ ግን ክተርፍ ኣለዎ እንታይ ማለት እ ኢንጂነር ክትከውን ኣለካ ሓኪም ክትከውን ኣለካ ከምዚ ክትከውን ኣለካ ናቱ ግን ምስዑ ሒዝዎ ዝመፀ ኣብቲ ኣእምሮ ኣሎ ናቱ ናይ ድሌታቱ ነዚ ክዝንጉዖ ይብልካን ሕጂ እቲ ወላዲ ደልያ ኸውን ናምነት ሓኪም ክኾነሉ ወይ ኢንጂነር ክደልየሉ እቲ ውላድ ግን ካልእ እዩ ድልየቱ። ሕጂ ምንታይ እዩ እንዳሰማዕከዮ እንዳተዓዘብከዮ እንዳተኸታተልከዮ ኩሉ ዝገብሮ ተግባራት ንኣብነት ኣብቲ መዓልታዊ ዝገብሮ ተግባራት ብዛዕባ ኤሌክትሪክ ብዛዕባ ገለ ምግጥጣም ገለ እንድሕር ዝገብር ኮይኑ ገለ ድሌት ኣለዎ ማለት እዩ። ካብኡ ተፅኒዕካ እንታይ ክትገብረሉ ኣለካ ክትቅርበሉ ኣለካ ገለ ነገራት ሕጂ ስለዚ እቲ ድልየታት ምስማዕ ማለት ዝኾነ ነገር ኣሉታዊ ይኹን ኣወንታዊ መጀመርያ ክሰምዖ ኣለካ ማለት እዩ። ብድሕሪኡ ሽዑ ኣንፈት ከተትሕዞ ትኽእል ማለት እዩ። እታ ናይ ድልየታት ቆልዑ በዚኣ ክንገልፃ ንኽእል ኢና ማለት እዩ።
3: ቀዲመ ነቲ ፅፉፍ ስራሕ ከመስገነካ ፈቱ ንኩሎም ስድራኻ ከዓ ዮሃና ክብሎም ፈቱ። ኣብዛ እትበሃል ፅንሐት ናይ ቆልዓ ክንሰምዖም ኣለና ትብል ዘላ እንታይ ዓይነት ቆልዑ ኢና ክነፍር ንደሊ እያ? ዲፐንደንት ዝኾኑ ኣባና ዝምርኮሱ ቆልዑ ድና ክነፍር ንደሊ ዋላስ ንርእሰ ተኣማንነት ዘለዎም መንእስያት ኢና ክነፍር ንደሊ? ኣብኣያ ትምርኮስታ ድሌት ማለት እዩ። ሕጂ ብቐንዱ ነዛ ጉዳይ እዚኣ ክንሪያ እንተኮይና እዞም ንሪኦም ዘለና ህፃናት ነብሶም ዝመልኩ ነብሶም ዝፈልጡ ኮይኖም ክዓብ እንድሕር ዳ ኮይኖም እታ ቀዳመይቲ ክንገብራ ዘለና ነቲ ዝደልይዎ ዘለዉ እዚ ኹን ኣይኮናን ክንብሎም ዘለና እንታይ ደኣ ነቲ ክኾንዎ ዝደልዩ ነገራት ብመልክዕ ሕቶታት እንዳሓተትና ናብኡ ገፆም ከም ዝእንፍቱ እሞ ብዓለም ከም ዝውስኑ እንድሕር ጌርና እዮም እያ መፅሓፍ ብዙሕ ቦታታት ከማ ነዚኣ ተጠቂሱ ኣሎ ብዙሕ ነገራት ብዛዕባ እዚኣ እንታይ ኢና ትብል ክኾንዎ ዘለዎም ዘይኮንና ክንነግሮም ዘለና ሴ ነቲ ክኾንዎ ዝደልዩ መንገዲ ኢና ክንሓብሮምን ክንመርሖምን ዝግባአና። ሕጂ ከም ወለዲ ከዓ ነዚኣ ክንገብር ንድሕር ኮይና እዞም ቆልዑ እንታይ እዮም ክኾኑ ዝደልዩ ንድሕር ንፈልጥ ኣለና ኮይና ወይ ናብቲ ዝደልይዎ ዘለዉ ኣንፈት ክኸዱ ንድሕር ንደሊ ኣለና ንዕኡ ክሕግዞም ዝኽእል ሕቶታትን ምቅራባትን እንዳገበርና ናብኡ ገጾም ባዕላቶም ከም ዝውስንዎ ንድሕር ጌርና ዝያደ ዓውታት ኮይኖም ከም ዝመፁ እያታ መግለፂ ትህብ ኣብዚ መፅሓፍ ማለት እዩ። ብዛዕባ እዛ ዝበሃል ፀንሐት ኣብኣ ከለኹ እንድሕር ዕድል ተዋሂብኒ ብዛዕባ እዛ መፅሓፍ ኣብ ከለኹ ክገልፅ እንድሕር ዳ ዕድል ተዋሂበ ቀዳመይቲ እዛ መፅሓፍ ኣዝያ ኣገዳሲት መፅሓፍ ንኩሉ ግዜ ኣንቢበያ ወዲአያ ኢልካ ኣብ ሸልፍ ተቐምጣ መፅሓፍ ኣይኮነትን በብእዋኑ ክትውከሰላ እትኽእል ሓደ ብድሆም ዘጋጠመካ ከም ስድራ ነታ ብድሆም ምሰለለኻያ ኣብዚኣ ተመሊስካ ኣበይነይተን እያ ዘላ እዚኣ ኢልካ ኣንቢብካ ነታ ብድሆት እያ ንምፍታሕ ተገልግል ናይ ወትሩ መወከሲ ኮይና እያ ረኪበ እያ። ስለዚ ብጣዕሚ ኣገዳሲት መፅሓፍ ምዃና ክገልፅ ፈቱ ማለት እዩ። ምስኣት ኣሳሲራ ተኸይድ እንታይ እዛ መፅሓፍ ርእዩ ክተብላ ከለኻ እዋ መዓት ቁም ነገራት እያ ሒዛ መፅያ ዘላ። ኣነ ዓንቶይ ይበሃል ነይሩ ንቕሓት ይበሃል ነይሩ ኪኖ ንቕሓት እዮም ዝብል ርእቶ ኣለና ናብቲ ርድኢት ጥበብ ኣለዋ። ጥበብ ሕጂ ማለት ክእለት ኣሎ ሞያ ኣሎ ሜላታት ኣሎ ብልሓታት ኣሎ ማለት እዩ። ሕጂ እቲ ኣፍልጦ ኣብቲ ታሕተዋይ ደረጃ ናይቲ ክሳይ ስለ ዝርከብ ጥበብ ግን ክንብል እንተኮይና ኩሉ እዚ ሜላታትን ክእለታትን ብልሓታትን ስለ ዘለዎ ኣይ ቲንክ ብከምኡ ገፅና እንተቃነናያ ዝሓሸ ትመስለኒ። ኣብቲ ፅሑፍ ክተንብባ ከለካ ከምዚ ዝዕለካ ዘሎ ኮይና ትስምዓካ ተፀሓሕፋ ውሕሉላ ኣፀሓሕፈዎ ከምዚ ዝዕለካ ዘሎ ዝዛረበካ ዘሎ ኢኻ ትስምዓካ ብሕልፊቲ ቃላት ኣወዳድቕኡ ኣዘራርብኡ ናይ ሰንተንስ ኮነቲ ናይ ሙሉእ ሓሳባት ኣቀማምጣ ገለ ክትሪኦ ከለካ እዋ ፒተር ድዛረበኒ ዘሎ እምበር ዘንብቦ ዘለኹ ኮይኑ ኣይተሰማዕኒን እሞ ብጣዕሚ ፅቡቕ ኣፀሓሕፋ እዩ ተገይሩ። ምናልባሽ እቲ ናይ ጋዜጠኛዊ ውህሉል ተመክሮ ነዚ ኣብፅሕቦ ዝኸውን ዝብርኢቶ ኣለኒ ብጣዕሚ ናመስገነካ ነዚ ስራሕ እዚ ማለት እዩ። ካልእ ኣብ ሓደሓደ ቦታታት ኣለዋ ዘስመርኩለኒ እሞ ምናልባሽ ንገደሳ እየኒ ኢለ ዝሓሰብኮን ተዘቕረበን ደስ ብለኒ። ኣብ ገፅ 9 ዘላ ሓንቲ ሕጥበ ፅሑፍ እንድሕር ኣንቢበ ምስ ውሉድና ክህልወና ዝግብኦ ርክብ እንተዓንዩ ጭንቀት ከስዕበልና ይኽእል እዩ። ሕጂ እንታይ እዩ ኣብቲ ክገልፀልና ዝፍትን ምስኩውንነት ናይቲ ሕብረተሰብ ኣንፀባሪቑ ምስኩውንነት ናይቲ ስድራ ዘጋጥሞ ዘሎ ነገራት ኣገናዚቡ ኣምፂእዎ ስለ ዘሎ ነቲ ሓሳብ ዝያዳ ክተስተማቕሮ ዕድል ይሂበካ። ልዕሊ 25 ዝኾኑ መወከሲታት ትወኪሱ ኣሎ 25 ዝኾኑ መወከሲታት ምኳ ሓደሽቲ ምዃኖም ከዓ ዝያዳ ብልጫ ይህቦ ኣብቲ መወዳእታ እውን ጠቂስዎም ኣሎ ነዞም 25 ዝኾኑ መወከሲታት ብጣዕሚ ብዙሕ ፃዕሪ ከም ዝገበረሉ ነቲ ነዚ 25 መፅሓፍቲ ኣንቢቡ ኣብ ከምዚኣ ዝኣመሰለ ፀሚቑ ንኩላህና ከቕርበልና ከሎ ዓበይ ስራሕ ከም ዝሰርሐ እዩ ዝርዳእኒ ማለት እዩ። ስለዚ ንኩሉ ኣገዳሲት እያ ክበልን ይፈቱ። ምናልባሽ ንድሕራይ መዓልቲ ኣይትደቅስ ክብሎ ዘለኒ ክልተ ጉዳያት ኣለዋ። ደቅናኸ ሕጂ ተራ ወለዲስ ተዛሪብና ኣለና ኣብዚ መፅሓፍ እዚ እቶም ደቅናኸ እቶም ውሉድከ ዝብል ሓደ ኣሳይመንት ሒዙ

0: ከይድ ይፅበዮ ምስኣ ከዓ ተኣሳሲራ ትኸይድ ኮም በዕሉ እቲ ኮም ወይ ቲ ኮሚኒቲ እውን እንታይ እዩ ክኸውን ዘለዎ በቲ ዓባብያ ደቂ በርከቲ ውፅኢት ናይ ሓደ ቅብልዑ ምዕባይሲ ንስድራ ጥራይ ዝምልከት ዘይኮነ ናይቲ ኮምን ስለ ዘለዎ እቶም ውላድ እውን በዕላቶም ዘለዎም ተራውን ክግለፅ ስለ ዘለዎ እሱ እውን ንኣይትደቀስ ካልእ መፅሓፍቲ ክንፅበይና እዚ ከምዚ ዓይነት መፅሓፍ ጀሚርካዮ ዘለካ ቀፅሎ ንክብል እዚኦም ክልተ ኣሳይመንት ዘለዎ ኮይኑ ስማዓኒ ምናልባሽ ንምምሕያሽ ናይዚ መፅሓፍ ዳሕራይ መዓልቲ ካልኣይ ኤዲሽን እውን ክትመፅእ ስለ ዝኾነት ብናልባሽ በታን ኣብ ገበር ንድሕሪኢና ድሕሪ እታ ደቅና ትብል ዘላ ሕትበ ፅሑፍ ኣብ ፀሊም ዳርክ ኣትያ ስለ ዘላ ኣብቲ ዝቕፅል ዘሎ ሕታም ከምትረአ ኮንትራስት ናይቲ ባክግራውንድ እንተተገበረትላ ፅቡቅ መስለኒ ካልእ ኣብዛ ናይ ጫፍ ናይታ መፅሓፍ እውን ሰፊራ ዘላ እዛ 2026 ልክዕ ከምተን ካልኦት ፊደላት ንጎኒ ተፃሒፈን ዘለዋ እዛ 2026 ትብል ዘላ ንጎኒ እተኮይና ቦታ መረከበት እሞ ልክዕ ከምአን ሳይዝ መሃለዋ ይብል ካልእ ግን ብሓፈሹ ኣዝዩ ሃናፅን ፅቡቅ መፅሓፍን እዩ ተፃሒፉ ዘለና ዘሎ እሞ ኩላና ኣብ ቦታና ክነብባ ክንውከሰላ ሞ ናይ ሂወትና መምርሒ ኮይና ኣብ ስድራ ቤታት ክትክፅልካ ይላቦ ንኣንበብቲ ማለት እዩ ዋኒ ኣለይ
1: እዚ ፅቡቅ ነገር ናይዚ ኣጋጣሚ ጴጥሮስ ካብ ሓታቲ ናብ ተሓታቲ ቀይሩካ ኣሎ ሕጂ ፅቡቅ እዩ ተሓታቲ ከዓ እቲ ሓላፍነቱ ወይ ከዓ ሕቶ ናይቲ ሕብረተሰብ ይምልስ ሕጂ እዛ መፅሓፍ ከምኡ ኮይና ትስምዓኒ ማለት እዩ ኣብዚ ግዜ እዚ እዋናዊ ሕቶ እዩ ደቅና ከመየርና ንዕብሲ ደይበሊ ኣርእስቲ እዩ ከዓ ምስ ግዜ ምስ ምቅያር ናይ ባህሊ ምስ ማሕበረ ቁጠባዊ ድሕረ ባይታ ምስ ቴክኖሎጂ ብዚ ግዜ እዚ ደይበሊ እዩ ምስኡ ዝኸይድ ትሕዝቶ ዘለዋ ኮይኑ ስማዓኒ ሕጂ ትሕዝቶ ብዙሕ እንድዩ ኣብዛ ማና ዘለዓለታ እታ ባህግታት ናይ ደቅና ክንሰምዕ ከም ዘለና ወይ ከዓ ብኸመይ ከም ንሰምዕ እታ መሰረታዊት ነጥቢ ፅበቅቲ መበገሲት ኮይና ከዓ ትስማዓኒ ሕጂ እንታይ ንገብር ኢና ዝበዝሐ ግዜ ንደቅና ብሽክሌታ ክንለማመዱ ክንምህሮም ከለና ንሶም ኣብ ቅድሚት ንሕና ከዓ ብድሕሪት ኢና ንድግፎም ታቶ ክብሉ ከለዉ ከምኡ ኣብ ሓሳብ ኣብ ባህጊ ገለ በፂሕና ግ እንታይ ንገብር ንሕና ቅድሚኦም ኮይንና ንዕኦም ክንመርሖም ንፍትን ሕጂ ኣንጻርቲ ሳይንስ ይኸውን ኣሎ ማለት እዩ ኣብኡ እውን ወላ ንፍራሕ ሳይክል ሕጂ ክንምህሮም ከለና ንፈርሕ ኢና ከይወድቁ ግን ብዝተካኣለ መጠን እታ ሳይንስ ኣይተፍቅደልካ ና ብቕድሚት ኮይንካ ክትገብር ኣብቲኣ ግን ትዕምፃ ማለት እዩ ስለ ተኽእለካ ትዕምፃ ኣብቲ ውፅኢት ግን ዓመፅ ዘለዎ ውፅኢት ይመፅ ማለት እዩ ሕጂ ቲሳይንሳዊ ምዃኑ ኣብዚ ባህብለን ማለት እዩ ንሕና ዋላ ሓሳብ ዋላ ፍልስፍና ገለ ኣይወፅን እዩ ካብቲ ስነ ፍልጠታዊ ምዃኑ ኣብዚታት እውን ነዚ ከዓ ከነስተብህለሉ ትገብር ብዓብኡ ብዙሕ ነገር ከተስተብህል ነቲ ናይ ወለዲ ቦታ ከተትሕዝ ዝተበገሰት ኮይኑ ይስማዓኒ ኣብ ዝበዝሐ እውን ኣራሚት ኮይና ትስማዓኒ ምክንያቱ ኣብ ሕብረተሰብና እንታይ ይበሃል እዩ ወላዲ ኣይክሰስኒ ይበሃል እዩ እጂ ነዚ ኣብ ቅርቡሲ ኣቢልካ ወለዲ ክንገብሮ ዝግባአና ጎንጎኒ እቲ ፅቡቅ ማለት እዩ ኣሎ ብዙሕ ደስ ዝብል ኣባህላታት ከ ኣሎ ካብ ደቅና እውን እንተፍቂድናሎም ካብ ደቅና እውን ክንምሃር ንኽእል ኢና እዚ ሕጂ ንዓይ ፓራዳይም ሽፍት ገለ እዩ ኣብ ምስማዕ በፂሑ ፍላይ ሕጂ ጓለይ ማማ ስምዑኒ ሞ ትብለኒ ሕጂ ትውድቀተይ ወይ ከዓ ትድኽመተይ ተለልዮ ደላ ገለ እዩ ኮይኑ እዩ ስማዓኒ ኣይንሰምዖም ኒኢና ብሓፈሹ ምስማዕ ብድሆታት ኣለና ንነፍስና ኣይንሰምዐን ከባቢና ደሎ ደቅንካ ቀንዲ ዓብዪ ጥበብ እዩ ምስማዕ ማለት ከዓ ትውስን ማለት ኣይኮነን ግን ኣብ ግምት ተእትዎ ማለት እዩ እጂ ተቐዳማይ ኣብ ግምት ክኣቱ ዝግብኦ ከዓ ሓሳብን ባህግታትን ናይ ደቅና እዩ ወለዲስ ሕማቅ ስለ ዝሓስቦ ኣይኮኑን ንደፍኦም ማለት እዩ ሕጂ እታ ፅበቅቲ ነገር ኣብ ሕብረተሰብና እንታይ ደሎ ንዓኻ ዝጎደለካ ኣብ ደቅኻ ክትምልኦ ትደሊኢኻ ትምህርቲ ዕድልካ ዘይረኸብካ ደቅኻ ካብ ዓብዪ ትደልዮም ኢኻ ግን እሱ ካልኣያዊ እዩ ወይ ከዓ ተወሳኺ እዩ እምበር እታ መሰረታዊት ታናቶም እያ እታ ቀዳመይትስ ንስአ እዚኣ ምግባር ትውስኽ እምበር ኣይተጉድንያ ንመሃራ ኣብዛ መፅሓፍ ክዕላብል
2: ደቅናስ ብስነ ፍልጠት ነዕቢ እያ ገሊኡ ብልምዲ ኦይ ቀፂዑ ይሃብካ ይበሃል ቀፂዑ ይሃብካ ጥራሕ ዘይኮነ ክሳዕ ገለን ተገይረን ዘይምእማእካ ኮይኑ ዝስማዓካ ቀደም ተወጢጥን በርበረ ዘዕጠና ኮነ

0: ዝብጣዕሚ ሕጂ የለን ፅፅዋይ ኮይኑ ሕጂ ከዓ ብዝበለፀ ንደቅና ንስማዕ እዮም ክትብል ከለካ ዝጎድኦም እተኮይኑ ከዓ ክ ተብራሃሎም ኢኻ። ኣነስ ሓያል ኮይና ትስምዓኒ ተሓሳባቶም እቲ ድልየቶም እዝኒ ክትቦም ኣለካ። ካብ ደቅና ንመሃር ኢና እውን ኢልካ ኣለኻ ተንኪፋታ ኣላ ሄለን መኸታ እስክስኻ ብራህያ ወገንካ እንታይ ማለትካ እዩ?
1: ሕጂ ከምዚ ታደሰ ድበሎ እቲ ንቕሓት ወሲኽላ ኣሎ ነቲ ንቕሓት እውን ጥበብ ፅቡቅ ገይሩ ብርህላ ኣሎ እቲ ዕላማ ናይታ መፅሓፍ ክኸውን ዝኽእል እቲ ወይ እቲ ክንረኽቦ ንኽእል። ኩሉ ግዜ ሰባት ኢና ጉድለታት ኣለና፣ ወለዲና ጉድለታት ኣለና፣ ጌጋታት ንገብር ኢና። ከምዚ መፅሓፍ ኣንቢብካ ከምዚ ኣስተምሮ ረኺብካ ሽሕ መፅሓፍ ኣንቢብካ ውሃ ዘበልካ ወላዶ ክትከውን ኢኻ ማለት ኣይኮነን። ከምዚ ፅሒፍካ እውን ከምኡ ክትከውን ኢኻ ማለት ኣይኮነን። ደቅኻ እውን ከምኡ ጉድለታት ኣለዎም። ዝፃዕርካ ፅዒርካ በቃ ዘበሉ ኩሉ ነገር ዘለዎም ክኾኑ እዮም ማለት ኣይኮነን። ኩሉ ግዜ መስርሕ እዩ ክትፈልጣ ደለካ እንታይ እዩ ክትመሓይሽ ኣለካ ዶ ኣይትመሓይሽን ክትመሓይሽ ከም ትኽእል ከዓ ምፍላጥ ማለት እዩ። ኣብ ሂወትና ክንመሓይሽ እተ ኮይና ክንምዕብል እተ ኮይና ንመሃር ኢና። ካብ ከባቢካ ትመሃር፣ ካብ ኣዕርክታካ ትመሃር፣ ካብ ስራሕካ ትመሃር፣ ካብ ጉድለትካ ትመሃር፣ ካብ ምልጫታት ናይ ካልኦት ሰባት ትመሃር፣ ካብ ምንባብ ትመሃር፣ ካብ ብዙሕ ነገር ትመሃር ብኢኻ ትዓቢ። ካብ ደቅኻ ከዓ ትመሃር ኢኻ። ሕጂ ንደቅኻ ክምህሩና ከም ድኽብሉ ልብኻ ምኽፋት የድሊ ማለት እዩ። መፅኦም ኮፍ ኢሎም ሰሌዳ ሒዞም ገለ ምህሩኻ ማለት ኣይኮነን፣ ግን ትመስርሕ ናይ ህይወት ይምህሩኻ። ሕጂ እንታይ እዩ ኣብ ግምት ከነእትዎ ዘለና ኣብ ሓንቲ መፅሓፍ ነራ ከመይ ገይሩ ገልፃ ደቅና ውሉድ ምስ በሉ ደቂ ወዲ 25 ዓመት ኣለካ ትኾን ስኻ ጋገ ምስ ደቅኻ 25 ዓመት ኣለካ ማለት እዩ። ገሊ ግዜ 30 ገሊ ግዜ 40 ገሊ ግዜ ልዕሊ እዩ ይትፍልል ኢና። ክንደዚ ዕድመ ፍልሊ ብምህላው ጥራሕ ዓብዪ ናይ ተመክሮ ፍልሊ ዋላ ኣካላዊ ፍልሊ ብዙሕ ናይ ፍልጠት ፍልሊ ኣለካ። እቲ ቆልዓ ደቂቕ ንስኻ ፍሩ ኢኻ። ነቲ ቆልዓ ሕጂ ካብ መጀመርቱ ትንዕቆ ማለት እዩ። ወላ ሓንቲ ንዓኻስ ከበርክተልካ ደይክእል ፅልዋ ክህልዎ ደይክእል ፍልጠቱ ብኩሉ ነገር የለን። ንስኻ እዚኻ እዚኻ ተመኪርካ ስለ ዘለካ ነዚ ዘሎ ፍልሊ እንደገና ከዓ ስኻ ፈልጥ እየ ኣነ ይኽኢላ ኩሉ ነገር ኣነ ይገብር ኩሉ ነገር ብዛዕባ ደቅኻ ትፈልጥ ኮይኑ ድስማዓካ ዋላ ስኻ ከምኡ ኣይሰማዕካ ትውላድካ ከምኡ ኮይኑ እተ ከም ድስምዖ ጌርካ ደቅና ሕጂ እንታይ እዮም ድገብሩ ንወለዶም ክርዩ ነቶም ወለዲ ክርኢና ንከለዉ ኩሉ ነገር ንፈልጥ ገይሮም እዮም ዝወስዱ። ምክንያቱ ካብኦም ንዓቢ ናይ ኩሉ ነገር መልሲ ኣብ ውሽጢ ሓንጎሎም ዘሎ እውን ንብላ ካብ ገሊ እዩ ከም ትፈልጥ ገይሮም እዮም ዝወስድዎ። ትጋጌኻ ኢሎም ኣይሓስቡን እዮም። ስለዚ ነዚኦም ከምዚ ግበር ከምዚ ኻ ከምዚ ገለ ክትብሎም ከለኻ ሓቂ እዮም ድወስድዎም። ብኡ ምክንያት ኢና ኣብ ብዙሓት ፅሑፋት ሄለን ከማ ዝያዳ ትገልፆ ትኸውን ደጋጊምካ ንደቅኻ ትዛረቦም ቃላት ክትጥንቀቐሎም ዘለካ። ንስኻ ኮ ዓሻ ኢኻ ዓሻ ዓሻ ዓሻ እንተደኣ ትብሎ ኮንካ ዓሻ ናይ ምዃን ተኽእሉ ንዓበይ ደኸይድ። ምክንያቱ ወላድኡ ኢኻ ዓብኻ ስኻ ኩሉ ነገር ኢኻ ትፈልጥ ናይ ብሓቂ እምበር ኣነስ ከምዚ ድብል ንውላድካ ማለት እዩ ሽዑ ህኩይ ኢኻ ከምዚ ኢኻ ከምዚ ኢኻ ድብል ቃላት እታ ቀዲምና ዝጠቐስና ኣነ መን እየ ዝብል ሕቶ ኣለዎ ኣብ ውሽጡ። ነዛ ሕቶ እዚኣ መልሲ ኸዓ ካብቶም ይፈልጡ እዮም ዝብሎም እሞ ኸዓ ብምሉእ ነገር ይፈልጥዎ እዮም ዝብሉ ወለዱ ክሰምዖ እንከሎ ሓቂ እዩ ዝመስሎ። ሕጂ ንስኻ ትጋገ ከም ትኽእል ሰብ ምዃንካ ጉለት ከም ዘለካ ብቐዳምነት ሰባት ኣምና ኣለካ ጌጋታት ከጋጥመካ ከም ዝኽእል ደቅኻ ዝገብርዎ ነገር ሎሚ ዝወሰድካ የስጉምቲ ምስ ደቅኻ ኣብ ምዝራብ ዲ ኣብ ገለ ዝነበረካ ጌጋ ፅባሕ ንጎ ክትእርሞ ከም ትኽእል ክትፈልጥ ክትክል ኣለካ ማለት እዩ። ሕጂ ደቅና ንዓና እውን ይቕይርና እዮም ክንብል ከለና ኣብቲ መስርሕ ሂወት ንሪኦ ነገር ናይ ብሓቂ ይቕይርና እዮም። ሎሚ ተጋገኻዮ ፅባሕ ክትእርሞ ስለ ትኽእል ነዚ እንተ ብክፉት ልቢ ዘይተቐበልካዮ ናይ ብሓቂ እንተ ዘይተቐበልካዮ ግን ኣይትክቅየየርኒ ኢኻ ፅቡቅ ኣለኹ ኢኻ ትብል ድራማ ኢኻ ትሰርሕ ንግዜኡ ዲኻ ተሽክዕ ዘለካ ነቲ ቆልዓ ወይ ገለ እተደይ ኮይኑ ለውጢ ይመፅኒ ለውጢ እተደይ መፅእ ኸዓ እቲ ደረጃ ንቕሓትካን እቲ ጥበብካን እናዓበየ እናዓበየ ኣይከይድኒ ትብዕ ኢልካ

0: ኣድላይ ብዝኾነሉ እዋንሲ ንውላድካስ የቕሬታ ክትብሎስ ትኽእል ዶ? እቲ ነጥቢ ሓንቲ ኣብነት ኣላፍታ መፅሓፍ ተጠቐሰት ኣይት ዶንጊ ይብለካ እቲ የቕሬታ ምባል ደጋጊኻ ሲ ንውላድካ የቕሬታ ክትብሎስ ትኽእል ኢኻ ታጌጋ ምስ ተፈፀመ ድሕሪ ሓሙሽተ ደቂ ክትከውን ትኽእል እያ ታ የቕሬታ ድሕሪ ሓሙሽተ ሰዓት ክትከውን ትኽእል እያ ድሕሪ ሓሙሽተ ዓመት ክትከውን ትኽእል እያ ድሕሪ 10 ዓመት እውን ክትከውን ትኽእል እያ ሓንቲ ኣብነት ኣብ ኣደላስ ንጓልካ ጓል 30 ዓመት ዝኾነት ጓልካ ኣነስ ከምዚ ገይረ በቲ ቆኑዕ መሲልኒ ብከምዚ ብከምዚ ሒዘክ ምንባሪ ብከምዚ ብከምዚ ኣልክ ምንባሪ ከምዚ ዓይነት በደላት ኣብ ርእሰ ብምፍፃመይ ሕማቕ ስማዓኒ ተመሊሰ ክቕይሮ ተዝኽእል ፅቡቕ ነይሩ ኣይተሓዝለይ ምስ ትብላ ክስማዓ ድኽእል ነገር ኣዝዩ ዓብ እዩ ስለዚ ነቶም ደቅኻ ብልባዊ ዝኾነ ድራማ ደይኮነ ከምዚ ሽጣራ የንብቡካ እንድዮም ድብለካ ሰለየ ፅቡቅ ገይሩ ገሊፅዋ ነይሩ ደቅናስ ካብቲ ተግባርና ካብቲ ኣጠማምታና ካብ ቃላትና ካብ ኩሉ ዝወስድዎ ነገር ኣሎ ሕጂ እቲ ቃላትካ ጥራሕ ኣይኮኑ ዝሰምዑ ተግባርካ ይርእይዎ እዮም ኣብ ባህላኻ ይርእይዎ እዮም ነዚ ሕጂ ስኻ ከም ፐርፌክት ሰብ ውሃድ በልካ ሰብ መሲልካ እንተዳ ተኸይዳ ኣለካ ነቶም ቆልዑ መዳናገር እዩ የዳናግሮም ዘይብፃሕ ነገር እውን መስሎም ጉድለት ኣልቦ ሰባት ንክኾኑ እውን ኢኻ ድርኺት ትገብረሎም ዘለካ ካብ ክውነት ወፁ ማለት እዩ ስለዚ ንስኻብቲ ጉዕዞ ትመሃር ምዃንካ ምስኦም ጎኒ ጎኒ ትኸይድ ምዃንካ ክትፈልጥ ኣለካ ብቐዳምነት ኣብኡ ኣብ ትገብሮም ጌጋታት ኣብኡ ትገብሮም ምንቅስቃሳት ካብኦም ደቅኻ ብዝገብርዎ ነገራት ንስኻ ብትገብሮ ነገር ከዓ ትመሃረሉ ብዙሕ ነገራት ስለ ዘሎ ኣእምሮኻ ክፍት ኣቢልካስ ነዚ እንተዳርኢኻዮ ካብ መዓልቲ ናብ መዓልቲ እናተመሓየሽካ ናይ ምኻ ተኽእሎካ ይሰፍሕ እያታ መልእኽታ
1: ሕራይ ሓንቲ ክብላ ዝደሊ ናእሽቱ ቆልዑ ክዓብዩ ከሎ ኣብቲ ምምእዛን ዝደሊሉ ግዜ ዝያዳ ጥቡቕ ርክብ ዘለዎም መሰደድ እዮም መሰቦ እስኪ ጴጥሮስ ኣብ ህዝቢ ከዓ ክድርብ እያ

ሰላም ኣብርሒቑ ናብ ቀረባን ክዮንኩም መደብና መደብ ሸውሃተ ሳይዳ ትከታተሉ ዘለኹም ክቡራት ተኸታተልትና ኣቐዲመ ምዉቕ ሰላምታይ ከቕርበልኩም ይፈቱ ኣፂለ ሎም መዓልቲ ንሪኦ ኣሰራርሓ ምግቢ ከዓ ሰላጣ ብዓተር እዩ ክኸውን። እዚ ንምስራሕ ሓስቤዛ ኣብ ቅድሜና ተቐሪቡ እንሀለ። ከምቲ ኩሉ መዓልቲ ንገብሮ ከዓ ኩሉ መዓልቲ ክንገብሮ እውን ዝግባአና ኣዳወየ ሕፀብ ኣለኹም

ሃራይ ዘነመስራሕ ኣብ ቅድሜና ተቐሪቡ ኣሎ ስቤዛ ዓተር ተሓፂቡ ብማይ በሲሉ ከምዚኣ ከክር ኢሉ ዝተጣሕነ ማለት እዩ ወይ ድማ ዝተፀፀየ ዶ ክንብሎ ክርክር ኢሉ ዝተሰበረ ማለት እዩ ዓተር ክበስለልና ምእንቲ ኣሊኽናዮ ክንሓድር ፅቡቅ እዩ ዝተሰባበረ ከዓ ፉል ጥሩብ ተቐልዩ ልክዕ ከምቲ ዓተር ኮይኑ ዝተሰባበረ ከዓ ሓደ ኩባያ ፉል ክልተ ኮሚደረ ብደቂቕ ዝተመትረ ፍርቂ ኪሎ ኩኩምበር ከዓ ብደቂቕ ዝተመትረ ኣብ ኩኩምበር ከዓ ፅቡቅ ትሕዝቶ እዩ ዘሎ ማለት እዩ እዚ ኩሉ ከዓ ትቐመም ኩሉ መዓልቲ እንጥቀመሉ ካውሎ ፊዮሪ ብማይ ዝበሰለ ዘይቲ ኦሊቭ ቀሪበ ኣለኹ ጨውን በርበረ ፀሊምን ቀሪበ ኣለኹ ማለት እዩ ዝበሰለ ንቀቕሖ ንደኮሬሽን ክንቅርብ ከለና ሕጂ ኩሉ ኣስቤዛና ብሓንሳብ ኢና ክንሓዋውሶ ፍርቂ ኪሎ ዓተር በሲሉ ዝተጣሕነ ወይ ድማ ዝተፀፀየ ብዝኾነ ብዘለና ዓይነት ጌርና ከነትክሞ ንኽእል ኢና ዋላ ብመጥሓን ኮሚደረ ክንሰብሮ ንኽእል ኢና ዋላ በዚ ሕጂ መፅኡ ዘሎ ማንዋል ከዓ መጥሓን ሽጉርቲ

ክንሰብሮ ንኽእል ኢና ማለት እዩ። ኩሉ ኣስቤዛና ብሓንሳብ ኢና ክንሓዋውሶ። ተደልየና ኸዓ ከምቲ ኣብ ዝሓለፈ ግዜ ዝሰራሕናዮ ኸዓ ኩሉ እቲ ቐመም ሰላጣ በይኑ ክንሓዋውሶ።

ተሓፂቡ ብደቂቕ ዝተመትረ ኩኩምበር ኣብ ኩኩምበር ከዓ ፅቡቅ ዝኾነ ተሕዝቶ እዩ ዘሎ። ክንጥቀመሉ ብጣዕሚ ፅቡቅ እዩ። ኩኩምበር ወይ ከዓ ክያር ዚኩኒ ዝመስል እዩ። ካብ ዚኩኒ ግን ይፍለ እዩ ከተለልዮ ትኽእል ኢኻ ክትፈልጦ ትኽእል ኢኻ። ብጣዕሚ ክንጥቀመሉ ፅቡቅ እዩ። ወዚ ናይ ቆርበትና ይሕሊ እዩ። ጠሊ ኣለዎ 95 ካብ 100 ማይ እዩ ዝውንን። ቁሩብ ካሎሪ እውን ኣለዎ። ስለዚ ፅቡቅ ትሕዝቶ እዩ ዘለዎ። ፍርቆ ኩባያ ኣቸቶ ይገብር ኣለኹ። ፍርቆ ኩባያ ከዓ ዘይቲ ኦሊቭ

አንድ ማንካ ሻይ በርበረ ጸሊም ጨው ከማላይነቱ ከምትነዳል ወሉ ሰብ

ከምዚ ኣገርና ዳውስ ነብለን ማለት ይኹለን ኣብ ጥረምረን ኣብ ኣሕምልትን ይናቐኒና ዘለና። ስለዚ ብቐሊል እነዳልዎ ምግቢ እንደገና ንጥዕና ከዓ ኣፀቢቑ ሓናፂ ዝኾነ ኣገዳሲ ዝኾነ ዓይነት ምግቢ ኢና ክንሰርሕ ቀኒና ዲና ዋላ ወሪሕና ክንብል ዘለና። ጥረምረ ምስ ኣሕምልቲ ክሳዕ ክንደይ ትሕዝቶ ከም ዘለዎ ብቐሊል ክንረኽቦ እንኽእል ኣስቤዛ ኣብቲ ዓተር ፕሮቲን ኣሎ ምስ ቆርቦቱ ስለ ዝኾነ ኸ ብቪታሚናትን ማዕድናትን ሃፍታም እዩ፣ ንፅሕጊ ሃፍታም እዩ። ከምቲ ካብ ስጋ ክንረኽቦ ንኽእል ፕሮቲን ከዓ ካብ ጥረምረ ከዓ ንረኽቦ ኢና ማለት እዩ። ፕሮቲን ከዓ ንሰውነትና ኣገዳሲ እዩ። ከበዝሒ ዶ ይብሉ ምስኡ ዝበኣስ ሕማም ይኽህልወና ዘይብሉ ማለት ከም በዓል ዩሪክ ኣሲድ እንድሕር ድኣ ሃልዮም ፕሮቲን ዘለዎ ነገር ብዙሕ ተወስዱ ኣይበሃግን እዩ። ንኻልእ ሰብ ግን ኣዝዩ ብሉፅ መግቢ እዩ ማለት እዩ። ኣትክልታዊ ፕሮቲን ንኻልእ ደይ ፀባእ ፕሮቲን እዩ። ኣብ ጥሬታት ዘሎ ፕሮቲን ስጋ ኣይረኸብናን። እንተ ደኣ ጥረምረ ረኺብና እቲ ኣብ ስጋ ክንረኽቦ ንኽእል ፕሮቲን ኣብ ጥረምረ ረኺብና የለና ማለት እዩ። ከምዚ ኣጌርና ሓዋዊስና ናብ ፅቡቕ መቐረቢ ጌርና ንመግቢ ነዳልዋ። ከምዚ ኣጌርና ሓዋዊስና ኣብ ፅቡቕ ዝበልናዮ መቐረቢ ጌርና

ኣለዎ። ቀሊ ናይ ቆርበትና ይሕሉ፣ ካብ ድርቀት ናይ ቆርበት ከዓ ይከላኸል። ብፋይበር እውን ሃፍታም እዩ፣ ውሑድ ካሎሪ እዩ ዘለዎ። ስለዚ ንዳይት ፅቡቅ እዩ። እቲ ፉል ከዓ ብጥዑይ ኮለስትሮል ሃፍታም እዩ ማለት እዩ። ኣብ ፉል ጥዑይ ኮለስትሮል እዩ ዘሎ። ካብሎ ፍየሪ ኣብ ዝሓለፈ ግዜ ገሊፅናዮ ነርና። ብጣዕሚ ሃፍታም ተሕዝቶ እዩ ዘለዎ።

ምግቢ ኣቀራርብኡን ኣሰራርሑኡን እዩ ከምትኸሉ መዓልቲ ንብሎ ኩሉ ግዜ ሰሓቢ ጌርና ክንቅርቡካ ብጣዕሚ ፅቡቅ እዩ። ንሸውሃት ይኸፍት ብጣዕሚ ይውስኸሉ እዩ። ምክንያቱ ካብ ፍትፍቱ ፊቱ ዝበሃል ኣሎ መጀመርታት ትሪኦ ነገር ከዓ ሸውሃትካ ምስተኸፈተ ከዓ ምስ ጣዓምካዮ ከዓ እዚኻ ደስ ይብካ ትምገቦ ማለት እዩ። ስለዚ ስራሕ ኣቢልካ ኣብቲ ድስቲ ዝሰራሕ ካሉ ክትቀርቦን እዚ ኣማላኪኢካ ክትቀርቦን ናቱ ዝኾነ ጣዕሚ ናቱ ዝኾነ ትሕዝቶ ወይ ድማ ናቱ ዝኾነ ሰሓብነት ኣለዎ። ስለዚ ኣፀባብቕ ኣቢልና ዝኾነ ዓይነት ምግቢ ክንቅርቦ ከለና ብጣዕሚ ፅቡቅ እዩ። ስለዚ እንዳሰራሕኩ ከለኹ ክገልፆ ፀኒሐ የ ኩሉ ኣብዚ ናይ ሎሙ መዓልቲ ኣሰራርሓ ምግቢ ኣዝዩ ፅቡቅ ትሕዝቶ እዩ ወኒኑ ዘሎ ማለት እዩ። ኣብቲ ኩኩምበር እዚ ኩሉ ክንብሎ ድፀናሕና ኣሎ። ኩኩምበር ዋላ ኣብ ትሰትዮ ማይ እውን ክትገብሮ ከለካ ምክንያቱ ብዝሒ ማይ እዩ ዝውንን። ስለዚ ብጣዕሚ ፅቡቅ እዩ። ንጠሊ ቆርበትና ፅቡቅ እዩ። ንጠሊ ወዝና ፅቡቅ እዩ። ድማ ፋይበር ከዓ ኣለዎ። ብፋይበር ከዓ ሃፍታም እዩ። ስለዚ ውሑድ ካሎሪ ስለዝውንን ከዓ ንዳይት ከዓ ፅቡቅ እዩ ማለት እዩ። ካውሎ ፊዮሪ ውሑድ ዝኾነ ካርቦሃይድሬት ኣለዎ። ቪታሚንስ ኣለዎ። ድማ ነቶም ንፀላም ከቢ ዝከላኸል ኤንዛይም ናትና ከዓ ፅቡቅ ገይሩ ከም ዝከላኸል ይገብሮ ማለት እዩ። የፋጡኖ ወይ ድማ የባራትዖ ማለት እዩ። እዚ ድማ ኣብቲ ርእስቲ ናይ ኩሎም ከም ኩሎም ኣሕምልቲ ብቪታሚናትን ማዕድናትን ዘለዎ ትሕዝቶ ማለት እዩ። ስለዚ ኣብቲ ዓተር ነገር ገሊፀ የ ደጋጊመ ኣብቲ ፉል ድማ ከምኡ ትፉል ከዓ ፅቡቅ ትሕዝቶ እዩ ዘለዎ። ፅቡቅ ዝኾነ ኮለስትሮል እዩ ከዓ ዝውንን ማለት እዩ። ፉል ጥዑይ ኮለስትሮል እዩ ዘለዎ ማለት እዩ። ስለዚ ካብቶም ቅብኣውያን ንኣኻል ሓደ እዩ ፉል። ካብቶም ቅብኣውያን ንኣኻል ኮይኑ ከዓ ፅቡቅ ኮለስትሮል ዘለዎ ዓይነት እኽሊ እዩ ማለት እዩ። ስለዚ ናይ ሎሙ መዓልቲ ኣሰራርሓ ምግቢ ብጣዕሚ ብኩሉ ነገር ዝሃፍተመት ኣሰራርሓ ምግቢ እያ። ብቕልል ዝበለ ብዙሕ ፃዕሪ ዘይብላ ብዙሕ ወፃኢታት ዘይብላ ግን ብዙሕ ትሕዝቶን ብዙሕ ድማ ጠቃምን ትሕዝቶ ዘለዎ እያ ከዓ ማለት እዩ። ሓራይ ምስ ዝኾነ ዓይነት ሰላጣ ድዩ ምስ ዝኾነ ካልኣይ ምግቢ ክንጥቀመሉ ንኽእል ኢና። እቲ ኣብኡ ዘሎ ትሕዝቶ ግን ብዙሕ ትሕዝቶ እዩ ዘለዎ። ስለዚ ከም ቀዳማይ ምግቢ ኮይኑ ከገልግለና እውን ይኽእል እዩ። ምክንያቱ ፕሮቲን ኣብኡ ኣሎ። ዋላ ከምቲ ዝበልክዎ ውሑድ ዝኾነ ካርቦሃይድሬት ኣብቲ ካውሎ ፍዮር ኣሎ። ስለዚ ምስ ቅጫ ስገም ክንበልዖ ንኽእል፣ ምስ ቅጫ ጣፍ ከምቲ ኣቐዲምና ኣብዝሓለፈ ግዜታት ክንቅርቦ ዝቐነና ጌርና ክንምገቦ ንኽእል፣ ከም ቶስቲ ጌርና እውን ክንምገቦ ንኽእል ኢና። ኣብ ውዒ ቅጫ ጌርና ዕፅፍ ኣቢልና ኣብኡ ትዋቢልና ሓንሳብ ቶስቲ ትዋቢልና ከዓ ብቶስቲ ከዓ ክንምገቦ ንኽእል ኢና። ስለዚ ምክንያቱ ቆፅሊ ነገር የብሉን እቲ ሰላጣ እቲ ጥረን እቲ ክኩምበርን እዩ ዋላ ሓንቲ ፀገም የብሉን ማለት እዩ። ስለዚ ከም ኩሉ ዓይነት ጌርና ክንምገቦ ንኽእል ኢና። ብኡ ክንውድእ ንኽእል፣ ከም ካልኣይ ምግቢ ክንጥቀመሉ ንኽእል፣ ምስዝተፈላለዩ ዓይነት ክንምገቦ ንኽእል። ናይ ሎሙ መዓልቲ ኣሰራርሓ ምግቢ ሰላጣ ብዓተር ኣብዚ ኣወዲእና ኣለና። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ ኣብ ዘለናዮ ሰላም ቅነህ።

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሎና። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓሊ ሰናይ ምክትታል። ብቤት ፅሕፈት ሚኒስትር ትምህርቲ ዝተወደበ ንመምሃራን ኣካላዊ ትምህርቲ ስልጠና ተዋሂቡ። ብቤት ፅሕፈት ሚኒስትር ትምህርቲ ዝተወደበ ፕሮጀክት ብጨንፈር ሚኒስትር ትምህርቲ ዞማእከል ዝተካየደ ስልጠና ብምትሕባር ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ከምኡ ድማ ፌደሬሽን ኩዕሶ እግሪ ዞባ ማእከል ካብ 14 ክሳብ 13 ናሓሰ ንተኸታታሊ 10 መዓልትታት ክካየድ ፅንሐ ስልጠና ናይ ላይሰንስ ዲ ከምኡ ድማ ስልጠና ዳንነት ኩዕሶ እግሪ ለቨል 2 ብክልሲ ሓሳብን ተግባርን ዝተሰነየ ትምህርቲ ካብ መባእታ ማእከላይን ካልኣይን ደረጃ ኣብያተ ትምህርቲ ዝተዋፅኡ 52 ሰልጥንቲ መምሃራን ኣካላዊ ትምህርቲ ተሳቲፎም ብዳንነት 22 ደቂ ተባዕትዮ ከምኡውን ሰልጠንቲ ላይሰንስ ዲ 4 ደቂ ኣንስትዮ ዝርከብዎም ብድምር 30 መምሃራን ኣካላዊ ትምህርቲ ድማ ተኻፊሎም። ዕላማት ስልጠና ዓቕሚ መምሃራን ኣካላዊ ትምህርቲ ክምንምባል ዝዓለመ እዩ። ነዚ ስልጠና ካብ ዝሃቡ ኢንስትራክተር ዳይሬክተር ቴክኒክ ኣብ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ኣቶ ዳንኤል ዮሃንስ ከምኡ ድማ ኢንስትራክተር ኣቶ እስቲፋኖስ ኣሶፋው ክኾኑ ከለዉ ኣብ ነዳንነት ኩዕሶ እግሪ ድማ ኢንተርናሽናል ዳኛ መምህር ሄኖክ ተስፋ ሚካኤል ከምኡ ድማ ፌደራል ዳኛ መምህር የማነ ገርግሽዮም። ኣብቲ ኣዳራሽ ካልኣይ ደረጃ ቤት ትምህርቲ እምባራ ዝተካየደ ናይ መዕፀዊ ስነ ስርዓት ኣቐዲሙ ካብ ሓላፊ ባህልን ስፖርትን ጥዕናን ሚኒስትር ትምህርቲ መምህር ሰመረ ተክለ ኣብ ዘስምዑ ሓፂር ቃል ከም ኩላትና ንፈልጦ ናይ ትምህርትን ስልጠናን መደባት ሓደ ካብ ዓበይቲ ውፅናት ሚኒስትር ትምህርቲ ምዃኑ ዕላም እውን ነቶም ኣብ ትሕቲ ዝርከቡ ኣባላቱ ዓቕሞም ዘበርክትሉ ነቲ ብክልሲ ሓሳብን ተግባርን ዝተምሃርዎ ክእለቶም ዝድርዕሉን ኣፍራይነቶም ዘዕቢሉን ባይታ ምጥጣሕ እዩ። ምስ ኩሉ ሕፅረታቶም ኣብ ኣብያተ ትምህርቲ ሓጋዝ ክኸውኒ ብምባል ንቐፃሊ ዕብየት በዚ ኣጋጣሚ ንክሰርሕሉ ተላብዮም። ቀፂሉ ቃል ዘስምዐ ሓላፊ ጨንፈር ሚኒስትር ትምህርቲ ዞባ ማእከል መምህር ሞሳስ ግገዘይ ስፖርት ባህግታትን ዕላማታቱን ከጨብጥ ዝኽእል ዓውዲ እዩ ድሕሪ ምባል እዚ ብምትሕባር ሚኒስትር ትምህርቲ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ከምኡውን ፌደሬሽን ኩዕሶ እግሪ ዞባ ማእከል ብምትሕባር ዝተዋሃበ ስልጠና ኣዝዩ ኣገዳሲ ምዃኑን ኣብ ስራሕና እውን ዓብ ኣበርክቶ ዘለዎ ስልጠና ብዘመናዊ ኣገባብ ዝተዋሃበ ብምዃኑ መምህራን ኣካላዊ ትምህርቲ ድማ ነዝተወሲዱ ዘሎ ስልጠና ኣብ ባይታ ክሰርሕሉን ከፍሪኢሉን ኣብ መዓላ ከውዕልዎን ከም ዘለዎም ተላብዩ። ቀፂሉ ወኪል ሰልጠንቲ መምህር ፀጋይ ግደ ኣብ ዝሃቦ ቃል ነዚ ስልጠና ዝሃብኩምና መምህራን ፍልጠትኩምን ፃዕርኹምን ኣዋሂድኩም ብዋጋ ክትመን ዘይክእል ኣዝዩ ሰፊሕን ዓሚቑን ዓውዲ ምስልጣን ዘቐሰምኩምና ትምህርቲ ብሶም ኩሎም ሰልጠንቲ ልባዊ ምስጋና የቕርብ ድሕሪ ምባል እቲ ዝተዋሃበ ትምህርቲ ኣገዳስን ኣብ ስራሕና ሓጋዚ ምዃኑን ንቐፃሊ ከምዚ ዓይነት ስልጠና ክወሃብ ተላብዩ። ኣብ መጨረሻ ስለለወሎም ሰርቲፊኬት ናይ ምስጋና ወረቐትን ካብ ፕሬዚደንት ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ኣቶ ጳውሎስ ወልደ ሃይማኖት ካብ ሓላፊ ምምሕዳርን ፋይናንስን ጨንፈር ሚኒስትር ትምህርቲ ዞባ ማእከል መምህር መስፍን ወልደ ስላሰ ካብ ዳይሬክተር ቤት ፅሕፈት ሚኒስተር መምህር ዓንዶም እዮብ ሽልማት ተቐቢሎም። ኣብ መዛዘሚ ሓላፊ ምምሕዳርን ፋይናንስን ጨንፈር ሚኒስትር ትምህርቲ ዞባ ማእከል መምህር መስፍን ወልደ ስላሰ ንኩሎም ኣሰልጠንትን ሰልጠንትን ምስጋና ድሕረ ምቕራብ ነዝተወሲዱ ዘሎ ስልጠና መምሃራን ኣካላዊ ትምህርቲ ነዝረኺቦሞ ዘለዉ ዕድል ኣብ ዞባን ንኡዞባን ብተግባር ክሰርሕሉ ተላብዩ።
1: ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ንተምሃሮ ላዕለዋት ትካላት ትምህርቲ ናይ ካልኣይ ደረጃ ናይ ዳንነት ስልጠና ሂቡ።
2: ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ከም መቐፀልታ ናይቲ ዕቤት ናይ ኩዕሶ እግሪ ንምውሓስ ዘካይዶ ዘሎ ፃዕርታት 10 ደቂ

0: ኣንስትዮ ዝርከብኦም 31 ተምሃሮ ላዕለዎት ትካላት ትምህርቲ ኤርትራ ብዳንነት ኣሰልጢኑ ንሸውዓተ መዓልታት ዝቐጸለ እቲ ስልጠና ግብራዊ ቴክኒካውን ኣካላዊ ብቕዓት ዘጠቓለ ነይሩ። ፕረዚደንት ሴካፋን ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ኣቶ ጳውሎስ ወልደ ሃይማኖት ኣብ መዕፀዊ መደብ ተረኺቡ ንሰልጠንቲ እንቋ ሓጐሰኩም ድሕሪ ምባል ዳንነት ዝያዳ ውልቃዊ ጻዕርን ተበግሶን ዝሓትት ሞያ ብምዃኑ ሰልጠንቲ ነዚ ተገንዚቦም ክፅዕሩ ተላብዩ። ብተወሳኺ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ነቲ ኤርትራ ኣብ ዳንነት ኣመዝጊባቶ ዘላ ገስጋስ ብምዕቃብ ዝያድኡ ንምምዕባል ከም ዝፅዕር፣ ንተመረቕቲ ድማ ኣብ ኮሌጅ ዝካየድ ውድድራት ጥራሕ ከይተሓፅሩ ኣብ ዘለዎ ዞባታት ዝካየድ ንጥፈታት ኩዕሶ እግሪ ከም ዝሳተፉ ክገብር ምዃኑ ቃል ኣትዩ። ኣብ መዛዘሚ መደብ ዝተረኽበ ዳይረክተር ምምሕዳርን ፋይናንስን ሃገራዊ ኢንስቲትዩት ላዕለዋይ ትካላት ትምህርትን ምርምርን ኤርትራ ኣቶ ፍሳሄ ሃይለ ብወገኑ ንሃገራዊ ፌደሬሽን ምስጋና ድሕር ምቕራብ ሰልጠንቲ ዘድለዮም ቀረብ ከም ዝማልኣሎም ቃልኣት እዩ።
1: ውሽጣዊ ውርድራት እዚ ሓይሊ ኣየር ኤርትራ ብሓሙስን ዓርብን ኣብ ሰዓታት ቅድሚ ቀትሪ ብግጥማት ኩዕሶ እግርን ኩዕሶ መርበብን ኣብ ማዓስከር ሓይሊ ኣየር ኤርትራ ቀፂሉ። ውሽጣዊ ውርድራት እዚ ሓይሊ ኣየር ኤርትራ ብሓሙስን ዓርብን ኣብ ሰዓታት ቅድሚ ቀትሪ ብግጥማት ኩዕሶ እግሪ ኩዕሶ መርበብን ኣብ ማዓስከር ሓይሊ ኣየር ኤርትራ ቀፂሉ። ብሓሙስ ኣብ ናይ ኩዕሶ እግሪ ደቂ ኣንስትዮ ፈለማ ዝገጠማ ክለባት ሮኬትን ፅንዓትን እየን ነይረን። ሮኬት ድማ ኣብ ዝግጥም ብመንገዲ ንኦሚ ፍሳሐ ሓንቲ ሸቶታት ከተመዝግብን ከላ እተን ክልተ ሸቶ ድማ ብቕሳነት ይዕብዮ ብምዝጋብ ኣብ ልዕሊ ፅንዓት ሰለስተ ባሮት ዓዊታ ቀፂለን ፀወተን ዘካየዳ ፀሓይ በርቅን ሓሊበትን ነይረን። ፀሓይ በርቂ ኣብ ምብል 15:34 ደቂቕ ብኣለም ደበሳይ ኣብ 50 ደቂቕ ድማ ብዮሳን መኮነን ከመዝግባን ከለዋ ብወገን ሓሊበት ድማ ኣብ ምብል 19 ደቂቕ ብኣምና ኢብራሂም ነታ ሸቶ ኣቑፂራታ። በዚ ድማ ፀሓይ በርቂ ንሓሊበት ሰለስተ ብሓደ ረቲዓታ። ሳልሳይ ናይ መወዳእታን ግጥም ናይ ትዕለት ዘካየዳ ደቂ ተባዕትዮ ፅንዓትን ሮኬትን ነይረን። ኣብዚ ግጥም ድማ ፅንዓት ብሓሰን ዓለን ጀማል ኣሕመድን ብዘመዝገበተን ክልተ ሸቶ ክልተ ባሮት ዓዊታ። ብዓርቢ ኣብ ዝተኸየደ ግጥም ኩዕሶ እግሪ ደቂ ኣንስትዮ ፈለማ ፀወተን ዘካየዳ መሰረትን ዊናን ነይረን። ተፃወቲ ዊና ብመርሃዊ ጣዓመን ፌበን ተስፋ ኣለምን ተሓጊዘን ኣብ ልዕሊ መሰረት ክልተ ባሮ ክዕወ ተኽኢለን። ስዒበን ፀወተን ዘካየዳ ደቂ ተባዕትዮ ጋንትታት መሰረትን ዊናን ነይረን። ዊና ብዓንዲት እስቲፋኖስ ኣብ መብል 33 ደቂቕ ብመንገዲ ኣብርሃም ኣብ መብል 43 ከምኡውን ኣብ መብል 47 ደቂቕ ብኢብራሂም መሓመድ ኣብ መብል 84 ደቂቕ ድማ ብምኽታር ዑስማን ሸቶ ብምዝጋብ ኣብ ልዕሊ መሰረት ብገፊሕ ውፅኢት 6 ባሮ ተዓዊታ። ተፃወቲ ዊና ብተዘረኣይዎ ፀወታ ካብ ተዓዘብቲ ኣድናቆታ ትሪፎም። ኣብ መወዳእታ ግጥመ ዘካየዳ ክለባት ሕድርን ሓሊበትን ነይረን። ክልተን ክለባት ፅቡቅ ፀወታ ኣብ ዘርኣየሉ ተፃወቲ ሓሊበት ኣብ ካልኣይ ደቂቕ ብመንገዲ ማእከለ ተስፋ ማርያም ሸቶ ኣመዝገቡ። ተፃወቲ ሕድሪ ድሕሮም ብናሆም ተኽላይ 4 ሸቶ ብምቁፃር ሱፐር ሃትሪክ ብምስራሕ ጋንቱ ንሓሊበት 4-1 ረቲዓታ። ኣብቲ ዕለት ኩዕሶ መርበብ ናይ ደቂ ኣንስትዮ ተኻይዱ ነይሩ። ፀሓይ በርቂ ንሓሊበት፣ ሮኬት ንፅንዓት ብተመሳሳሊ ክልተ ባሮ ተዓዊተናለን። ውሽጣዊ ውርድራት እዚ ሓይሊ ኣየር ኤርትራ ሎሚ ሶኒ ብግጥማት ኩዕሶ እግርን ኩዕሶ መርበብን ቀፂሉ ክውዕል እዩ። ክረምታዊ ውርድራት ግራስሩት ዞባ ማእከል ናይ ካልኣይ ዙርያ ውርድራቱ ዛዚሙ። በዚ መሰረት ማለቀዳም ኩዕሶ እግሪ ብተቲ 17 ዓመት ኣብ 4 ሜዳታት ኣብ ዝቐፅለሉ ፈለማ ንሜዳ ካብ ዝወረዳ ክለባት ፓራዲዞ ንኣባሻውል 1-1፣ ቲራባሎ ንሰረጅቃ 4-1፣ ገዛ ባንዳ ንዕዳጋ ሓሙስ 2-1፣ ማይተመናይ ንጋላ ንፍሒ 4-2፣ ገጀረት ንጎዳይፍ 3-2፣ ኣኽርያ ንበሪኽ 2-1፣ 4 ስመራን ሰንበልን ፀፀራትን ማእከል ከተማን ብማዕረ 1-1 ተፈላለየ። ኣብ ደቂ ኣንስትዮ ሰንበል ኣንጻር ኣኽርያ ማዕረ 1-1፣ ፓራዲዞ ኣንጻር ገጀረት ማዕረ 2-2፣ ዘፀራት ንቲራቨሎ 1-0፣ በሪኽ ንገዛ ባንዳ 1-0 ብዝኾነ ውፅኢት ሰዒረነን። ካልኣይ ዙርያ ዛዚመን ናብ ኣውዲከ ምሕላፍ ሰጊረን ዘለዋ ንኡሳን ምምሕዳራት ኣብ ትሕቲ 17 ዓመት ካብ ምድብሀ ማይተመናይን ገዛ ባንዳን ኣብ ደቂ ተባዕትዮ፣ ኣብ ደቂ ኣንስትዮ ድማ ኣኽርያን ሰንበልን ካብ ምድብለ፣ ዘፀራት ማእከል ከተማን ደቂ ተባዕትዮ ገጀረትን ፓራዲዞን ድማ ደቂ ኣንስትዮ። ኣብ ምድብሐ ኣኽርያን በሪኽ ደቂ ተባዕትዮ፣ ኣብ ደቂ ኣንስትዮ ድማ ገጀረትን ፓራዲዞን። ኣብ ምድብመ ፓራዲዞን ኣባሻውልን ደቂ ተባዕትዮ ክሓልፋን ከለዋ፣ ኣብ ደቂ ኣንስትዮ ግና ኣብቲ መደብ ኣይነበራን። እዚ ከምዚ ኢሉ እንከሎ ዝሓለፈ ዓርቢ ኣብ ትሕቲ 15 ዓመት ናይ ካልኣይ ዙርያ ኣብ ስለ ዘመሉ ፈለማ ንሜዳ ካብ ዝወረዳ ክለባት ፓራዲዞን ኣባሻውልን ቲራቨሎን ሰረጀቓን ብናይ ሓባር ውፅኢት 1-1 ክፈላለያን ከለዋ፣ ገጀረት ንጎዳይፍ 1-0፣ ኣኽርያ ኣንጻር በሪኽ ማዕረ 1-1፣ ማይተመናይ ንዕዳጋ ሓሙስ 1-0፣ ገዛ ባንዳ ንጋላ ነፍሒ 7-0፣ ፀፀራት ንሰንበል 7-1፣ 4 ስመራ ንማእከል ከተማ 3-2 ብዝኾነ ውፅኢት ይዕረንአን።
2: ኣብ ደቂ ኣንስትዮ ድማ በሪኽ ንዕዳጋ ሓሙስ 3 ብባሮ

0: ፓራዲዞ ንኣኽርያ 3 ብ1 ማይተመናይ ኣንጻር ኣቦሻውል ባዶ ብባዶ ወዳይፍን 4 ስመራን ድማ ማዕረ 1 ብ1 ተፈላለየን እምባርከስ ውድድር ካልኣይ ዙርያ ዛዚመን ናብ ኣውዴካ ምሕላፍ ሰጊረን ዘለዋ ንኡሳን ምምሕዳራት ኣብ ትሕቲ 13 ዓመት ካብ ምድብህም ኣኽርያን ጎዳይፍን ደቂ ኣንስትዮ ድማ ጎዳይፍን በሪኽን ኮናን ከለዋ ካብ ምድብለ 4 ስመራን ማእከል ከተማን ደቂ ኣንስትዮ ድማ ሰንበልን ፀፀራትን ካብ ምድብሐ ድማ ብክልቲኡ ፀወታ ማይተመናይን ገዛ ባንዳን ክሓልፋን ከለዋ ካብ ምድመ ድማ ቲራቨሎን ፓራዲዞን ብደቂ ተባዕትዮ ቲራቨሎን ኣባሻውልን ብደቂ ኣንስትዮ ሓሊፈን ኣብ ትሕቲ 15 ዓመት ድማ ካብ ምድብሀ ገዛ ባንዳን ማይተመናይን ካብ ምድብለ ድማ 4 ስመራን ማእከል ከተማን ደቂ ኣንስትዮ ድማ ሰንበልን ፀፀራትን ካብ ምድብሐ በሪኽን ጎዳይፍን ብደቂ ተባዕትዮ ማይተመናይን ኣባሻውልን ደቂ ኣንስትዮ ካብ ምድብመ ድማ ኣባሻውልን ፓራዲዞን ደቂ ኣንስትዮ ድማ ቲራቨሎን ኣባሻውልን ሓሊፈን ክረምታዊ ውርድራት ግራስሩት ኩዕሶ እግሪ ሎሙሶኒ ብትሕቲ 13 ዓመት ኣብ ክልተ ሜዳ ብዝካየድ ናይ ኣውዴካ ምሕላፍ ውርድሩ ቀፂሉ ክካየድ እዩ
1: ክረምታዊ ውድድር ኩዕሶ መርበብ ግራስሩት ይቕፅል ብምትሕባር ጨንፈር ስፖርትን ፌደሬሽን ኩዕሶ መርበብ ዞባ ማእከል ተወዲቡ ዝካየድ ዘሎ ክረምታዊ ውድድር ኩዕሶ መርበብ ግራስሩት ብቐዳምን ሰንበትን ኣብ ሜዳ ቦቸፊላ ቀፂሉ ነይሩ ብቐዳም ጋንታት ደቂ ተባዕትዮ ውድድሮም ኣካይዶም ኣብ ክሊ ዕድመ 14 15 ጋላ ነፍሒ ንማይተመናይ 2 ባዶ ክትፅዕራ እንከላ ኣብ ክሊ ዕድመ 16 17 4 ስመራ ምስታ ንምኩርቶ ፀዋታይ ጴጥሮስ የማነ ኣብ መሳርዓ ዝፀንበረ ጎዳይፍ እያ ተረኺባ ጎዳይፍ ወላ እኳ ሓሊፉ መጥቃዕቲ ትፍትን እንተነበረት ክዕውታ ዝኽእል እብረ ግን ኣየመዝገበትን 4 ስመራ ብወገና ኣብ ምክላልን ምጥቃዕን ዓቢላ ብምቕረባ ንፀወታ ናብ ረብሓ ኣብምቅያራ ኣብ ፈላሚ ፀወታ 2 ባዶ ተዓዊታ ሳልሰይት ፀወታ ተሰርዐ ዝነበረት ኣብ መንጎ ንኡሳን ዞባታት ዕውት ሻምፒዮን ካልኣይ ዲቪዥን ዝኾነት ጋላ ነፍሕን ዕዳጋ ሓሙስን እዩ ተኸይዱ ፀወታ ኣብ ምጅማሩ ዘንጋንታት ንኣፍቀርቲ ኩዕሶ መርበብ ዝማረኸ ርእሱን ግጥም ኣርእየን ቀሪበን ኣብ ቀዳመይቲ እብረ ዕዳጋ ሓሙስ ከሲባ ክትወፅእን ከላ ኣብ ዘቐፀለት ካልአይቲ እብረ ጋላ ነፍሒ ተዋሂዳ ብምቕራባ ንፀወታ ናብ ማዕረ ውፅኢት ሓደ ብሓደ ቀየረቶ ኣብ ሳልሰይትን መፈላለይትን እብረ ኣፍቀርቲ ስፖርት ብሃንቀውታ ዝተፀበዩ ዕዳጋ ሓሙስ ብመንገዲ ብሉፅ ተፀዋታይ ኮይኑ ዝወዕለ መሪሕ ዮናስ ኣቢላ ነተን ተተኸሽነን ዝመፅ ኩዕሳሱ ብተደጋጋሚ ሓያል መጥቃዕቲ ብምክያድ ኣብ ልዕሊ እታ መሳት ፀወታ ዘንፀበረቕት ብዘርኦም ተስፋ ኣለም እቲ ስልጥን ጋላ ነፍሒ 2 ብ1 ብዝኾነ ውፅኢት ተዓዊታ ወፅያ ብሰንበት ኣብ ዝተኻየደ ውድድር ድማ ኣብ ክሊ ዕድመ 14 15 ደቂ ተባዕትዮ በሪኽ ንኣባሻውል 2 ብ1 ኣብ ናይ ደቂ ኣንስትዮ ጎዳይፍ ንማይተመናይ 2 ብ1 ክዕወታ እንከለዋ ኣቐድም ኣቢለን ሓሓደ ዓወት ሰኒደን ዝተረኽባ ደቂ ኣንስትዮ ጋንታታት 4 ስመራን ኣኽርያን ድማ ኣብ 3 እብረ ሚዛናውን መሳጥን ፀወታ እየን ኣካይደን ብኣማኒኤል ሃብተ ገብርኤል እቲ ስልጥን 4 ስመራ ከዓ ብፀቢብ ውፅኢት 2 ብ1 ተዓዊታትሉ እዚ ውድድር ሓሙስ እውን ብ4 ፀወታት ቅፅል እዩ ኣብ ክሊ ዕድመ 14 15 ናይ ደቂ ተባዕትዮ ዕዳጋ ሓሙስ ምስ 4 ስመራ ናይ ደቂ ኣንስትዮ ድማ በሪኽ ምስ ጎዳይፍ ከምኡ እውን ናይ ክሊ 16 17 ደቂ ተባዕትዮ በሪኽ ምስ ኣባሻውል ዕዳጋ ሓሙስ ምስ 4 ስመራ ግጥማት ክካይዱ ተሰሪዕሎም ኣሎ
2: ካብ ዕለት 10 ናሓሰ ጀሚሩ ክካየድ ዝቕኒ ሻምፒዮን ኩዕሶ መርበብ ግራስሩት ትሕቲ 17 ዓመት ናይ ዞባ ዓንሰባ ትማሊ ሰንበት 16 ናሓሰ ዕዱማት ኣጋይሽ ኣፍቀር ስፖርት ተፃወቲ ጋንታታትን ኣብ ዝትረኽቡሉ ኣጋጣሚ ኣብ ሜዳ ግራንድ ሆቴል ከረን መጋረጅ ዓፅዩ ኣብቲ ናይ መዛዘ መደብ ዝተረኸባ ደቂ ተባዕትዮ ሓልሓልን ምስ ከረን ክኾና ከለዋ ኣብ ናይ ደቂ ኣንስትዮ ድማ ከረን ምስ ዒላ በርዒድን ገጢመን ሓልሓል ካብ ደቂ ተባዕትዮ ከረን ድማ ካብ ደቂ ኣንስትዮ ዕውታት ኮይነን ጋንታታት ሓልሓል ብደቂ ተባዕትዮ ቀዳመይቲ ዕውቲ ብምዃን ወርቂ መዳልያ ማልያን ዓባይ ዋንጫን ክሽለም ክላ ጋንታ ዒላ በርዒድ ካልኣይ ደረጃ ብምርካባ ተሸላሚት ብሩ መዳልያን ማልያን ጋንታ ከረን ድማ ሳሳይ ደረጃ ብመሓዛ ተሸላሚት ናሓስ መዳልያን ማልያን ብምዃን ዕውታት ናይቲ ፀወታ ኮይነን ኣብ ተመሳሳሊ ብናይ ደቂ ኣንስትዮ ድማ ጋንታ ከረን ቀዳመይቲ ብምዃን ዕውቲ ወርቂ መዳልያ ማልያን ዓባይ ዋንጫን ክትከውን ጋንታታት ኣስማጠን ዒላ በርዒድን ናይ ካልኣይን ሳልሳይን ደረጃ ብምሓዝ ተሸለምቲ ብሩን ናሓስን መዳልያታት ከምኡውን ማልያታት ኮይነን ዕውታት ተሳተፍቲ ጋንታታት ብሉፃት ተፃወቲ ነቲ ፀወታ ብቕዕ ዝመርሑ ኣብነቶዮን ደያኑን እቲ መደብ ንኽዕወት ኣበርክቶ ዝገበራ ትካላትን ውልቀ ሰባትን ካብ ኢድ ሓላፊ ክፍሊ ባህልን ስፖርትን ዞባዓን ሰባቶ ስራጅ ሓጂ ዝርከቦም ዝተፈላለዩ ሓልፍቲ ሽልማት ናይ ተሳታፍነት ሰርቲፊኬትን ተዓዲሎም ፕረዚደንት ኩዕሶ መርበብ ዞባዓን ሰባ መምህር ዕቑባይ ሃይለ ኣብ ዘስምዖ ናይ መዛዝም ቃል ተሳተፍቲ ጋንታታት ንዞባታት ንዘረኣዮ ብውዕ ፀወታን ዲስፕሊንን ዝሕብን ምዃኑ ብምግላፅ ትንሳኤ ኩዕሶ መርበብ ስፖርት ሃገርናን ዞባናን ኣብ ዝለዓለ ደረጃ ንምብፅሑ ኣብ ተካቲ ወለዶታት ግራስሮት ፀቒጥና ክንሰርሕ ይግባእ ክብል ኣዘኻኺሮም ፌደሬሽን ቅንዲ ምሽክለታ ከተማ ክረም ብምኽንያት ባሕቲ መስከረም ዝኽሪ ምጅማር ብረታዊ ቃልሲ ንሰለስተ ሰናብቲ ዝቕፅል ውድድር ትማሊ ሰንበት 16 ሓሰ ኣበጊሶም

0: ኣብዚ እዋን ጋንታ ላልም ባኣተ መስሪታ ኣብዚ ናይ ትማል ሰንበት እውን ምስተን ነባራት ጋንታታት ክትፋለም መውዓላን ተዓዘብቲ ዘወና እውን ባህታ ዝፈጥርን ህሞት ኮይኑ ውዒሉ ኣብዚ እዋን እዚ ብዙሒ ጋንታታት ናብ ሸውዓተ ማለት መጓዓዝያ ርድሲ ሻሎኩ ገዛ ባንዳ ላልምባ ዒላ በርዒድን ዓርተ ክሬዛንን ብምብራኸን እቶም ናይ ውልቂ ዝነበሩ ተወዳድርቲ ድማ ኣብ ጋንታታት ብምጥርናፎም ኣብ ዓውዲ ብሽክለታ ኣተባባዕ ዝላ ተገይሩ ኣሎ። እዚ ናይ ትማል ሰንበት ውድድር ኣብ መንጎ 48 ተወዳድርቲ ዝተሳትፎ ከምኡ እውን ናይ ልሙዳን ማለት ዳይ ኮርሶ ካብ ካታጎሪ ኤ ክሳብ ካታጎሪ ሲ ማውንቴን ባይ ከምኡ እውን ናይ ደቂ ኣንስትዮ ካታጎሪ ዝሳተፈ ምንባሩ ተፈሊጡ። ናብ ውፅኢቱ ምስ ንምልከት ድማ ብናይ ካታጎሪ ደቂ ኣንስትዮ ዕወታት ተቀዳድምቲ ምስ ንምልከት 50.4 ኪሎ ሜትር ንክሽፍና ክምደበለን ከሎ ዘን ተቀዳድምቲ ንውድድረን ናብ ሰዓት 34.4 ኪሎ ሜትር ናረገፃን ክሳዕ ፍጻመ በፂሐን። በዚ መሰረት ሰለስተ ተቀዳድምቲ ሻሉኩ ዕዉታት ክኾና ከለዋ ቀዳሚቲ ደሊና ዳዊት፣ ካልኦቲ ሲልቫና ተስፋ ሚካኤል፣ ሳልሴቲ ሄራን ሚካኤል። ኣብ ናይ ደቂ ተባዕትዮ ማውንቴንሲ ተቀዳድምቲ 54 ኪሎ ሜትር ዝሕቆት ውድድር ከካይዱ ከለዉ ኣብ ሰዓት ድማ 33.24 ኪሎ ሜትር እናዘወርዮም ንውድድሮም ፈፂሞም። በዚ መሰረት ቀዳማይ ፍኖት ዘርኣይ ካብ ጋንታ ገዛ ባንዳ፣ ካልኣይ ፍፁም ፍሳሐ ካብ ጋንታ ሻሉኩ፣ ሳልሳይ ሙራድ መሓመድ ካብ ገዛ ባንዳ ብምዃን ተዓዊቶም። ኣብ ናይ ካታጎሪ ቢ ተቀዳድምቲ 79.8 ኪሎ ሜትር ንክጎዩ ክስርዓሎም ከሎ ሰዓት ድማ 36.49 ኪሎ ሜትር እናዘወሩ ክዛዝሙ ዮቤት ገብረ መስቀል ካብ ሻሉኩ፣ ካልኣይ ዓብዱልሓሚድ ሓሰን ካብ መጓዓዝያ፣ ሳልሳይ ያሲር መሐመድ ዑመር ካብ መጓዓዝያ ኮይኖም ድማ ንውድድሮም ፈፂሞ። ተቀዳድምቲ ካታጎሪ ኤ ኣብ ዘካየድዎ ፀወታ 108 ዝርሕቀቱ ውድድር ክስርዓሎ እንከሎ ተቀዳዳማይ ጋንታ ሬድሲ ተመስገን ተውለ ኣብ ሰዓት 44.4 ኪሎ ሜትር እናረገፀ ንብምሎ መቀዳድምቱ ብዙርያ ብምውፃዕ ዕውት ኮይኑ ኣብ መወዳእታ ውድድሮም ዘካየዱ ተቀዳድምቲ ልሙዳን ወይ ድማ ዳይ ኮርሶ ኮይኖም 130.2 ኪሎ ሜትር ንክጓዓዙ ክምደበሎ እንከሎ ኣብ ሰዓት ድማ 40.35 ኪሎ ሜትር እናዘወርዮም ናብ ቅፀታ ውድድር ኣምሪሖም። ኣብ መወዳእታ ኣብ ዝተኸይደ ቅፅበታ ውድድር ቀዳማይ መትከል ደበሳይ ካብ ሬድሲ፣ ካልኣይ መርሃዊ ሓጎስ ካብ ሬድሲ፣ ሳልሳይ ዮናታን ገብሪ ህይወት ካብ ሬድሲ ብምዃን ንውድድሮም ፈፂሞም። ብምኽንያት ባሕቲ መስከረም ጅማር ብረታዊ ቃልሲ ዝተሰርዑ ውድድራት ብሽክለታ ከተማ ከረ ዝመፅእ ሰንበት ክቕፅል ምዃኑ ካብ ፌደሬሽን ቅድም ብሽክለታ ናይታ ከተማ ዝበፅሐና ሓበሬታ ኣረድዩ።
1: ፌደሬሽን ኩዕሶ እግሪ ንኡዞባ ደቂ ኣምሓረ ንሰለስተ ደቂ ኣንስትዮ ዝርከብዎም 26 ሰልጠንቲ ናይ ካልኣይ ደረጃ ዳንነት ስልጠና ሂቦም።
2: ፌደሬሽን ኩዕሶ እግሪ ንኡዞባ ደቂ ኣምሓረ ናይ ካልኣይ ደረጃ ዳንነት ንሰለስተ ደቂ ኣንስትዮ ዝርከብዎም 26 ድያኑ ሂቦም። እዚ ካብ 9 ክሳብ 16 ሓሰ ዝተዋህበ ስልጠና ኣካልን መቐፀልታን ናይቲ ስፖርትን ንኡዞባ ደቂ ኣምሓረ ንምዕባይ ዝካየድ ዘሎ ንጥፈታት ኮይኑ እዚ ስልጠና ንዘሎ ሕፅረ ድያኑ ንምፍታሕ ዝዓለመ እዩ። ብኣሰልጣኒ ኢንስትራክተር ሕጉሽ መሓመድ ብርሃን፣ ኮሚሽነር ዮናስ ፍት እውን ዝተዋሃበ ስልጠና 17 ሕግታት ፀወታ ኩዕሶ እግርን ሓድሽ ተሓደስ ሕግታትን ዘጠቓለለ ብቕልሲ ሓሳብ ዝተዋሃበ ኮይኑ መፈተሺ መምዘኒ ብቕዓት ምርመራ እውን ተዋሂቡ ነይሩ። ሓላፊ ኣሃዱ ባህልን ስፖርትን ናይቲ ንኡዞባ መምህር ኪዳነ ስፍሳየ ኣብቲ ናይ መዛዘሚ መደብ ኣብ ዝቕረቡ ቓል ኣብቲ ንኡዞባ ሰለስተ ደቂ ተባዕትዮን ሓንቲ ጓል ኣንስተይትን ፌደራል ድያኑ ሓንቲ ድማ ኢንተርናሽናል ዳኛ ብድምር 5 ድያኑ ከም ዘለዎ ብምጥቃስ እዚ ስልጠና ምስ ፌደሬሽን ዞባ ብምርዳእ ከም ዝተወደበ ኣነፂሩ። ሰልጠንቲ ንዝረኣይዎ ተገዳስነት ምኽባር ሰዓታት ኣብ ግዜ ስልጠና ዝምጎሰ ፕሬዚደንት ፌደሬሽን ኩዕሶ እግሪ ዞባ ደቡብ መምህር ዮናስ ካሕሳይ ድማ ሙያ ዳንነት እግርን ኢድን ርእሲ ከምኡውን ልቢ ኣዋሃይድካ ዝስራሕ ስለ ዝኾነ ብዓቕልን ትዕግስትን ክኸድዎ ብምልባው እዚ ወሲዶሞ ዘለዉ ካልኣይ ደረጃ ዳንነት ኣብ ዝሓፅረ ግዜ ናብ ቀዳማይ ደረጃ ንምስስጋሩ ምስዝምልከቶ ኣካል ምርዳእ ከም ዝገበርሉ ብምርጋፅ ኣንበብቲ ብምዃን ሞይኦም ክዕብዩ ተላብዩ። ኣካይዲ ስራሕ ምምሕዳር ንዞባ ደቂ ምሓረ ኣቶ ግርማይ እሴት ብወገኑ ኣብቲ ንኡዞባ ዘሎ ወኒ መንእስያትን ነበርትን ኣብ ስፖርታዊ ውድድራት ኣዝዩ ልዑልን ሓያልን ምዃኑ ብምጥቃስ እዚ ተረኺቡ ዘሎ ዕድል ቀሊል ከም ዘይኮነ ሰልጠንቲ ተገንዚቦም ኣብ ባይታ ክሰርሕሉን ከንፀባርቕዎን ብምምሕፃን ምምሕዳር እቲ ንኡዞባ ኣብ ኩሉ ንጥፈታቶም ኣብ ጎኖም ምህላዎም ኣረጊፁ። ዳይረክተር ጀነራል ክፍሊ ባህልን ስፖርትን ዞባ ደቡብ ኣቶ ኣብርሃም ዮሃንስ ብወገኑ ሰልጠንቲ ብዕድመ ንኣሽቱን ኣፍረይትን ምዃኖም እቲ ቀንዲ ብልጫ ናይዚ ስልጠና ምዃኑ ብምጥቃስ ዳንነት ካብ ኩዕሶ እግሪ ኣብ ተሰናበተሉ ዘይኮነ ብንእስነትካ ክሞያ ሒዝካ ትኸዶ ኮይኑ ክቕፅል ከም ዝግባ ቁፅርታት ተሳታፍነት ደቂ ኣንስትዮ ንምዕባይ ድማ ክስራሓሉ ኣተሓሳሲቡ።
1: ሻምፒዮን ቅርድም ብሽክለታ ዞባ ደቡብ 15-16 ነሓሰ ኣብ ከተማ ደቂ ኣምሓረ ተኻይዱ።
3: ሻምፒዮን ቅርድም ብሽክለታ ዞባ ደቡብ ብ15-16 ነሓሰ ኣብ ከተማ ደቂ ኣምሓረ ብውዕዕ መንፈስ ተኻይዱ። ቀዳም 15-16 4 ቅፅበታዊ ውድድር ዝሓቕፈ ውድድር ክራይቶሪም ደቂ ኣንስትዮ ብዘካየደ ውድድር እዩ ፈሊሙ 22 ተቀዳድምቲ

0: ኣብ መስርዕ ዝተረኽበሉ 7 ዞባታት 56 ኪሎ ሜትር እዩ ተሰሪዕለን። ኣብ መወዳእታ ኣብ ሰዓት 24.4 ኪሎ ሜትር እናተሓንበበ ኣብ ዘካይዶ ቅፅበታዊ ውድድር ድማ ቀዳመይቲ ሰምራዊት ደበሳይ ካብ ድባርዋ፣ ካልአይቲ ሉልያ ፍሳይ ካብ ደቂ ምሓረ፣ ሳልሰይቲ ዮሳን ዳዊት ካብ መንደፈራ፣ ዳናይት ሽመንዲ ካብ እምን ሓይሊ፣ ሓምሸይቲ ባና ፍሳ ካብ ደቂ ምሓረ፣ ሻድሸይቲ መርሃዊት ክፍለ ካብ ድባርዋ፣ ሻብዐይቲ ሰሰን ፍሳ ካብ እምን ሓይሊ፣ ሻምነይቲ ሲልቫና ሙሴ ካብ ደቂ ምሓረ። ብውህሉል ነጥቢ ድማ ቀዳመይቲ ሰምራዊት ደበሳይ ካብ ድባርዋ ብ24 ነጥቢ፣ ካልአይቲ ሉልያ ፍሳይ ካብ ደቂ ምሓረ ብ20 ነጥቢ፣ ሳልሰይቲ ዳናይት ሽመንዲ ካብ እምን ሓይሊ ብ11 ነጥቢ ብምዃን ተዓዊተን። 55 ተቀዳደምቲ ደቂ ተባዕትዮ ን10 ንኡሳን ዞባታት ወኪሎም ኣብ ዘካየድዎ ውድድር ኣብ ሰዓት 34.8 ኪሎ ሜትር እናተሓንበቡ ናይ 80 ኪሎ ሜትር ሽፈነ እዮም ኣካይዶም። ኣብ መወዳእታ ኣብ ዝተኻየደ ተረኽበ ውፅኢት ቀዳማይ ኣሚናዳብ ኣለም ካብ ድባርዋ፣ ካልኣይ ናኦድ ክፍለ ካብ መንደፈራ፣ ሳልሳይ ዮናታን ኣስመሮም ካብ መንደፈራ፣ ራብዓይ ናኦድ ሃብተ ገብርኤል ካብ ዓዲ ቀይሕ፣ ሓምሻይ ኣማኑኤል ነጋሲ ካብ መንደፈራ፣ ሻድሻይ ኤርምያስ ክፍለ ካብ ደቂ ምሓረ፣ ሻብዓይ ዮናስ ዕቋ ገርግሽ ካብ ዓረዛ፣ ሻምናይ ያፌት ጉዕሽ ዓዱኻላ፣ ታሽኣይ ሮቤል የማነ ዓዱኻላ፣ ዓስራይ ኣመሓዳሪ ኣብርሃ ሰንዓፈ ብምዃን ካብ ቀዳማይ ክሳብ ዓስራይ ውድድሮም ክዛዝሙ እንከለዉ፣ ብህሉል ነጥቢ ቀዳማይ ኣሚናዳብ ኣለም ድባርዋ፣ ካልኣይ ኣማኑኤል ነጋሲ፣ ሳልሳይ ዮናታን ኣስመሮም ክልቲኦም ካብ መንደፈራ ብምዃን ዕዉታት ናይ ትዕለት ኮይኖም። ብሰንበት 16 ሓሰብ እውን ናይ ደቂ ኣንስትዮ 56 ኪሎ ሜትር ዝሸፈነ ኣብ ሰዓት 26.8 ኪሎ ሜትር እናርግፃ ኣብ መዛዘሚ ቅፅበታ ውድድር በፂሐን። ኣብ ዝተረኽበ ውፅኢት ድማ ቀዳሜይቲ ሰምራዊት ደበሳይ ካብ ድባርዋ፣ ካልአይቲ ሉልያ ፍሳየ ካብ ደቂ ምሓረ፣ ሳልሰይቲ ኣርሴማ ፍሳየ ደቂ ምሓረ፣ ራብዐይቲ ዮሳን ግርማፅን ደቂ ምሓረ፣ ሓምሸይቲ ናታልያ ገብረ መስቀል መንደፈራ፣ ሻድሰይቲ ዮሳን ዳዊት መንደፈራ፣ ሻብዐይቲ ሰገን ተስፋ ማርያም መንደፈራ፣ ሻምነይቲ ዳዊት ሽመንዲ እምን ሓይሊ፣ ታሽዐይቲ ኮሆብ ኣስመሮም ድባርዋ፣ ዓስረይቲ ሲልቫና ተስፋ ልደት እምን ሓይሊ ብምዃን ውድድረን ዛዚመን። ብጋንታ ቀዳሜይቲ ደቂ ምሓረ ብ6:17፡ ካልአይቲ መንደፈራ ብ6:17፡ ሳልሰይቲ ድባርዋ ክልተ ካሊእ ድሕራ ተዓወት ሻምፒዮን ቅድም ብሽክሌታ ዞባ ደቡብ 2026 ናይ ደቂ ኣንስትዮ ኮይነን። ኣብ ናይ ደቂ ተባዕትዮ ውድድር 80 ኪሎ ሜትር ዝሸፈነ ማለት 40 ዙርያ ኣብ ዝተሰርዓሎም ውድድር ተቀዳደምቲ ኣብ ሰዓት 34.8 እናተጓዕዙ ውድድሮም ኣካይዶም። በዚ መሰረት ዝተረኽበ ውፅኢት ቀዳማይ ኣሚናዳብ ኣለም ድባርዋ፣ ካልኣይ ዮናታን ኣስመሮም መንደፈራ፣ ሳልሳይ ያፌት ጉዕሽ ዓዱኻላ፣ ራብኣይ ኣሚናዳብ ርእሶም ድባርዋ፣ ሓምሻይ ሻሎም ዓወት ሰገነይቲ፣ ሻድሻይ ንኦት ክፍለ መንደፈራ፣ ሻብዓይ ሴም ዳዊት ድባርዋ፣ ሻምናይ ሳይሞን ፀገዛብ ድባርዋ፣ ታሽዓይ ተመዝገን ዘሚካኤል እምን ሓይሊ፣ ዓስራይ ሰነት ዘርኣይ ዓዲ ቀይሕ ኮይኖም ውድድሮም ክዛዝሙ እንከለዉ፣ ብህሉል ነጥቢ ቀዳማይ ኣሚናዳብ ኣለም ድባርዋ፣ ካልኣይ ዮናታን ኣስመሮም መንደፈራ፣ ሳልሳይ ኣሚናዳብ ርእሶም ድባርዋ ብምዃን ዕውታት ኮይኖም። ብጋንታ ብ7:10 ቀዳሜይቲ ድባርዋ፣ ካልአይቲ መንደፈራ፣ ሳልሰይቲ ዓዱኻላ ብምውፃእ ዝተዳለወለን ሽልማት ክወስዳ እንከለዋ ንኡሳን ዞባታት ፆረናን ዓርዛን ማይምንን ንፈለማ ግዜ ናይ ተወዳዳርነት ብቕዓትን መንፈስን ክምገሱ እንከሎ ንኡስ ዞባ ዓዱኻላ ብናይ ደቂ ኣንስትዮ ዘይምስታፋ ኣተኩሮ ክውሃባ መተሓሳሰበ ቀሪቡ። ኣብዚ ውድድር 63 ደቂ ተባዕትዮ ካብ 11 ንኡሳን ዞባታት፣ 23 ደቂ ኣንስትዮ ካብ 7 ንኡሳን ዞባታት ተሳቲፎም ነይሮም።
1: ሻምፒዮን ኩዕሶ መርበብ ደቂ ተባዕትዮ ቀዳማይ ዲቪዥን ዞባ ደቡብ ኣብ ከተማ ድባርዋ ተኻይዱ። ፌደሬሽን ኩዕሶ መርበብ ዞባ ደቡብ ናይ ቀዳማይ ዲቪዥን ሻምፒዮን ኩዕሶ መርበብ ደቂ ተባዕትዮ ኣብ ከተማ ድባርዋ ብ4 ነሓሰ ፈሊሙ። ኣብቲ ብክለባት ድባርዋ መንደፈራ፣ ዓረዛ፣ ሰገነይቲ፣ ማይ ዓይኒ፣ ዓዱኻላ ከሳትፍ ዝቐነየ ብዓወት ጋንታ መንደፈራ ብ8 ነሓሰ ድማ ተዛዚሙ። ኣብቲ ደበና ዝተንጠልጠሎ ምቹእ ክሊማ ዝቐነየ ውድድራት መንደፈራ ንዓረዛ 3 ባሮክ ስዕራን ከላ፣ ድባርዋ ድማ ንማይ ዓይኒ 3 ብ1፣ ዓዱኻላ ንሰገነይቲ 3 ባሮ። ዓዱኻላ ንማይ ዓይኒ 3 ባሮ፣ ዓረዛ ንድባርዋ 3 ብባዶ፣ መንደፈራ ድማ ንሰገነይቲ 3 ብሓደረት ይዓታ። ማይ ዓይኒ ብዓረዛ 3 ብሓደ ክትሰዓርን ከላ፣ መንደፈራ ንድባርዋ 3 ብሓደ፣ ሰገነይቲ ንማይ ዓይኒ 3 ብባዶ፣ ዓዱኻላ ንዓረዛ 3 ብሓደረት ይዓታ። መንደፈራ ኣብ ልዕሊ ማይ ዓይኒ 3 ብባዶ፣ ዓዱኻላ ንድባርዋ 3 ብሓደ፣ ሰገነይቲ ንዓረዛ 3 ብባዶ ረቲዓተን። ናይ መዛዘሚ መደብ ቃል ዘስምዐ ፕሬዚደንት ኩዕሶ መርበብ ዞባ ደቡብ መምህር ዮሴፍ ዘርአይ ን6 ንኡሳን ዞባታት ጠርኒፉ ክሰላሰል ዝቐነየ ውድድር ነፍሲ ወከፍ ዝረኸባሉ ባይታ ብምፍጣር ናይ ሓባር ዕቤት ኩዕሶ መርበብ ዘረጋግጻሉን ሓድነተን ዘደልላሉን ኣጋጣሚ ኮይኑ ከም ዝቐነየ ሓቢሩ። ነቲ መደብ ንምዕዋት መሻርክትን ትካላትን ኣፍቅርቲ ስፖርት ንዘርአይዎ ኣበርክቶ ድማ ኣመስጊኑ። ኣብ መወዳእታ ንዋንጫ ዝተረኸባ መንደፈራን ዓዱኻላን ነይረን። ዓዱኻላም መንደፈራ 3-1 ብምዕዋት ሻምፒዮን ቀዳማይ ዲቪዥን ኩዕሶ መርበብ ዞባ ደቡብ ኮይና፣ መንደፈራ ዋንጫን ወርቂ መዳልያን 10,000 ናቕፋን ክትሽለምን ከላ፣ ካልአይቲ ዓዱኻላ 8,000 ናቕፋን ነሓስ መዳልያን፣ ሳልሰይት ሰገነይቲ 6,000 ናቕፋን ብሩር መዳልያን ተሸሊመን። ኣብ መወዳእታ ብሉፅ ተፃዋታይ ዳዊት መኮነን ካብ ጋንታ ዓዱኻላ ክሽለምን ከሎ፣ ንድያኑን መሻረክቲ ትካላትን ናይ ምስጋና ወረቐት ካብ ኢድ ዝተፈላለዩ ሓለፍቲ ተዓዲሎም። ማይ ዓይንን ሻምፒዮን ዝሓለፈ ዓመት ዝኾነት የእንጋሪት

0: ኦባ ድባርዋን ናብ ካልኣይ ዲቪዥን ተመሊሰን ብ17 ሓምለ ዝተካየደ ሻምፒዮን ካልኣይ ዲቪዥን ደቂ ተባዕትዮ ዝኾነት እምኒ ሓይለን ደቂ ኣምሓረን ናብ ቀዳማይ ዲቪዥን ከም ዝሓለፋ ፈደሬሽን ኩዕሶ መርበብ ዞባ ደቡብ ሓቢሩ።
1: ኤርትራዊ ተቃዳማይ ኣባል ቱርካዊት ክለብ ኢስታንቡል ቲም ዓወት ኣማን ትማሊ ሰንበት ኣብ ቱርኪ ካልኣይ ደረጃ ብምሓዝ ተሸላሚ ብሩር መዳልያ ኮይኑ
0: ሰንበት 16 ሓሰ ኣብ ቱርኪ ኣብ ዝተካየደ ናይ ሓደ መዓልቲ ውርድር ኦርዶ ብላክሲ ክላሲክ ኤርትራዊ ኣባል ኢስታንቡል ሻምፒዮን ኣፍሪካ ቲ 23 ዓመት ዓወት ኣማን ካልኣይ ተርታ ሒዙ። ኣብዛ ናይ ሓደ መዓልቲ ውርድር ተቃደምቲ 119.1 ኪሎ ሜትር ዝርሕቀታ ውርድር ዮም ኣካይዶም። ኣብዛ ኣብ ዓቐብ ዝተዛዘመት መድረኽ ኣባል ሶሉሽን ቴ ኮሎምቢያዊ ሳንቲያጎ ኡምባ ንውርድሩ ብ3:17.6 ብምዝዛም ቀዳማይ ኮይኑ ተዓዊቱ። ኣባል ኢስታንቡል ቲም ዓወት ኣማን ካብ ዕውት መድረኽ ብ7 ካሊት ጥራይ ድሒሩ ካልኣይ ተርታ ብምሓዝ ህንፃፅ ረጊጹ። ዝተረፉ ኤርትራውያን ተቃደምቲ ኣባል ኢስታንቡል ቲም ኣብዛ መድረኽ ዝሓዝዎ ደረጃ ምስ እንዕዘብ ናትናኤል ብርሃነ ብ10:26 ካሊትን ድሒሩ መበል 43፣ መትከል እዮ ብ11:50 ካሊትን ድሒሩ መበል 45፣ መዋእል ግርማይ ብ15:44 ካሊትን ድሒሩ መበል 49 ተርታ ብምሓዝ ውርድሮም ፈጺሞም።
1: ኣጥቃዓይ ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ዓሊ ሱሌማን ካብ ካህረባ እስማዒልያ ናብ ኣልምስሪ ብኸብ ዝበለ መጠን ገንዘብ ተሰጋጊሩ።
0: ኣባል ሃገራዊት ጋንታ ኤርትራ ኣጥቃዓይ ዓሊ ሱሌማን ካብ ፀንሓ ግብፃዊት ክለብ ካህረባ እስማዒልያ ናብ ካልእ ግብፃዊት ክለብ ኣልምስሪ ምስግጋሩ ተገሊጹ። ዓሊ ምዛ ብ1998 ንፅዋ ኣውዲካ ምሕላፍ ግብፂ ኢጅፕሽያን ካብ ዝተዓወተት ክለብ ንዝመፅእ 3 ዓመታት ክፃወት እዩ ውዕል ኣሲሩ። ኣብ ፖርት ስዒድ ዝመደበራን 18,000 ተዓዘብቲ ዝሓቆፍ ስታድየም ትውንን ኣልምስሪ ነተን ዓበይቲ ክለባት ሃገራት ሰጊራ ሻምፒዮን ንምዃን ዘይበቕዐት ግን ከዓ ናይ 106 ዓመታት ታሪክ ዘለዋ ካብ ዝዓብያ ክለባት ግብፂ እያ። ነቲ ማልያ ካህረባ እስማዒልያ ለቢሱ ዝደመቐ ዓሊ ሱሌማን ብምፍራም ሻምፒዮን ንምዃን ክደፍእ ድማያ ካብ ዝኸበሩ ወፃኢታት ብዝሓተተ መልቅቕ ዋጋ ኣፈሪማቶም። ኣልምስሪ ኣብዚ ንመወዳእታ ግዜ ዝተካየደ ሻምፒዮን 2025-26 ሃገራ 5 ተርታ ሒዛ ዝወድአት ብቐጠልያ ንስሪ ዝብል ሳጓ እትልለን ካብ 5 ዓበይቲ ክለባት ግብፅን እያ። እዛ ክለብ መንገዲ 252,000 ሰዓብቲ ዘለዎ ናይ ኢንስታግራም ሕሳባ ንዓሊ ሱሌማን እንቋዕ ብድሓን መፃኻ ክትብል ናብ ሕቑፋ ከም ዘእተወቶ ወግዓዊ ጌራ። ዓሊ ሱሌማን እዚ መስርሕ ዕውት ክኸውን ነዚ ሓዳሽ ጋንቱ 300ዊት ካብ ደመዙ ኣብ መሸጡ ክውዕል እዩ ኣፍቂዱላ። ኣልምስሪ ንዓሊ ሱሌማን ናብ ሕቑፋ ንምእታው ኣስታት 650,000 ዶላር ኣሜሪካ ወፃኢታት ጌራ።
1: ኣብ ካርዲፍ ዌልስ ነቲ ዓዋቲት ፕሪምየር ሊግ ኣርሰናልን ነቲ ዓዋቲት ኤፍኤ ካፕ ማንቸስተር ሲቲን ዝራኸበ ግጥም ኮሚኒቲ ሺልድ ብየማን ዓወት ኣርሰናል መፈፀምቱ ረኺቡ።
0: ንምጅማር ሓድሽ ዓመተ ስፖርት ግጥማት ፕሪምየር ሊግ ዝበስር ግጥም ኮሚኒቲ ሺልድ ነቲ ዓዋቲት ፕሪምየር ሊግ ኣርሰናልን ነቲ ዓዋቲት ኤፍኤ ካፕ ማንቸስተር ሲቲን ትማል ሰንበት ኣብ ካርዲፍ ዌልስ ኣረኺቡ። ድሕሪ ናይ ሓደ ዕቑድ ወንበረ ስልጣን ማንቸስተር ሲቲ ፔፕ ጓርዲዮላ ዝተረከበ ኢንዞ ማሬስካ ኣብ ተወዳዳሪ ግጥማት ንፈለማ ግዜ ንሲቲ መሪሑ ዘካይዳ ፀወታ ብምንባራ እቲ ኢጣልያዊ ዓላሚ ከመይ ዓይነት ጋንታ ሰሪሑ ቀሪቡሎ ንምዕዛብ ኣንፈት ዘብ ግጥም ክኸውን ትፅቢት ተገይሩሉ። ኣብ ምሕዝነታዊ ግጥማት ድኹም ምንቅስቃስ ዘርኣየት ጋንታ ሒዙ ዝቀረበ ሚካኤል ኣርቴታ ነቶም ካብታ ጋንታ ክወፁ ከም ዝኽእሉ ብሰፊሑ ዝንገረሎም ብራዚላውያን ጋብርኤል ማርቲነልን ጋብርኤል ጀሱስን ካብ መሳርዕ እታ ጋንታ ወፃ ጌሪዩ ንሓደሽ ትፈረምቱ ክሪስቶስ ዞሊስን ብሩኖ ጉማረሽን ምስ ቀዳሞ ተሰለፍቲ ንሜዳሊ ኢኹም ብሓያል ፀቕጢ ንፀወታ ዝጀመረቱ ኣርሰናል ኣብ መበል 25 ደቂቕ ማይልስ ሉዊስ ስኬሊ ብዝዓፀፈ ኩዕሶ ሪካርዶ ካላፊዮሪ ንኣርሰናል ሻምላ መሪሕነት ናይ ዝግጥም ዘተሓዘት ሸቶ ኣመዝጊቡ። ሸቶ ካላፊዮሪ ድሕሪ 1968 ንፈለማ ግዜ ኣብ ውሽጢ ቀዳሜቲ ደቂቕ ናይ ዝግጥም ዝተመዝገበት እያ። ብዘይካዚ ኣርሰናል ኣብ ትሕቲ ሚካኤል ኣርቴታ ኣመዝጊባተን ካብ ዘላ 668 ሸቶታት እዛ ናይ ካላፊዮሪ እታ ዝቕልጠፈት ሸቶ እያ። ኣብ መበል 28 ደቂቕ ዞሊስ ብክንፊ ብርእሱ ናብ ርዳት ዝለኣኸ ኩዕሶ ሃቨርትዝ ብርእሱ ጨሊፉ ኣርሰናል መሪሕነታ ንኽተስፍሕን ንፀወታ ክትቀትሎን ዝገበረት ሸቶ ወሲኹ። ሃቨርትዝ ኣንጻር ማንቸስተር ሲቲ ኣብ 7 ሸቶ እግሩ ሓዊሱ 4 ሸቶ ከመዝግብን ከሎ 3 ድማ ናይ ሸቶ ቀረብ ገይሩ። ማንቸስተር ሲቲ ዝትቀፅልዋ ከይገበረት ዕረፍቲ ኣኺልዋ 2 ባሮ ተመሪሓ ወፅያ። ድሕሪ ዕረፍቲ 3 ደቂቕ ጥራይ ምስተላዕሎ ማርቲን ኦዴጋርድ ዞሊስ ብዝሃንደሰሉ ኩዕሶ ንሓላው ርዳት ማንቸስተር ሲቲ ዶናሩማ ኣደቂሱ ንውፅኢት ፀወታ ናብ 3 ባሮ ዝቀይረት ሸቶ ኣመዝጊቡ። ዝተመዝገበ ተወሳኺ ሸቶ ይነበረን ኣርሰናል ኣብ ልዕሊ ማንቸስተር ሲቲ ብገፊሕ 3 ባሮ ብምዕዋት መበል 10

ሸሞንተ ናይ ኮሚኒቲ ሺልድ ዋንጫ ብምዕታር ንሓድሽ ናይ ውድድር ዓመት ብፅቡቅ ተበጊሳላ። ኣርሰናል ሎሚ ዓመት እውን ናይ ዝሓለፈ ዓመት ክብራ ክትዕቅብ ተገሚታ ዘላ ጋንታ እያ። ናይ 34 ዓመታት ዕድመ ዘለዎ ፕሪምየር ሊግ ሸሞንተ ንኮሚኒቲ ሺልድ ዓቲረን ዝተበገሳ ጋንታታት ኣብ መወዳእታ ዓመት ፀዋ ፕሪምየር ሊግ ዓቲረን። ኣብዝሓለፉ 6 ዓመታት ግን ነዚ ታሪክ ዝሰርሐት ጋንታ የለን። ናይ መወዳእታ ክለብ ንኮሚኒቲ ሺልድ ዓቲራ ፀዋ ፕሪምየር ሊግ ዝዓተረት ማንቸስተር ሲቲ ኣብ 2

0: ድንቂ ብቕዓት ሒዙ ዝመጸ ማርቲን ኦዴጋርድ ብሉፅ ተጻዋታይ ናይ ዝግጥም ተጸዊዑ
1: Party on the streets of Cardiff. Full time is Arsenal 3, Manchester City 0. The winners of the 2026 Community Shield is Arsenal.
2: ክለባት ኤሮጳ ነቲ ድሕር ሒደት መዓልታት ዝጅምር ሓድሽ ዓመተ ስፖርት መምዘኒ ብቕዓት ዝበልኦ ዛዛሚ ናይ ምሕዝነት ፀወታታት ዝሓለፈ መዓልታት ኣካየደ ነይረ ንገለ ካብቲ ውፅኢት ናባኹም ንቕርቦ እንግሊዛዊት ማንቸስተር ዩናይትድ ኣንጻር ኢጣልያዊት ኤሲ ሚላን እያ ተጻዊቷ እዚ ኣብ ፖላንድ ዝተኻየደ ናይ ምሕዝነት ግጥም ናይ ቅድም ዓላሚ ማን ዩናይትድ ዝነበረ ፖርቱጋላዊ ሩበን ኣሞሪም ንሓዳስ ክለብ ኤሲ ሚላን ሒዙ ኣንጻር ናይ ቅድም ክለቡ ይፃወት ብምባር እውን እቲ ካልእ ኣርሲ ዝሰሓበ ጉዳይ ነይሩ ኣብ ናይ ቅድሚ ዕረፍቲ ፀወታ ዩናይትድ ኣብ ካልእቲ ደቕ ካብ ማጓየር ብዝረኸብታ ቅልጥፍቲ ሸቶ መሪሕነት ክትሕዝን ከላ ኤሲ ሚላን ኣብ መበሳሰን 7 ዶ ካብ ቺኮዘ ብዝረኸበታ ሸቶ ክትመዓራር ሓለቓ ዩናይትድ ብሩኖ ፈርናንደዝ ኣብ መበል 41 ዶ ፍጹም ቅላዕ ብምብኻኑ ግን ዩናይትድ መሪሕነት ክትሕዘሉ እትኽእል ዝነበረት ዕድል ኣባኺና ናብ ዕረፍቲ ንሪሓ ድሕሪ ዕረፍቲ ዘን ክለባት ኣብ ዘካየዱ ግጥም ዩናይትድ ኣብ መበል 51 ዶ ካብ ዶርጉ ብዝረኸበታ ሸቶ ናብ መሪሕነት እኳ ተተመልሰት ሚላን ከይፀንሐት ኣብ መበል 57 ዶ ካብ ኣልፋጆ ሲሰ ብዝረኸበታ ሸቶ ናብ ፀወታ ተመሊሳ ብድሕሪ ዛ ሸቶ እዛ ኢጣልያቲ ክለብ ንፀወታ ክትቆፃፀር እያ ተርያ ኣብ መበል 68 ዶ ካብ ሓድሽ ተፃወታ ጎንካሎ ራሞስ ከምኡ ድማ ኣብ መበል 71 ዶ ካብ ሉፍቶስቺክ 2 ሸቶታት ብምርካብ ካብ ድሕሪ ተበጊሳ 4-2 ተዓዊታ ቸልሲ ኣብ ሜዳ ስታንፎን ብሪጅ ኣንጻር ስጳኛዊቲ ክለብ ሪያል ሶሲዳድያ ናይ ምሕዝነት ፀወታ ሰሪዖም ኣብ ናይ ቅድሚ ዕረፍቲ ፀወታ ዘን ክለባት ኣብ ዘካየዱ ግጥም ቸልሲ ኣብ መበል 11 ዶ ካብ ሞርጋን ሮጀርስ ሸቶ ብምርካብ መሪሕነት ክትሕዝን ከላ ቤትስ ዕረፍቲ ቅድሚ እካሉ ኣብ መበል 45 ዶ ካብ ኣራምብሩ ብዝረኸብታ ሸቶ ተመዓራርያ ንዕረፍቲ ወፅያ ድሕሪ ዕረፍቲ ኣብ ዝቕፀለ ፀወታ ቸልሲ ኣብ መበል 47 ዶ ከምኡ ድማ 77 ደቃይቕ ካብ ጃኦ ፔድሮ ብዝረኸብተን 2 ሸቶታት ብድምር ውፅኢት ነቲ ግጥም 3-1 ተዓዊታትሉ ወፅያ
1: Augusto, good ball. Joao Pedro's onside here. Can he make the win safe? Yes, he can. Took it as coolly as you would expect a forward in his form to do. 2 for the day, 7 in pre-season. 3-1 Chelsea. And last year's top scorer has lost none of that shine.
2: ዝሓለፈ ሰሙን እንግሊዛዊ ተኸላኻሊ ጄድ ስፐንሰር ናብ ኢጣልያዊት ኢንተር ሚላን ሸጠትን ኣብ ትሕቲ መሪሕነት ሮበርቶ ዲዘርቢ ተወዳዳሪት ንክትከውን ኣንቂዳ ዘላን ቶተናም ኣብ ሜዳኣ ቶተናም ሆስፓር ስታድዮም ኣንጻር ጀርማናዊት ክለብ ሃፈንሃይምያ ፀወታ ሰሪዓ ኣብ ዝዓብላልነት ናይዛ እንግሊዛዊት ክለብ ዝተራየሉ ፀወታ ቶተናም ኣብ ቅድሚ ዕረፍታ መበሳሳን 5 ካብ ሪቻርልሰን ዝረኸብታ ሸቶ ሓደ ባዶ መሪሓ ከትዕርፍን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ግጥም እዛ ክለብ ኣብ መበል 59 ከምኡ ድማ 79 ደቃዮ ካብ ሚኪ ሙር ብዝረኸበተን 2 ሸቶታት ብድምር ውፅኢት ነቲ ፀወታ 3 ባዶ ተዓዊታትሉ ኢጣልያዊት ኢንተር ሚላን ኣንጻር ስጳኛዊት ሪያል ቤትስያ ናይ ምሕዝነት ፀወታ ሰሪዖም ኣብ ናይ ቅድሚ ዕረፍቲ ፀወታ ዘን ክለባት ብዘይሸቶ ክፈላለያ ክልዋ ድሕሪ ዕረት ኣብ ዝቕፅለ ግጥም ኢንተር ሚላን ኣብ መበል 82 ዶ ካብ ሓድሽ እንግሊዛዊ ኣባላ ጆን ስቶንስ ብዝረኸብታ ሸቶ ተዓዊታ ወፅያ ጀርመናዊቲ ክለብ ቦርስያ ዶርትሞንድ ኣንጻር ኢጣልያቲ ክለብ ሮማያ ናይ ምሕዝነት ፀወታ ሰሪዓ እዚ ኣብ ሜዳ ዶርትሞንድ ሲግናል ኡዱና ፓርክ ዝተኸየደ ግጥም ኣብ ናይ ቅድሚ ዕረፍቲ ፀወታ ፈለማ ሮማ ኣብ ራብዒቲ ዶ ናይቲ ግጥም ካብ ዲባላ ብዝረኸብታ ሸቶ ቀዲማ መሪሕነት ክትሕዝን ከላ ኣብ ታሽዒቲ ደቕ እውን ካብ ክሪስታንተ ካልእቲ ሸቶ ብምርካብ ኣብ ውሽጢ 10 ደቂቕ 2 ባዶ ክትመርሕ ተርያ ዶርትሞንድ ኣብ መበል 12 ዶ ካብ ሬርሰን ብዝረኸበታ ሸቶ ነቲ ውፅኢት ከተፅቦ ከላ ኣብ መበል 28 ዶ ጉራይሲ ብዘመዝገበላ ሸቶ 2-2 ይዕሪፋ ድሕርዚ ዘን ክለባት ኣብ ዘካየድኦ ግጥም ሸቶ ስለ ዘይወሰኻቲ ፀወታ ብናይ ሓባር ውፅኢት 2-2 ተዛዚሞም
1: Everybody wanted to see in Dortmund. He left the free kick for Riazon and it was Girassi who got in behind Ndika in the Roma defense.
2: ሻምፒዮን ቡንደስሊጋ ዝሓለፈ ዓመት ስፖርት ዝኾነት ባየር ሙኒክ ኣንጻር ጓል ሃገር አርቢ ላይፕዚግ ጾታ ሰሪዓ ኣብ ናይ ቅድሚ ዕረፍቲ ጾታ ሙኒክ ኣብ መበል 13 ካብ ሉዊስ ዲያዝ ብዝረኸብ ተሸቶ መሪሕ

0: ሓን ዕረፍቲ ክትወፅእን ከላ ኣብ ሰዓበ ካልኣይ ኣብረ ግጥም ላይፕዚግ ኣብ መበል 52 ዶ ካብ ግሩዳ ብዝረኸብታ ሸቶን ኣብ ፀቕታ ተመሊሳ ባየር ሙኒክ ኣብ መበል 57 ዶ ካብ ብራውን ከምኡ ድማ መበል 71 ዶ ካብ ሙስያላ ክልተ ሸቶታ ብምርካብ ነቲ ግጥም 3-1 ተዓዊታትሉ ወፅያ እዚ መፅእ ዓመተ ስፖርት ብናይ ቅድም ዓላምያ ሆዜ ሞሪኖ ተመሪሓ ተኣትዎ ዘላ ስፓኞት ክለብ ሪያል ማድሪድ ኣንጻር ሻልክ ባዶ 4 እያ ናይ ምሕዝነት ፀወታ ሰሪዖም ኣብ ናይ ቅንዑ ዕረፍቲ ፀወታ እዛ ክለብ ኣብ ሻሽቲ ዶ ካብ ኪልያን ምባፐብ ዝረኸብታ ሸቶ መሪሕነት ክትሕዝን ከላ ኣብ መበል 20 ደቕ ድማ ካብ ሂሰን ካልእ ሸቶ ብምርካብ ንመሪሕነታ ደሪዐያ ይዕሪፋ ድሕሪ ዕረፍታ ኣብ ዝቐፀለ ካልኣይ ኣብሪ ግጥም ሪያል ማድሪድ ኣብ መበል 57 ዶ ካብ ኤስፒ 3 ሸቶ ስለ ዝረኸበት ነቲ ግጥም 3 ባዶ ተዓዊታትሎ ሻምፒዮን ላሊጋ ዝሓለፈ ዓመተ ስፖርት ባርሴሎና ኣንጻር ባዘል ኣብ ዘካየርቶ ናይ ምሕዝነት ፀወታ ገፊ ዓወትያ መዝጊባ ኣብ ናይ ቅድሚ ዕረፍቲ ፀወታ ባርሳ መበል 34 ዶ ካብ ሓድሽ ተፃወቶያ ኣደየሚ ብዝረኸብታ ሸቶ መሪሕነት እኳ ተሓዘት ባዘል ዕረፍቲ ቅድሚ ካልዋ መበል 43 ዶ ካብ ዳኩረ ብዝረኸብታ ሸቶ ብናይ ባዕሪ ውፅኢት እያ ዕሪፋ ድሕሪ ዕረፍታ ኣብ ዝቐፀለ ፀወታ መትሓዚ ዝተሳና ባርሴሎና ኣብ መበል 49 ዶ ካብ ዓብዱል ከሪም ኣብ መበል 81 ዶ መገዲ ፍፁም ክላዕ ካብ ላሚን ያማል ከምኡ ድማ መበል 89 እንደገና 91 ደቃዮ ካብ ቢሲዩ ብዝረኸብተን ተወሰኽቲ 4 ሸቶታት ብድምር ውፅኢት 5-2 ተዓዊታ ሊቨርፑል ኣንጻር ኢጣልያዊቲ ክለብ ኮሞያ ተጻዊታ ኣብ ናይ ቅድሚ ዕረፍቲ ፀወታ ካብ ኮዲ ካክፖ ኣብ መበል 23 ደቕ ብዝረኸብታ ሸቶ መሪሕነት ክትሕዝን ከላ ዕረፍቲ ቅድሚ ካል እውን ሊቨርፑል ኣብ መበል 44 ደቕ ካብ ጃኬት ካልእ ሸቶ ብምርካባ ንዕረፍቲ 2 ባዶ መሪሓ ወፅያ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ዝተመዝገበ ሸቶ ብዘይምባሩ እቲ ግጥም በዓወት ሊቨርፑል 2 ባዶ ተዛዚሞ
1: His first 45 minutes in a Liverpool shirt is capped with a first goal for the club.
0: ብዘይ ካዚ ኖቲንግሃም ፎረስት ንብሬስት 2-1 ከምኡ ድማ ፈረንሳይት ክለብ ስትራስቡርግ ምስ ኒውካስል ምዱብ ፀወታ 1-1 ተፈላለያ ብፍፁም ቅላዕ ግን 3-2 ተዓዊታ
2: ናይ 2026 27 ግጥማት ላሊጋ እስጳኛ ብ6 ግጥማት ናይ ዝዓመት ውርድራቶም ብወግዒ ፈሊሞም
3: ቤት ፅሕፈት ላሊጋ እስጳኛ ምስ ማሕበር ተፃወቲ እስጳኛ ብዝኣተወ ስምምዕ መሰረት ተፃወተን ክሳብ ፍርቂ ፍጻመ ዋንጫ ዓለም ዘብፅሓ ዓበይቲ ክለባት ናይቲ ሊግ ኣብዚ ቀዳመ ሰንበት ፀወታ ኣይሰርዕ ኣለንን ብቀዳም ኣንጻር ራዮ ቫይካኖ ዝገጠመት ሰቪያ 2-1 ተዓዊታ ኣልቫሮ ጋርሺያ ኣብ 4ይ ደቂቕ ብዝቆፀረላ ሸቶ ንዕረፍቲ መሪሓ ዝወፀት ቫይካኖ ንሕሪ ዕረፍቲ ሰቪያ ኣብ መበል 52 ድቕ ብጆን ጉሩዲ ብዝቆፀራ ፍጹም ቅላዕ ተማዓራርያ ሰቪያ ኣብ መበል 88 ድቕ እንተፃዋወትያ ኬከስ ሳላስ ብቀይሕ ካርድ ከሲራ ኣብ ተወሳኺ ድቕ ናይ ዝግጥም ሰቪያ ንዝረኸበታ ካልይቲ ፍጹም ቅላ ፒኬ ፈርናንደዝ ንሰቪያ ንሓድሽ ናይ ውርድር ዓመት ብምሉእ 3 ነጥቢ ከተበግሳ ዘብቅዐት ሸቶ ኣመዝጊቡላ ኣብ ሜዳ ንጌታፈ ፀውዐት ኣላቨስ ድሕሪ ዕረፍቲ ካፕቴን ጋሊ ዲያዝን ሚኬል ሮድሪገዝን ብዘመዝገበተን 3 ሸቶታት ኣብ ልዕሊ ጌታፈ 3 ባሮ ተዓዊታ ኣብ መበል 42 ደቂቕ ንኪኮ ፌሜንያ ብቀይሕ ካርድ ዝሰኣነት ጌታፈ ንሙሉእ ካልኣይ እብረ ብጎድሎ ተፃወትያ ገጢማ ናይ ዞባ ካታሎኒያ ስጳኞል ኣብ ሜዳ ንለቫንተ ዓዲማ ብገፊሕ 3 ባሮ ተዓዊታ ሮቤርቶ ፈርናንደዝ ቅድሚ ዕረፍቲ ን2 ሸቶ ኢስጳኞል ከመዝግብን ከሎ ዶላን ድማ ኣብ መበል 80 ደቂቕ ሳልሴት ሸቶ ኢስጳኞል ወሲኹ ዝሓለፈ ዓመት ብሉፅ ደረጃ ሒዛ ዝወደት ቪያርያል ካብ ሜዳ ወፃኢ ኣንጻር ሓዳስ ጋንታ ናይት ሊግ ሬሲንግ ሳንታንደር ኣብ ዝካየረቱ ግጥም ማዕረ 2-2 ተፈላለያ ሬሲንግ ሳንታንደር ኣብ መበል 21 ደቂቕ ካብ ኣንድሬስ ማርቲን ኣብ መበል 34 ደቂቕ ድማ ካብ ሰርጆ ማሪዩነዝ 2 ሸቶ ብምዝጋብ ንቪያርያል መሲጠ ተበጊሳ ይኹን ግን ቪያርያል ኣብ ውሽጢ 2 ደቃይቕ ኣብ መበል 45 ደቂቕ ካብ ፓፓጉየ ኣብ ተወሰኺ ደቂቕ ድማ ካብ ኒኮላስ ፔፐ ቁልጡፋት ሸቶ ብምዝጋብ ንፀወታ ማዕረ 2-2 ጌራ ንዕረፍቲ ወፅያ ድሕሪ ዕረፍቲ ብወገን ክልትየን ክለባት ዝተመዝገበ ተወሳኺ ሸቶ ይነበረን እቲ ግጥም ማዕረ 2-2 ተዛዚሙ
2: ባርሴሎና ንተዓዋቲ ዋንጫ ዓለም ሮድሪ ብኣስታ 65 ሚልዮን ፓውንድ ዋንነታ ጌራቶም
3: እስጳኛዊት ባርሴሎና ንብሉፅ ተፃዋታይ ዋንጫ ዓለም ሮድሪ ካብ ማንቸስተር ሲቲ ብኣስታ 65 ሚልዮን ፓውንድ ከም ዝፈረመቶ ተገሊጹ ኣብ 2024 ሽልማት ባሎን ዲኦር ዝዓተረ ሮድሪ ኣብ ሓዳስ ክለቡ ባርሴሎና ንዝቕፅሉ 4 ዓመታት ክትፃወት ኣብ ስምምዕ በፂሑሎም ሮድሪ ኣብ 2019 ብናይቲ ግዜ ክብረ ወሰን ዕድጊ ማንቸስተር ሲቲ ብ22.8 ሚልዮን ፓውንድ ካብ ኣትለቲኮ ማድሪድ ድሕሪ ምፍራሙ ብመሪሕነት ናይቲ እስጳኛዊ ማንቸስተር ሲቲ 4 ፀውዓት ፕሪምየር ሊግ ዝርከብዎም 12 ዓበይቲ ዋናጩ ምዕታራ ዝፍለጥ እዩ ሮድሪ ኣብዚ ክረምቲ

0: ናብ ሪያል ማድሪድ ክጽምበር ምዃኑ ብስፍሓት እኳ ይግለጽ እንተነበረ ሪያል ማድሪድ ነቲ መስርሕ ዓቲባ ትሰርሓሉ ከምዘየላ ዝተረደት ባርሳ ቁልጡፍ ስጉምትታት ወሲዳ እቲ ተዓዋቲ ዋንጫ ዓለም መዕረፊኡ ኣብ ካምፑኖ ክገብር ከም ዝእመነቶ ተገሊጹ። ማንቸስተር ሲቲ ንሮድሪ ናብ ባርሴሎና ምሻጣ ስዒቡ ከም ምትካቱ ኣብ ዝቕፅሉ መዓልትታት ንሞሮካዊ ኣከፋፋሊ ሊለ ኣዩ ባውዲ ክትውድኣሉ ትፅቢት ይግበር።
1: Rodri hits the shot in the corner. That is a sensational goal by Rodri.
2: You speak to the players who play with him and around him, they are just saying he is the best holding midfielder in the world.
3: ባርከ ዝኸበርኩም ተኸታተልቲ ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምና ኣሎና። ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቅነ

0: ዘለዎ ትምህርቲ ንከባቢኦም ኣብነት ብምዃን ብእወንታ ክፀልዉ ብምዝኽኻር ምምሕዳር ዞባ እጃሙ ከም ዘበርክት ኣረጋጊፃ። ኣብ ኖ ዞባ ዓቴ ክሌዛን መደበር ፈልሲ ደቂ ኣምሓረ ዘድሊ ብዝሒ ፈልስታት ብምድላው ኣብ መደባት ምግራብ ዝምስገን ኣስተዋፅኦ ትገብር ኣላ። እዚ ከምዚ ኢሉ እንከሎ ኣብ ንኡ ዞባታት ዓቴ ክሌዛንን ኣስማጥን ተዋፊሮም ዝቐነዩ ተሳተፍቲ ወፍሪ ተምሃሮ ንልምዓት ዝተዋህቦም ዕማም ብግቡእ ከም ዝዛዘብሙ ተሓቢሩሎም። ወኪል ኤሪና ሚሮን ተስፋ ማርያምን ሓሊማ ማሕመድን ዘዳለዎ ፀብጻብ ፍርቱና ዓንዶም ከተቕርቡ እያ።
1: ኣብ ንዞባ ዓተ ክሌዛን እትርከብ መደበር ፈልሲ ደቂ ኣምሓረ ኣብ መደባት ምግራብ ዝምስገን ኣስተዋፅኦ ትገብር ከም ዘላ ተገሊጹ። እታ መደበር ፈልሲ ሎም ዓመት ንዝሰላሰል ንጥፈታት ምግራብ ምስቲ ከባቢ ዝሰማማ 11 ሚልዮን ፈልስታት ከም ዘዳለወት ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ ክብሮም ገረዝግሄር ሓቢሩ። እቲ ፈልስታት ድሮ ብህዝብን ወፋሮ ክረምታዊ ማእቶትን ክትከል ጀሚሩ ከም ዘሎ ብተወሳኺ ኣረድዩ። እዚ ከምዚ ኢሉ እንከሎ ኣብ ንዞባታት ዓተ ክሌዛንን ኣስማጥን ተዋፊሮም ዝቐነዩ ተሳተፍቲ ወፍሪ ተምሃሮ ንልምዓት ዝተዋህቦም ዕማም ብግቡእ ከም ዝተግበሩ ሓላፊ ቤት ፅሕፈት ሕርሻት ንዞባ ኣቶ ስልጣነ ጋይም ኣፍሊጡ። እቶም ልዕሊ 750 ወፋሮ ኣስታት 95 ኪሎ ሜትር ዛላታት ከም ዝሰርሑን ከም ዝፀጎኑን ከምኡውን ኣስታት 150,000 ጎዳ ጉዲ ከም ዘዳለውን እቲ ልዕሊ 100,000 ድሮት ፈልስታት ከም እተተኽለሉን ኣብሪሆም። ብተመሳሳሊ መደባት ወፍሪ ተምሃሮ ንልምዓት ኣብ ንዞባ ኣስማጥ ኣብ 6 ነቑጣታት ብፅቡቆም ተዛዘመ ኣብ ኣሃድ ናይቲ መደብ መምህር ስሌማን መሓመድ ኢብራሂም ሓቢሩ። ወፋሮ ኣብ መወዳእታ ሓለዋን ቁፅፅርን ሃብቲ ገረብ ንሚኒስትር ሕርሻን በዓል ስልጣን ኣግራብን እንስሳ ዘገዳምን ዝግደፍ ዕማም ስለ ዘይኮነም ነፍሲ ወከፍ ዜጋ ተርኡ ክሕይል ኣዘኻኺሮም። ሎም ዓመት ንመበል 28 ዓመት ዝቐፀለ ወፍሪ ተምሃሮ ንልምዓት ካብ 6 ሓምለ ክሳብ 15 ነሓሰ ከም ዝተሰላሰለ ዝፍለጥ እዩ።
0: ኣብ ዞባ ጋሽ ባርካ ብክፍሊ ቱሪዝም ዝተወደበ ኣብ ረብሓታት ናይቲ ፅላትን ኣገዳስነት ምዕባይ ዘቤታዊ ቱሪዝምን ዘተኮራ ዝተምህሮ ብ15 ናሓሰ ንተምሃሮ ቤት ትምህርቲ ተሓጋገዝቲ ነርስ ባሮንቱ ተዋሂቦም። ኣብቲ ክፍሊ ሓላፊ ጨንፈር መፅናዕትን ምክትታል ፀጋታትን ኣቶ ስምረት ገብረ መድህን ኣብ ዝሃቦ መግለፂ ንቕሓት ሕብረተሰብ ኣብ ፅላት ቱሪዝም ከምቲ ዝድለ ስለዘይዓበየ ካብቲ ፅላት ክርከብ ዝግብኦ ረብሓታት ዛጊት ከምቲ ዘይተረኽበ ብምጥቃስ ንቕሓት ሕብረተሰብ ክብዝለሉ ባይታን ምፍጣር ኣበርክቶ ናይ ኩሉ ኣካላት መንግስቲ ክዓቢ መንእስያት ተምሃሮ ድማ ብፍላይ ቀላሲ ተራ ክፃወታ ተሓሳሲቦም። ኣብቲ ዞባ ብዓይነት ቱሪዝም ዝጥመት ብርክት ዝበለ ስነ ጥንታዊ ታሪካውን ሃይማኖታውን ኣገዳስነት ዘለዎም ቦታታት ህንፃታትን ኣስራትን ከም ዝርከብ ብግቡእ እንተተፀኒዑን ተዓቂቡን ድማ ልዑል ቁጠባዊ ረብሓ ክርከቦ ከም ዝኽእል ዝጠቐሰ ኣቶ ስምረት ብክፍሊ ቱሪዝም ተበግሶታት ክውሰድ እኳ እንተፀንሐ ዛጊት እቲ ዝድለ ውፅኢት ከም ዘይተረኽቦ ገሊፆም። ኣቶ ስምረት ኣብ መወዳእታ ዘይተመዝመዘ ቱሪዝማዊ ፀጋታት ኣፅኒዕኻ ምዕቃብ እውን ዝተወሰኑ ኣካላት ጥራይ ዝግደፍ ዕማም ስለ ዘይኮነም ነፍሲ ወከፍ ዜጋ እጃሙ ከበርክትን ኣብ ምዕቃብ ታሪካዊ ውርሻታትን ንቕሓትን ክሳተፍን ሰላብዮም። ዜና መስዋእቲ ኣብ ሚኒስትሪ ዕዮን ማሕበራዊ ድሕነትን ተኣላይ ስንኩል ግሪም ተጋዳላይ ኪዳነ ዓንደ ብርሃን ንዋቱ ዓማ ብ16 ናሕሰ ኣብ መበል 70 ዓመት ዕድሚኡ ብሕማም ተሰዊኦም። ኣብ 1974 ኣብ ተጋድሎ ሓርነት ኤርትራ ዝተሰለፈን ኣብ 1976 ናብ ህዝባዊ ሓይልታት ሓርነት ኤርትራ ዝተፀንበረን ተጋዳላይ ኪዳነም ኣብ ተዋጋእ ሰራዊት ካብ ተራ ክሳብ ብደረጃ ሓላፍነት ንህዝቡን ሃገሩን ብተወፋይነት ዘገልገለ ሓርበኛ እዩ። ስነ ስርዓት ቀብሩ ድማ ሎሚ 17 ናሕሰ ሰዓት 4 ድሕሪ ቀትሪ ኣብ መካነ መቃብር ሓርበኛታት ኣስመራ ተፈጺሞም። ሚኒስትር ዕዮን ማሕበራዊ ድሕነትን ብመስዋእቲ ገዲም ተጋዳላይ ኪዳነ ዓንደ ብርሃን ንዋቱ ማለት ዓማ ዝተሰምዖ መሪር ሓዘን እናገለፀ ንስድራ ቤቱን መቃለስቱን ጽንዓት ይሃብኩም ይብል። ዝስዕብ ዜና ሃገራት ወፃኢ እዩ። ዜና ወፃኢ ኣሜሪካን ኢራንን ኩናት ብሰላም ንምዕራፍ ዝወሰንኦ ናይ 60 መዓልታት ገደብ ግዜ ሎሚ 17 ናሕሰ ብዘይፍራ ኣብቂዖም። ክልቲአን ሃገራት ኣብ ዝሓለፈ ወርሒ ሰነ ኣብ ዝኸተምኦ ናይ ምርዳእ መዘክር ነቲ ናይ ግዜ ገደብ ከም ዝወሰንኦ ዝፍለጥ ኮይኑ ኣብቲ ተጠቕሰ ግዜ ኣብ ናይ መወዳእታ ስምምዕ ከም ዝበፅሓዩ መደብ ነይሮም። ድሕሪ ናይ ምርዳእ መዘክር ኣብ መንጎኦን ዝካየድ ምልዋጥ መጥቃዕትታት ብኸፊል እኳ እንተጎደለ ነቲ ወጥሪ ንምዕራፍ ዝጥቀስ ዲፕሎማስያዊ ዘተ

ካይዳ ከም ዘይፀንሓ ግና ተገሊፆም። ኣብ ምፋረቕ ዝሓለፈ ወርሒ ሓምለ ሓድሽ ምልዋጥ መጥቃዕትታት ዘካየዳ ኣሜሪካን ኢራንን ብምጥሓስ ስምምዕ ምቁራእ ተኽሲ ነናሓድሕደን ይወቓቐሳ ምህላወን ዝፍለጥ እዮም። ክልቲአን ሃገራት ኣብ ዝቐረበ 14 ነጥብታት ዝሓዘ እማመ ክረዳድኣ ከም ዘይከኣላ ብኣግኡ ክእመት ጸኒሕሎም። እዚ ከምዚ ኢሉ እንከሎ ኣሜሪካ ኣብ ልዕሊ ኢራን ቆጠባዊ ፀቕጢ ንምፍጣር ካብን ናብን ወደባታት ዝካየድ ምንቅስቓስ መራኸብ ንምዕጋዝ ዝወሰደቶ ስጉምቲ ከም እትሕይሎ ኣነፂራ ኣላ። ኢራን ብወገና ካብ ናይ ምክልኻል ናብ ናይ ምጥቃዕ ስጉምቲ ከም እትሰጋገር ተጠንቅቕ ብምህላዋ እቲ ኩናት ደጊሙ ክውላዕ ከም ዝኽእል ግምታት ኣሎ። ፕሬዚደንት ዶናልድ ትራምፕ ኣሜሪካ ምስ ደቡብ ኮርያ ከተካይዶ ንዝፀንሐት ወተሃድራዊ ልምምድ ከተጉድሎ ኣዚዞም። እቲ ልምምድ ንኣሜሪካ ቁጠባዊ ሃስያ ከም ዘለዎን ንግጭት ከም ዝዕድምን ብምግላጽ እዩ ፕሬዚደንት ትራምፕ ነቲ ትእዛዝ ሂቡ ዘሎም። ፕሬዚደንት ትራምፕ ደቡብ ኮርያ ናብቲ ኣሜሪካ ኣንጻር ኢራን ተካይዶ ዘላ ወተሃድራዊ ወፍሪ ክትፅምበር ከም ዘይከኣለት ክወቅስ ምጽንሑ ዝፍለጥ ኮይኑ እዚ ሓበራዊ ልምምድ ናይ ምጉዳል ስጉምቲ መሰግብሪ ክኸውን ከም ዝኽእል እዩ ዝጥቀስ ዘሎም። ይኹን እምበር ኣሜሪካን ደቡብ ኮርያን ካብ ሎሚ 17 ናሕሰ ዝጅምርኦ ን11 መዓልታት ዝቕፅል ሓበራዊ ወተሃድራዊ ልምምድ በቲ ትእዛዝ ከም ዘይጽሎ ሓቢረን ኣለዋ። መንግስቲ ደቡብ ኮርያ ነቲ ወጥሪ ብሰላም ንምፍታሕ ክልተ ኣብ ዝርርብ ክብገስ ብ16 ናሕሰ ፀውዒት ከም ዘቕረበት ዝዝከር እዮም። ሓበራዊ ወተሃድራዊ ልምምድ ኣሜሪካን ደቡብ ኮርያን ካብ ጠንቅታት ቅልውላው ሓውሲ ደሴት ኮርያ ኮይኑ ከም ዝፀኒሐዮም ፀብጻባት ዘረድኦም። ኣሜሪካ ኣብ ደቡብ ኮርያ ልዕሊ 28,500 ወተሃድራትን ብርክት ዝበለ ኣፅዋርን ኣዋፊራ ከም ዘላ ዝፍለጥ እዮም። መንግስቲ ፊሊፒንስ ብሰንኪ ሓደጋ ዕልቕልቕ ኣብ ርእሰ ከተማ ማኒላን ከባቢኣን ህፁፅ ናይ እዋን ሓደጋ ድንጋጌ ኣዊጆም። በቲ ተፈጥሮኣዊ ሓደጋ ዛጊት ልዕሊ 20 ሰባት ከም ዝሞቱ ዝሓበረ መንግስቲ እቲ መንግስቲ ስርሒት ምድሕኒ ሂወት ክሰፍሕ ኣዚዝሎም። ብዘይካዚ ብሰንኪ ተዕልቕልቕ ኣብ ትሕቲ ቅርፂ ከተማ ማኒላ ከቢድ ዕንወት ስለ ዝወረደ ኣሽሓት ነበርቲ ካብ ኣባይቶኦም ከም እተመዛበሉ ተፈሊጡሎም። እቲ ዕልቕልቕ ኣብዚ ዓመት እዚ ኣብ ፊሊፒንስ ካብ ዘጋጠመ ተመሳሳሊ ሓደጋታት እቲ ዝሓየለ ክኸውን ከም ዝኽእል እዩ ዝግለጽ ዘሎም። ኩሉ መድያዊ ዝምድና ሩስያን ሃገራት ኤውሮጳን ልዕሊ ዝኾነ እዋን ኣብ ዝተሓተ ደረጃኡ ወሪዱ ከም ዘሎ ፕሬዚደንት ቭላድሚር ፑቲን ገሊፆም። እቲ ክስተት ምስ ምውላዕ ኩናት ዩክሬን መሊሱ ከም ዝገደደ ዝገለጸ ፕሬዚደንት ፑቲን ሃገራት ኤውሮጳ ንምምሕያሹ ስጉምቲ ካብ ምውሳድ ሓንጊደን ከም ዘለዋ ኣብሪሆም። ሩስያ ነቲ ሸሓኪሩ ዘሎ ዝምድና ናብ ንቡር ንምምላስ ድልውነታ ከተርእኳ እንተጸንሐት ኣብተን ሃገራት እወንታዊ ምላሽ ከም ዘይረኸበት ፕሬዚደንት ፑቲን ብተወሳኺ ኣረዲኦም። ጠንቂ ምውላዕ ኩናት ዩክሬን ዝኾና ሃገራት ኤውሮጳ ብሰላም ንምዕራፉ ኣብ ዝግበር ዘሎ ጻዕሪ ከም ዘይተጸንበራ እዩ መንግስቲ ሩስያ ክወቀስ ጸኒሑ ዘሎም። ኣሜሪካን ሩስያን ነቲ ኣብ 2022 ዝተወልዐ ኩናት ብሰላም ንምዕራፍ ዲፕሎማሲያዊ ጻዕሪ ከካይዳ ምጽናሐን ሃገራት ኤውሮጳ ብኣንጻሩ ንምዕንቃፉ ይሰርሓ ከም ዘለዋ እዩ ዝጥቀስ። ሩስያን ዩክሬንን ዘካይድኦ ምልዋጥ መጥቃዕትታት ኣብዚ ዓመት እዚ መሊሱ ከም ዝሰፍሐ ጸብጻባት የረድኦም። መንግስቲ ሞዛምቢክ ትግባር ናይቲ ምስ ፈረንሳዊ ኩባንያ ቶታል ኤነርጂስ ዝኸተሞ ኣብ ምምዕባል ፀዓት ዘተኮረ ውዕል ኣበጊሶም። እቲ ናይ 20 ቢልዮን ዶላር ውዕል እቲ ፈረንሳዊ ኩባንያ ኣብ ሞዛምቢክ ባህራዊ ጋዝ ክዕድን ዘኽእሎ እዩ። እዚ ኣብ ውሽጢ 10 ዓመታት ክዛዘም ትፅቢት ዝግበረሉ ዘሎ ግዙፍ ፕሮጀክት ኣብ ውሕስነት ፀዓት ሞዛምቢክ ተርኡ ልዑል ከም ዝኸውን ይእመት ኣሎም። እቲ ፕሮጀክት ምስ ተዛዘመ ዓመታዊ ኣስታት 13 ሚልዮን ሜትሪክ ቶን ባህርያዊ ጋዝ ክፍሪ ከም ዝኽእል ክግለጽ ብምህላው ሞዛምቢክ ንሰደድ እውን ከተቕንዖ ትፅቢት ይግበረሎም። ፈረንሳዊ ኩባንያ ቶታል ኤነርጂስ ምስ ሞዛምቢክ ዘካይዶን ዝነበረ ንጥፈታት ዕዳና ብፀጥታዊ ምክንያት ካብ 2021 ኣቋሪፅዎ ምጽንሑ ጸብጻባት የረድኦም። ቁጠባ ህንዲ ኣብ 2025 ብኣስታት 7.5 ሚታዊት ከም ዝዓበየ እስታስቲካዊ ጸብጻባት ተሃገር ሓቢሮም። ከም ውፅኢት ናይቲ ገስጋስ ብደረጃ ዓለም ህንዲ ንጃፓን ቀዲማ ራብዓይ ዝዓበየ ቁጠባ ክትውንን ከም ዝኸኣለት እቶም ጸብጻባት ይጠቕሶም። ምስ ህዝባዊት ሪፓብሊክ ቻይናን ሩስያን ዝርከበአን መሻርክቲ ሃገራት ዝተኻየደ ንግዳዊ ምልውዋጥ ነቲ ቁጠባዊ ገስጋስ ከም ዘዕብዮ መንግስቲ ህንዲ ገሊጹሎም።

ይኹን እምበር እቲ ገስጋስ ኣብዚ ዓመት እዚ ብኸፊል ክንኪ ከም ዝኽእል እውን ተኣሚትሎም። ኣሜሪካ ኣብ ልዕሊ እታ ፍርያት ህንዲ ዝወሰነቶ ናይ 50 ሚታዊት ቀረፅ ካብ ጠንቅታት ናይቲ ሳዕቤን ክኸውን ከም ዝኽእል ብኣግኡ ይእመታሎም። ህንዲ ሳዕቤናት ወሳኺ ቀረፅ ንምግታእ ምስ ኤውሮጳዊ ሕብረትን ካልኦት ሃገራትን ናይ ናፃ ንግዳዊ ስምምዓት ክትፈራርም ፀኒሓላ። ዜና ንምዛም ኣርእስተ ዜና ክደግመልኩም። ውፅኢት ሃገራዊ ምርመራ 8ይ ክፍሊ ዓመተ ትምህርቲ 2025 2026 ብወግዒ ተገሊፆም። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ብቤት ፅሕፈት ህግደፍ ዝተወደበ ስልጠና ማሕበራዊ ስነ ፍልጠት ተዋሂቦም። ኣብ ንኡስ ዞባ ዓቴ ክሌዛን መደበር ፈልሲ ደቂ ኣምሓረ ኣብ መደባት ምግራብ ዝምስገና ኣስተዋፅኦ ትገብር ኣላ። ኣሜሪካን ኢራንን ኩናት ብሰላም ንምዕራፍ ዝወሰደኦ ገደብ ግዜ ብዘይፍረ ኣብቂዖም። ፕሬዚደንት ዶናልድ ትራምፕ ኣሜሪካ ምስ ደቡብ ኮርያ ከተካይዶ ንዝፀንሐት ወተሃድራዊ ልምምድ ከተጉድሎ ኣዚዞም። መንግስቲ ፊሊፒንስ ብሰንኪ ዕልቕልቕ ኣብ ርእሰ ከተማ ማኒላን ከባቢያን ህፁፅ ናይ እዋን ሓደጋ ድንጋጌ ኣዊጆም። ዜና ተዛዚሙሎ ሰናይ ምሸት።

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬቲን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

0: ፍሉያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ፆታን ብዘይፈሊ
1: ንዅሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእስራብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ተሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ስሙን ኣብ መዘርግሒ ንቑጣታት መርበብ ሓበሬታ ሸባይ ዳትኩም ናይ ሰዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉእ ብርሃን ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሃየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ኣብ ዓምዲ ጥዕና ፀገም ሕፅረት እስትንፋስ ብኸመይ ነለልዮ ተዳሲሱ። ሓደ ካብቲ ልሙድ ምልክት ሕፅረት እስትንፋስ ከታ ዝተንፍስን ከለኻ ሓያሎ ፃዕሪ ምርኣዩ። ድሕሪ ኣድካሚ ዕዮ ዝመፅእ ሕፅረት እስትንፋስ ካብ ሓደ ክሳብ ክልተ ደቓይቕ ፀኒሑ ዝገድፍ ክኸውን ከሎ፣ እቲ ሕዱር ሕፅረት እስትንፋስ ዝበሃል ግና ነዊሕ ዓመታት ምሳኻ ዝኸይድ እዩ። እቲ ሕፅረት እስትንፋስ ኣብ ልኡም ኩነታት ማለት ማይልድ ኬዝስ ምዝህሉ ሳምቦእ ካብቲ ዘድልያ እኹል ኣየር ቅሩብ ዝውሕድ ትቕበል ከም ዘላ ዘመልክት እዩ። ኣብዚ ኣፍ ልቢ ናይ ምጭባጥ ምልክት እውን ክረአ ይኽእል እዩ። እቲ ኩነታት ፅኑዕ ማለት ሴቨር ኬዝስ ምዝኸውን ከዓ ኣብ ዝኾነ ኣከባቢ ብፍላይ ሰባብ ዝበዝሖ ዕፁ ክፍሊ ብቐሊሉ ናይ ምዕባስ ምልክት ከተርኢ የገድድ። ድሕሪ ምሕር ስራሕ ወይ ከቢድ ምውስዋስ ኣካላት ዝፍጠር ሕፅረት ትንፋስ ዳያስፒንያ ቀልጢፍካ ክተለልዮ ዝከኣል እዩ። እንተኾነ እዞም ምስዕቡ ምልክታት ምዝረኣዩካ ቀልጢፍካ ናብ ሕክምና ክትከይድ ይግባእ። ምውስዋስ ኣካላት ወዲእካ ኣብ ተዛነን ከለኻ ሻቡ እቲ ሕፅረት ትንፋስ ይመፅእ እንተሎ፣ እቲ ሕፅረት እስትንፋስ ድሕሪ ምውስዋስ ምውዳእካ ክትፍውሶ ወላፈትን ቀልጢፉ ክሓድገካ ምስ ዘይክእል፣ እቲ ሕፅረት እስትንፋስ ክርዳእካ ብዘይክእል ምክንያት ክመፀካ እንከሎ ይርከቦ። ኣብ ዓምዲ ባህልን ስነ ጥበብን ድህያት መሓመዲኖ ኣብ ትሕቲ ዝብል ዛዕባ መሓመዲኖ ብመርዛም ቂመኛ ተረጋም ቅመም ከም ዝተቃፀለ ከም ዝነደደ ገጣሚ ብድምፁ ነጊሩካ እንትኾነ ግን እኹል ኮይኑ ኣይተሰምዖን። ብዓይኒ ብድምፂ ብድሃይ እትያ ዘንታዊ ማለት ገጣሚ ንመሓመዲኖ ካብ ተቓፀሎ ንላዕሊ ናይ ኣዜብ ዝገደዶ ምክንያት ክትሕክሞ እንክትብል ክትጎድኦ ስለ ዝነበረት እዩ። ኣዜብ ንዝፎቕፎቐ ስግኡ እናሓፀበት ኣፅረየት ሸፈነት፣ ንዘይጠቕሞ ፈውሲ ርክሰት እንካብ ተኣንግዶ ኤህ ውግድ ኮይኑ እምበር ብኻ ብሞርፊን ጀሊሓ ናብቲ ዝደንጎዮ ዕረፍቱ ዘይትሰዶ እናበለ ሓልዮት ዝደርኾ ጨካነ የንፀባርቕ። እቲ ኣብዛ ግጥሚ ዝቀለቐል ኣዘንታዊ ቀፂሉ ኣዜብ ንመሓመዲኖ እንተ ዓበየቶ ብሰለስተ ዓመታት ጥራይ እዩ። ንዓኣ እውን ዘይተሰለዐ ዘይተሸነነ መርገም ወሪድዋ። ገና ንትርጉም ናይ ሰብኣዊ ሕልፈት ከይበፅሓቶ ገፅ ዘይብሉ ስም ኣልቦ ግፍዒ ንኣፍየለሽ ጥርቅምታ ፈሪድዋ ይብል። በዘን ዝተጠቕሳ ነግሕታት ንሳ ማለት ኣዜብ እውን ብንእስነታ ዘይተገመተ መርገም ዝወረዳን ንኽረአን ክስመን ዘይከኣል ግፍዒ ተቓሊዓ ዝተዓዘመትን ምዃና ይነግር። ወሲኹ ካብ ጎድኒ መሓመዲኖ ዘይትፍለ ምዃና ይዘንት እሞ መሓመዲኖ በንጠር ፅረቱ ሃሓሊፉ እንክፍሕጥራ ክነኽሳ ብዘይ ሃይታ ትሚላ ትስምብረሉ ምንባራ ይሕብር ይጥቀስ። ኣብ ዓምዲ ሸባብ ንስ ዓምዲ ሓሳባት ባጉም ባጉም ዛንታ ተለኩም ከምኡ ድማ ንኹሉ ግዜ ኣለዎ ዝብላ ሓሳባት ሰፊረን ይፀንሓ።

ሓና ንኹሉ ግዜ ኣለዎ ትብል ቃል ኣመናያት ምስጠኒ ኣብ ሂወትና ዝፍፀም ኩሉ ብግዜ ይፍፀም ደቂ ሰባት ንነገራት በቲ ንደልዮ ጥራይ ክኸይድ ስለንምነ ወላ ንዕቤት ይኹን ከም ድሌትና እንተዘይኮይኑልና ንቁጣዕ ንሓርቕን ተስፋ ንቆርፅን ግና ኸ ቁንቁኛዊ ህወት ብፍቓድና ወይ ድሌትና ስለ ዘይትኸይድ ንግዜና ምፍላጥ የድልየና ከመይ ንኹሉ ግዜ ኣለዎ ንሓጎስ ንሓዘን ስሓቕ ብኽያት ውግእ ሰላም ዓወት ውድቀት ክሳራን መኽሰብን እሞ ኸ ደኣ ንኹሉ ግዜ ከብሃለዎ ግዜና ብሓጎስን ርድኢትን ዶ ወይስ ብምስቁርቋርን ተስፋ ምቁራፅን ኢና ከነቋምታ ዝግባእ ነገራት ከምዝሓሰብናዮ ምስ ዘይፀንሑ ወይ ምስ ዘይፍፀሙ ግዜና ከም ዘይኣኸለ ምልክት ኮይኑ እዩ ዝስምዓኒ ነዚ ምልክት ተገንዚብና ኸዓ ብኸመይ ኣብ መዓላ ከም እነውዕሎ ክንፈልጥ ፅቡቕ እዩ እዚ ከዓ ካብ ኣደዳ ሕማቕ ስምዒት ዝበለፀ ስራሕ ንምስራሕ ክሕግዘና እዩ ሓደ ሓደ ግዜ ነገራት ምስ ዘይሰልጠና ካብቲ ዝሰራሕናዮ ንላዕሊ ብቑዕ ስራሕ ኢና ንነፍሪ ምክንያቱ ካብ ሕሉፍ ስራሕ ማኣረምታ ገይርና ንቕርቦ ክሳብ ዝኾና ክሳራና ኣይሕመናን ስለዚ ንነገራት ብዝደለናዮ ኣንፈት ምስ ዘይከይድ ብኻልእ መገዲ ክንሪኦ ወይ ክንሰርሕ ንፈትን ንስራሐሉ እሞ ግዜና ምስ በፅሐ ብዝበለፀ ቀሪቡ ክንሪኦ ኢና ነቲ ህወት ትቕርበልና ብሓደ ዓይኒ ኣይንርአዮ ክልተ ዓይኒ ካብ ሓደ ዓይኒ ስለ ዝበልፅ እዩ ክልተ ዓይኒ ዝተዋህበና ነቲ ዝኸሰርናዮ ዕድል ንጠቀመሉ ምናልባት ካልእ ግዜ ከምዚ ዓይነት ዕድል ዘይክንረክብ ስለ ንኽእል ስለዚ ኣብ ክንዲ ብሕማቕ ሓሳብን መንፈስን ክንከስበሉን ሓድሽ ነገር ክንሰርሐሉን ንፈትን ከሲብና ክንወፅእ ነብስና ክንሪያ ኢና ክሳዕ ግዜና ዝበፅሕ ግዜና ፅቡቕ ስራሕ ኣብ ምፍራይ ዳኣ ንድህበሉ ህወት ናታ መገዲ ስለ ዘለዋ ነገራት ብዝመፅ ይምፃእ ንጥቕምና ክነውዕሎ ንትጋ ከመይሲ ኣብ ግዜ ሽግሩ ተፈቲኑ ከም ወርቂ ተኸሊዑን ፀሪኑ ዝወፅእ ሰብ እዩ እቲ ሓያል ዝበሃል እዚ ከዓ ህወት ክትፅንክረና ንከላ ኢድና ምስ ዘይንህብ ኣደዳ ሕርቃን ኮይና ብስምዒት ተናዲድና ልብና ምስ ዘይነድሚ እዩ ዝርከብ ንምንታይ ንኹሉ ግዜ ስለ ዘለዎ ነቲ ፅቡቕ ጥራይ ዘይኮነስ ነቲ ንፅረበሉ ንሰርሓሉ ንበልሓሉ እዋናት ክኣባ ንቀበሎ ንዑ እውን ግዜ ተመዲብሉ ስለ ዝኾነ ርእቶይ ኣብ መፅሓፍ መምህር ኣስረስ ተሰማ ኣብ ትሕቲ ዝብል ሓደ ካብቲ ብዛዕባ እዚ መፅሓፍ ዘድንቕክቦ ነገር እንተልዩ ብዙሕን ብሉፅነትን ከምኡውን ዓይነት ምንጭታት ማለት ዳይቨርሲቲ ናይቶም ደራሲ ዝተጠቐመሎም መወከሲታት እዩ ደራሲ ነዚ ዝተጠቕሰ ሓበሬታታት ንሓድሕድው ንምምስኽኻር ልክዕነት ሓበሬታታት ንምርግጋፅ ከምኡውን ዝነቐለ ሓሳባት ንምዕማቕ ናብ ሳቱሬሽን ፖይንት ንምብፃሕ ኣድላይ ዘበለ ፃዕርታት ከም ዝገበረ ባዕሉ እቲ መፅሓፍ ይዛረብ እዩ እዚ ዘርእየና ነገር እንተሃልዩ ደራሲ ነዚ መፅሓፍ ንምፅሓፍ ዘረኣዮ ተወፋይነትን ዓቕልን ዝበጀዎ ግዜን ገንዘብን ዘህለኾ ኣእምሮኣዊ ፃዕርን ጉልበትን ብኣብነት ክጥቀስ ዝግብኦ ባህርያት ሓደ ብሉፅ ዘይሕለልን ሃብሮምን ደራሲ እዩ ካብቶም ቀለ መጠየቅ ዝተገብረሎም 72 ውሃብቲ ሓበሬታ 16 ዜጋታት ሕጂ ብሂወት የለውን 8 ድማ ኣብ ከቢድ ጥዕናዊ ፀገማት ስለ ዘለው ደጊምካ እውን ከተዋግዖም ኣይትኽእል ኢኻ እዚ ንደረስትን ተመራመርትን ዘሕልፎ መልእኽቲ ኣለዎ ደራሲ ናይዛ መፅሓፍ ዘመንፈስ ሃይለ ነዚ ብዝምልከት ኣብ መፅሓፉ ከምዚ ይብል ገለ ካብቶም ነዚ መፅሓፍ ዝኾነና ሓበሬታ ኣብ ምእካብ ኣብ ዝነበርኩሉ ግዜ ዝረኸብክዎም ሰፀጋ ዕድመ እዚ መፅሓፍ ተሓቲሙ ኣብ ዝወፃሉ ዘሎ ብሂወት የለውን የንኣስ ዕበ ግን ብሳላቲ ኣብታ መፅሓፍ ኣትዩ ዘለዎ ሓበሬታኦም ተጠቀስቲ ወይ ተዘከርቲ ክኾኑ ምኽኣሎም ጥራይ ንኣገዳስነት ስነዳ ዕዙዝ ይገብሮ ብኡመንፅር ግን እቲ ከምቲ ዝግባእ ክንከስበሉ ዘይከኣልና ምስኣቶም ሒዞምዎ ዝሓለፉ ታሪክ ይዝከረከሞ ከምቲ ዝዓሙኸ ሓዘነ ዘይዓሙኸ ሓዘነ ተባሂሉ ዝተመሰለሉ ይኾነካ ኣብ ዓምዲ መዛነይ ምሉእ ጥዕና ንምውናን ምልክታት ጉድለት ርእሰ ተኣማንነት ሎሚ ምስጢር ኩሎም ዓወታት ጥቕስታት መዛነይን መልሲ ዝተመሰቐለ ቃላትን ይፀንሑና ኣብ ዓምዲ ዛዕባ ሎሚ ኢትዮጵያ ባሕሪ ኣብ ዝሓዘትሉ እዋን እንታይ ረቢሓ ዝብል ፅሑፍ ይፀንሐና ታሪኻዊ ድሕረ ባይታ ከም ዘረድኦ ኢትዮጵያ ባሕሪ ዝረኸበትሉ ኩነት ብሰላማዊ ወይ ብሕጋዊ መገዲ ዘይኮነስ ብዓመፅን ኣህጉራዊ ሕግታት ብምግሃስን እዩ ነይሩ ኣብ 1952 ብውሳነ ሕቡራት መንግስትታት ዝቆመ ፌደሬሽን ኤርትራን ኢትዮጵያን ብንጉስ ሃይለ ስላሰን ብምኽሪ ምዕራባውያን ሓይልታትን ማለት ብፍላይ ኣሜሪካን ብሪጣንያን ብዓመፅ ዝተሃንደሰ እዩ ምዕራባውያን ንናቶም ጂኦፖለቲካዊ ረብሓን
ኣብ ቀኛው ስቴሽን ማለት ኣስመራ ንዝነበሮም ናይ ስልያን ወታደራዊ መደበርን ክብሉ ንመሰል ርእሰ ውሳነ ህዝቢ ኤርትራ ብምንካስ

ኣብ ኤርትራዊ ቃልሲን ናጽነት ተዳሲሱ ይጽንሐና ኣብ ኤርትራ ዝተመዝግበ ዓወት ኣብ ምንካይ ሞት ነፍፅርን ዕሸልን ብሰፊሑ ተገሊጹ ይጽንሐና ኣብ ዓምዲ ኪዌንዲኤ ተወላዲ ዳላስ ቴክሳስ ዝኾነ ኣሜሪካዊ ሚካኤል ቢ ደከር ድሕሪ ናይ 185 ሃገራት ዑደቱ ኣብ ኤርትራ ዝፍጽሞ ዑደትን ዝሕደረሉ ጦብላሕታታትን ሰፊሩሎ ኣብ ዓምዲ ቁጠባን ወኒንን ተራ ትምህርቲ ኣብ ቴክኖሎጂያዊ ገስጋስ ሃገራት ተዳሲሱ ቴክኖሎጂያዊ ገስጋስ ቻይና መሰረቱ ኣብ ጸጋ ሰብን ምስኡ ኣብ ዝዛመድ ትሕተ ቅርፅን ኣድህቡን ዝምርኮስ እዩ ቻይና ኣብ ዓውድታት ስነ ፍልጠት ቴክኖሎጂ ምህንድስናን ቁፅርን ኣመዝጊባቶ ዘላ ገስጋስ ከዓ ቀንዲ ርቑሕ እዩ ኣሜሪካ ኣብዚ ዓውዲ ብዘለዋ ቁፅሪ ኣብያተ ትምህርትታት ማእከላት ምርምር ስነ ፍልጠተኛታትን ምሩቓት ዩኒቨርስትን ንቻይና ኣይትዳረጋን እያ እዚ ከዓ ኣብ ሓደ ለይቲ ዝመፀ ኣይኮነን ኣካያዲ ስራሕ ኩባንያ ኣፕል ዝኾነ ቲም ኮክ ኩባንያታት ናብ ቻይና ዝሳግማ ሕሱር ጉልበት ስለ ዘለው እዩ ዝብል መግለፂ ግዜኡ ዝሓለፈ ምዃኑ ይዛረብ ነዚ ከረድእ ከሎ ኣብ ሓንቲ ክእለት ልዑል ብቕዓት ዘለዎም መሃንድሳት ኣብ እትደልየሉ እዋን ኣብ ቻይና ሰለስተ ሜዳ ኩዕሶ እግሪ ዝመልኡ ክትረክብ ትኽእል ኢኻ ኣብ ኣሜሪካ ግን ንሓንቲ ክፍሊ ዝመልኡ እውን ምርካብ ጋደዩ ይብል ይርከቦ ኣብ ዓምዲ ርእይቶ ካልኣይ ክፋል ትርጉም ሃገርን ሓድነትን ኣብ ኢትዮጵያ ሰፊራ ኣላ መራራ ጉዲና ብ1994 ጦብያ ኣብ ዝተባህለ መጽሔት ኣብ ዝፀሓፈ ዓንቀጽ ኣብ 1936 ደቂ ኣባት ወለጋ እንግሊዝ ምስ ሱዳን ሓዊሱ ክገዝኦም ኣብ ሱዳን ናብ ዝነበረ ምምሕዳር መግዛእቲ እንግሊዝ ደብዳበ ጽሒፎም እዞም ደቂ ኣባት ወለጋ ጣልያን ንኢትዮጵያ ክወረርን ከሎ እውን ደገፍቱ ብምዃን ኣብ ጎኑ ተሰሊፎም እዮም ራእሲ እምሩ ብቅዲ ደባይ ኩናት ኣብ ዝዋግኣሉ ዝነበረ እዋን ደጃዝማች ሃብተ ማርያም ዝተባህለ መስፍን ኣብ ጉያ ዝተባህለ ቦታ ኣድቢ ብምፅናሕ ራእሲ እምሩ ብጣልያን ተማሪኹ ንሕልፈት ማእሰርቲ ናብ ዓዲ ጥልያን ከም ዝግዕ ዝገበረ ከምኡ ውን ራስ ደስታ ዳምጣውን ደጃዝማች በየነ መርእድን ዝመርሕዎ ሰራዊት ኣንጻር ጣልያን እናመከተን ከሎ ብውግእ ተዳኺሙ ስንቂ ብምውዳእ ናብ ህዝቢ ዝርከቦ ኣብ ዝገዓዘሉ ደጃዝማች ተኽሉ መሻሻ ዝተባህለ መስፍን ኣብ ድብያ ኣእትዩ ብምኽባብ ነዞም ክልተ መራሕትን ሰራዊቶምን ከም ዘጥፍኦም ይፍለጥ ስለዚ ኣበይ ዘሎ እቲ ሓድነትን ሓበራዊ መኸተን ይብል ኣብ ዓምዲ ሸባብ ንኡሳን ዓምድታት ሓሳባትን ልቦናን ምስ ትሕዝትአን ይጽንሐና ኣብ ዓምዲ ስድራ ቤት ምስ ስድራ ቤቶም ክረኸቡ ሓገዝ ዝሓተቱ ክልተ መንእሰያት ቀሪቦም ኣለዉ ሳሙኤል ብዕለት 3/9/2003 እዩ ኣብ ዞባ ዓንሰባ ንዞባ ሓጋዝ ከባቢ ቤት ፅሕፈት ህግደፍ ሓጋዝ ሰዓት 9:00 ተረኺቡ ሽዑ ሳሙኤል ወዲ ሓደ ወርሒ ህፃን እዩ ነይሩ ብጨርቂ ተጠቕሊሉ ተረኺቡ ብመንገዲ ፖሊስ ናይቲ ንኡስ ዞባ ድማ ፈለማ ናብ ሆስፒታል ሓጋዝ ፀኒሑ ናብ ሆስፒታል ከረን ተወሲዱ ዘድሊ ሕክምናዊ ክትትል ረኺቡ ኣብ ሆስፒታል ከረን ምክትታል ምስ ተገብረሉ ከዓ ሚኒስትሪ ዕዮን ማሕበራዊ ድሕነትን ሙሉእ ሓላፍነት ወሲዱ ተረኪብዎ ካብኡ ንድሓር ክሳብ ወዲ 4 ዓመት ዝኸውን ኣብ ኣስመራ መናበይ ዝኽተማት ምስተኣልየ ብድሕሪኡ ናብ ስድራ ቤታዊ ክንክን ጉጅለ ቆልዑ ከረን ተሰጋጊሩ ኩሉ መድያዊ ክትትል ሓልዮትን እናተገብረሉ ክሳብ ወዲ 18 ዓመት ዝኸውን ኣብኡ ተኣልዩ ኣብ ቤት ትምህርቲ ቴክኒክ ዶንቦስኮ ንኽልተ ዓመት ተማሂሩ ከዓ ብዓውዲ ውድዎርክ ተመሪቑ ምስ 38 ዙርያ ሰብ ወሪዱ ተዓሊሙ ዛዚሙ ከዓ ኣብዚ ግዜ እዚ ኣብ ምምዕባል ሞያዊ ዓቕሚ ሰብ ዓድሃሎ ተመዲቡ ይሰርሓሎ ካልኣይ መንእሰይ ቴድሮስ ፈለማ ብዕለት 1/5/2004 እዩ ኣብ ከረን ከባቢ 3 እግሪ ፎርቶ ብጸሊም ጨርቂ ተሸፊኑ ሰዓት 6 ንግሆ ተረኺቡ ሽዑ ወዲ 3 ሰሙና ቢሉ ይኸውን ነይሩ ብመንገዲ ፖሊስ ከተማ ከረን ድማ ናብ ሆስፒታል ከረን ተወሲዱ ዘድሊ ሕክምናዊ ክትትል ረኺቡ ኣብ ሆስፒታል ክረን ምክትታል ምስ ተገብረሉ ከዓ ሚኒስትሪ ዕዮን ማሕበራዊ ድሕነትን ሙሉእ ሓላፍነት ወሲዱ ተረኪብዎ ካብ ንድሓር ክሳብ ወዲ 4 ዓመት ዝኸውን ኣብ ኣስመራ መናበይ ዝኽተማት ምስ ተኣልየ ብድሕሪኡ ናብ ስድራ ቤታዊ ክንክን ጉጅለ ቆልዑ ድባርዋን ደቀ ምሓርን ተሰጋጊሩ ኩሉ መድያዊ ክትትልን ሓልዮትን እናተገብረሉ ክሳብ ወዲ 18 ዓመት ዝኸውን ኣብኡ ተኣልዩ ኣብ ቤት ትምህርቲ ቴክኒክ ዶንቦስኮ ንኽልተ ዓመት ተማሂሩ ከዓ ብዓውዲ ውድዎርክ ተመሪቖም ምስ 38 ዙርያ ሳዋ ወሪዱ ተዓሊሙ ዛዚሙ ከዓ ኣብዚ ግዜ እዚ ኣብ ምምዕባል ሞያዊ ዓቕሚ ሰብ ዓድሃሎ ተመዲቡ ይሰርሓሎ ሪፖርታጅ ሓምሻይ ጉባኤ ማሕበር ጽሙማን ኤርትራ ቀሪቡሎ እቲ ቋንቋ ምልክት ማእከል ስሕበት ኩለንትናዊ ምዕባለ ጽሙማን እዩ
ኣብ ትሕቲ ዝብል ቴማ ዝተኻየደ ጉባኤ ሚኒስተር ፍትሒ ፎዝያ ሓሽም ሚኒስተር

ዕዮን ማሕበራዊ ድሕነትን ወይዘሮ ልዑል ገብረኣብ ዝርከቦም ሓለፍቲ መንግስትን ግንባርን ተወከልቲ ሃገራውያን ማሕበራት ካብ ኩለን ዞባታት ዝመፁ ሓለፍቲ ማሕበራት ፅሙማን ኣብ ዝተረኽብሉ ብዝክረ ሰማዕታት ድሕሪ ምፍላሙ ኣብ ወንበር ማሕበር ፅሙማን ኤርትራ ኣቶ ወልደ ሚካኤል ስእለ መኽፈቲ ቓል ናይቲ ዕለት ኣቕሪቡ ይርከቦ። ኣብ ዓምዲ ልምዓት ገስጋስ መደብ ምጥፋእ መሃይምነትን ትምህርትን ዓበይትን ካበይ ናበይ ሳልሳይ ክፋል ይፀንሐና።

መዓልታዊ ብኣማይ ዝቁፀሩ ሰባት እዮም ምስ ልዑል ውዒ ብዝተኣሳሰር ሕማማት ዝመቱ ዘለዉ ኣብ ሓያሎ ሃገራት ናይቲ ኣህጉር ተኸሲቱ ዘሎ ልዑል ውዒ ሰፍ ዘይብል ማሕበረ ቁጠባዊ ቅልውላዋት እውን ኣስዒቡ ከም ዘለዉ ይግለጽ ፈረንሳ ብሪጣንያን ስጳኛን ዝርከበን ሓያሎ ሃገራት ናይቲ ኣህጉር መዓልታዊ ክሳብ 40 ዲግሪ ሴንቲግሬድን ልዕሊኡን ዝበፅሕ መጠን ሙቐትን ዘመዝግባ ዘለዋ እዚ ከዓ ንሓያሎ ብዕድመ ሸምገሉን ካልኦት ናይ ጥዕና ፀገማት ዘለዎምን ዘይብሎምን ሰባት ንሕማም ወቕዒ ኣቃሊዕዎም ይርከብ ኣሎ ቅድሚ ሎሚ ተራእዮም ዘይፈልጡ ናይ ቆርበት ሕማማት እውን ምስ ልዑል ውዒ ኣብቲ ኣህጉር ክረኣዩ ጀሚሮም ኣለዉ እዚ ኣብ ገለ ከባቢታት ኤሮጳ ምስ ብርቱዕ ሙቐት ተኣሳሲሩ ዝረአ ዘሎ ናይ ቆርበት ሕማማት ምስ ብርቱዕ ሰሓ ዝተኣሳሰር ምልክታት ከም ዘለዎ ክኢላታት ይሕብሩ ብዘካዚ ብዘንክቲ ኣብ ሰፊሕ ከባቢታት ፈረንሳ ተኸሲቱ ዘሎ ባርዕ ጫካ ኣስታት 220,000 ሰባት ካብ ኣባይቶም ክመዛበሉ ተገዲዶም ኣለዉ ኣብ ስጳኛ እውን ብተመሳሳሊ ምክንያት ልዕሊ 70,000 ሰባት ካብ ኣባይቶም ግዒዞም ኣለዉ ብፍላይ ስጳኛ በቲ ኣዝዩ ሓደገኛ ዝበለቶ ሓደጋ ባርዕ ምሮር ንመጀመርታ እዋን ህፁፅ ናይ ሓደጋ እዋን ድንጋገ ኣውጀላ ተጣቂሱ ኣብ ዓምዲ ቃለ ምሕተት ምስ ካብ ለንደን ናብ ሳዋ ብምውራድ ኣብ መበል 38 ዙርያ ሃገራዊ ኣገልግሎት ወታደራውን ፖለቲካውን ትምህርቲ ቀሲሙ ዝተመረቐ መንእሰይ ኣቤልዮናስ ዝተገብረ ርክብ ካልኣይ ክፋሉ ሰፊሩሎ ኣብ ዓምዲ ማህደር ጀጋኑ ፈረሰኛ ኣጋር ሓኪም ሳልሳይ ክፋል ታሪክ ገድሊ ሰፊራ ትርከብ ኤርትራውነት ማለት ፅንዓት ተወፋይነት መስዋእትነት ጅግንነት ዘይናትካ ዘይምምናይ ሓድነት ምክብባር ናትካ ኣሕሊፍካ ዘይምሃብን ብሃገር ዝመፅእ ዜሮ ተፀዋርነትን እዩ ሃገር ክትውረርን ከላ ኣካለ ስንኩል ከይተረፈ ቀምሻደይ ኣሓንኪሉኒ ከይበለ ኣብ ቅድመ ግንባር ይርከብ ኩሉ ዜጋ ዓቕሙ ዝፈቐዶ ከበርክት ዝግደመሉ መድረኻት እዩ ዳንኤል እውን ንክብርታት ኤርትራውነት ክደግም እዩ ተራእዩ ስንክልና ኣውፀይሩ ክሳብ ድሕሪ ምዝዛም ካልኣይ ወራር ኣብ መሰርዕ ኣሃዱታት ሰራዊት ፀኒሑ ካብኡን ድሓር ግን ሕፅረት ዓቕሚ ሰብ እውን ስለ ዘይነበረ ከም ዳንኤል ስንክልናን ርኡይ ጥዕናዊ ፀገማትን ሒዞም ኣብ መሰርዕ ሰራዊት ንዝፀንሑ ዳንኤል ዝርከቦም 17 ኣባላት ናይታ ብርጌድ ተፀዊዖም ካብ ሰራዊት ናብ ገዝኦም ተፈንዮም ተገለላይ ዳንኤል ኣሰፋው ድሕሪ ካብ ሰራዊት ምፍናው ኣብ ሰገን ኮንስትራክሽን ንውሱን ግዜ ከም መራሕ መኪና ተቆፂሩ ሰርሐ ድሕሪኡ ግን ዳግማይ ናብቲ ኣብ መስከረም 1996 ተጣይሱ ዝገደፎ ስራሕ ኣህዱ ኮሚሽን ኣባይቲ ተመዲቡ ሂወቱ ኣብ መምራሕ ይርከብ ነቲ ካብ ጉዕዞ ስደት ኣናጊፉ ኣብ ዘኹርዕ ሃገራዊ ቃልሲ ዘሳተፎን ብዙሕ ትምህርትን ተመክሮታትን ዘቕሰሞን መንግስትን ህዝብን ኤርትራ እናገልገለ ብኩርዓት ሂወቱ ይመርሕ ኣሎ ኣብ ዓምዲ ጥዕና ሜኖሎጂያ ቆላሕታ ዘድልዮ ወርሓዊ ፅግያ ተዳሲሱ ንረኽቦ ልዑል ዓቐን ምፍሳስ ደም ኣብ ግዜ ፅግያት ሜኖሎጂያ እዩ ዝበሃል ኣብ ግለ ደቂ ኣንስትዮ ዝረአ ፀገም ወርሓዊ ፅግያት ኮይኑ ዝተፈላለዩ ሓልክታት ስለ ዝፈጥር ሕክምናዊ ቆላሕታት ዘድልዮ እዩ ግቡእ ሕክምናዊ ፍወሳት ዘይረኸበ ሜኖሎጂያ ዋሕዲ ደምን ካልእ ሂወት ዝፈታትን ጥዕናዊ ፀገምን የስዕብ ምስ ልዕሊ ዓቐን ምፍሳስ ደም ወርሓዊ ፅግያት ስዒቡ ሕፅረት ትንፋስ ድኻም ጥሩሩ ምባል ወይ ቃንዛ ኣፍ ልቢ ዝኣመሰሉ ምልክታት ይረአ እንተሎ ብቕልጡፍ ናብ ሕክምና ክንከይድ ይግባእ ሓንቲ ጓል ኣንስተይቲ ወርሓዊ ፅግያታ ኣብ ዝመፅእ እዋን ግቡእ ዝኾነ ነፍሰ ክንክን ክትገብር እዩ ዘለዋ እዚ ኣብ ርእስቲ ነቲ ቃንዛ ንምህዳእ ትገብሮ ክንክን ኣብ ዓቐን ናይቲ ዝፈሳ ደምን ኣብ ኣካላታት ዝገብረላ ለውጥን ግቡእ ምክትታል ምግባር ዘጠቐልል እዩ ፅግያት ካብ 11 ክሳብ 13 ኣብ ዝዕድሚአን ደቂ ኣንስትዮ ይጅምር መብዛሕትኡ ግዜ ፅግያት እተን ናብ ግርዝውና ዝበፅሓ ደቂ ኣንስትዮ 2 ወይ 3 ዓመት ድሕሪ ጡብ ከማዕብላ ዝጅምራሉ እዋን እዩ ዝኽሰት ኩነታት ጥዕና ዝነብራሉ ኣከባብን ኣመጋግባን ኣብ ምጅማርን ምድንጓይን ፅግያት ጸለውቲ ምዃኖም ይንገር ይርከቦ ኣብ ዓምዲ ርእይቶ ሳልሳይ ክፋል ጽሑፍ ትርጉም ሃገርን ሓድነትን ኣብ ኢትዮጵያ ቀሪባ ኣላ ምህዞ ኢትዮጵያ ዘ ኢንቨንሽን ኦፍ ኢትዮጵያ ኣብ ዘርእስታ መጽሓፍ ቦኒ ሄልኩማን ሲሳይ ኢብሳን ዝተባህሉ ጸሓፍቲ ከምዚ ይብሉ ነዚ መጽሓፍ ምህዞ ኢትዮጵያ ዝተመነያ ካብ መሰረታ ኢትዮጵያ ዝተመስርሐት ኣካል ማለት ኣርቲፊሻል ዩኒት እምበር ከምቲ ንብዙሓት ዝመስሎምን ዝፈልጥዎን ብባህርያዊ ምዕባለ ዝዓበየት ሃገር ከም ዘይኮነት ንምምልካት እዩ ኣፈጣጥረኣ ውፅኢት ናይቲ ኣብ መንጎቶም ውሽጣዊ ግርጭታት ከሳስዩ ዝፅዕሩ ዝነበሩ ናይ ኤሮጳ ሓይልታትን ውሽጣዊ ቅልውላው ክትፈትሕ እትህቅን ማለት እትሰሓግ ዝነበረት ኣብሲንያን ዝተገብረ ምሕዝነት እዩ ኣብዚ ቀረባ ዓመታት ቅስም የሰበረው እርምጃ ብዝብል ኣርእስቲ ዝተጻሕፈት መጽሓፍ ህዝቢ ኢትዮጵያ ኣብ ዘየድልዮ ስርዓትን ኣብ ዘይፈትዎ ውግእን ኣትዩ ሰውራ ደቃያ ትበልዕ ብዝብል ናይ ጭካን ቃልን ኩሉ ነገር ናብ ዓውደ ውግእ ብዝብል ጭርሖን

ልዕሊ 1 ሚልዮን ደቁ ኣብ ሓድ ሕድ ውግእ ኣጥፊ እዩ ልዕሊ 35 ቢልዮን ብር ኣብ ምክልኻል ባጀት ውዒሉ ቅድሚቲ ክብን ለጥቐን ዝተረእየሉ 17 ናይ መከራ ዓመታት ቁርቁስን ስልጣንን እዚ መንቀሊኡ ኣብ ሰጣሕ ጎልጎል ዝተረሸኑ ኣበይኣቶም ዘይፍለጡ ኣብ ኣብያተ ትምህርቲ መከርኦም ዝፀገቡ ኣንፀርፂሮም ካብ ሃገር ሃጥ ዝበሉ ልዕሊ ኩሉ ንብዓት መዓልታዊ ፀግኡ ዝኾነ ስድራቤታት ኢትዮጵያ ብዘይካ ሓደ እግዚኣብሄር መንሞ ክቆፅሮ ይብል ኣብ ዓምዲ ንቑሕ ደመና ቅድሚ ቋንቋ ምምሃዙ ደቂ ሰባት ብኸመይ የረዳድኡ ነይሮም ንጡፍ ምስማዕ ብዓይንና ክንሰምዖ ንኽእል ዶ ድራርና እንታይ እዩ ዝብሉ ዛዕባታት ተዳሲሶም ይፀንሑና ኣብ ዓምዲ ሰመር ጅሸድ ሳዕርያ ልፋኣልፋ ጥቕምታቱን ዝደስስ ካልኣይ ክፋል ትሕዝቶ ይፀንሐና ኣብ ዓምዲ ወቕፋ ፍንያ ኣብ ዞባጋሽ ባርካ ተና መንእስያት ምስና ድባህላዊ ውርሻታት ክዓዝዝ መተሓሳሰቢ ከም ዝቐረበ ብድርጃ ዓለም ኣብ ዝተፈላለዩ ዓውድታት ስነ ጥበብ ዝተፈፀመ ሓደሽቲ ክስተታትን ሰፊሮም ይፀንሑና ኣብ ዓምዲ ሸባብያት ምንቃሕ ምውዳብን ምዕጣቕን መንእስያይ ከም ኣብ ግዜ ሰውራ ኣብ ኩሉ ግዜ ዝስራሓሉ ዘይብትኽ ኣምር ምዃኑ ተገሊጹ ኣብ ዓምዲ ኩርናዕ ተምሃሮ ተመክሮይን ተመክሮኻን ተፈጥሮኣዊ ምርጫ ልሙዳት ስሕተታት ኣብ እንግሊዝኛ ዳኣላ ተምሃሮ ግድል በላሕትን ዲኹም ከምኡ ድማ ጥቕሲ ዝሰሙን እዚ ይፀንሑና ኣብ ዓምዲ ፍረ ፃዕሪ ኣብ ዝቐረበ ትሕዝቶ ሌላ ዜናዊ ዘካርያስ ይበሃል ኣብ ዞባ ዶብ ቤት ፅሕፈት ሕርሻን ዞባ ማይምነ ክኢላ ሓለዋ ጥዕና ብቕሉ እዩ ኣብ ዓዲ ጭጎኖ ንዞባ ማይምነ ተወሊዱ ኣብ እውን ዓብዩ መባእታ ደረጃ ኣብ ዓዲ ጭጎኖ ማእከላይን ካልኣይን ደረጃ ድማ ኣብ ቤት ትምህርቲ ማይምነ ተማሂሩ ኣብ ዓመተ 211 212 ካልኣይ ደረጃ ትምህርቱን ሃገራዊ ኣገልግሎቱን ንምፍፃም ኣብ 25 ዙርያ ናብ ሳዋ ወሪዱ ብድሕሪኡ ናብ ኮሌጅ ዘእትዎ ነጥቢ ስለ ዝረኸበ ናብ ኮሌጅ ሕርሻ ሓመል ማሎ ተፀንቢሩ ብዓውዲ ሓለዋ ጥዕና ብቕሊ ማለት ፕላንት ፕሮቴክሽን ድማ ብቐዳማይ ዲግሪ ተመሪቑ መንእሰይ ዜናዊ ኣብዚ ንዝተምሃሮ ዓውዲ ኣብ ግብሪ ብምውዓል ንሓረስቶት ሩፍታ ዝፈጥር ምህዞ ፀረ ባልዕ ኣበርኪትሎ ንሱ ብዛዕባ ምህዝኡ ክጠቅስ ንከሎ ሓረስቶትና ኣማራፂታት ዚኢና እናበሉ ቀማማት ብምንፃግ እቶት ንምዕባት ክፅዕሩ ክትሪኦም ከለኻ የተሓሳስብካ እዩ እዚዩ ድማ ንምርምራዊ ስራሕ ኣብ ባህርያዊ ፀረ ባልዕ ደሪኹኒ ብዓብኡ ሳዕቤናት ፀረ ባልዕ ኣዝዮዋ ተሓሳሲቡኒ ስትራቴጂ ሚኒስትሪ ሕርሻ ከዓ ናብ ተጠቃምነት ባህርያዊ ፀረ ባልዕ ክንግዕዝ ከም ዘለና ዝድርኽ እዩ ስለዚ ነዚ ዝገለፅክዎ ትዕዝብትን ዕላማ ሚኒስትሪ ሕርሻ ምርኩስ ብምግባርኒ ናብዚ ምርምራዊ ስራሕ ክኣቱ ኽኢለ መጀመርታ ነዚ ባህርያዊ ፀረ ባልዕ ከዳልዎን ከለኹ ንኬሚካዊ ማለት ቀማዊ ፀረ ባልዕ ተኪኡ ክሰርሕ ዝኽእል ስነ ሓሳብ ሒዘየ ተበጊሰ ድሕሪ ብዙሕ ምርምር ከዓ ክልተ ዓይነታት ባህርያዊ ፀረ ባልዕ ኣዳልየ ክልቲአን ብባህርያዊ መገዲ ኣብ ከባቢና ካብ ዝርከቡ ዓልቕን ዓንዴልኔ ኣማዕቢለ እዮም ወላ ሓንቲ ሕዋስ የብሉን ኣብ መወዳእታ ኣብ መዐሸጊ ብምቕማጥ ኣብ ባልዓት ክፍትኖም ነይሩኒ ከምኡ ድማ ገይረ ቅድሚ ናብ ሓረስቶት ምዝርግሑ ኣብ ሓደ ተወሰነ ቦታ ኣብ ቁማል ተኽሊ ፈቲነ እዮም ቁማል ተኽሊ ይበልዕን ፋንጋስ የስዕብን እዩ ኣዝዩ ሓደገኛ ስለ ዝኾነ ብምንታይ ክፍውሶ እኽእል ሓሲበ ነዞም ምህዞታት ኣብ ቁማል ተኽሊ ምስ ፈተንክዎም ፅቡቕ ውፅኢት ሂቦሙኒ ድሕሪኡ ኣብ ካውሎን ኣራንሽን ፈቲነ እዮም ኣብኡውን ዓጊበ ቀፂ ኢለ ኣብ ኮሚደረን ካልኦት ኣግራብን ፍረታትን ከም ለሚን ፈቲነ እዮም ኣብዚኦም እውን ፅቡቕ ግብረ መልሲ ሂቦምኒ ንኩሎም ባልዓት ከም በዓል ቁማል ተኽሊ ሰርሰሪ ቆፅሊ ወላ እውን ብጎሚማ ጣፍ ከይተረፈ ክከላኸለሎም ክኢሉ ክብል ተቐይሱ ኣብ ዓምዲ ሸባብ ንኡስ ዓምዲ ሕቶ ሸባብ ኣደንጓልን ኣብ ትሕቲ ዝብል በዓልቲ ቤተይ ኣብ ክንዲ ኣዶ ኮይና ማዕረይ ኣብ ምእላይ ደቅና ትዋፈር ማዕረ ጓልና ኮይና ክትእለና ደለየት እናቐነአት እውን ክብል ሕቶ ዝቐረበ ኣቦ ስድራ ምስ ኣመኻሪ ዝገበሮ ቃል ምልልስን ምምክኻርን ሰፊሩ ይፀንሓና ኣብ ዓምዲ ተርሙማ ምንዳይ ሓቂ ሸርሸ ክፋል ሕቶታት ቋንቋ ትግርኛ ፍልሊ ይርኸቡ መልሲ ተመሰቕለ ቓላት ይፀንሓና ኣብ ዓምዲ ደቂ ኣንስትዮ ንኽኢላ ምድላዊ መግቢ መምህር መድህን ኣሰፋው ዘላሊ ትሕዝቶ ይፀንሐና ኣብ ግዜ ንእስነተን ኣብ ኔዘርላንድስ ከም ቀንዲ መሓዙት ዘሕለፍኦ ክልተ ህንዳውያን ድሕሪ 4 ዓመት ብናይ ዲኤንኤ ምርመራ ኣሕዋት ምዃነን ከም ዝተረጋገፀ ተሓቢሩ ብካድቦሪ ኤግ ዝፍለጥ ዝተመስርሐ ወርቃዊ እንቋቕሖ ኣብ ጨረታ ብ4 ዕፅፊ ናይቲ ኣብ 80ታት ዝተሰርሐሉ ዋጋ ብ123,500 ፓውንድ ከም ዝተሸጠ ተገሊጹ ኣብ ቴክሳስ ኣሜሪካ ናይ ገዛ ዓዓ ንዋናታታ ካብ ድቃሶም ብተደጋጋሚ ብምትንሳእ ካብ ቃጸሎ ከም ዝራሕነት ተሓቢሩ ሓደ ቻይናዊ ገዝኡ ብምሻጥ

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬቲን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

ሽመይ ኸዲጃ እስማዒል ኣደም ይበሃል። ዞባ ጋሽባርካ ብሄረ ናራ ወኪለ ድመፃኹ ኣብዚ ፌስቲቫል ብናይ መርዓውን መርዓትን ሒዝና መራባሸርበ ትበሃል መግብሎ ንዑ ክንሰርሕ ድመፃና ኢና ማለት እዩ። እቲ ሸርበ ልሙድ መግቢ እዩ። ልሙድ መግቢ ብቡልቱክ ተጣሒኑ ዝፅብቆ እንዲ ከምኡ ኢና ንገብሮ። ኣብቲ ግዜ መርዓ ግን ፍሉይ ንመርዓውቲ ጥራሕ ኢልና ኢና ንሰርሖ። ለይቲ ሰዓት 5:40 ተስኢና ቅድሚቲ ቁርሲ ናይቲ መርዓ ዝዳሎ ቅድሚኡ እትዮም ደቂ ዓዲ ኣዋሊድ መርዓውቲ ንኣሽቱ ነሶም እንዳጣሓኑ እቲ ስብቆ እቲ ሸርበ ሰሪሖም ነቲዮም መርዓውቲ ይቕርበሎም ማለት እዩ። ቅድሚቲ ስድራ ዝቕርብሎም ቁርሲ ናይቲዮም ሸርበ እዮም ዝቕረብ ማለት እዩ። እዎ ምክንያት እቲ ሸርበ ልሙድ እንዲ ግን እቲ ቡልቱክ ቪታሚን ፕሮቲን ኣለዎ ሓይሊ ሂበካ እዩ። ሕጂ ነቲ ክልተ ሰሙን ነቲዮም መርዓውትን መርዓትን ብከምኡ ነቲ ሓይሊ ንምርካብ ኢሎም ዝቐርብሉ መግቢ ቡልቱክ ይጣሓን ብጥረንዲ ድመፅእ ተጣሒኑ ሓርጭ ይኸውን። ጥሒንካ ምስ ኣምፃኻ ካትያ ካፍቶም ኣብ ክሽነ ዘለካ ፅቡቆያ ትሰርሕ ኣፍሊሓ ተቕርበሎ ኣቕሪባ ነቲያ ጋን ድበሃል ኣሎ መግቢ መዳለዊት ንዓ መሊኣ ከዓ ጠስሚ ሽኮር ገይራ ከዓ ተቕርበሎም ማለት እዩ። ንለካ ሃካጋ ሄን ኣይጉ ነስኛ ዮሊ ኣረ እዚኣ

0: ንሕና ኣብ ግዜ መርዓት ምራባ ሻርቤቶራ ኢና ንብል። ምራባ ሻርቤቶራ ክንብል ከለና ቅድም እቲ ቡልቱግ ዝጠሓን ቡልቱግ ጥሒና እቲ ሓሩጭ ስብቆ ኢና ንገብራ ሻርቤ ማለት እዩ። ሕጂ ከምኣ ገርና ናብቲ ክሽነላ እቲ ሻርቤ ነፍልሓሉ ኣብኡ ኮይና ከዓ እቲ ሻርቤ ኣፍሊሕና ንዳልወሎም ማለት እዩ። ምራባ ሻርቤቶራ ምራባ ሻርቤቶራ
1: ንብል
0: ዳስ እያ እንዳ መርዓውቲ ስብቆ ንስርሓሉ ዳስ እያ ማለት እዩ። እዚኣ ተጣሒኑ ምስ ተወድአ ኣብዚኣ ትርእዋ ዘለኹም ዕሙቕ ኢላ ከም ዘንቢል ኣብ ኣይና ንገብራታ ሓርጭ እዚኣ ኪልኮት ትበሃል። ኪልኮት ምስ ተባሃለ ኣብኣ እቲያ ሓሮጭ ኣኪብና ናብቲያ ዝፈልሐት ማይ ናይ ሻርቤ ኣብ ኣይና ከይድና ሻርቤን ይብላል። እዚኣ ሕጂ ወዲኣቶ ያ ጥሕና ወዲኣ ሕጂ ኣብዚኣ ኪልኮት እዚ መጥሓን ሂላ ኢና ንብል በርቱ ሂላ ንብል ኣብኡ ጥሒና ወዲኣላ። እዚኣ ከዓ ሱፋል ተባሂላ ብቅድሚ ተኣቱ ንዓ ምስ ጣሓናኻ ኣብዚኣ ኪልኮት ንግምጥላ ማለት እዩ። ኪልኮት ከዓ ነቲ ሓርጭ ሒዘልና እያ ማለት እ ብላኻ እያ ትስራሕ። እዚ ሕጂ ጥሒነን ወዲአን ኣለዋ ነዚያ ሒዘን ከዓ ኣብቲ ዝሰርሓሉ ሻርቤ ኣብ ኣይና ክንበፅሕ ማለት እዩ። እቲያ ቦታ ከነወል ኣላ ከነወል ክሽነ ማለት እዩ። ነዚያ ሒዝና

እዚኣ ሕጂ ካብቲያ መራባ ሻርቤቶራ ጥሕና እቲ ብልቱግ ጥሕና ምስ መፀና ዝሕርጅ ይሒዝና መፂና ኣብዚኣ ክሽነ ኮይና ከዓ ሻርቤ ንገብራ ማለት እዩ። እዚኣ ማይ ኣፍሊሕና ሻርቤ ኢና ንሰርሕ ዘለና። ነዚኣ ሰሪሕና ምስ ኣብሰልናያ ከዓ ነቲ መርዓውቲ ንህቦም ዝዓይነት እዩ። እዚአና ማለት ነቲ ሕሩጭ ሻርቤ እዮም ዝገብሩ ዘለዉ።

እዚ ከምዚ ገርና ካብቲ ሕሩጭ መሳብሰልና እዚኣ ቴን ትበሃል ቴን እያ ትበሃል እዚኣ መትሓዚና ሕጂ ቴን ማለት ከዓ ናይትያ ፃሕሊ ፃሕሊ ማለት እያ ናይታ ሸርበ ንሰርሓላ ኣብኡ ዝኣቱ ቀመማት ከዓ ጠስሚ ንእትዎ ሽኮር ከዓ ንገብረሉ ኣብ ጨው ነገርና ንክልተ ሰሙን ነትዮም መርዓውቲ ከምዚኣ ገርና ኢና ነስትዮም ማለት እዚኣ ከዓ መኾስያ ሱገ ንብል ንሕና ሱገ ኢና ንብል ነዚኣ ከዓ እያ መኾስና እያ ማለት እዚኣ ንክትበስል ፀኒሐያ ዮምኪን ፍርቂ ሰዓት ትፀንሓላ እያ ማለት ብልቱክ ስለ ዝኾነ ፅቡቅ ገራ ክትበስል ኣለዋ ሓዊ ከዓ ከምዚኣ ገርና ኣብ ሃዊ ኣጉድና ኢና ንሰርሓሉ ከናታና ካ ይበሃላ እዚአን ኣእማን ሰለስተ ኣእማን ገርና ኢና እዚኣተን ኣብኡ ንስኽትታ ከናታና ከዓ ይበሃላ እዚአን ሰለስተ ኣእማን ኣምፅና ከናታና ኢልና ከዓ ሰርሓ ማለት ኣብኡ ሰቲ ክንሰኽትትና ኢና ንሰርሖቲ ሻርበ እዚ ኣብ ስልና ከዓ ድሕሪኡ ጋን ዝበሃል ኣሎ መትሓዚ ናይትያ ሻርበ ኣብኡ ካብዚኣ ናብቲ ጋን ጌርና እንዳመርዓውቲ ነብፅሓሎ ምታሽ ጋን ከይዎ እዚኣ ወላ ሓንቲ የብሉን እዚኣ ወላ ሓንቲ የብላን ክልኮ ዲሶም እዚኣ ሕጂ ጋን እያ ትበሃል ናይትያ ሻርበ መትሓዚት እያ ተርፈሄን እዚኣ ከዓ ተርፋ ትበሃል ከም ማንካ መኮስ ኢና እዚ ማንካ ኢና ጭልፋ ከምኣ ኢና ንጥቀመላ በዚኣ ገርና ከዓ ናብዚኣ ጋን ንመልኣ ማለት እዚኣ ሕጂ ሻርበ ኮይና ናብኣ ከዓ ጠስሚ ኣትዋ ሬንኩ ደጋ ንምንታይ ክልተ ሓደ ንመርዓውቲ ሓደ ከዓ

መርዓት ጠስሚ ኣዝኣ ትገብረሉ ደላ ብላዕሊ ጠስሚ ይግበረሉ ሓንቲ ናብ መርዓውቲ ክኸይድ ከሎ እታ ሓንቲ ከዓ ናብ መርዓት እያ ትኸይድ ንከምኡ ኣብ ክልተ ንገብረሉ እታ ሽኮር ትገብረሉላ ኣብ ልዕሊ ጠስሚ ሽኮር ይገበረሉ ሰትይዎ ማለት እዩ ርጋተርፈግበርቦእዚ ጂ ነቲ ምሕውዋስ ናይቲ ጠስሚን ናይቲ ሽኮርን ተሕወሶሉ ማለት እዩዎ እዚ ሕጂ ናብቲ መርዓውቲ እቲ ሓንቲ ካብቶም መርዓውቲ ይእርክቱ ወዲ መፂ ሒዝዋ ድኸይድ ማለት እዩ ናብኡ እቲያ ከዓ እቲያ ጓል ሒዛተተኣቱ ናብቲያ መርዓት ማለት እዩ

መርሓባ ከምዚ ሕጂ ዝረኣናዮ እቲ ዓርኪ መርዓዊ ናብቲ እንዳ መራባወል ንብል እቲ መርዓዊ ዘለዎ ቦታ ሒዝቦ ምስ ከደ ትሻርበ ኣብኡዩ ሰትይዎ እትዮም ምስቲ ይዕሩኽቲ ኮይኖም ሰትዮም ኣለዉ ማለት እዩ። ንዕልታ ሒዛትላ ትመፅእ ሓፍቲ መርዓዊ ሳብ ስመታ ንብል ንሕና እሳ ሒዛትለን ትመፅእ ንስን ከዓ ብሓንሳብ ኮይነን ይሰትያ ማለት እዩ። እዚኣ ከንተወል ከንተወል ትበሃል እትያ መርዓት ኣብዚኣ ከንተወል ፀንሕ ማለት እያ ኣብኣ ሒዝዋ ይመፅእ። እዚኣ መርዓት ከዓ ን4 ወርሒ ኣብዚኣ ከንተወል እያ ትሕፀን ን4 ወርሒ ትሕፁነት ብሓፈሽ ን4 ወርሒ እታ መርዓት ኣይትወፅን እያ ካብ ገዛ። እቲ መርዓዊ ግን ንክልተ ሰሙን ጥራሕ ድሕፀን ንክልተ ሰሙን ምስ ይዕሩኽቱ ንሱ ኣብቲ መራባወል እዩ ድሕፀን ማለት እዩ። ድሕሪ ክልተ ሰሙን ከዓ እሱ ወፊሩ ዝኣቱ እቲያ መርዓት ግን ኣይትወፅን እያ ካብቲ መርዓ ን4 ወርሒ ኣብዚኣ ትሕፀን ከንተወል ንብልና ሻርበ ሕፁኖ ጥራሕ እዩ። ኣብቲ ክልተ ሰሙን ጥራሕ እዮም እዮም ሻርበ ዝሰትይዎ እምበር ድሕሪ ክልተ ሰሙን ድሓኒ ዝኾነ መግቢ ይበልዕዎ እዮም ማለት እቲ ሻርበ ከዓ ንጎ ቅድሚ ቁርሲ ንምቁራስ ዝተባሃለ እዩ እምበር ቁርሲ ይኮነን ኣንጊህና ኢና ነስትዮም። እዚ ንመርዓዊ ክልተ ሰሙን ምሕፃኑ ንመርዓት ን4 ወርሒ ዝበሃል ከዓ ባህሊና እዩ። ባህልና ስለ ዝፀንሐ እቲ ባህሊ ንመርዓት ን4 ወርሒ ነቲ መርዓዊ ከዓ ንክልተ ሰሙን ምክንያቱ እቲ ወፊሩ ሰሪሑ ይኣቱ እታ መርዓት ግን ትሰርሕ ስለ ዘይብላ ኣብ 4 ወርሒ ትፀንሕ ከዛ ተሓፂና ትኸይድ ማለት እዩ። ትምልሶት ን4 ወርሓ ሒዛታ ትኸይድ ምስ ሰበይቱ ድሕሪ እቲ 14 መዓልቲ ኣጋይሽ ኣእሩኽ ኩሎም ምስ ከዱ ድሕሪኡ ምሸት እዩ ዝረኸብ እምበር ቀትሪ እኳ ኣይኣተዋኒ ንስ እውን ቀትሪ ኣይፈልጣን ኣብቲ ምሸት ግን ይረኽባ እዩ ማለት እዎ። ሕጂ እንታይ ኣሎ ካልእ ኣብዚ ከንተወል እታ መርዓት ነዚአን ክልተ ሰሙን እቲ መርዓዊ ምስ ይዕሩኽቱ እንዲደሎ እዚኣ መርዓት ከዓ ካብ እንዳዲኣ ድመፅዋ ደሳኒይዋ ክልተ ኣንስቲ ኣለዋ ግን ኣንስቲ ንምንታይ እንድመፃ ዘይቲ ሎ ዝልከ ታልዮታ እየን ዝበሃላ ቴን ማሓዙት ኣይኮነን ቴን ኣንስቲ ክልተ ታልዮታ እየን ዝበሃላ ሕጂ ንሰን ዘይቲ ለኸያላ ኩላ ነብሳ ነቴን 7 መዓልቲ ቀዳሞት ኣብቲያ 7ይ መዓልቲ ከዓ ኣብ ጡሽ እየን ዝገብርኣ ሕጂ ከምዚ ክንገብርሉ ወይ ከዓ ምኽርን ማዓዳን ነቲያ ጓል ንክህብዋ ኣሳኒዮማ ይመፃ ማለት እዎ ንክህባ ኣሳኒና ይመፃ ከምኡ ስለ ዝኾነ እዚ ከዓ ናይቲያ መርዓት ሕግታት እዩ ማለት እዩ። ነዚአን ክልተ ሰሙን ከም ኣገረን የሳኒያ ነቲያ መርዓት ኣብ ጡሽ ምስ ገበርኣ ከዓ ን2-3 መዓልቲ ጡሽ ኣብኤን ንገዘአን ይምለሳሰብ ድሕሪ እቲ መርዓዊ ዝሓልፍ ማለት እዩ። እታ ሓንቲ መርዓት እያ እዚኣ ዳሓመሓዛኣያ ምስኣ ኮይና ሓዳሽ መርዓት ኮይና ኣቲ ሓባብእ ዘላ እምበር እሳ መርዓት ኣይኮነትን መርዓትና እዚኣ

0: ጥዑይ ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤር ቲቪ።
0: ኣብ ቴክኖሎጂ፣
1: ሕርሻ፣
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ተሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

ቅብኣ ኣብ መላእ ዓለም ብዙሓት ተኸታተልትን ሰዓብትን ዘለዎ ብዓብ ሸፈነ ዝስርሐሉ ኣካል ስነ ጥበብ እዩ። ልክዕ ከምቲ ሙዚቃ ኣድማሳዊ ቋንቋ ዝብል ኣባህላ ዘሎ ቅብኣ እውን ኣብ ኩሉ ኩርናዓት ዓለም ዝርከቡ ሰዓብትን ኣስተማቕርትን ዘለዎ ሰፊሕ ዓውዲ እዩ። ቋንቋን ዶብን ራሕቂ ቦታን ከይፀገሞ ድማ ኣብ ኩሉ ኩርናዓት ዓለም ዝርከቡ ኣስተማቕርቲ ከረኸብን ከራደድእን ዝኽእል ረቂቕ ጥበብ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልኦት ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ክስርሓሉ ፀኒሕና ኣሎን። በቢ ግዜኡ ድማ ዝተፈላለዩ ቅድታት ቅብኣ ዝኽተሉ ቀባእቲ ክፈርዩ ፀኒሖም እዮም። ክቡራት ተኸታተልትና፣ ንሎም እምበኣር እዚ ፅዒብና እነላለየኩም መንእሰይ ንንውሕ ዝበለ እዋን ከም ቀባኣይ ተወሳኺ እውን ኣብ ምምልኻዕ ዓባይቲ ማለት ኢንተርየር ዲዛይን ዝነጥፍ መንእሰይ እዩ። ማቴዎስ ኣብርሃም ይበሃል። ኣብ 1998 ኣብ ኣስመራ ተወሊዱ። ናይ ኣካዳሚያዊ ትምህርቱ መባእታ ማእከላይ ደረጃ ከምኡውን ካልኣይ ደረጃ ብቐደም ተኸተል ድሕሪ ምዝዛሙ ናብ ቤት ትምህርቲ ስኒኪነት ኣስመራ ተፀንቢሩ ብዓውዲ ማቴሪያል ማናጅመንት ማለት ምሕደራ ንዋት ተመሪዑ። ማቴዎስ ካብ ህፃንነቱ ዝነበረ ተውህቦ ኣለልዩ ጎኒ ጎኒ ትምህርቱ ናይ ቅብኣ ወይ ድማ ናይ ጥበብ ጉዕዙ ካብ ንእስነቱ ፈሊምዎ። ብዘይ ንዓቕ ታራ ወለዱ ተሓጊዙ ድማ ኣብ ክልቲኡ ከይሰነፈ ማዕረ ማዕረ እናሳገመ ቀፂሉ።

እኮ ካብ ውልድ ካብ ዝብል ዳርጋ ስእሊ ዝተተሓሓዘ ሂወት እዩ ዘለኒ። ስድራ ቤተይ ከዓ ነቲ ናተይ ዘንባሌ ርኦም ናብ ማኣዲ ናይ ስነጥበብ ኣብኡ ዓብድ ርኽት ሂቦም ማለት እዩ ንክሳተፍ 2

0: ውልቀይ ዝሰርሐሉ ማለት እዩ። ክሳብ ሕጂ ዘለኹስ ተመክሮ ካብቶም መሳርሕተይ እንዳወሰድኩ ከምኡ ዓበይቲ ኣብዚ ዓውዲ ዘለዉ ስነጥበበኛታት እንዳተወከስኩ ከዓ ነቲ ሞያ ኣብ ዝሓሸ ደረጃ ንምብፃሕ ዝሰርሕ ዘለኹ ማለት እዩ።
1: ከምቲ ኣብ መእተዊ ዝመደብ ዝተባህለ ቅብኣ ኣብ ደረጃ ዓለም ዓብ ሸፈነ ዝወሃቦ ኣካል ስነ ጥበብ እዩ። ስለዝኾነ ድማ ከምቲ ንፊልምታት፣ ሲኔማታት፣ ንደርፊ ድማ ኣብ ዝተፈላለዩ ቦታታት ኮንሰርት ብምድላው ንተዓዘብቲ ዘስተማቐርሉ መንገዲ ዝፍጠር ኣብ ቅብኣ እውን ከምኡ ጋላሪታት ተደልዩ ተዓዘብቲ ዝዕዘብሉ ባይታት ተፈጢሩ እዩ። ቅብኣት ከዓ ስራሓቶም ድሕሪ ምፅፋፍ ጥበቦም ምስ ኣፍቀርቲ ጥበብ ዝኾኑ ተዓዘብቲ ንምክፋል ዝተፈላለዩ ምርኢታት ይሰርዑ። እዞም ምርኢታት ወይ ድማ ኤግዚቢሽን ድማ ኣብ ተመክሮም ወይኦም ዘይነዓቕ ኣበርክቶ ኣለዎም። ቀብኣይ ማቴዎስ መቐፀልታ ናይቲ ኣብ ዝተፈላለየ ኣጋጣሚታትን ውድድራትን ዘቕርቦ ዝነበረ ስራሕቱ ናይ ባዕሉ ብርክት ዝበሉ ኣሳእል ዝሓቆፈ ንኣርባዕተ ግዜ ስራሕቱን ንምርኢት ማለት ኤግዚቢሽን ኣብፅሕ እዩ።
0: ነቨር ኢን ዲ ኤክስፐሪንስ እያ ትብል እታ ናይ ቀዳሚቲ ኤግዚቢሽን ነበረ ዘይውዳእ ተመክሮ ዘይውዳእ ከምኡ እቲ ናይ ቅብኣ ዓውደሲ እንዳተማሃርካ ካብ ተፈጥሮ እንዳመዝገብካ እንዳተማሃርካ ስለዝተኸይድ እታ ናይ መጀመርታ ኤግዚቢሽነይ ከምኡ ሰይመያ ማለት እዩ። ዘይውዳእ ተመክሮ እያ ትብል እቲ ትሕዝቶታት ናይቲ ቅብኣታት ከዓ መብዛሕትኡ ነቲ ማዓሙቕ ስምዒት ናይ ወዲ ሰብ ዝገልፅ እዩ ማለት እዩ። ብፋሻል ኤክስፕሬሽን ገለ እንዳግበርኩ ብገፀ ባህሪ እንዳሳተፍኩ የ ንህዝቢ ቅርብ ገይረ እየ ማለት እዩ። እቲ ዝቐፀለ ኤግዚቢሽን ከዓ ከምኡ ዳርጋ ተተሓሓዘ ሰንሰለታዊ ዓይነት ኣላ እዩ ነይሩ። ክሳብ ኣብዛ ግዜ እዚኣ ናይ ሃይፐር ሪያሊዝም ከም ዕላማ ሒዘ ዩ ዝኸይድ ዘለኹ ቅድሚ ምምፅኡ ናይ ኢምፕሬሽኒዝም ዝበሃል ቅዲ ዝኽተል ኮይኑ እቲ መብዛሕትኡ ቅብኣታት ብነዘ ናይ ፓሎ ናይ ጎደና መብራህቲ ቢጫ ዓይነት ብኡ ኢንስፓየርድ ዝኾነ ስእልታት እዩ። ተን ሶሎ ዝገበርኮን ክልተ ኤግዚቢሽን ዳርጋ ሓደ ዝተመሳሰለ ኮይነ ሰንሰለታዊ ምትሕሓዝ ዘለዎን ገይረ የ ክቕርበን ክኢለ ማለት እዩ። ብድሕሪኡ ግን ከምቲ ኣብቲ ኢንተርነት ዝሳትፎ ስእልታተይ ኣብኡ ውን ብዙሕ ትምህርቲ ስለ እንዳወሰድኩ ዝመፀኹ እቲ ናይ ሃይፐር ሪያሊዝም ቅዲ ኣዝዩ ዕሙቕ ዝበለ ትሕዝቶ ስለ ዘለዎ ዝያዳ ኣብኡ ኣተኪረ ክሰርሕ ከዓ ብዕላማ ማለት እዩ ሕጂ ጀሚረ የ ዘለኹ መንገዲ እዩ።

0: ብዙሕ ዓይነታት ስታይል ወይ ድማ ቅጥቕ ኣለዉ። ኩላቶም ድማ ፈጠራውነትን ስምዒታትን ናይ ሓደ ቀብኣይ ኣጉሊሖም ዘርእዩዮም። መዛግብቲ ታሪክ ከም ዝገልጽዎ ናይ ኣኻዊሕ ቅብኣታት እቲ ናይ መጀመርታ ቅዲ ቅብኣ ኮይኑ ምስ በብግዜኡ ዝሰዓበ ምምጻእ ዝተፈላለዩ ምዕባለታት ቴክኖሎጂ ንኣብነት ከም ካሜራን ካልእን ኣብ ቴክኒካት ቅብኣ እውን ብዙሕ ጽልዋን ለውጥን ገይሩ እዩ። ስለዚ ኣብዚ ሕጂ እዋን ብርክት ዝበሉ ቅድታት ቅብኣ ኣለዉ። ቅብኣቲ ድማ ኣብቲ ንዕኦም ዝምስጥን ዝያዳ ስምዒታቶምን ጥበቦምን ዘርእሉ ቅድታት ከከም ምርጮም ይነጥፉ። ማቴዎስ ዝኽተሎ ቅዲ
1: ሪያሊዝም ነይሩ ቅድሚ ሕጂ ከዓ ሃይፐር ሪያሊዝም ማለት እዩ። ዕሙቕ ዝበለ ብማይክሮስኮፒክ መንገዲስ ነቲ ኮንነት ትሪኦ ንዑ ከዓ ክተውፅኦ ትፍትም ማለት እዩ። ሃይፐር ሪያሊዝም ዝበሃል ዕሙቕ ዝበለ ፍጹም ኩውነታዊ እዩ ዝብል ብትግርኛ ክትርጉሞ ከለካ ብቐጥታ ግን ከዓ ኣብኡ ዝተረቐቐ ጥበብካ ተሪእየሉ ንኣብነት ከም ኣብዚ ድሕረይ ዘላ ብዙሕ ዘይርድኡካ ናይ ማይ ሕብሪ ኣለዉ ግን ክብለ ጠቕናይቶም ሕብርታት እናመቃቐልካ ማለት እዩ ከመይ ይኸዱ እንዳረእካ ነቶም ሕብርታት ትሰርሖ እዩ። ሕጂ ዝኾነ ተዓዛባይ መፂ ክሪኦም ከሎ ከዓ ነቲ ምውሃድ ናይቲ ሕብሪ እቲ ጥበብን ብቐጥታ ክርድኦ ይኽእል እዩ ማለት እዩ። እቲ ሃይፐር ሪያሊዝም ነቲ

መዓልታዊ ንሪኦ ኩነት ብዘጉልሕ መንገዲ እዩ ዝገልፆ ማለት እዩ። ብመጀመርታ ከምኡ ብኡ መንገዲ ናይ መፅ ዝኾነ ጀማ ክጅምር እንከሎ ብሪያሊዝም እዩ ዝጅምር። እቲ ኩነታዊ ስእሊ ንፁር ናትካ ክእለት ምስ ካልእ ሸር ክትገብረሉ ክትካፍሎ ትኽእል ማለት እዩ ብቐሊሉ ደካይ ድሒር ዝመፅእ ከዓ ኣብ ውሑድ ግዜ ብዙሕ ከመይ ጌርካ ተፍሪ ዝብል ሓሳብ እዩ ማለት እዩ ምስ ግዜ ዝመፅእ። ኣብኡ ከዓ ነዚ ብዙሕ ግዜ ስለዝወስደልካ ኣብቲ ኢምፕሬሽኒዝም ዝያዳ ፀቒጠ ነይረ እንተኾነ እቲ ስምዒት ዝያዳ ናብዚ ደሪኽን ማለት እዩ።

0: ስነ ጥበብ ወይ ድማ ስነ ጥበባዊ ስራሓት ኩሉ ካብ ምስሊ ወይ ነንፀብራቕ ሕብረተሰብ ባህሊ ልምዲ ታሪክ ሓፈሻዊ ካብ ከባባዊ ትዕዝብቲ ስነ ጥበበኛ ዝወፅእ ኣይኮነን። ስራሓት ቀብኣይ ማቴዎስ እውን ካብዞም ዝተጠቕሱ ረቑሒታት ዝርሕቁ ኣይኮኑን።
1: ተምሳጥ ንኸየጥፍእ ንውሽጠይ እውን ከም ፕሮሚስ ኣለኒ ዳርጋ ኣዝየ ምሱጥ እየ በቲ ተፈጥሮ እቲ ከባቢ ዘሎ ነገራት ማለት እዩ። ስለዚ ብቕብኣ ገይረ ነውሰከፍ እቲ ኣነ ዝሪኦን ዝምሰጠሉን ስምዒት ዝሃበኒን ከዓ ብተን መሰረታውያን ሕብርታት ዝበሃላ ገይረ ቃሚማ ክሰርሖ ከሎ ከዓ ንሱ እቲ ኢንስፓይሬሽን ናተይ ሲ እቲ ከባቢ እዩ ዘሎ ተፈጥሮ እዩ። ኣብ ዝተፈላለየ ስእልታት ሰሪሐ እንደ ግን ዝያዳ ኣብ ፖርትሬት ምስሊ ናይ ገፅ ናይ ሰብ ዝያዳ ኣብኡ ኣተኪረ ዝሰርሕ ማለት እዩ። ስራሕተይ ስ መብዛሕትኡ ናብ ዝነበለ እዩ እቲ ምንታይ እዛ ናይ ዓለምና ዛንታ ሲ ዳርጋ ዝበዝሐ ስናብ ናይ ደቂ ሰባት ዛንታ እዩ ዝወስደካ። ስለዚ መዓልታዊ ኣነኸዓ ምስ እቲ ዝኸዶ መንገዲ ምስ ደቂ ሰባት ዝተተሓሓዘ እዩ። ስለዚ ኢንስፓየር ገብሩኒ እዮም ናይ ፖርትሬት ናይ ገፅሲ ብብዝሒ ይሰርሕ ንሱ እዩ እቲ ከባቢ እዩ ዘሎ ዝያዳ ካ ፖርትሬት ዝፀቅጥ ማለት ብኹም ካልእ ቅድታት ወይ ካልእ ስእልታት እቲ ፖርትሬት ሰብ ብቐሊሉ ክመዝኖ ይኽእል እዩ ሓማኻ ተርእየሉ ትኽእል ኢኻ። ስለዚ እሱ ከዓ ዝያዳ ዝብድሀካ ንክሰርሖ ማለት እዩ ዓቐን ወዲ ሰብ መልክዑ ንክመፅእ ናይ ንእሽተይ ናይ ዓቐን ፍልልይሲ መልክዕ እቲ ካራክተር ዝበሃል ብጣዕሚ እያ ተጥፍኦ። ስለዚ ናይ ምጥማት ዓቕምኻ ውን ተመስክሮ ኣሎ ሓደ ቅዲ ነቲ ናይ ፖርትሬት
0: ኣሰራርሓ ሓደ ሰብ ካብቲ ካልእ ክፍለን ውርዩ እቲ ፅባቐ ስራሕ ዝፈጠር ድማ ኣብዚ እዩ ማለት ኣብ ፍሉይነቱ ሰብ በቲ ንዕኡ ዝምችኦ መንገዲ ወይ ድማ ዝያዳ ዘባራትዖም ብልፁነት ስርሑ ንክበፅሕ ዝሕግዞን መንገዲ ይመላለስ። እዚ ንኸተግብር ግን ብዙሕ ፃዕርን ምስትውዓልን ዓቕልን ከም ዝሓትት ዝዝንጋዕ ኣይኮነን።
1: ዳርጋ እዚ ኣብ ዘላ ናይ ስቲል ላይፍ ፔንቲንግ ኣብ ካብተን ኣዝየን ዝምስጣኒ ናይ ኣቀማምጣ ናይ ብርሃንን ፅላሎትን እቲ ሚስጢር ኣጉላሕ ኣቢላ ተርእያ ካብቶም ማስተርስ ዝበሃሉ ኣርቲስት ብምቕዳሕ እየ ሰሪሐ እያ። ስለዚ ሓደ ስራሕ ክሰርሖን ከለኻ ትንስኻ ተምፅኦ ዘለካ ቅብኣታት በቶም ዓበይቲ ማስተርስ ዝበሃሉ ኣርቲስት መፅናዕቲ እናወሰድካ ክትከይድ ኣለካ እዩ። ናይ ባሓቂ ከም ድሕሪ ትናቶም ስራሕ ምስ ሰራሕካ ተምፅኦ ለውጢ ሲ ስራሕካስ ብጉሁድ እዩ ዝቕየር። ስለዚ እቲ መፅናዕቲ ከምዚ ይመስል ማለት እዩ ናይ ብዙሓት ዓበይቲ ዝተመስክረሎም ስነ ጥበበኛታት ስራሕት እናደገምኩ ከዓ እቲ ተመክሮ እናዕበኮ እየ ዝኸይድ። ስለዚ ከምኡ ዓይነት ፃዕሪ ይሓትት እዩ ማለት እዩ።

ሰብኣ ነዊሕ መስርሕ ዝሓልፍ እዩ። ቀብኣይ ነቲ ኣብ ኣእምሩ ኣቐሚጥዎ ዘሎ ሓሳባት ናብ ካንቫስ ናብ ሓደ ጭቡጥ ነገር ንምቕያር ድማ ነዊሕ መስርሕ ይሓልፍ። ንድፊ ተውፅእ፣ ሕብሪ ትቕርብ፣ ተቃምም ወዘተ። ብመንፅር ድማ ስምዒታት ይብርኽ። ሓንቲ ቅብኣ ንኽትዳሎ ዘድሊ ነገራት

0: ድማ ከምዚ ዝስዕብ ይመስል።
1: ጣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ። ብድሕሪ ጨርቂ ገቲርካ ነቲ ኣብ ርእስኻ መፅእካ ዘሎ ሓሳባት ኣብ ሕልማኻ ዝተረኣየካ ኩሉ ኩንነት ማለት እዩ ኢኻ ናብቲ እቲ መስርሕ እጂ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ እተን ሰለስተ መሰረታውያን ሕብርታት ዝበሃላ ኩሉ እቲ ስምዒታትካ ትገልፆ ማለት እዩ። ስለዚ እቲ መስርሕ ውሕዳት የ መሳርሒ ጨርቅላ ሰለስተ ሕብርካ ኣሎ እቲ ንስኻ ክትህቦ ደሊኻ ዘለኻ እቲ ንስኻ ክትሰርሖ ደሊኻ ዘለኻ ስእሊ ካራክተር ገለመለ ብምሉእ ከዓ ኣብቲ ዓለባ ይስራሕ። ስለዚ እቲ መስርሕ እዚ ውሕዳት እየን ግን ኣብ ብዙሕ ተመክሮ ትገልፀሉ ትኽእል ኢኻ። ኣብ ኩሉ ኣኹርና ዓለም ዘሎ ሰብ ከዓ ብቐሊሉ ብዘይ ምትንታን ማለት እዩ ናይ ስራሕካ ብቐሊሉ ክርድኦ ክእል እዩ ናይ ስእሊ ፅቡቅ ነገሩ ማለት እዩ። መብዛሕትኡ እታ መሰረት ትበሃል እታ ናይ ርእሳት ስእሊ እያ። ንሳ ንሕዳ ኣፅፊፍካያት ናይ ብርሃን ፅላሎትን ዝምድናታት ክትፈልጡ ኢኻ። መሰረት ግን እቲ ናይ ርእሳት ስእሊ ክፅናዕ ዘለዎ ማለት እዩ። ስለዚ ርእስኻ መፂእካ ዘሎ ይኹን ወላ መወከስታ ውን ክትወስደሉ ትኽእል ኢኻ ነቲ ስእሊ ብዘየገድስ ናይ ርሳስ ንድፊ መጀመርታ ተቕርብ። ብድሕሪኡ ከዓ እቲ መስርሕ ናይ ትምህርቲ የድልየካ እዩ። ኣብ ሓደ ግዜ ኣይትዛረበሉን ኢኻ በርከ ነውስ ወከፍ ስእሊ ናታ ዛንታ ክሳብ ዝሓዘት ነውስ ወከፍ ዝመፃኣቁ ፈጢርካዮ ዘለካ ስእልታት ከዓ ብጥበብ ኢኻ ማለት እዩ። ልክዕ ከምዚ መግቢ ጨው ካልእ ቀመማት እናዝተማቕርካ ትሰርሖ ነቲ ቐብኣ ከዓ ተሰየም ብዓይኒ ዝረአይ ምስትምቓር እናመጠንካ ማለት እዩ ትሰርሖ። ሰሪሕኻ ክሳብቲ ደረጃ ስኻ ደሊኻዮ ዘለካ ሽዑ ኣበይ ተቋርፅ ምፍላጥካ ተቐዳሚት ማለት እዩ። ኣብ ቀብኣ ክሰርሕ ፅኒሕካ ሽዑኡ ኣበይ ተቋርፅ ተዘይፈሊጥካ ንታሕቲ እዩ ዝኸይድ ማለት እዩ። ኢልካ ኢልካስ ተፍርሶ ኢኻ ባዕልኻ። ስለዚ የኣኽለኒ ዝበልከየስ ተቋርፅ ኢኻ።

0: እዚኣ 225 ፌስቲቫል ኤርትራ ኣሳቲፍያ ነይረ። ብዙሕ ካብ ተዓዘብቲ ከዓ ብዙሕ ፅቡቅ ዝኾነ ርእቶ ስለ ዝረኸብኩላ ኢኸ ንመወከስታ ዝምፅያ ዘለኹ ማለት እዩ። እቲ ቴክኒክ ልዕሊ ማንም ነቲ ሰብ እቲ ዘለዎ ውሽጣዊ ተመክርኡ ውሽጣዊ ስምዒታቱ መፅ ኢሉ ክሪያ ንከሎ ትህቦ ባህታ ዝዓበየ ነገር ማለት እዩ፣ ዝዓበየ ትርጉም እዩ። እቲ ማይ ከዓ እቲ ኣብ ዓለም ምስ ካብቲ ኣዝዩ ኣገራሚ ባእታ እዩ። ምስቲ ቆርበት ወዲ ሰብ ተታሒዙ ዝፍጠር ምስሊ ከዓ እቲ ዝዓበየ ትርጉም ናይዛ ብድሕሪ ዘላ ቅባእ ማለት እዩ። ኪኖቲ ካልእ ትንታነስ እዚ ዓይነት ስምዒታት ዝሓዘት እያ ንዓይ ማለት እዩ። ከምቲ ዝበልናዮ ብርሳስ ጀሚርካ ንድሕዳ ናብ ሕብሪ ተኸይድ ኮንካት ናይ ሕርሳስ ስራሓት ኣፅፍፋ ቢረስ ከመይ ትመፀለይ ትኸውን ኢለ ጀሚርያ ደርጋ ትትሪኦ ከመይ ይርኢ ምስክርነት ናተ እዩ ማለት እዩ። እዚ ዳርጋ መፅናዕቲ እዩ ዳ እምበር ፍፁም ስራሕ ሲ ኣይኮነን ንዓይ። ኣብ መስርሕ ግን ሓንቲ ከምቲ ሜት ስራሕ ሰሪሐ ከም ውፅኢት ናቱ ማለት እዩ እየ ሰሪሐ እያ።
1: ኣብዚ ዓለም ብቴክኖሎጂ ቁሸት ተቐይራትሉ ዘላ ዘመን ዘይተተንከፈ ንጥፈት የለን ኢልካ እውን ክድምደም ይከኣል ቅብኣውን ከምኡ። ኣብዚ ግዜ እዚ ኤኣይ ማለት ኣርቲፊሻላዊ ብልሒት ተጠቂምካ እውን ክትቀብኣሉ ኣብ ዝኽእል ደረጃ እዩ ተበፂሑ ዘሎ። ቀብኣይ ማቲዎስ ነዚ ቴክኖሎጂ ቀሪብልና ዘሎ ዕድላት ብዝግባእ እንተተጠቂምናሉ ተረባሕቲ ክንከውን ንኽእል ኢና ክብል ሓሳባት እዩ ይገልጽ። ንሱ ንዘሎ ናይ ማሕበራዊ መራኸቢታት መድረኻት ብምጥቀሙን ስራሓቱ ከላሊ ተመክርኡ ክዕብን ክካፈልን ፀኒሕ እዩ።
0: እቲ ናይ ርሳስ ስራሕ ኣየቋረፅ ኮን ነዊሕ ግዜ ስለ ዝሰርሐሉ ዝነበርኩ ኣብ 224 ስለኒ ተዘይተጋገ ኣብ ገዛ ቡና ሰተኹ ምስ ገዛ ገለገለሲ ናይ ርሳስ ስራሕ ኣየቋረፅ ኮን። ስለዚ ከም ሓደ ግዜ ምሸት በዓልቲ ቤተይ ማለት እዩ። እዚ ብምሉእ ትሰርሖ ዘለካ ሲ ሪከርድ ጌርካስ ሼር ዘይትገብሮ ኣብ ኢንስታግራም ኣብ ቲክቶክ ገለገለ ዝብል ሓሳብ ሂባትኒ ኣይፀልኦ ኮን

0: ነሶ ካብ ዝሰራሕክዎ ስእልታት ከዓ ኣብ ሶሻል ሚድያ ስፔሻል ኣብ ቲክቶክን ኢንስታግራምን ከሳትፎ ጀሚረ መጀመርታ ትሕት ዝበለ ነይሩ ውፅኢት ናይ ተረኣይነቱ ድሒሩ ግን ዳዕበየ መፂኡ ኣነ ውን ነቲ እቲ ኣሰራርሓ እናንበብኮ ስለ ዝመፀኹ ብጥብቂ ሒዝዮ እቲ ናይ ኮንሲስተንሲ ኣምር ከዓ እቲ ናይ ቅፃልነት ኣምር ከዓ ብጥብቂ ተረዲእኒ ክሰርሐሉ ጀሚረ ማለት እዩ። ስለዚ መጀመርታ ድሓን ትሑት እዩ ነይሩ። ድሒሩ ግን ኣብ ሓንቲ ስእሊ ኖርማል ናይ ኣጀንዳ ስትራይፕ ዘለዎ ስእልታት እዩ። ሕጂ ንኣብነት እዚኣስ ንከባቢ 800,000 ግዜ ተረኣያ ማለት እዩ። 600,000 ግዜ ተረኣያ። ሕጂ ስቱድዮ ንእሽተ እያ፣ ግን እቲ ብዙሕ ተረኣይነት ከዓ ኣዝዩ ተስፋ ዝህብ እዩ። ስለዚ ብኦንላይን ብቀጥታ ማለት እዩ ኩሉ ክናዕ ዘሎ ናይ ቅብኣ ኢንተረስት ዘለዎ ሰብሲ ብቐሊሉስ ብኸመይ ክሪኦ ይኽእል ንስራሕካ ኣብ ኤግዚቢሽን ጌርካ ሲ ንከባቢ 300-400 ሰባት መፂኦም ንድሕዳ ናትካ ሓሳባት ናትካ ስምዒታት ተካፍሎም ኮንካ ኣብኡ ከዓ ብዝተጋነነ ካብ ትፅቢት ናወፀአ ኸማን እቲ ቪውስ ከይዱ። ስለዚ ምስቲ ዓለምለኻዊ ናይ ምዃን ድሌት ኣነ ብቅብኣ ሲ ሓደ ንእሽተይ ተስፋ ኮይኑ ተዝተረኣየንስ ብቐፃሊ ይሰርሐሉ ኣለኹ ማለት እዩ።
1: ቀብኣይ ማቴዎስ ኣብዚ ናይ 2 ዓመት ናይ ማሕበራዊ መራኸቢታት ተጠቃምነቱ መዓልታዊ ከይሰልከ ሓድሽ ስራሕ ሒዙ ናብ ተኸታተልቲ ዝቐርብ ንሱ ስራሓቱ መደባት ምውፃውን ናይ 100 ደይስ ቻሌንጅ ማለት ናይ 100 መዓልታት ብድሆ ኣብ ትሕቲ ዝብል መደብን ን100 መዓልታት ከየቋረፀ ካብ መጀመርታ ክሳብ መወዳእታ መስርሕ ዘርኢ ቪድዮታት ሒዙ ናብ ተዓዘብቲ ቀሪቡ እዩ። ኣተባብዓ ንስርሑ እውን ጠቓሚ ኮይኑ ስለ ዝረኸቦ ድማ ከም እንደገና ንዓመት መመላእታ ዝቐፀለ ከምኡ ዓይነት መደብ ብምስራዕ መዓልታዊ ተዓዘብቱ ዝጠልብዎ ስእልታትን ካልእን ኣቕሪቡ። ኣብዚ ድማ ክሳብ 3.2 ሚልዮን ግዜ ዝተረኣየ ስራሓት ከም ዝነበሮ ይዕልል። ዕላማ ናይ ቀብኣይ ማቴዎስ እንታይ እዩ?
0: ኢልካ ነቲ ናትካ ሕብረተሰብ ምስሉን መልክዑን ናብ ዓለም ከተሳትፎ እዩ እቲ ዕላማ ናተይውን ከምኡ እዩ። ስለዚ ዝሓለፈ እዋን ዳርጋ ኣብ ስምዒታት ኣብ ገለ ዘተኮሩ ብዙሕ ዝተፈላለዩ ስእልታትን ነይሩ፣ ግን ንከባቢ ተጀሚራ ክሳብ ሕጂ ዘላ ማለት እዩ ንከባቢ 3.2 ሚልዮን ሰባት ተኸታተልቲ ረኺቡ ዘሎ። ሕጂ በቲ ዝሃቡኒ ኮመንት በቲ ዝሃቡኒ ርእቶታት ተወኪሰ ሙርኩስ ገይረ ነቲ ስእልታት ዘሎ ኣብኦም ኣይዶላይዝ ክገብርዎ ዝደለዩ ዝተፈላለዩ ኣብ ዓዶም ኣብ ኮታስ በቲ ዝሃቡን ኮመንት ምርኩስ ብምግባይ ነቲ ሂቦም ዘለዎ ስእልታት ስሎ እናትና ከዓ ታሪካውያን ዝበሃሉ ሞዴል ንብሎም ንሕና ናትና ናይ ታሪክ ሰባት ካብኡ የሳትፎም እዩ ማለት እዩ። እዚ ዓበይቲ ቅብኣታት ንሪአን ከለና ባህውሪ ኮነ ተሰሪሑ ብድሕሪኡ ዝመፀ ብቅድሚኡ ዝነበረ ፃዕሪ ብዙሕ ሓሊፉ እዩ። ስለዚ ሞናሊዛ ንክስራሕ እንድሕዳ ከባቢ 2,000 ዝኾኑ ናይ ንድፊ ስእልታት ንሕዳ ኣዳልዩ ንበሎ ሳ ከዓ ነታ ብሕጂ ዝመፅእ ኣዝያ ብልፅ ቅብኣ ዘለዋ በዓት ሕሉ መታ ንክትገብሮ እቲ ናይ ድሮይንግ በዓትካ ብጥብቂ ክሰርሐሉ ካብ ምባል እዩ። እዚአን ተን ኣብኡ ዘሳትፈ ኣብ ሶሻል ሚድያ ብማሕበራዊ ገፃት ዘሳትፈን ስእልታት እየን። እዚ ተሓፈሻዊ ስእልታት ብፒሮ እዩ። እዚ ናይ ብርዒ ስእልታት ኣዝዩ ፍቱው እዩ። እቲ ምንታይ ኣይትድምስስኒኻ ይረኣየኻ እቲ ቪድዮ ካብ መጀመርትኡ ክሳብ መጠረሽኡ እናተሰርሐ ስለ ዝረኣይ እዚ ከዓ እቲ ዘሳተፍኮ ስእልታት እዩ ማለት እዩ። ስለዚ ንዕኡ ንምርአይ ለየ ምፅአን ዜን እተን ክልተ ናይ ስኬች ቡክ ተመክሮታተይ ዝስራሕ ኩለን ማለት እዩ ዓበይቲ ስነ ጥበበኛታት ንሃገረይ ዝውክሉ ገለ እንዳመዝገብኮ ከይድ ማለት እዩ። ስለዚ ከምኡ መስል ዳርጋ እዚአን እተን ጀሚረ ክሳብ ሕጂ ዝስራሕ ኩለን ዘቕዳሕ ክኮን እየን ከባቢ 398 ቪድዮታት ማለት እዩ ኣለኒ ቅብኣ ኣብ መስርሕ ዝብል ማለት እዩ።
1: ከምቲ ኣብ መእተዊ መደብና ዝገለፅናዮ ቀብኣይ ማቴዎስ ካብዞም ክበሃሉ ዝፀንሑ ናይ ቅብኣ ንጥፈታት ወፃዊ ከም ተወሳኺ ኣብ ምምልኻዕ ዓባይቲ ወይ ድማ ኢንተርየር ዲዛይን እውን ይነጥፍ እዩ።

0: ኣብ ኢንቴርየር ዲዛይን ከዓ ብብዝሒ ከምቲ ጠለባት ዝመፀኒ ማለት እዩ። ገሊኡ ሰብ ኣሎ ነቲ ተፈጥሮዊ ነገራት ደስ ዝብሎ በቲ ዝሃበኒ መሰረት ከዓ ዓበይቲ ቅብኣታት ኣብ መንደቕ ኣብ ኮታስ ኣብቲ ደስ ዝበሎ ናቱ ክፋል ናይ ገዛ ብምስራሕ እቲ ገዛ ከዓ ምስቲ ቅብኣ ምትሓዝ ብዘለዎ መንገዲ ህድኣት ብዝፈጥር መንገዲ ከዓ ነቲ መንደቕ እናለኽኹ ገለ ነቲ ዳርጋ ምስ ቅብኣ ዝተተሓሓዘ እዩ ናይ ኢንቴርየር ዲዛይን። ስለዚ ፅባቐ ትፈጥረሉ ማለት እዩ በቲ ዝሃቡኒ መሰረት እታ ደልዮማ ዘለዎ ቅብኣ ከም ዘለዋ መንደቕ ኣብ ገለ እየ ዝሰርሐሎም ነረ ሸኡካብ ወፅኤ ከዓ ከምኡ ዝረኣዩ ሰባት ከዓ ዕድል ኣብ ገዝኦም ንክሰርሕ ፈጢሮምለ ኣምዳ ሻሂታት ዓበይቲ ሬስቶራንትታት ከዓ ነቲ ናተይ ናይ ምፅብባቅ ክስተይስ ብከምኡ እየ ጀሚረ እየ ማለት እዩ።
1: ኣብ መወዳእታ ስነ ጥበበኛ ቀብኣይ ማቴዎስ ንከምኡ ኣብ ቅብኣ ክነጥፉ ዝደልዩ ጉዱሳት ሰባት ሓሳባት ንክካፍል ብምውካስን ኣብ ስሩሕ ድማ ዓወትን ኣሳልጦን ብምምናይ ድማ ናይ መፃኢ መደባቱ ከተባሃልና ብምሕታት ኢና ተፋኒናዮ።
0: ስእሊ ዳርጋ ንኩሉ ይፀልኦ ዩ ከም ቋንቋ ስለ ዝኾነ ወላ ዝደለኻዮ ሓሳብ ወላ ናብቲ ኤኣይ ንድሕዳ መፅኢኻ ዝደለኻዮ ሓሳብ ሲ ኪኖ ብፅሑፍ ብስእሊ እውን ትረዳዳ ኢኻ። ስለዚ እቲ ኣብ ሓንጎልካ መፅኢ ዘሎ እቲ ብሕልምኻ መፅኢ ዘሎ ስእልታት ገለገለ እዩ ሰብ ኣሎ ሕልምታት ዝመፁ ስእልታት ንምድጋም ንምርዳእ ሲ የፀጉሞም። ስለዚ እቲ ቅብኣ እቲ ስእልታት ሲ ንኩሉ እዩ ዝፀሉ ከም ቋንቋ ስለ ዝኾነ ከዓ ኣነ ከዓ ምስ ኮታስ ንምስራሕ እዩ ክዛረበሉ ደሊ ንሰራሕ ኣለና ዝሓሸ ደረጃ ንምበፅሕ ብጣዕሚ ትምህርቲ ኣገዳስነት ኣለዎ። ናቶም ፃዕርኻ ዝያዳ ወሳኒ እዩ ማለት እዩ። ስለዚ ወላ እውን ዝኾነ ክሕግዞም ዝደልዩ ክሳብ እዛ በፂሕያ ዘለኹ መድረኽ ክበፅሑ ዝደልዩ ክሕግዞም ንሕዳ ደልዮም ከዓ ብቐጥታ ኣብቲ ናይ ሶሻል ሚድያ ዝርከብ ናይ ኢንስታግራም በሎዮ ገለ ሕቶታት ምሃብ ከዓ ክንደጋገፍ ንኽእል ኢና ማለት እዩ። ንሓንቲ ቅብኣት ተጀሚራ ቅብኣ ፕሮሰስ ዝብል ተጀሚሩ ክሳብ ዝውዳእ ቪድዮታት ንምቕዳሕ የካፍል ስለ ዝኾንኩ ብቐጥታ ንሕዳ መፂኦምና ከዓ ተመኮይ ክህቦም በታ ዘላት ማለት እዩ በታ ዘላት በፂሕያ ዘሎ ዓቕሚ ክንተሓጋገስ ንኽእል ኢና ማለት እዩ።
2: ፀርጉ ስነተይ ዝተቐበለ ሓደራይ ዝፀረግን መን
3: እወ ፀርጉስነትኪ ዝተቐበለ ሰውራ እዩ። እቲ ሰውራ ድማ ተሓቀኛ ናት ሰውራ ዝለገስክለያ ተዓባብያ ግን መንፈስ ወትሩ ምሳ እዩ።

ከመ ያለ ኺብ ከመይና ብረ ኣቦይ ክትለካ ሓድገና ቅድሚ

ሰላምታና ተቐበሉ ፈነወና ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈራና ኺሉ ንሎሚ ሶኒ 17 ሓሰ ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዳ ሓጎሴ ንምክታልኩም ብክብሪ እናዓደምኩ ብቐንዲ ኣርስተ ዜና ፍለም

0: ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ኣካደሚያዊ ትምህርቶም ጀሚሮም። ኣብ ዞባ ጋሽባርካ ብክፍሊ ቱሪዝም ዝተወደበ ኣስተምህሮ ንተምሃሮ ቤት ትምህርቲ ተሓጋጋዚት ነርስ ባሮንቱ ተዋሂቡ። ኣብ ብኣፍ ዓበት ብወፍሪ ተምሃሮ ንልምዓት ዕውት ስራሕ ከም እትዓመ ተገሊጹ። ዝምድና ሩስያን ሃገራት ኤውሮጳን ኣብ ብዝተሓተ ደረጃ ወሪዱ ከም ዘሎ ተገሊጹ። መንግስቲ ሞዛምቢክ ክትግባረ ምስ ኩባንያ ቶታል ኤነርጂስ ዝኸተሞ ኣብ ምምዕባለ ፀዓት ዘተኩረ ውዕል ኣበቂሱ። ቁጠባ ህንዲ ኣብ 225 ብ17.5 ሚታዊት ከም ዝዓበየ ተሓቢሩ። ዝርዝር ዜና። ኣብ ዝሓለፈ ቅንያት ናብ ሳዋ ዝወረዱ ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ትማሊ 16 ነሓሰ ኣካደሚያዊ ትምህርቶም ብወግዒ ጀሚሮም። ወኪል ኤሪና ሙሴ ኪዳነ ካብቲ ቦታ ንዝለኣኸ ዜናዊ ፀብጻብ ሚካኤል ሓድጉ ካቅርቦ እዩ።
1: ናይ 12 ክፍሊ ትምህርቶም ንምዝዛምን ሃገራዊ ጉቦኦም ንምፍፃምን ኣብ መላእ ሃገር ካብ ዝርከባ ናይ ካልኣይ ደረጃ ቤት ትምህርቲ ናብ ሳዋ ዝወረዱ ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ኣካደማያዊ ትምህርቲ ብውግዒ ጀሚሮ። ኣብ ዝተገብረ መኽፈቲ ስነስርዓት ኣካደማያዊ ዓመት 2026-2027 ዳይረክተር ካልኣይ ደረጃ ቤት ትምህርቲ ዋርሳይ ካሎ ሳዋ መምህር ርእሶም ገብሪ ሂወት ምስ ሕጋጋትን መምርሒታትን ናይታ ቤት ትምህርቲ ዘላለ መግለፂ ድሕር ምሃብ ተምሃሮ ንዘለዎም ዕድላት ኣብ ረብሖኦም ንምውዓል ብትጋት ክሰርሑ ኣተሓሳሲቦም። ናይ ሎም ዓመት ቁፅሪ ተምሃሮ ካብ ናይ ዝሓለፈ ዓመት ባስታት 20 ሚታዊት ከም ዝዓቢ ብምጥቃስ ድማ ቤት ትምህርትን ማእከል ስልጠና ሃገራዊ ኣገልግሎትን እኹል ምድላው ተገይሮምሉ ከም ዘለዎ ኣረጋጊፆ። ተምሃሮ ኣብ ሳዋ ኣብ ፀንሕሉ ናይ ሓደ ዓመት ግዜ ጎኒጎኒ ስሩዕ ኣካደማያዊ ትምህርቲ፣ ስፖርታውን ባህላዊ ንጥፈታት፣ ውድድራት ሓፈሻ ፍልጠት፣ ክትዕን መደረን መደብ ምሕያል ደቂ ኣንስትዮ ኣነቓቓሒ ሰሚናራት መዘናግዒ መረባትን ማእቶታዊ ንጥፈታትን ከም ዘማሉ መምህር ርእሶም ብተወሳኺ ገሊፆም። ተምሃሮ ኣብ ዝሃቦ ርእይቶ በብእዋኑ ዝውሃቦም ኣስተምህሮን ማዕዳን ፍልጠቶም ንምብራኽን ቅኑዕ ኣንፈት ንክሕዙን ዓብ ተራ ከም ዘለዎ ብምሕባር ኣብ መስርዕ ምምሃርን ምስትምሃርን ከጓንፉ ዝኽእሉ ሕፅረታትን ፀገማትን ብኣጋተለልዮም ክእለዩ ኣዘኻኺሮም።
0: ኣብ ዞባ ጋሽባርካ ብክፍሊ ቱሪዝም ዝተወደበ ኣብ ረብሓታት ናይ ትፀላትን ኣገዳስነት ምዕባይ ዘቤታዊ ቱሪዝምን ዘተኮረ ኣስተምህሮ ብ15 ነሓሰ ንተምሃሮ ቤት ትምህርቲ ተሓጋጋዚት ነርስ ባሮንቱ ተዋሂቡ። ኣብቲ ክፍሊ ሓላፊ ጨንፈር መፅናዕትን ምክትታል ፀጋታትን ኣቶ ስምረት ገብረ መድህን ኣብ ዝሃቦ መግለፂ ንቕሓት ሕብረተሰብ ኣብ ፅላት ቱሪዝም ከምቲ ዝድለ ስለዘይዓበየ ካብቲ ፅላት ክርከብ ዝግብኦ ረብሓታት ዛጊት ከም ዘይተረኽበ ብምጥቃስ ንቕሓት ሕብረተሰብ ክምንዝበለሉ ባይታ ንምፍጣር ኣበርክቶ ናይ ኩሎም ኣካላት መንግስቲ ክዓቢ መንእስያት ተምሃሮ ድማ ብፍላይ ቀላሲ ተራ ክፃወቱ ኣተሓሳሲቡ። ኣብቲ ዞባ ብዓይኒ ቱሪዝም ዝጥመት ብርከተ ዝበለ ስነ ጥንታውን ታሪካውን ሃይማኖታውን ኣገዳስነት ዘለዎ ቦታታት ህንፃታትን ኣሰራትን ከም ዝርከብ ብግቡእ እንተተፀኒዑን ተዓቂቡን ድማ ልዑል ቁጠባዊ ረብሓ ክርከቦ ከም ዝኽእል ዝጠቐሰ ኣቶ ስምረት ብክፍሊ ቱሪዝም ተበጉሶታት ክውሰድ እኳ እንተፀንሐ ዛጌት እቲ ዝድለ ውፅኢት ከም ዘይተረኽቦ ገሊፁ። ኣቶ ስምረት ኣብ መወዳእታ ዘይተመዝመዘ ቱሪዝማዊ ፀጋታት ኣፅኒዕካ ምዕቃብን ዝተወሰኖ ኣካላት ጥራይ ዝግደፍ ዕማም ስለዘይኮነ ንስ ወከፍ ዜጋ እጃሙ ከበርክትን ኣብ ምዕቃብ ታሪካዊ ውርሻታትን ብንቕሓት ክሳተፍን ተላብዩ። ኣብ ንዞባ ኣፍ ዓበት ብወፍሪ ተምሃሮ ንልምዓት ዕውት ስራሕ ከም እትዓመ ኣብ ዝተገብረ መዛዘሚ ስነስርዓት ተገሊጹ። በቲ 550 ተምሃሮ ዝተሳተፍዎ ካብ 6 ሓምለ ክሳብ 15 ነሓሰ ዝቐፀለ ወፍሪ ብቐንዱ ኣብ ምዕቃብ ማይን ሓመድን ምግራብን ዘተኮረ ንጥፈታት ከም እተሰላሰለ ዳይረክተር ቤት ትምህርቲ ካልኣይ ደረጃ ኣፍ ዓበት መምህር እድሪስ ዑመር ሓቢሩ። ወኪል በዓል ስልጣንን ኣግራብን እንስሳ ዘገዳምን ኣብቲ ንዞባ መንእሰይ ጀማን እድሪስ ብወገኑ 6 ኪሎ ሜትር ዛላታትን ከትርታትን ከም እተሰርሐን 18 ኪሎ ሜትር ከም እተፀገነን ከምኡውን ኣስታት 10,000 ጎዳጉዲ ከም እተኳዕተን 4,000 ፈልስታት ከም እተተኽለን ገሊፁ። ኣመሓዳሪ ንዞባ ኣፍ ዓበት ኣቶ ኣሕመድ መሓመድ ኑረጅ ብግድኡ ወፋሮ ንዝዓመሞ ውፅኢታዊ ስራሕን ንዘርኣይዎ ዕቱብነትን ብምሙጓስ ኣብ ትምህርቶም ብሉፃት ክኾኑ ፃዕርታቶም

ሕይሉ ኣዘኻኺሩ ኣብቲ ወፍሪ ንተምሃሮ ኣነቓቕሕካ መደባትን ዝተፈላለዩ ጎስጎሳትን ብፖሊስ ህግደፍ ማሕበራት ሕርሻን ጥዕናን ከም እተኻይደ ወኪል ኤሪና ሓቢሩ መንእሰያት ንሕብረተሰብን ሃገርን ዝገብርዎ ኣበርክቶ ንክዓዝዝን ፅልውኡ ንክሰፍሕን ኣብ ከባቢኦም ንዝርከብ ንኣፍራይነቶም ዘዕቢ ናይ ትምህርቲ ስልጠናን ስራሕን ፀጋታትን ዕድላትን ብዝግባእ ከመዝምዝምዙ ሓላፊ ጨንፈር ሃማማት እየ ኣዘኻኺሩ ብደረጃ ዞባ ዓንሰባ ብ14 ነሓሰ ኣብ ከተማ ከረ ናብ ሰገብሪ ኣኼባ ኣቶ ኣዛዚ በረኸታብ መንእሰያት ሰላም ልምዓትን ዕቤትን ሰረቶም ሓበራዊ ባህግታት ከም ዘለዎም ኣብ ኤርትራ ድማ ነዚ ከም ክብርን ሃገራዊ መንነትን ንምኩስኳስ ብቐፃሊ ከም ዝስራሕ ኣብርሆም ብዛዕባ መንእሰያት ምሕሳብ ብዛዕባ መጻእኻ ከም ሃገርን ህዝብን ምሕሳብ እዩ ድሕር ምባል መንእሰያት ወረስቲ ሕድሪ ስለ ዝኾኑ መሪሕ ትርኦም ብብቕዓት ከተግብሩ ተማሕፂኑ ኣብቲ ኣጋጣሚ ንቕሓት መንእሰያት ንምብራኽ ንዝተኻየደ ንጥፈታትን ፅልውኡን ዝምልከት ሰፊሕ መግለፂ ቀሪቡ ሓላፊን ጨንፈር ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ዞባ ዓንሰባ ኣቶ ብርሃን ገብራትን ሓላፊ ፖለቲካዊ ጉዳያት ህግደፍ ኣቶ ሙሉእ ተስፋ ማርያምን ብወገኖም መንእሰያት ብግቡእ ተሃኒፆም ሃገራዊ ሸውቶታት ንኸተግብሩ ከምኡውን ተረባሕቲ ናይ ኩሉ ዕድላትን ፀጋታትን ንክኾኑ ብዕቱብ ይስራሓሉ ከም ዘሎ ገሊፆም ኣብ ከተማ ኣስመራ እትርከብ ናይ ካልኣይ ደረጃ ቤት ትምህርቲ ሰማእታት ኣብ ሃገራዊ መልቀቐ ፈተና ዓመተ ትምህርቲ 2025-2026 ካብ 3 ክሳብ ሙሉ 4 ነጥቢ ነዘመዝገቡ 120 ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ተምሃሮ ኣሸሊማ ትማሊ 16 ነሓሰ ኣብ ዝተኻየደ ስነ ስርዓት ካብ ተሸለምቲ እቶም 42 ሙሉእ 4 ነጥቢ ዘምፅኡ ምዃኖም ርእሰ መምህርታ ቤት ትምህርቲ መምህር ሰሎሞን ኪዳን ሓቢሩ እታ ቤት ትምህርቲ ካብ ዘፈተነቶም 584 ተምሃሮ እቶም 53.3 ሚእታዊት ከም ዝሓለፉ እውን ገሊፁ ኣብ ወንበር ኮሚተ ወለዲ ብግድኡ ንዝተሸለሙ ተምሃሮ መምሃራንን ወለድን የውሃና ድሕር ምባል ዝቕፅል ጉዕዞ ትምህርቲ ፍሉይ ባህሪ ስለ ዘለዎ ተምሃሮ ማእዝኖም ከም መዓራር እዩ ተላብዩ ኣብ ጨንፈር ትምህርቲ ዞባ ማእከል ሓላፊ ምምሕዳርን ፋይናንስን መምህር መስፍን ወልደ ስላሴ ድማ ዕውታት ተምሃሮ ረኣይኦም ንክጭብጡ ግዜኦም ብግቡእ ክጥቀመሉ ኣተሓሳሲቡ ዝስዕብ ዜና ሃገራት ወፃኢ እዩ ኣብ ዜናታት ወፃኢ ኩሉ ሜድያዊ ዝምድና ሩስያን ሃገራት ኤሮጳን ልዕሊ ዝኾነ እዋን ኣብ ዝተሓተ ደረጅኡ ወሪዱ ከም ዘሎ ፕረዚደንት ቭላድሚር ፑቲን ገሊጹ እቲ ክስተት ምስ ምውላዕ ኩናት ዩክሬን መሊሱ ከም ዝገደደ ዝገለጸ ፕረዚደንት ፑቲን ሃገራት ኤሮጳ ንምምሕያሹ ስጉምቲ ካብ ምውሳድ ሓዲገን ከም ዘለዎ ኣብርሁ ሩስያ ነቲ ሻሕኪሩ ዘሎ ዝምድና ናብ ንቡር ንምምላስ ድልውነታ ከተርኢ እኳ እንተጸንሐት ካብተን ሃገራት እወታዊ ምላሽ ከም ዘይረኸበት ፕረዚደንት ፑቲን ብተወሳኺ ኣረድዩ ጠንቂ ምውላዕ ኩናት ዩክሬን ዝኾና ሃገራት ኤሮጳ ብሰላም ንምዕራፍ ኣብ ዝግበር ዘሎ ጻዕሪ ከም ዘይተጸንብረዩ መንግስቲ ሩስያ ክወቅስ ጸኒሑ ዘሎ ኣሜሪካን ሩስያን ነቲ ኣብ 2022 ዝተወልዐ ኩናት ብሰላም ንምዕራፍ ዲፕሎማሳዊ ጻዕሪ ከካይዳ ምጽላሐን ሃገራት ኤሮጳ ብኣንጻሩ ንምትዕንቓፉ ይሰርሓ ከም ዘለዋ እዩ ዝጥቀስ ሩስያን ዩክሬንን ዘካየድኦም ምልውዋጥ መጥቃዕትታት ኣብዚ ዓመት እዚ መሊሱ ከም ዝሰፍሐ ጸብጻባት የረድኡ መንግስቲ ሞዛምቢክ ትግባር ናይቲ ምስ ፈረንሳዊ ኩባንያ ቶታል ኤነርጂስ ዝኸተሞ ኣብ ምምዕባል ፀዓት ዘተኮረ ውዕል ኣበጊሱ እቲ ናይ 20 ቢልዮን ዶላር ውዕል እቲ ፈረንሳዊ ኩባንያ ኣብ ሞዛምቢክ ባህርያዊ ጋዝ ክዕድን ዘኽእሉ እዩ እዚ ኣብ ውሽጢ 10 ዓመታት ክኽተም ትፅቢት ዝግበረሉ ዘሎ ገዚፍ ፕሮጀክት ኣብ ውሕስነት ፀዓት ሞዛምቢክ ተርኡ ልዑል ከም ዝኸውን የመት እቲ ፕሮጀክት ምስ ተዛዘመ ዓመታዊ ኣስታት 13 ሚልዮን ሜትሪክ ቶን ባህርያዊ ጋዝ ከፍሪ ከም ዝኽእል ይግለጽ ብምህላው ሞዛምቢክ ንሰደድ እውን ክተቕንዖ ትፅቢት ትግበር ፈረንሳዊ ኩባንያ ቶታል ኤነርጂስ ኣብ ሞዛምቢክ ዘካይዶ ዝነበረ ንጥፈታት ዕደና ብፀጥታዊ ምክንያት ካብ 2021 ኣቋሪፅዎ ምፅንሑ ፀብጻባት እየረዱ ቁጠባ ህንዲ ኣብ 2025 ብኣስታት 7.5 ሚታዊት ከም ዝዓበየ ስታቲካዊ ፀብጻባት ተሃገር ሓቢሮም ከም ውፅኢት ናይቲ ገስጋስ ብደረጃ ዓለም ህንዲ ንጃፓን ቀዲማ 4ይ ዝዓበየ ቁጠባ ክትውንን ከም ዝኽኣለት እቶም ፀብጻባት ይጠቕሱ ምስ ህዝባዊት ሪፐብሊክ ቻይናን ሩስያን ዝርከበን መሻርክቲ ሃገራት ዝተኻየደ ንግዳዊ ምልውዋጥ ነቲ ቁጠባዊ ገስጋስ ከም ዘዕበዮ መንግስቲ ህንዲ ገሊጹ ኣሎ ይኹን እምበር እቲ ገስጋስ ኣብዚ ዓመት እዚ ብኸፊል ክንኪ ከም ዝኽእል

ኣሚቱ ኣሜሪካ ኣብ ልዕሊ እቶ ፍርያት ህንዲ ዝወሰነቶ ናይ 50 ሚታዊት ቀረፅ ካብ ጠንቅታት ናይቲ ሳዕብን ክኸውን ከም ዝኽእል ብኣግኡ የመት። ህንዲ ሳዕቤናት ወሳኺ ቀረፅ ንምግታእ ምስ ኤውሮጳ ሕብረትን ካልኦት ሃገራትን ናፃ ንግዳዊ ስምምዕ ክትፈራረም ፀኒሓላ። ቱርኪ ፓኪስታንን ስዑድያን ኣብ ዝሓለፈ ቀረባ መዓልታት ዝኸተምኦ ወታሃደራዊ ውዕል ካልኦት ሃገራት ክፅምበርኦ ከም ዝኽእላ ፕረዚደንት ቱርኪ ሓቢሩ። ፕረዚደንት ጣይብ ኤርዶጋን ብ15 ሓሰብ ምስ ቴሌቭዥን ኣልጀዚራ ብዘካየዶ ቃል ምሕተት ዕላማት ስሉሳዊ ውዕል ፀጥታ ንምውሓስ ምዃኑ ብምንጻር ቅጥዕታት ዘማልኣን ድሌት ዘለወንን ሃገራት ክፅምበርኦ ክፉት ቦታ ከም ዘሎ ኣረድዩ። እዚ ከምዚ ኢሉ እንከሎ ግብፂ ናብቲ ሓብራዊ ወታደራዊ ስምምዕ መካ ዝተሰመየ ውዕል ክፅምበር ፍሉይ ዕድመ ቀሪቡላ ኣሎ። እቲ ብ7 ሓሰ ዝተፈረመ ስሉሳዊ ስምምዕ ሓንቲኤን ምስ እትጥቃዕ ኩለን ኣባላት መልሰ ግብሪ ክህባ ዘኽእል ኮይኑ ዘባዊ ፀጥታዊ ኣገዳስነቱ ብቐሊል ከም ዘይጥመት እውን ይእመት እዩ። ስዑድ ዓረብ፣ ፓኪስታንን ቱርክን ወታሃደራውን ፀጥታውን ዝብድናታት እኳ እንተፀንሐን ስሉሳዊ ወታደራዊ ስምምዕ ክፈራረማ ግን ንፈለማዋን እዮም። እስራኤል ቅድሚ ክልተ ኣዋርሒ ንዝተበፅሐ ስምምዕ ምቁራፅ ተኩሲ ትጥሕሶ ከም ዘላ መንግስቲ ሊባኖስ ደጊሙ ከሲሱ። እዚ ዝተገልፀ እስራኤል ብ15/16 ናሓሰ ኣብ ደቡባዊ ሊባኖስ ብዘካየዶ ተመጥቃዕቲ ኣየር ብውሕዱ 12 ሰባት ድሕሪ ምቕታሎም እዩ። እቲ መጥቃዕቲ እስራኤልን ሊባኖስን ኣብ ዝሓለፈ ወርሒ ሰነ ድሕሪ ዝኸተመኦ ስምምዕ ምቁራፅ ተኩሲ ካብ ዝተካየደ ተመሳሳሊ ተፃብኦታት ተዛዕበየ ሰብኣዊ ክሳራ ዘውረደ ምዃኑ ፀብጻባት የረዱ። በዚ ሓድሽ መጥቃዕቲ ዓሰርተታት ከም ዝቆሰሉን ከቢድ ንዋታዊ ዕንወት ከም ዝወረደን ዝጠቐሰ መንግስቲ ሊባኖስ ናይ መልሰ ግብሪ ስጉምቲ ከም ዝወስድ ኣፍሊጡሎም። በዚ ድማ ነቲ ወታሃደራዊ ወጥሪ ብዘተን ምዕራፍ ክካየድ ዝፀሐ ዲፕሎማሲያዊ ፃዕሪ ኣብ ሓደጋ ክኣቱ ከም ዝኽእል ብኣግኡ የመት። እቲ ብመጎብኘት ኣሜሪካ ዝተበፅሐ ስምምዕ ምቁራፅ ተኩሲ እስራኤል መጥቃዕትታት ከተቋርፆን ሰራዊታ ካብ ደቡባዊ ሊባኖስ ክስሕብን ዝብል ነጥብታት ዝርከቦ እዩ ነይሩ። ይኹን እምበር እስራኤል ኣብ ልዕሊ ሰራዊት ሃገሩ ከይተረፈ ተደጋጋሚ መጥቃዕትታት ተካይደን ተቋፃፂራቶ ኣብ ዘላ ከባቢታት ንዘለዎ ዓድታትን ከተማታትን ትዕኑ ከም ዘላን መንግስቲ ሊባኖስ ክኸስስ ፀኒሐሎም። ናይ መወዳእታ ዜና፣ መንግስቲ ኢንዶኔዥያ ኣብቲ ብምንቅጥቃጥ ምድሪ ዝተጠቕዐ ክፋል ሃገሩ ን14 መዓልታት ዝፀንዕ ህፁፅ ናይ እዋን ሓደጋ ድንጋጌ ኣዊጁ። እዚ ካብ 15-28 ናሓሰ ዝፀንሕ ድንጋጌ ድሃዮም ዝጠፍአ ግዳያት ንምድላይ ነበርቲ ነዊሕ ከባቢታት ንምግዓዝን ሰብኣዊ ረድኤት ንምብፃሕን ዝዓለመ ምዃኑ ተገሊጹ። ድሕርቲ ብ16 ናሓሰ ዘጋጠመ 7.7 ሬክተር ምንቅጥቃጥ ልዕሊ 340 ድሕረ ምንቅጥቃጣት ከም ሰዕበ ዝጠቐሱ ጸብጻባት ብሰንኩ ሰብኣውን ንዋታዊ ክሳራታት ክብ ከም ዝበለ ኣረድዮም። በቲ ኣብ ደሴት ፍሮረንስ ከባቢያን ዝተኸስተ ተፈጥሮዊ ሓደጋ ብውሕዱ 53 ሰባት ከም ዝሞቱን ልዕሊ 110 ከም ዝቆሰሉን ተገሊጸሎም። ብዘይካዚ በቲ ምንቅጥቃጣት ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበር ኣባይቲ ድማ ብፍላይ ከቢድ ዕንወት ከም ዝወረደ ሰመዚ ኢንዶኔዥያ ሓቢሮም። ኢንዶኔዥያ ብሓደጋታት ምንቅጥቃጥ ብዝልፊ ተደጋጋሚ ካብ ዝጥቃዕ ሃገራት ኤስያ ምዃና ፀብጻባት ይጠቕሱም። ዜና ንምዝዛም ኣርስቲ ዜና ክንደግም፣ ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ኣካደሚያዊ ትምህርቶም ጀሚሮም። ኣብ ዘዋጋሽ ባርካ ብክፍሊ ቱሪዝም ዝተወደበ ኣስተምህሮን ተምሃሮ ቤት ትምህርቲ ተሓጋጋዚት ነርስ ባሮቱ ተዋሂቡ። ኣብ ኣፍዓበት ብወፍሪ ተምሃሮ ንልምዓት ዕውስ ስራሕ ከም እትዓመ ተገሊጹ። ዝምድና ሩስያን ሃገራት ኤውሮጳን ኣብ ዝተሓተ ደረጃ ወሪዱ ከም ዘሎ ተገሊጹ። ሞዛምቢክ ትግባረ ምስ ኩባንያ ቶታል ኤነርጂ ዝኸተሞ ኣብ ምምዕባል ፀዓት ዘተኮረ ውዕል ኣበቂሶም። ቁጠባ ህንዲ ኣብ 2025 ብኣስታ 7.5 ሚታዊት ከም ዝዓበየ ተሓቢሩ። ክቡራት ተኸታተልቲ ሓፈሻዊ ዜና ተዛዚሙሎ ምስተርቲ መደባትና ንሓድገኩም ብወገነይ

0: ንድያኑን መሻርሕቲ ትካላትን ናይ ምስጋና ወረቐት ካብ ኢድ ዝተፈላለዩ ሓለፍቲ ተዓዲሎም ሞይ ዓይነን ሻምፒዮን ዝሓለፈ ዓመት ዝኾነት የእንጋሪት ዞባ ድባርዋን ናብ ካልኣይ ዲቪዥን ተመሊሰን ብ17 ሓምለ ዝተካየደ ሻምፒዮን ካልኣይ ዲቪዥን ደቂ ተባዕትዮ ዝኾነት እምኒ ሓይለን ደቂ ኣምሓረን ናብ ቀዳማይ ዲቪዥን ከም ዝሓለፋ ፈደሬሽን ኩዕሶ መርበብ ዞባ ደቡብ ሓቢሩ
1: ኣብ ካርዲፍ ዌልስ ንተዓዋቲት ፕሪምየር ሊግ ኣርሰናልን ንተዓዋቲት ኤፍኤ ካብ ማንቸስተር ሲቲን ዝራኸበ ግጥም ኮሚኒቲ ሺልድ ብየማን ዓወት ኣርሰናል መፈፀምቱ ረኺቡ
0: ንምጅማር ሓድሽ ዓመተ ስፖርት ግጥማት ፕሪምየር ሊግ ዝበስር ግጥም ኮሚኒቲ ሺልድ ንተዓዋቲት ፕሪምየር ሊግ ኣርሰናልን ንተዓዋቲት ኤፍኤ ካብ ማንቸስተር ሲቲን ትማል ሰንበት ኣብ ካርዲፍ ዌልስ ኣራኺቡ ድሕሪ ንሓደ ዕቁድ ወንበረ ስልጣን ማንቸስተር ሲቲ ፔፕ ጓርድዮላ ዝተረከበ ኢንዞ ማሬስካ ኣብ ተወዳዳሪ ግጥማት ንፈለማ ግዜ ንሲቲ መሪሑ ዘካየደ ፀወታ ብምንባራ እቲ ኢጣልያዊ ዓላሚ ከመይ ዓይነት ጋንታ ሰሪሑ ቀሪብሎ ንምዕዛብ ኣንፈት ዘብ ግጥም ክኸውን ትፅቢት ተገይሩሉ ኣብ ምሕዝነታዊ ግጥማት ድኹም ምንቅስቃስ ዘርኣየት ጋንታ ሒዙ ዝቀረበ ሚካኤል ኣርቴታ ነቶም ካብታ ጋንታ ክወፁ ከም ዝኽእሉ ብሰፊሑ ዝገረሎም ብራዚላውያን ጋብርኤል ማርቲነልን ጋብርኤል ጀሱስን ካብ መሳርዕ እታ ጋንታ ወፃ ጌሪው ንሓደሽ ትፈረምቱ ክሪስቶስ ዞሊስን ብሩኖ ጉማረሽን ምስ ቀዳሞ ተሰለፍቲ ንሜዳል ኢኹም ብሓያል ፀቕጢ ንፀወታ ዝጀመረቱ ኣርሰናል ኣብ ምብዕሳን 5 ደቂ ማይልስ ሉዊስ ስኬሊ ብዝዓፀፈ ኩዕሶ ሪካርዶ ካላፊዮሪ ንኣርሰናል ሻምላ መሪሕነት ናይ ዝግጥም ዘተሓዘት ሸቶ ኣመዝጊቡ ሸቶ ካላፊዮሪ ድ1968 ንፈለማ ግዜ ኣብ ውሽጢ ቀዳሜቲ ደቂቕ ናይ ዝግጥም ዝተመዝገበት እያ ብዘይካዚ ኣርሰናል ኣብ ትሕቲ ሚካኤል ኣርቴታ ኣመዝጊባተን ካብ ዘላ 668 ሸቶታት እዛ ናይ ካላፊዮሪ እታ ዝቕልጠፈት ሸቶ እያ ኣብ መብርዕሳን 8 ደቂቕ ዞሊስ ብክንፊ ብርእሱ ናብ ልዳት ዝለኣኸ ኩዕሶ ሃቨርትዝ ብርእሱ ጨሊፉ ኣርሰናል መሪሕነታ ንኽተስፍሕን ንፀወታ ክትቀትሎን ዝገበረት ሸቶ ወሲኹ ሃቨርትዝ ኣንጻር ማንቸስተር ሲቲ ኣብ 7 ሸቶ እጉሪ ሓዊሱ 4 ሸቶ ከመዝግብን ከሎ 3 ድማ ናይ ሸቶ ቀረብ ገይሩ ማንቸስተር ሲቲ ዝጥቀፅልዋ ከይገበረት ዕረፍቲ ኣኺልዋ 2 ባሮ ተመሪሓ ወፅያ ድሕሪ ዕረፍቲ 3 ደቂቕ ጥራይ ምስተላዕሎ ማርቲን ኦዴጋርድ ዞሊስ ብዝሃንደሰሉ ኩዕሶ ንሓላው ሉታት ማንቸስተር ሲቲ ዶናሩማ ኣደቂሱ ንውፅኢት ፀወታ ናብ 3 ባሮ ዝቐይረት ሸቶ ኣመዝጊቡ ዝተመዝገበ ተወሳኺ ሸቶ ይነበረን ኣርሰናል ኣብ ልዕሊ ማንቸስተር ሲቲ ብገፊሕ 3 ባሮ ብምዕዋት መበል 18 ናይ ኮሚኒቲ ሺልድ ዋንጫ ብምዕታር ንሓድሽ ናይ ውድድር ዓመት ብፅቡቅ ተበጊሳላ ኣርሰናል ሎሚ ዓመት እውን ናይ ዝሓለፈ ዓመት ክብራ ክትዕቅብ ተገሚታ ዘላ ጋንቲያ ናይ 34 ዓመታት ዕድመ ዘለዎ ፕሪምየር ሊግ 8 ንኮሚኒቲ ሺልድ ዓቲረን ዝተበገሳ ጋንታታት ኣብ መወዳእቲ ዓመት ፀዋ ፕሪምየር ሊግ ዓቲረን ኣብዝሓለፉ 6 ዓመታት ግን ነዚ ታሪክ ዝሰርሐት ጋንታ የለን ናይ መወዳእታ ክለብ ንኮሚኒቲ ሺልድ ዓቲራ ፀዋ ፕሪምየር ሊግ ዝዓተረት ማንቸስተር ሲቲ ኣብ 2018-19 እያ ኣብዛ ግጥም ክልተና ሸቶ ቀረብ ዝገበረ ክሪስቶስ ዞሊስ ድሕሪ 1996 ንደቪድ ቤካም ስዒቡ ኣብ ግጥም ኮሚኒቲ ሺልድ ክልተና ሸቶ ቀረብ ዝገበረ ተፃወታይ ኮይኑ ካብ ምጅማር 2023-24 ናይ ውድድር ዓመት ማንቸስተር ሲቲ ኣንጻር ኣርሰናል ኣብ ዘካየረቶም 9 ግጥማት ኣብ 2 ግጥማት ጥራይ ዓወት ኣመዝጊባ ኣብ 3 ተረቲዓ ኣብ 4 ድማ ማዕረ ወፅያ ኣብዛ ግጥም ኣብ ዋንጫ ዓለም ሒዝዎ ዝቐረበ ድንቂ ብቕዓት ሒዙ ዝመፀ ማርቲን ኦዴጋርድ ብሉፅ ተፃወታይ ናይ ዝግጥም ተፀዊዑ
1: ባርሴሎና ንተዓዋቲ ዋንጫ ዓለም ሮድሪ ብኣስታ 65 ሚልዮን ፓውንድ ዋንነታ ጌራቶም
0: እስጳኛዊት ባርሴሎና ንብሉፅ ተፃዋታይ ዋንጫ ዓለም ሮድሪ ካብ ማንቸስተር ሲቲ ብኣስታ 65 ሚልዮን ፓውንድ ከም ዝፈረመቶ ተገሊጹ ኣብ 2024 ሽልማት ባሎን ዲኦር ዝዓተረ ሮድሪ ኣብ ሓዳስ ክለቡ ባርሴሎና ንዝኽፅሉ 4 ዓመታት ክፃወት ኣብ ስምምዕ በፂሑሎም ሮድሪ ኣብ 2019 ብናይቲ ግዜ ክብረ ወሰን ዕድጊ ማንቸስተር ሲቲ ብ28 ሚልዮን ፓውንድ ካብ ኣትለቲኮ ማድሪድ ድሕሪ ምፍራሙ ብምሕነት ናይቲ እስጳኛዊ ማንቸስተር ሲቲ 4 ፀውኣት ፕሪምየር ሊግ ዝርከብዎም 12 ዓበይቲ ዋናጩ ምዕታራ ዝፍለጥ እዩ ሮድሪ ኣብዚ ክረምቲ ናብ ሪያል ማድሪድ ክፅምበር ምዃኑ ብስፍሓት እኳ ይግለፀ እንተነበረ ሪያል ማድሪድ ነቲ መስርሕ ዓቲባ ትሰርሓሉ ከምዘየላ ዝተረደት ባርሳ ቁልጡፍ ስጉምትታት ወሲዳ እቲ ተዓዋቲ ዋንጫ ዓለም ምዕረፊኡ ኣብ ካምፑኖ ክገብር ከም ዝእመነቶ ተገሊጹ ማንቸስተር ሲቲ ንሮድሪ ናብ ባርሴሎና ምሻጣ ስዒቡ ከም ምትካቱ ኣብ ዝቕፅሉ መዓልትታት ንሞሮካዊ ኣከፋፋሊ ሊለ ኣዩባውዲ ክትውድኣሉ ትፅቢት ይግበር
1: ማርከ ዝኸበርኩም ተኸታተልቲ ናይ ሎሚ ትሕዝቶይ ኣብዚ ዛዚመለኹ ምስ ተረፉ መደባት ኤርቲቪ ሓድገኩም ብወገነይ ብሩኽ መዓልቲ

0: እዚ ኣገልግሎት ቴሌቭዥን ኤርትራ መደብዕላል ጥበባት እዩ። ሰላም ከመይ ጥቕኒ ክቡራትን ክቡራንን። ንሎሚ ኣብ መፅሓፍ ስነ ግጥምን ፖለቲካዊ ታሪክን ዘተኮረ ዕላል ክህልወና እዩ። መሪፅናያ ዘለና መፅሓፍ ድማ ሳሕል ሕሩይ ግጥምታት ቃልሲ ኣባ ትብል ነታ ሳልሳይ ሕታም ከዓ ክንዕለላ ኢና። ደራሲ ሰሎሞን ፀሓይ እዩ። ስነ ጥበበኛ ሰሎሞን ፀሓይ ሓደ ካብቶም ኣብ ስነ ጥበብ ኤርትራን ባህልን ዓብይ ኣስተዋፅኦ ዝገብሩ ዘለውን ሓያላት ገጠምቲ እዩ። ኣብ እዋን ብረታዊ ቃልሲ ካብ 1980ናት ሒዙ ሓያሎ ግጥምታት ንደርፊ፣ ንመድረኽ፣ ንመፅሄት ከምኡ ድማ ንድምፂ ሓፋሽ ዘበርከተ እዩ። ብዘይክኡ ድማ ኣዝዮም ሱሙያት ደረፍቲ ዘፍረየልና ዓበይቲ ታሪካውያን ግጥምታት ዘበርከተ እዩ። ብዘይካዚ ድማ እታ ብ 1986 ንፈለማ እዋን ዝተደርፈት ሃገራዊት መዝሙር ኤርትራ ግጥሚ ዘሰናደ እዩ። ደጊሙ እውን ኣብ 1993 ድሕሪ ወግዓዊ ናፅነት ምእዋጁ ነዛ ሎሚ መልክዕ ሒዛቶ ዘላ ዘሰናደአ ኣዝዩ ዓብዪ ገጠማ እዩ። ገጠማይ ጥራሕ እውን ኣይኮነን፣ ናይ ታሪክ ተመራማራይ፣ ናይ ታሪክ ኣብ ባህሊ ኣብ ኩሉ ድማ ዓብዪ ኣስተዋፅኦ ዝገበረ እዩ። ዓበይቲ መፅሄታትን መፅሓፍትን ዘሰናደአልና እዩ። ኣብ 2013 እውን ማሰን መልቀስን ዘርእስቱ ዓብዪ መፅሓፍ ዘበርከተ እዩ። ሎሚ ትኩረትና ኣብ ዝርዝራት ክኸውን እዩ። ምክተልኩም ዕድም ስለምንታይ እዚ ሳልሳይ ሕታም ምስ ምንታይ ለውጥታት
1: መጀመርታ መደብ ዕላል ጥበባት ናይ ኤሪቲቪ ብፍላይ ካ ንስኻ ተስፋ ኣለም ነዚ ዕድመ እዚ ዝገበርካለይ ኣዝየ ኣመስግን። ኣጋጣሚ እዚ ቃለ መጠይቕ ትገብረለይ ዘለካ እዋን ምስቲ ኣብ መፅሓፍ ሳሕል ሕሩይ ግጥምታት ቃልሲ ዘሎ ትሕዝቶ ኣዝዩ ዝተዛመደ ወርሓት ወይ ወቕቲ እዩ። ስለምንታይ እንተልና እዚ ንውድኦ ዘለና ወርሒ እዚ ቃለ መጠይቕ ንገብረሉ ዘለና መዓልቲ ሎሚ ብ1993 ሪፈረንደም ዝተዛዘመሉ እዩ። ሪፈረንደም ክዛዘም ከሎ ከዓ 99.8 ከምኢት ህዝቢ ኤርትራ እወነ ናፅነት ኢሉ ዘድመፀሉ መድረኽ እዩ ነይሩ። ድሕሪኡ ከዓ እቲ ወግዓዊ ምእዋጅ ናፅነት ኤርትራ ዝተፈፀመሉ ግንቦት 93 ብዓብኡ ከዓ ግንቦት 1991 ኤርትራ ድሕሪ ናይ 30 ዓመታት ብረታዊ ቃልሲ ናይ 50 ዓመታት ናይ ፍርቂ ዘመን ቃልሲ ፖለቲካዊ ቃልሲ ከዓ ናፅነት ዝረከበትሉ ወርሒ እዩ። ስለዚ ኣብዚ ኣጋጣሚ እዚ ምኳኑ እቲ ንገብሮ ዘለና ዕላል ብቀረባ ምስ ትሕዝቶ ናይዛ መፅሓፍ ናይ ሳሕል ዝተዋሰበ እዩ። ትሕዝቶ እውን ነዚ ዝገልፅ ብዛዕባ እዚ ዘዘንቱ ዝትርኽ እዩ። ስለምንታይ ሳልሳይ ሕታም ንትብል ሕቶ ከ ናብኣ ሕጂ ብቐጥታ ኣቱ እምበኣር ከምቲ ዝበልካዮ እታ ቀዳመይቲ ሕታ 1994 እያ። ኣብኣ ብቐንዱ እዚ መፅሓፍ እዚ ሓደ መፅሓፍ እዩ። ሕታም ክንብል ከለና ብእንግሊዝኛ ኤዲሽን ንብሎ፣ ኣብ ትግርኛ ሕታም ክንብል ከለና ምስ ማሕተም ዝተኣሳሰረ እውን ይመስል እዩ። ግን እታ ሕታም ትብል ቃል ነታ ኤዲሽን ትብል እያ ትውክል። በዚ ኣጋጣሚ እዚ ሕጂ 94 ዝወፀት መፅሓፍ ንሳ እታ መሰረት እሳ ኮይና እታ መሰረት 2006 ካልኣይ ሕታም ክገብር ከለኹ ኣብታ ቀዳመይቲ ሕታም ዘየእተኽዎ ዝነበርኩ ናይቲ መጀመርቲ ዓመታት ከም ዝበልካዮ ኣብ ክፍሊ ማሕበራዊ ጉዳይ ጉጅለ ባህሊ ናይ ትክፍል ከለኹ ዝፀሓፍክዎ ናይ ደርፊ ግጥምታት ነይሩ ንሱ ኣየእተኽዎን ነይረ። ሕጂ ነቲ ስራሕተይ ዝርኢ ኣንባባይ ምእንቲ ብህየሳዊ

0: ንክሪኦ ከመይ ኢሉ ግጥምታተይ ከመይ ኢሉ ጀሚሩ ከመይ ኢሉ ክቐፂሉ እንታይ ምዕባል የምፅኡ ክመዝን ምእንቲ ክኽእል ኢለአ ብዙሓት ኣይነበራን ሓደ ሓደ እውን ኣብ ማእከላይ ጨንፍር ባህሊ ከለኹ ፅሓፍ ኮን ዘየእተኽዎን ኣብቲ ቀዳመይቲ ዘእተኽዎን ነረን ነዚአን ስለ ዝወሰኽኩለን ይሕታም ኢለያ ካልኣይ ሕታም ማለት ሲ ኣብቲ መሰረት ሲ ገለ ለውጥታት ኣብቲ መሰረታዊ ትሕዝቶ ዝነበረ ናይቲ መፅሓፍ ሓደ ሓደ ዝተወሰኮ ስለ ዝነበረ ዩ ካልኣይ ሕታም ኮይኑ ማለት እዩ 2006 እዛ ዳሕረወይቲ እዛ ሳልሰይቲ ሕታም ሕጂ ብቀረባ ንዛረበላ ዘለና ከዓ መሰረታት ታ ናይ 94 ያ ከም ዝበልናዮ ግን ድሓር ዝፀሓፍክዎ ግጥምታት ድሕሪ ምሕታም ናይ ሳሕል ናይ 94 ፅሓፍክዎ ግጥምታት ገሊኡ ናይ ንባብ ገሊኡ ናይ ንደርፍታት ኢለ ዝፀሓፍክዎ እውን ወሲኸ እሱ እውን ብዝሓረኽዎ እዩ ካብቲ ልዕሊ ሚእቲ ዝኸውን ዝተፈላለየ ፅሓፍክዎ ግጥምታት ወካሊ ዝኾነ ኢለ ዝሓሰብክዎ ሓርየ ሓርየ ዘዳልኽዎ እዩ ስለዚ ፍልይቲ ዝገበራ ማለት እዩ እዛ ሳልሰይቲ ሕታም ካብተን ቅድሚያ ዝነበራ እውን እንተኾነ ሓደ ዝበልክዎ ድሕሪኡ ዝፀሓፍክዎ ግጥምታት ዘእተኽላ ምኳና ካልኣይ ከዓ ብርእቶ ናይ ብዙሓት ኣንበብቲ ኣብ ዝተፈላለየ ኣጋጣሚታት ብፍላይ እዞም ዳሕሮ ተወለዶ እዮም ናእሽቱ ኣብ ግዜ ቃልሲ ዘይነበሩ ድሓር ዝተወልዱ ነቲ መፅሓፍ ከንብብዎ ከለዉ ንምርድኡ ይሽግረና ምክንያቱ ድሕረ ባይታ ኣይነግርን ስለዝኮነ ከመይ ዝኣመሰለ ኩነታት ፅሒፉ እንታይ ነይሩ ተሃዋህቡ መንቀሊኻ መበገሲኻ ነብሲ ወከፍ ግጥሚ ክፅሕፍ ከለካ ዝብል ሕቶታት የቕርቡለዩ ነይሮም ገሊኦም ሞ ከዓ ከምቲ ኣማስን መልቀስን መእተዊ ተገይሩሉ ዘሎ ሞ ንምርድኡ ነቲ ግጥሚ ነተማሰ ይኹን ነቲ መልቀስ ኣዝዩ ሓጋዘ ዝኾነ ከምኡ ይኹን ከምኡ እንተዝግበሮስ ዝያዳ ምተረዳእና ነቲ ግጥሚ ንምርዳእ እዝዮም ሓገዘና ዝብል ሓሳብ ስለ ዘቕረቡለዩ ናይ ብሓቂ ከ ሓቆም እዮም ብኡ ምክንያት ንዝበዝሕ እዚ ግጥምታት ንኩሉ ኣይኮነን ንዝበዝሕ እዚ ግጥምታት ድሕረ ባይታዊ ሓበሬታ ኣስፊረሉ ኣሎ ኣብ ከመይ ዝኣመሰለ ኩነታት እዩ ተፃሒፉ ዝነበረ ሃዋሁ ግዜ ቦታ ኩሉ እቲ ሽዑ መንቀልየዩ ዝኮነ ነቲ ሓሳበይ ድፍኢት ዝፈጠረለይ ዝብሎ ዝፅሒፈ ኣለኹ ኣስፊረ ኣለኹ መእተውታት ገይረሉ ኣለኹ በዚ ኣምበኣር እታ ሳልሰይቲ ሕታም ካብታ ቀዳመይትን ካብታ ካልአይትን ሕታማት ትፍለ
1: እታ ናይ ግጥሚ ኢልካ ወይ ድማ ንሃገራዊ መዝሙር ኢልካ ሓሰብካላ ኩነት ከመያ ነራ
0: እንታይ ያ ሃገራዊ መዝሙር ድሓር እንድያ ኮይና ሃገር ምስኮና ናፃ ሃገር ምስኮና 91 ካብኡ ንዳሓር እዩ ብዛዕባ ሃገራዊ ትእምርትታት ከዓ ክሕሰብ ዝከኣል ቅድሚኡ ሃገር ኣይነበርና ንሃገር ንክንከውን ጥራይ ኢና ቃለስ ነርና ብ 86 መዝሙር ኤርትራ ጥራያ ኣርእስታ ኤርትራ እዩ መዝሙር ኤርትራ ኮይና ጥራያ ወፅያ ቅድሚኡ ካብ 84 ኣትሒዙ ሓሳብ ሕጂ እውን ከምዝኾነ ሓርበኛዊ መዝሙር ናይ ቃልሲ መዝሙር ናይ ምግባር ኤርትራ ብዝብል ኣርእስቲ ሲ መዝሙር ክነዳሉ ነቲ ኤርትራ ተሓልፎ ዘላ መከራ ስቃይ ዝገልፅ በቲ ርእስትቲ ኣብ መወዳእታ ከዓ ናፅነት ተረኪቡ ክንሃንፃ ምኳና ዝሕብር ትሕዝቶ ዘለዋ መዝሙር ከነውፅእ ዜማ ሕሰብ ብሎ ኣነኒ ኣሮንተኬ ናይ ቀረባ መሳርሕቲ እዩ ብዙሕ ብፍላይ ኣብ መዛሙር ከዓ ርኡይ ክእለት ዘለዎ ብዙሕ ካብቲ መዛሙር ናይ ማእከላይ ጨንፈር ባህሊ ደረሰ ሰብ እዩ ዜማ ሕጂ ከምኡ ይብሎ ሞ ኣብ ልቡ ሒዝዋ ይፀንሕ ይኸይድ ኸይድ ኸይድ ግን ክሳብ 86 ዝኸውን ካብ 84 ክሳብ 86 ብኣካል እውን ኣብ ነዊሕ እዋን ናይዚ ግዜ እዚ ተፈላለዩና ነርና ኣነ ኣብቲ ናይ ማእከላይ ቦታ ተሪፈ ስራሕ ንሱ ግን ንዑደት 85 ምስ ከዱ ብኡቢሎም ሱዳን ኣትዮም ሽዑ ካብ ሱዳን ምስ መፀ ምስ መፁ በዓል ኣሮን ትጉጅለ ኢና ንራኸብ ሕጂ ኣሮን ኣይረስዓን ነዛ ሓሳብ እዚኣ ሕጂ ሓንቲ ዜማ ይረክብ እታ ዝመፀት ዜማ ካብ ሱዳን መምህር ይስሓቅ ኣብርሃም ተጋዳላይ ይስሓቅ ኣብርሃም ቅድም ናይ ተጋድሎ ሓርነት ኤርትራ ተጋዳላ

ይ ነይሩ ዳሓር ምስቲ ዝነበረ ኩነታት ናይ ሰብራ ኤርትራ ሱዳን ኣትዩ ኣብ ሱዳን ሕጂ ፅቡቕ ምቅርራብ ምስ ተጋደልቲ ዝበሃቡ ግንባር ይገብር ቀያሕቲ ዕምባባ ሱዳን ምስኣተዉ ሓንቲ መዝሙር እዚኣ ገይረ ኣለኹ ሞ ጠቕመኩም ትኽእል እያ ተጠቐሙላ ኢሉ ይህቦ ሕጂ እቶም ኣባላት ሙዚቃ ሙዚቀኛታት ናይ ቀያሕቲ ዕምባባ በዓል ነፀራ ኣብ ግሬሱስ ቅዱስ ሻውል እዮም።

0: ወርካ መዝሙርሲ እዛ ዜማ እዚኣ ፅበቕቲ ኮይና ረኪበያ ሞ ስምዓያ ክትፅሕፈላ ይብለኒ። እዚ ግዜ እዚ ድሮ ናይ ብሩራዊ እዮቤል እዩ ነሩ 1986 ማለት እዩ ሓደ መስከረም ብሩራዊ እዮቤል እዩ መበል 25 ዓመት ብረታዊ ቃልሲ ክበዓል ምሽብሻ ብግበር ኣሎ ከምኡ ይብለኒ ሰምዓ መፈቲኻያ እወ እምበር ክፅሕፈላ የለ ፅሕፈላ ጌታ ሸዓ ዝፀሓፍክዋ ኣብታ ውፅእቲ ዜማ ኣብታ ውፅእቲ ዜማ ዝፀሓፍክዋ ብምለታ ካእታ ዜማ ናይ መምህር ይስሓቅ ኣብርሃም እያ ከም ዘላት እወ ኣብታ ዜማት ኣየ ፅሕፎ ዘለኹ ሕጂ ዝቓላት ስሪ ዝድልዝ ኣለዎ ብዙ ከምኡ ዘግብሮ ምክንያት እንታይ እዩ ኣብ ውፁእ ዜማ እንድሕር ክትእቱ ኮንካ ቃላት ወይ ነውሓካ ወይ ሓፅረካ ኣብቲ ዜማ ክትእትዎ ልክዕ ዝገጥመልካ ቃላት ክትረክብ ኣለካ ብኡ ምክንያት ገሊ እምፅኦም መሓስቦ ዝበለፀ ቀሊለ ግን ይነውሖ ገሊኡ ከዓ ሓፅሮ ብኡ ምክንያት ስሪ ዝድልዝ ኣለዎ ከም ዝረአ ዘሎ ዝኾነ ግን ዕለት 14 ወርሒ 8 1986 እየ ኣበጊሰያ እታ መዝሙር ትቐርብ ኣብ ብሩራዊ እዮቤል እዩ ኣብቲ በዓል መኽፈቲት ናይ ትመልእ መደብ ትኸውን ብዝኾነ ግን ከምቲ ዝሓሰብናያ ኣይተቓልሐትን ሕቲ ኣሮን ድምፂ ሓፋሽ የዘምርዋ ደለዉ ከመላ ኢሉ የዝተፈለላ እሞ ኣይ ትንደልዮ መልእኽቲ ትንደልዮ ሓይሊ ኣይረኸብና ኣላ ምክንያቱ ሓያል ከተላዓዕል ትኽእል ስምዒት ትፈጥር ወኒ ትፈጥር ትሕንን ክትከውን ስለ ንደልያ ዝነበርና ከምኡ ከምዘይኮነት ኣስተማቂሩ ዋነውን ከምኡ ብፍላይ ከዓ ንሱ ሙዚቀኛ ስለ ዝኾነ ኣፀቢቑ ዝተብሂሉላ ስማዕ ሰሎሙን እዛ መዝሙር ከምታ ዝደለናያ ኮይከደትን እንታይ ምዃኑት ምክንያት ከዓ ተረዲእኒ ኣሎ ፈሊጥ የ ኣለኹ እታ ካልኣይቲ ዜማ ንሳ ደኺማ ኣላ ከምታ ቀዳመይቲ ዜማ ኣይኮነትን ስለዚ እታ ካልኣይቲ ዜማ ክንልውጣ ኣለና ይብል ክልውጣ እየ ይብል ምስታ መምህር ይስሓቅ ኣብርሃም ዘዳለዋ ዜማ ኣዋሃይዱ ኣዋሃይዱ ተኻልኣይቲ ዜማ ሰሪሕዋ ክልተ ሕጡበ ግጥሚ ትሕዝ እያ ተኻልኣይቲ ዜማ ቀሊል ኣይኮነንቲ ናታ መልእኽቲ ዓብ ክፋል ናይቲ መልእኽቲ ናይታ መዝሙርሲ እታ ዜማቲ ኣያ ትሽከሞ ዓብ ክፋል ሕጂ ግን እንታይ ይገብር እታ ኤርትራ ኤርትራ ብዓለም ክውሃባ ግቡእ ክብራ ትብል ከምኡ እንድያ ክውሃባ 86 እኒና ንዛረብ ዘለና ኣብኣ ንሳ ከም ዘላታ ይገድፋ ሕጂ ረአ ምስኣ ከምቲ ጠዓዓም ገይሩ እታ ደኺማ ዝበላ ዜማ ናይ መምህር ይስሓቅ ኣብርሃም ይትከኣ
1: ወቲ መንፈስ ናይታ እዝኒ ዝበፅሐ እወ ከይቀየረ
0: ከይቀየረ ኣዋሂዱ ኣጠዓዒሙ ይትከኣ ተኪእዋ ምስ ተከኣ ን87 መጀመርታዊ ወርሒ መጋቢት ካልኣይን ሓድነታውን ጉባኤ ክግበር ነይርዎ ሕጂ ኣብኡ እያ ትቐርብ ንመጀመርታ ግዜ መወዳእታ ናይ 86 ኣብ ተሓሳስ ኣቢላ ምቅያር ተገይሩ ኣነ ከዓ ዜማ ምስ ቀየረካ ግድን ግጥምታት ቃላት ካ ክቅየር ምስ ዝተቀየረ ዜማታት ጥቐና ንስ እዩ ትርእስቲ ንስ እዩ ቃላት ካ ክቅየር ነርኒ ኩሉ ምስ ወዳእና ንመጀመርታ ግዜ ከም ዝበልኩ ብቲ ካልኣይን ሓድነታውን ጉባኤ ትቐርብ ብከምዚ ኣ ክሳብ 91 ትፀንሕ ማለት እዩ ሕጂ እንታይ ንምባሌ ሃገራዊ መዝሙር ክትከውን ኢልና ኣይኮንናን ኤርትራ ናፃ ክትከውን ምኳና እኳ ፍሉጥ እንተነበረ ክንደይ ዓመት ወስደልና መዓሲና ናፅነት ንኸውን ኣይንፈልጥን ግን ከም ዝኾነት ሓርበኛ ወይቲ መዝሙር ኢና ኣውፅኢናያ በዚ ምክንያት እዚኦም ከዓ ክልቲኦም ናይ ዜማ ናይ ሃገራዊ መዝሙር ደረስቲ ዝበሃሉ መምህር ይስሓቅ ኣብርሃምን ኣሮን ተኪእን ስለዚ እቲ ታሪክ ክልቲኦም ብሓደ ኮይኖም ኮፍ ኢሎም ዝደረስዋ ወይ ዘውፅዋ ትመስል ክልቲኦም ኣውፃእቲ ዜማ ክበሃል ከሎ መምህር ይስሓቅ ኣብርሃም ሓንሳ ኣብ ሱዳን ምስተደዳ ድሓርኳ መፅኡ ንሜዳ ተሰሊፉ ኣትዩ ኣብዝባ ግንባር ኣብ መምህር ናይ ሙዚቃ ኣብ ቤት ትምህርቲ ሰውራ ነይሩ ብዝኾነ ግን ኣብቲ መስርሕ ናይ ተኸስታይ ሓንሳ ምስ ሃበይ ኣይነበረን ድሓርዩ ተዋሂዱ ኩሉ ስራኣየ ተነገይርዎ ከምዚ ገርናያ
1: ሙዚቀኛታት ናቶም እዳወሰኹ
0: ወይመስርሕ ንሱ እዩ ታሪክ ክብል ኢለ ድሓር ኤርትራ ናፃ ምስ ወፀት 91 ብፍላይ ከዓ ሬፈረንደም ተገይሩ ወግዓዊ ናፅነት ኤርትራ ምእዋጅ ቀራረብ ከሎ ኣብ ወርሒ ግንቦት ሃገራዊ ትእምርትታት ክህልዋ ስለ ዘለዋ ናፃ ኤርትራ ባንዴራ

0: ኣርማ ሃገራዊ መዝሙር ከምኡውን ካልእ ሃገራዊ ትምህርትታት ክህልዋ ስለ ዘለዎ ባንዴራ ኤርትራ ሳ ባንዴራ ኤርትራ ከመይ ከም ዝወፀት ኩልና ንፈልጦ ንርድኦ እዩ። መዝሙር ኤርትራ ከዓ ሃገራዊ መዝሙር ትኹን ግን እቲ ንመፃኢ ዝብል ዝነበረ ቃላታ ሕጂ እቲ መፃኢ ዝበሃል ዝነበረ ህሉ ኮይኑ ስለ ዝኾነ ሕሉፍን ህልውን ኮይኑ ስለ ዘሎ ብናይ ሕሉፍን ህልውን ቃላት ክቕየር ተባሂሉ ካብቲ መንፈስ ከይተወፀ ካብቲ ናይ ቅድም ዝነበራ መንፈስ ከይተወፀ እቲ ቃላታ ምልውዋጣት ተገይሩሉ ሃገራዊ መዝሙር ኮይና ሃገራዊ መዝሙር ዝኾነት እምበኣር መዝሙር ኤርትራ 1993 ወርሒ ግንቦት
1: እያ33 ዓመት ኮይኑ
0: በዚ ኣጋጣሚ እዚ ክብሎ ዝደሊ እንታይ ኣሎ ሃገራዊ መዝሙር ናይ ዝኾነ ህዝቢ ሃገር ንሓደ ክፋል ናይ ታሪኹ ነቲ ጉልሕ ክፋል ናይ ታሪኹ ዝገልፅ እዩ ስለዝኾነ ከዓ ንታሪኹ ዝገልፅ ስለዝኾነ እቲ ህዝቢ እቲ ዜጋ ክፅንዖን ክፈልጦን ክዝምሮን ይግብኦ። 33 ዓመት ገይርና ኣለና ብካሴት እዩ ብዙሕ ግዜ ዝዝምር ትዝምር ዘላ ሃገራዊ መዝሙር ብካሴት ክኾን ይብሉ ናይሽቱ ህፃናት ካብ ቆልዑ ካብ መዋእለ ህፃናታት ሒዞም ይምሃርዎ ኣለዉ ካብ መዋእለ ህፃናታት ሒዝካ ንድሕር ተማሂርካ ያ ከዓ ክትፈልጣን ክተፅንዓን እዩ ዘለካ። ስለዚ ካብ ሕጂ ኒኖ ደንጉና እኳ ብዘይ ካሴት ብዘይ ሙዚቃ ተሲእና ብሓባር ንሃገራዊ መዝሙር ተሲእና ንዘምር ተባሂልና ክንዝምረሉ ዝግበኣና እዋን ክንድኡ ዝኣክል መዋእል እያ ጌራ ዘ እዛ መዝሙር ምስ ናፃ ኤርትራ። ስለዚ በዚ ኣጋጣሚ እዚአ ክብል ዝደሊ ኣብ ገለገሊኡ ሞ ከዓ እቲ መዝሙር ተቓላት እውን ዘይብሉ ዜማ ጥራይ ወሊዖም ስቕ ኢሎም ይሰምዑዋ ኣብ ገሊኡ ኣብያተ ትምህርቲ ከምኡ ክኸውን የብሉ እታ ባንዴራ ክትስቀል ከላ ወይ ኣብ ዝኾነ እታ መዝሙር ትዝምረሉ ኣጋጣሚ ብዘይ ካሴት ንተምሃሮ እንተኮይኑ ኣብ ኣብያተ ትምህርቲ ፊስካ ግበር እታ ባንዴራ ክትስቀል ክትጅምር ከላ ምስኣ ከዓ ንሳቶም ክጅምሩ ኣለዎ። ስለዚ በዚ ኣጋጣሚ እዚ እዚአ ክብል ዝደሊ እታ መዝሙር ክትፅናዕ መዝሙር ከዓ ብዘይ ካሴት ክትዝመር ይግባኣ ምናልባት ኣብ ዓብይ በዓላት ምዋሃድ ዘድልዮ ሰብሲ ኣዝዩ ገፊሕ ከምዚ በዓልና ፅነት ኣብ ስቴድየም ክኾን ከሎ ካሴት ከድሊ ክእል ኸውን ዋላ እኳ ነብሲ ወከፍ ሰብ ክዝምራ ዝግባእ እንተኾነ እቲ ካሴት መዋሃዲ መድመቕ እውን ስለ ዝኸውን ኣብዚ ንእስ ንእስ ዝበለ ኣኼባታትን ርክባትን ኣብ ኣብያተ ትምህርቲ ግን ከምኡ ክኸውን የብሉን ካሴት ክተርፍ ኣለዎ ባህላ እዩ።
1: ካብተን ኣገደስቲ ድባሃላ ደርፍታት ከዓ መዘሙራት ከዓ ብዙሓት እየ ንባዕላ ሕጂ እታ ስኒትሲ ዳርጋ ሃገራዊ መዝሙር እዮ ክትብሎ ትኽእል ኢኻ ትቴምኡ ትሓሳቡ ግጥምታት ከተስተማቕሮ ከለካ ዝያዳ ዓመቁ ኣብ ትሕቲ ከመይ ዝኣመሰለ ኩነታት እያ እዚኣ ከተደሪሳ
0: ዝያዳ ምዝዛም ሪፈረንደም እኳ ሪፈረንደም ዝተዛዘመ ከምቲ ዓንተ ወይ ዝጠቐስኮ 99.8 ካብ 100 ህዝቢ ኤርትራ እወን ናፅነት ምሰድ መፀ ዋላ እቲ ዝተረፈ እውን ብጌጋ ይኸውን ዝኽእል ምንድንጋር እምበር መን ሞ እዩ ኤርትራዊ ናፅነት ዘይደሊ ህዝቢ ኤርትራ ዝኩሉ ዋጋ ዝኸፈለሉ ናፅነት ኣይደልን እየ ክብል ኣይክእልን እዩ። ብዝኾነ ግን ብክንድኡ ዝኣክል መጠን ምናልባት ናይ ሬፈረንደማት ከመይ እዩ ኣይፈለጥን እምበር ክንዚ ዝኣክል ነጥቢ ብምምፃእ ንሓደ ነገር ዝመረፀ ሬፈረንደም ሲ ይህሉ ዶኾነ ኣብ ዓለም እውን እየ ዝብል 99.8 ካብ 100 ንሓደ ርእስቲ ብክንድኡ ዝኣክል ቁፅሪ ሲ ዝመረፀ ወይ ዘድመፀ ሲህሉ ዶኾውን ኣብ ዝተፈላለዩ ጉዳያት ማለት እዩ ናይ ሃገራት እየ ዝብል ዝኾነ ኮይኑ ግን እዚ ምስ ኮነ ናይ ብሓቂ ናብ ወግዓዊ ምእዋጅ ናፅነት ኤርትራ ንሰግረሉ ንኣትወሉ መድረክ ተበፂሑ ግንቦት ከዓ ስለ ዝኾነ ኤርትራ ናፃ ዝወፀት ኣብ ግንቦት ከዓ ክእወጅ ሕጂ እዚ ሃዋህ እዚ ኣነት ስምዒት ፈጢሩለይ ንዓይነ ዛ መዝሙር እዚኣ ክፅሕፍ ከለኹ ሰማእታት ሲ እዚ ኩሉ ሂወቶም ዝኸፈሉ ትኩሉ ካብ ሰማእት ንላዕሊ መቸም ዋጋ ዝኸፈለ የለን ህወት ይኸፊሉ ስለዚ እቲ ኩሉ ህወቶም ዝኸፈልሉ ዕላ

0: ዓላማ መፈፀምትኡ በፂሑ ብደም ንፀላኢ ብምስዓር ብምድምሳስ ተረጋጊፁ ብድምፂ ከዓ 98 ካልቲ ብምድማፅ ኣቅድሚ ዓለም ኩሉ ዓለም ዝርዮ ከዓ እወነና ፅነት እዩ ዝብርና እጅ ነዚ ክገልፅ ፈቲነ ብዛ መዝሙር እዚኣ ቅሰኑ ሰማእታት ኢለ እወ ዝተረፈኩም የለን ሰማእታት ቅሰኑ ብኩሉ መንገዲ ዕላማኹም ኣብ መወዳእትኡ በፂሒ ወቂዑ ምባል ብደምና ብድምፅና ናፅነት ያው ኮይና ቅሰኑ ሰማእታትና እሰይሰይ ኤርትራ ብልቢልክ ባንዴራ ተሳዒሮ ደመኛና ዋናታትኪ ነጊስና ሰላም ተወሊዱ ፍትሒ ተፈሪዱ ቅሰኑ ሰማእታትና ፍትሒ ተፈሪዱ ክንብል ከለና ካልእ ዳኛ ኣይኮነን ፈሪድዎ ድምፂ ናይ እቲ ዋና ህዝቢ እቲ ዋና ኤርትራ ዝኾነ ህዝቢ ድምፂ እዩ ፈሪዱ ንሱ እዩ ዳኛ
1: ስለዚ መን ዜማ ሰሪሕዋ
0: ዜማ ኣሮን ናይ ኣሮን እያ ኣሮን እያ ከምዝበልክዎ ኣሮን ኣብ ብዙሕ መዛሙር
1: ፅቡቅ ንድሕሪት እስከ ክመልሰካ ፅርጊ ሓርነት ጎደና ሓርነት መገዲ ሓርነት ምዕራፍ ጉዕዞ ሓርነት ስብል ነገራት ወካሊ ትእምርቲ እዩ መሰለት ወይ ድማ ቅጀላ ከዓ ትፈጥር እዩ ካብ ምንታይ እትውገስ ኣብቲ ማሕበራዊ ጉዳይ ክልካ ኢካ ደሪስካ ኣብዛ መፅሓፍ ከዓ ፈላሚት ግጥምካ ምኳኑ ስፊርካ ኣለካ ካበይ ትውገስ እያ
0: እዚኣ እንታይ እዩ ፅርጊ ሓርነት መድሕን ናይቲ ሰውራ እዩ ኩሉ ሰዓት ፀላኢ ኣብ ኩናት ሓደ ነቲ ካልእ ክስዕር ንሕር ኮይኑ መስመራት ሓደ ካብቲ ዝስራሓሉ መስመራት ናይ ርክብ ናይቲ ሓደ ወገን ሓደ ወገን ምዕፃው እዩ ንኢትዮጵያ መስመራት ርክብ ናይ ህዝባዊ ግንባር ስንቂ ዕጥቂ ውጉኣት ዝመላለሱሉ ኩሉ ዝመላለሰሉ ምዕፃው እዩ ነሩ እቲ መደብ ናይ ኢትዮጵያ ኣብ ሰሜናዊ ምብራቅ ሳሕል ሕጂ ምስኡ ዝተኣሳሰረ እዩ ሰሜናዊ ምብራቅ ሳሕልቲ ናብ ሱዳን ዝቀረበ ግንባር ስለዝነበረ ብዕላ ፃዕዳ ዝመፅእ ዝነበረ መስመር ብቀሮር ኣቢሉ ናይ ምዕፃው ብርቱዕ ፃዕሪ ብርቱዕ ኩናት ካየን እዮም ነዚ ግምት ምእታዊ ካ ህዝባዊ ግንባር ሓደ ማራፂ መንገዲ ዝረሓቐ ካብኡ ብኡ ክፅሉ ክትንከፍ ዘይክእል ኣመና ርሑቕ ኣይኮነን ግን ድሓን ውሑስ ዝኾነ መንገዲ ይፀርብ ነይሩ ብሓወል ዓቢሉ ንኣራ ግዛኣቱ ማለት እዩ ፅርጊ ሓርነት ብመሰረቱ ብቲሓራ ቦታ እቲ ነዊሕ ንሳሕሊ ዝኣቱ ፅርግያ እውን ፅርጊ ሓርነት ይበሃል ነይሩ እዚ ከዓ መቐፀልትኡ እዩ ብፍላይ እዚ ምስኡ ቀፂሉ ከዓ ናይ ብድሆ ፅርግያ ብድሆ ምስርሑ እዚ ዝፈጠረለይ ስምዒት ወይ ድርኺት የን ፅርጊ ሓርነት ፅሒፈያ ብንውሕ ዝበለ ግጥሚ ናብ ድምፂ ሓፋሽ ከይዳ ነራ ንደርፊ ብዝኸውን መንገዲ ከዓ ኣብዚኣ ቀሪባ ነራ እዚኣታ ናይ ደርፊ እያ እዚኣታ ናይ ደርፊ እያ ሕጂ ነቲ ናይ ዕላማ ምኳኑ ውሕስነት ናይ ህላወ ምኳኑ እንደገና ከዓ ኣብ ጎቦታት ኣብ ኣዝዩ ፀዳፊ ጎቦታት ዝስራሕ ብምኳኑ ዝኸደ እምበር ዝመፅእ ዘሎ እምበር ዝኸይድ ዘሎ ኣይመስለካን ወይ ከዓ በታ ኣንፃር ክትሪኦ ከለካ ኣዝዩ ከምዚ እናበለና ተጠዋወዩ ዝኸይድ ኣብቲ እዋነቲ ምስቲ ብዙሕ መሳርሒ ዘይብልካ ምኳን ከዓ ምስቲ ግዜ እውን ዕድል ዘይህብ ምኳን ዋላ ንኸተፅንዕ እውን ምክንያቱ ወራር ድሕር ወራር እዩ ዝመፅእ ዘሎ ኣበይ ናይ ወራር ታቐዳ ቀንዲ ናይ ርክብና መስመር ፀላእ ክሕዛ ክእል ወይ ክንገድፋ ንክእል እውን ክትፈልጥ ኣይትኽእልን ምክንያቱ ወታደራዊ ኩነታት ኣብኢልካ ይኮነ ግን ንሱ ከይመፅእ ከዓ ተቀዳዲምካ ክትሰርሐ ምዝ ኩሉ ምህዋኽ ምዝ ኩሉ ኩነታት ከምኡ ዝኣመሰለ ኣዝዩ ኣገራሚ ዝኾነ ፅርግያታት ክሰርሕ ክኢሉ እዩ ህዝባዊ ግንባር እሞ ነዚ ንምግላፅ እየ ካብ ዝድረክ ዝተበጊሰ ፅርጊ ሓርነት ኢለ
1: ፅቡቅ ሓንቲ ካብተን ግጥምታትካ ምድርን ሰማይን እንተተላገበ ከም ዓይኒ መርፍእ እውን ተፀበበ ኣርሁ ተብሎ ንሓፁር ጥሒዝካ ናይ ኩሉ መፍትሓ ብኢድካ ጨቢጥካ ተጋዳላይ ዝብሉኻስ እንታይ እዩ ፍጥረትካ ዝትብልሲ ዳርጋ መፅሓፍ እያ እዚኣ እዚ ነቲ ኩነት ነቲ መድረክ ነቲ ሃዋው ምስ ኩሉ ነገራት እዩ ድሓርቲ ትገረመኒ ብዙሕ ሕጂ ምስ ገለፅካይ ከዓ ድሕሪ ሰላሕታ ውራድ ኣብቲ ግንባር ሓልሓል ኬድኩም ከተቐርቡን ገለን እዩ ነይሩ እሞ ኣብዛ ግጥሚ ዘለካ ተመስጦ እንታይ እዩ ክትሰምዓ ከለካ እንታይ ይፈጥረልካ
0: እንታይ እዩ ሓንቲ መዓልቲ ላ ረህባ ትኸፍተላ እንድያ ንሳያት ዓላማ እዚ ኩሉ መስዋእቲ ከፊልካ እዚ ኩሉ ካብ ሓደ ግንባር ናብ ካልእ ግንባር ብፍላይ ሰላሕታ ኣወራር ኣዝዩ ፅንኩር እዩ ነይሩ ሰላሕታ ከዓ ስለ ዝነበረ ማለት ብዙሕ ከይተፈልጠ ከይተኣወጀ እቲ ተኣውጁ ዝተካየደ ወራራት ስለ ዘይነፍዖ ከይኣወጅና ዶኾነ ሓይሽ ብሰላሕታ ዝብል ሓሳብ ሒዙ ፀላኢ ብወዩ ሰላሕታ ኣካይድዎ ሕጂ ከምኡ ምኳኑ ብዙሕ ምግምጣል ናይ ሰራዊት ኣብ ሓደ ግንባር ናብቲ ካልእ ግንባር ግንባር ሓልሓል እዩ ተቐንዲ ሓይሉ ግንባር ሓልሓልን የማናይ ክንፊ ግንባር ናቕፋን እዩ ብኡ ይመፅ እዩ ዝኾነ ግን ናሓሰ ኣቢሉ እዩ ዘፍ ዝብል እቲ ወራር ነዋርሒ ይፀኒዑ እጂ ንግንባር ሓልሓል ኢና ንኸይድ ነርና ንሕና ከነርኢ ምክንያቱ ሰራዊት እቲ ውግእ ዝሒሉስ ኣዝዩ ዝሒሉስ ጥርቆሽ ጥርቆሽ እኳ እንተዘይተሰኣነ እቲ ትሃን ናይቲ ናይ ፀላኢ ሓይሊ ወዲ እዩ ትትሃኑ ደኺሙ እዩ ከምኡ ስለ ዝኾነ እቲ ሰራዊት ካብ ግንባር ወሪዱ ክዘናጋዕ መደባት ባህሊ ክርኢ ተዋስኦ ደርፊ ክሰምዕ ዝኽእለሉ ሃዋው ተፈጢሩ ማለት እዩ ብኡ ምክንያት ኢና ሕጂ ንግንባር ሓልሓል ንከይድ እናኸድና ከለና እያቲ ሓሳብ ትመፀኒ ለይቲ ኣብ ጉዕዞ እሳ ዝኩሉ ንክደ ዘለና ሓንቲ መዓልቲ እኮ ተናፅነት ክትመፅ እያ ተራህዋስ ክትመፅ እያ ነዚ ሓንቲ መዓልቲ ንመብፅሓ ዛ ጭሩኣ ዝረኣየና ባናኣ ዝረኣየና ዘሎ ግን በሪሃ ከም ፀሓይ ቀትሪ በሪሃ ናፅነት ንረክበላ ኣብ ናፅነት ንበፅሓላ መዓልቲ ሲ ሓንቲ መዓልቲ ስኮላ ናባይና ናብቲ ሓንቲ መዓልቲ ኢና ዝኩሉ ንኸዶ ዘለና ዝኩሉ ባርካ ትኸይድ ሰሜናዊ ምብራቅ ሳሕል ግንባር ናቕፋ መቼም ቲ ሰራዊት መዕረፊ ይብሉ ብከምኡ ከዓ ዘፍ ኣቢልዎ ከዓ ኣብኡ በፂሑ ሕጂ እቲ ሓሳብ ትመፀኒ ገለ ሕጥበ ፅሑፋት ንዜማ ክኾን ዝኽእል ንፅሓፍኩ ንግሆ ማለት እዩ ተሓሲበ እየ ዝነበርኩ ምሳዕ እቲ ሓሳብ እንዲ ብርእስኻ ዘሎ እዩ ዝመፅእ እቲ መራኸቢ እዩ እቲ ፅሑፎ ወረቐሲ ምስ ሰብ መራኸቢ እዩ ብዝኾነ ገለ ዝተወሰነ ሕጥበ ፅሑፋት ፅሒፈ ካልእ ናይ ዜማ መሳርሕትና ከዓ ማለት እዩ ናይ ዜማ ክኢላ ምስወት ኩሉ ብዙሕ ስለ ንራኸብ ብዜማ ገለ ካብቲ ንሱ ዝደረፈ ደርፍታት ንሱ ዜማ ዘውፅሉ ኣነ እውን ዝገጥሞ ስለ ዝነበረ ንወት ኩሉ ብቀረባ ቁልጡፍ ዜማ ናይ ምውፃእ ክእለት ከዓ ስለ ዘለዎ ደቂሲ ነይሩ ሃሩር እዩ ኣተሲአ ኣታ እዚኣ ፅሒፈ ኣለኹ ሞ እስኪ ዜማ ውፃእ ላ ክትሕግዘና ንፅባሕ ከነቕርባቲ መደብ ይብሎ ክትኩል ከምዝበልክዎ ስሉጥ እዩ ጎረርኡ ስሑል እዩ ዝኾነ ዜማ ኣውፅኢላ ንኩላ ክኾን ዝኽእል ዜማ ኣውፅኢላ እ ኣነ ዝተረፋነ ነረን ዝሓስበን ክፀፈን ዝደሊ ንፅባሒቱ ክድ ምስ ሓደርና ሸጋለ ዝበሃል ቦታ ናብቲ ግንባር ሓልሓል ዝተፀግዐ እዩ ካብ ዛራ ኣብኡ ምስ ከድና ንግሆ እተን መዛዘም እውን ሓሳሲበ የን ፅኒሐ ፅሒፈ ሂበዮ ኣብኡ ከሎ ፅኒዕዋ ኣፅኒዕዋ ምናልባት ሻምበቆ ሰኒያቶ ትኾኑ እምበር ንሱን ክራሩን ማለት እዩ ንመሓለውታ ከዓ ወረቐት ኣበኒ ይብልኒ ሂበዮ ወረቐት ኮ ተጠቕመ ይመስለኒ እውን ዝኾነ ብከምኡ ኣቕሪብናያ ሕጂ እቲ ሓንቲ መዓልትላ ኩሉ ሰዓ ንብሎ ነገር ቦ እዩ ኣብ መወዳእታ ሲ ሓንቲ መዓልቲ ሳብ ናፅነት ክንበፅሕ ኢናስ ንብል ኢና ድሕሪ ዚ ኩሉ ምድርን ሰማይ ተተላገበ ከም ዓይኒ መርፍእ ኩሉ እንተፀበበ ኩሉ ቀውጢ እንተኾነ ኩሉ እንተኾነ ኣብ መወዳእታ ነዚ ኩሉ ሰጌርና ሓሊፍና ሲ ኣብቲ ሓንቲ መዓልቲ ናይ ናፅነት ክንበፅሕ ኢና ክንከፍት ኢና ራህዋ ክንከፍት ኢና ናፅነት ሲ ንብል ኢና ሸዓ ግን ተወዲኣ እታ መዓልታ ሲ ተወዲኣ መዓልታ ማለት እዩ ኣብታ ለይቲ እቲኣ ምስ ሓሰብ እኳ ክገብራ ኣለዋ ምስ በልኩ ገይረያ በታ ዕለት እቲኣ ከዓ ተመዝጊባ እታ ራህዋ ንኸፍተልና መዓልቲ ኣይነይቲ ምኳና ኣብ ካለንደር ክትረክባ ይትኽእልን ኢኻ ሽዑ የላን ኣብዚኣ ኣብዚኣ ክትብላ ይትኽእልን ኢኻ
1: ኣብቲ
0: ዕላማ ጥራሕ ግን እዛ መዓልቲ እዚኣ 24 ግንቦት 991 ኮይና
1: ፍሊት እያ ኩሉ ግዜ ዝተማቕረን ግጥምታት እያ ሕጂ በዓል ስጋ ቆንጥያ ኤፒክ ዓይነት እዩ ንውሕድ በለ ተራኺ እዩ ልክዕ ከምቲ ስኒት ስኒት ገደና ዳ ሓደ ኢድ ብሎ ብዙሕ እዋን በቲ ኣዝማቹ በቲኡ ቀዳመይቲ መስመር ናይ ግጥሚ እዩ መብዛሕትኡ ግዜ ኣርእስቲ ድኸውን ንባዕሉ እዛ ድሓንኩን ውሻጠ ብዝኾነ ኩሉ ግጥምታት ድንቂ እዩ ኩሎም ደረፍቲ ከዓ ፅቡቕ ደሪፎሞ እኽሊ ሓሪሙ ንባዕሉ ስእሊ ኣለዎ ምስሊ ኣለዎ፣ ምንቅስቓስ ኣለዎ፣ ድምፅታት ዝኾነ ሕጂ ኣብ ኩለን ተንደርፍታትካ ሲ ብሉፃት እየን። ሓንቲ ግን ኣላ ተባዕ ግጥሚ ድብላ ማእከል ስሕበት እቲ ዝገርመካ ነገር እቲ ውሳኔ እቲ መርገፂ እምነት ከምኡ ከዓ ክኸውን ኣለዎ። ምክንያቱ እቲ እምነትካ ሲ ክትሸርፎን ከተወዳድሮን ከለካ ሲ ይውስነካ እዩ። እስከ ብዛዕባ እዛ ግጥሚ እንታይ ትብለ ናሕፀር ኣቢልካ
0: ማእከል ስሕበት ማእከል ስሕበት ዓለም ስ ማእከላ በያ ዝብል ሕቶ ኩሉ ሰብ ዝሓቶ እዩ። ኣፈይ ዚ ማእከላ ወይ ግሎብ ትርኢ ብክባ ወይ ስፍሓት ናይ ዓለም እውን ክትሓስቦ ከለካ ብከምኡ ትሓስቦ ዋላ ፀፋሕ ሰባ ኣበይ ማእከላ ልካ ክትሓስብ ግድን እዩ። ኣነ ዚ ሕቶ እዚ እዩ መፅኒ መፅኒ ጥራይ ዘይኮነ ነዚ ሕቶ እዚ ክምልስ እየ ዝፍትን ንዓይ ዝኾነ ናብ ዝኾነ ቦታ ከይደ ካብ ኤርትራ እየ ነቲ ዝኸድክዎ ቦታ ኣነፃፂረ ዝርዮ ርሒቀ ቀሪበ
1: ሳእናትካ
0: ዋላ እቲ ኣብ ወፃኢ ዘሎ ብስደት ዝነብር ህዝብና እቲ መስመራት ርክቡ ንድሕሪ ርኢካዮ ኩሉ ኸ ካብ ዘለዎ ካብ ኣውስትራልያ ኹን ካብ ካናዳ ኹን ካብ ኣሜሪካ ኹን ካብ ኤውሮጳ ካብ ዝተፈላለየ ሃገራት ኹን ካብ ጃፓን ኹን ኣብ መወዳእታት መስመር ናይ ርክቡ ቴሌፎን ዝድውሎ እቲ ኩሉ እቲ ሻቅሎቱ ስምዒቱ ተሓልዮቱ ናበይ እዩ ናብ ኤርትራ እዩ። ስለዚ ንዓይ ሲ ኤርትራ እያ ማእከል ናይ
1: ሰብ
0: ማእከል ናይ ዝዓለም ሓብርተ ዝበሃል ኣብ ከርሲ ኤርትራ ምተኸልኩ
1: ሸካእዚኣ
0: እያ ተመንቀሊታ መበልኩ። ስለዚ ነዚኣ ፅሒፍያ ማእከል ስሕበት ኩሉ ከዓ ነናቱ ማእከል ስሕበት ኣዎ ማእከል ስሕበትና ግን ንሳ እያ። ስለዚ ከዓ ኤርትራ ማለት መንነትና እንታይነትና መን ምኳንና እንግለፀላ ናትና ትንፋስ ናትና ህላዌ ዝግለፀላ ንምኳና እዩቲ ማሕከል ማእከል ስሕበትና ዝገብራ ሞ
1: ፅቡቅ
0: ምክንያታ
1: ኣብ መወዳእታ እንታይ መልሰ ግብሪ ረኪብካላ ኣለካ ነዛ ሳልሳይ ሕታ ብሕጂ ከ እንታይ ክንፅበእ ኢና ምናልባት ሕጂ ናተይ ርእቶ ክኸውን ይኽእል እዩ። ኣብኡሲ ምስ ነፍሲ ወከፍ መግለፂ ጌርካሉ ዘለካ እቶም ዘየምቲ እቲ ቦታ ምናልባት ርዱእ እዩ ኩነታ ሃዋህ መድረኻዊ ኩነታት እንተትውሰሉ ሲ ዝያዳ እውን ስኪንዮቲ መድብል ናይ ስነ ግጥሚ መፅሓፍ ታሪክ ብግጥሚ እውን ምኾነ እብል እንታይ ርእቶ ኣለካ?
0: እንታይ እዩ እቲ ግብረ መልሲ ዝበልካይ ዋላ ብዳሕ ምኡ ክጅምር እቲ ግብረ መልሲ ፅቡቅ እዩ። ብፍላይ እዛ ሳልሰይቲ ሓደ መእተው እውን ስለ ዝገበርኩሉ ነቲ ዝበዝሕ ከም ዝበልካዮ ኣብኡ ምናልባት ዘየምቲ ኣየእቶኹን ፅሑፍ ስለ ዝኾነ እዚ ሲ እቶም ደረፍቲ ፍሉጣት እዮም ቶም ደረፍቲ ከለ ዝደርፋ ዝበዝሕ ሰብ ካብኡ ዝንሎ ነተን ናይ ደርፍታት ማለት እየ እምበር ገሊአን ገሊኡ ክፋል ከዓ ናይ ክስታይ እንዩ ናይ ንባብ እንዩ ከም በዓል ዓዋተ ከም በዓል ሳሕል ንባዕላ ዕዳሎኒ ኣባፈጣ ምንባር እቲ ዝበዝሕ ዋላ ናይ ደርፊ እንተኾነስ ናይ ንባብ ካሎ ስጋ ቆንጥያ ከምዝበልካዮ ሕጂ እቲ ግብረ መልሲ ፅቡቅ እዩ። ኣነ ብዓይኒ ክስታይ ብዓይኒ ህየሳ እውን ርኦም ሰባት ክፅሕፍሉ
1: ንታ ሃይለቪዘን
0: ገበራኣብታ መእተዊ ገይረያ ዘለኹ ሃይለቪዘን ህየሳ እያ ነራ እወ ግን ካብኡ ንላዕሊ ከዓ ክኸውን ኣብ ኩሉ ስራሓትና ማለት እዩ ኣብ ኩሉ እዚ ግጥምታትና ፅሓፍ ብህየሳዊ ዓይኒ ብነቐፌታዊ ዓይኒ ክረአ ንዕምቆት ሓጋዛ እዩ ንዕምቆት ናይ ምርዳእ ንምስትምቓር ኣዝዩ ሓጋዛይ ስለ ዝኾነ ከምኡ ክግበር ትስፎ። ብሓፈሻ ግን ፅቡቅ እዩ እቲ ግብረ መልሲ ዋላ እኳ ብዙሕ ሰብ እውን ይፈልጣ እንተነበረ ዝያዳ ብሳልሳይ ሕታም መምረቕታ ውን ስለ ዝገበርናላ ቀደምቲ መምረቕታ ውን ኣይፈለጥን ነይሩ መምረቕታ ውን ስለዝተገብረታ ورحة عسرت على أسران كلتن

0: ምስኡ ዝተኣሳሰረ እውን ዝያዳ ዘይፈልጦ ዝነበረ ንክፈልጦ ተኻኢሉ ግን ትግብረ መልሲ ፅቡቕ እዩ ምስበልኮ ብህየሳዊ ዓይን ክረአ ግን ኣዝዩ ገዳሲ እዩ እየ ዝብል እዚ እዩ ምናልባት
1: ንፅበብ ድሕሪ ሕጂ
0: እንታይ እዩ ግጥሚ ክፅሕፍ ደሊ እየ ግን ዝሒዘዮ ዘለኹ ስራሕ ከዓ ብፍላይ መፅናዕቲ ናይ ማሰን መልቀስን መፅናዕቲ ናይ ኣፋዊ ስነ ፅሑፍ ብዙሕ ግዜ ዝህብ ኣይኮነን ንኸምኡ ግጥሚ ከዓ ግዜ ሓትት እዩ ርግኣት ካልእ ብካልእ ክትውጠጥ የብልካን ትሓስብ ግዜ የድልየ ካልእ ኢሉክሉ ሕጂ ብኡ ምክንያት ክፅሕፎ ዝሓስብ ህሉ ዕድመን ጥዕና ይሃበና እምበር መዓልቲ ህሉ ንኸምኡ ሕጂ ግን ቀንዲ ኣተኩሮይ ኣብኡ እዚ ሕዘ ዘለኹ መፅናዕትን ንኡ ምፍፃም ናቲ ውፅኢት ኣብ ምብርካት ከምኡውን ካልእ ልቂ ፅሑፍ ፕሮዝ ዝኾነ ታሪካዊ ልብወለድ ስራሓት እውን ዝሓስክበሎ ኣብኡ እየ ሕጂ ዝያዳ ድሂበ ዘለኹ
1: ወፅቡቅ ንሎሚ በዚ ክንዛዝም ካልእ ግዜ ግን ከም ኣርእስቲ ናይ ደርፊ ግጥምታት ከመይ ዝበሉ እዮም ካብቶም ኣፋውያን ስነ ፅሑፍ ንብሎም ማስ መልቀስ ጨፈራ ካልኦት ካብኦም እንታይ ክንምሃር ንኽእል ኣብ መምዕባል ቋንቋና እንታይ ግደ ክህልዎ ንኽእል ኣብ መዕቃብያታና ዘለዎም ኣስተዋፅኦ ምስ ተመክሮታትካ ዛሚድና ካልእ ግዜ ክንረኸብ ኢና ሎሚ ግን ስለተሰፊሕ ንምቁርን ዕላልካ ምስም ተኸታተልቲ የመስግነካ ይቀኒለ
0: ኣነ እውን ኣዝዩ የመስግን ይቀኒለ ይስፋለ
1: ዝኸበርኩም ተኸታተልትና ንሎሚ ዘዳለናይ መደብ በዚ ንዛዝም ከም ሎሚ ካልኦት ትሕዝቶ ክንረኸብ ኢና ክሳብ ሽዑ ብርክቀና

ዛ ጸጋዊት እዛ ምድር ማዕር እዛ ምድር ሰዊ እዛ ምድር ላሚ እዛ ምድር ጥሪት እዛ ምድር ፍረ እዛ ምድር ዋይስ ዛድናው ዛዛራማራ ተዛረት ሚላ ዘይት ነጽፍሩባ እዛ ምድር አርኮርኮባ እዛ ምድር ገባ ወይንን ካቢላ ትደክ መካጸባ ራህዋና አንተቦ ዘይብላ ኸርከባ አንታ ዛድና ኸደም መቅተለይታ ምስቶም ከዋኽብቲ ወርህብ ጎጎባ አንታ ዛድና ኸውቅብቲ ቐትራ መሰስ ትብል ንግሆ ፀሓይ ብዝኸባባ አንታ ዘጸጋብ በልበል ይብለንሎ ድምፀይ ህሚመ ክብል ዶላረላሎ ጽቡቓ ነዝዓደይ ሕጂ ኽላዕሎ ኣታትጥዑማ ቐተኛ ምስትሕሎ እቲ ዝግድም ግና እቲ ሕሳይ ቆሎ እቲ ጻልታ ጸባ መቓሱይቲ ጎጎ ኣፍካማይ ዘምልእ መንከኒ ዘይበጎ ኣታትህንኩታ እቲ ሕሳይ ጫሊዑ ማዳ እምንኸታ ንኣፍማይ ዘምልኦ ናይ ከበሳ ሃንዛ ናይ መታሕት ርግኦ እዚ ዓድና እንታ ዝህዳእታ እንታ ዝፍቕራ እንታ ዝስኒታ ፈሽፊውፊው ዝብል ዘይህወኽ ነፋሳ ሃወይ ሃወይ ዘብል ተዛራይ ማያ ሃዋዚ ንእዝኒ ኩሉ ተዳሃያ ድሕሪ ጽጋብ ዘሎ ጥምጥም ኣባጽሕ ድሕሪ ምልእ ኸብዲ ድሕሪ ጭድድ ፍንጭሕ ኣጓብዝ ኩኳደሩ ዘዘሊሎም ብርግሕ ዝወደቐ ኽትስእ ኣቤት ዘሎ ህልኽ ዘውደቐ ኽዕሎ ዝወደቐ ኽድኽ ኣቤት ድራም ትርኢት ክትርእዮ ዘቕንእ እንታ ዝዓድና እንታ ዝኣባይታ እዛ ሃዳ ድማ ወዝ ኣግነታ እቲ በዓታ ኸእረት ኣግነታ ዓይኒ መሕለውለዊ ከም መስያት ናይ ባሕራ ባሕርን ተበልክኹም ዙርያ ዝቕናታ እንታ ዝዓድና ቤት ሽሻይ እንዳኣላ ቤት ስጋ ቤት ዓሳ ቤት ሽሻይ እንዳኣላ ቤት ስጋ ቤት ዓሳ

Oh.

ኣነዶ ከይምርከ ኻብራኸይ ዓፂፈ ወዲ መሬት እንደ ዝበላ ሓሪሰ ኣብ ገዛእ መሬተይ ዝነብር ሂፀ ኣንታ በዚ ጣልያን ልበይ ተበቆፀ ባሕሪ ዝተገረ ምሕር ዝሃፀፀ ኣይነብርን ኣነ ዝተረጊፀ ካብ ደኒንካ ምንባር ሞት እንዳኣለይ መሪፀ ኣነዶ ኣነ ወዲ ኣይተ ንፋተን ዝበልክዎም ዝሞተን ተሞተ ወላ ህልም ይበል ድረይ እንተፀነተ መሬተይ ተዘሚቱስ ምዚኦም ክዛተ ጥራይ ኢደይ ክነብር ዝመት ምስ ተዘምተ ሽዑን ጣልያን ስዕበዮ ብክሳዱ ጎቲተ ላንጋላንጋ መዓስ ኮይነ ከም ሰብኣይ ክልተ ሰይፈይ መዚዘ ክሳስ ሰብ ሰሊተ ኣይከይድን ኣነስ ዓይነይ ተዓመይተ ኣነ ወዲ ኣይተ ኣነ ኣባ መርዚ ጎጆይ ዝተመነየ ዝርፍቑ ሕንዚ ብሸት ዝኣተዎ ብሕቆ ጎዛዚ መንገፍ ከይነግቦ ነትናት ዕዚ ኣነ በዓል ወርቂ ኣነ መቕበዝበዚ ኣነ በዓል እኽሊ ኣነ ተፈርዛዚ ውንድእዝ ንጨልጊመ ኣባይ መናዘዚ ንፈታውየ ዝጋውዞ ብርዚ ንጸላዐየ ዘመንጎ ስሚ ናይ ሕጂ ኸይመስል እወታ ናይ ሎሚ ኣነ ወዳዓይተ ኣነ ወዳዓይቲ ብስልዐ ገይረ ዝባን ሰብኣይ ኣያሚ ይዒንቱን ቂረ ንልቢ ዘድሚ ኣብራኾም ሰቢረ ክሳዶም ደጋሚ ኣነ ሽም ድልድል ኣድግን ዝብእን ብሓንሳብ ዝሕድር እሞ ቤተይ መጺኦም ዋላኻይ ክወስዱ እሞ ኣመረበተይ ኣብ ገበላይ ክስውዱ እንተላም ዝብሉ ንቆፈይ ከባድሙ መዓርካ ዝብሉ ንህበይ ከባሩሩ ኣንቱም ናይ ዝጣልያን ነዊሕ ስሩ እምብለይ ወርክዎ ኣይፋል ብኽተቱ ጣይታይ ድኸ ዓፅፍ ንስቡ ድቅሱ እዛዛት ዘብዛሕ ኣንታ መመሊሱ ኣንታ መንህበለይ ነዝንዝብ ወሲሱ ኣሽዑ ሓሪቐ ዝበልክዎ ርእሱ ክምብል ዝበለ ባይታ ተንካሲሱ ፍግም ዝበለ ነዘን ደማምሊሱ ኣሽዑ ዘመራይ ዘስማዕኹ እናበልኩ ኣነ ኣባበትን ብሓንቲ ጉራዲ ኣሻሕ ዝበታትን ኣነ ኣርሓ ሕዙ ኣነ ኣርሓ ተፊን ንጽጋብ ኣባይ ወቕዐ ዘድንን ዓዱን ከለኹ በረኻ ዝሕሉ ብሞስኮት ሃራድሞይን ጫካ ዘማዕዱ ምድረይ ንዝወርር ዘብለው ዋዕሉ ከም ሕጻብ ጻሕልን ደሙ ዝኽዑ ንዘይፈልጠኒ ባርዶይ ዘጫኑ ብኽሳዱ ሒዘን ቕቅል ዝንውኑ እንተኣሰሩኒ ኣቢለይ ጀምዕሉ ሞት ከም ኣዳም እንቋዕ ዝገብሩ ኣሰረይ ዝለ ብደም ህቦ መዓንጣይቲ እዩ ዝኸበቦ መዓልተይ ሂቡን ንረኺበ ኣራኽቦ ክመፁ ርአዮም ኣዝጊበበት ጎቦ ህንኪ ዝበልክዎም ኣብ ጎጉን ድእዝኖም ክወስድኑ እንተበሉና ኹራ ኣሲሮ ይውሰዱ ንመን ከይደኖኣሎ ተመሊሰ ግዳ ምራቐይ ተፍኣሎ ግስም እንተበሉኒ ብጥኢቶም ገይሮም ሞት እንዲመትከለይ ብሪመይ ዝመጻኒ ኣነ ወዳዓይተ ኣነ ብተይግኒ ደምዒ ገዝሕዞ ኣልቢኒ ኣነ እንክትኩስ እነይ ቅበፅኒ ኣእዛኖም ዝነግፎም ብጥኢት ኣልቢኒ ናኹራ እንተበሉ ናኹራ ወኸይ ብሞት ኮሳ ገይረ ገጽ ሰብኣይ ዝብኢ ሎሚ ደሞ ኣነ ሎሚ ኸይብድብእ ኣብ ቅድሚ ዝጣልያን ኳሕ እንተበለ ስምብፅ ዋላ ናኹራ ወሲዶ ምሕረሉኒ መሪር እንዴ ሸርባ በርበረ እዛ ኸብደይ ሕፅብቲ ሞት እንተበሉኒ ኣይሶሙን ሳልስቲ ሕጉስ እንዲ ኣነ እንታይ ኣለኒ ናይ ልበይ ዝገበርኩ ስሒበ ኣለ። I'm not a sinner.

አይደ

ሰብኣይ ዝቖትሮ ዝጉያ ታላምካ ታይ ሰማ ደርዓሚት ተኾይናትካ ታይ ሰማ ደርዓሚት ካዓሎም ምንዶ ጉልበተ ኣብ ዓይኒ ዘሎ ድርከተ ኣብይ ዘሎ ስሕነተ ፅባሕ መውት ዘይመተ ፅባሕ መውት

0: ጣልያን ከይዱ እንግሊዝ ተመፀ ማዓስ ሞ ፅዒሙ መሊሱ መፀፀ ፀገማት ቢእሱ መሊሱ ሃፀፀ ሎምስ ፈርሃና እኳ ሕልምና ኸይቁፀ እንግሊዝ ሕሱም እዩ ኣዝዩ ዝገደደ ኣብ ጉድጓድ ዝጋባእ ከምቲ ወዲ ፃፀ ዓንቀር ሰብ ዝበትኽ ብመላፀ
1: ንቕሕ ንቕሕ ዝበል ሕጂ ኸይንፅፀ
0: ኣብ ደበንገረ ነርና እንተበልናስ ናብ ድቕድቕ ጠልማት ሰጉሙ ዝብለልና ዓይኒ ብምሕማት ንጎ ተፃወቱ ምሸታ ማዋት ኣበረኛ እንግሊዝ ካብ ቡቢሓት ክቕፍለና ሎምስ ብምራን ኩራብዓት ካብ ርሑቕ መልቂሲ ከውርደልና መዓት ኣብ ሕቖና ክሰፍር ከም መንዳዓት በልስከ እንግሊዝ ከይሰንፍ ዶ ኻባኻ ግናይ እንተገበርካ ኣለኹ ብርእስኻ እዛ መሬት ኣቦታተይ ገለ እንተ ጌርካያ ወይ ኢልኻ ጕንድእ ዝናኻብለካ በታ ጠበንጃኻ ብዛቢያ ዘቢጠ ብሴፍ ዘደግመካ ኣቦታትና ወዲኻዮም ሸፋቱ እንዳበልካ ርስትናይ ልቐቕ እንተበሉኻ ግዲ መሪርካ ዕረ ጥዒምካ ድሃያ እቲኻዮም ከታሮ እንዳበልካ ንስኻኻ ሽፍታ ንስኻ ኸታሪ ኣንታ ኣኻ ኺባ ዜናትካ ትራሲ ዘይጥሪትካ ኸብኪብካ ትጓሲ ኣንታ ተካል ተመን ብሕቦ ንኻሲ ሸዓይኑ ዝቐትል እትናትካ መርዚ ደላሊኻ ኮዘይር ኮቆፎሲ መንደቕ ዘይትፈልጣታ ተኻልተየንዳ ከም በጋሚኖ ምሕዳርካ በራንዳ ዘይትፍትን ግዳ ዘይትወርድ ሜዳ እንተቐተልካኒ ዘይብልካ ኳዕዳ ክምብል ተበልኩኻ ከይትብለኒ ዕዳ መሬተይ ከይትብሎ ንዋሬዳ የሕሊፍካ ከይትበልኒ ንጎመዳ ሞኻንሲ ስርዓት ኣይኮንካን ኣንታ ኣጉሎመዳ ድፍን በሉ ትብል ብመደዳ ኣይድቅስዶ ንዓኻ ኣሚነ ኣይርገጽን ክሳደይ ኣዲነ ኣቦይ ኣኻኺበ ዋልታ ኾይነ ክግተር የብጥሜኻ እምባ ተመሲለ ሽፍታይ እንዳበልካ ምቕታል ሕደግ ዘት ዝበለ ሽፍታን ከለኻ ባዕልኻ ናይ እምበጣ ዓስለ ናትካ ነገር ስንበይኒ ዋንታ ጉረማ ኢለ ኣብ ቤት እናማትካ ትብል ተዓንበለ ዘይወዲ መሬት ምዃንካሲ ብማዕዶ ትልለ እንታይ ተዋጥብ እዙ ሂድ እምበር ተኣለ ኣለኹ እንዶ ኣነ ኣያይ እንተኸደ ንሱ ደመኛኻ ናተይ ዝገደደ ሴፈይ ብዕትሩ ኣሎ ድተሳዕለ ንምእቲ ዝቖርፅ ምእቲ ምስ ጐመደ ድድድ እንተበልኩ ከይመስለካ ዳንደ ሓዊ ኽርኳዓልካየ ብንጉሆ ነቒለ ሓጊ ሕገ ኽድርብየካ የት ናተይ ግደ ከይመስለካ ኣነ ኸቋዓዳ ሒዘ እጽበየካ ኣለኹን ሴፈይ መዚዘ ጕንዲ ዝነኻብለካ ኣልቢነ ኣጻዊደ ኣያይ ካብ ተቐትለ ሽፍታ ተባሂሉ ኣለኹ ኣነ ኣነ ኣብ ክንድኡ ግንባሩ ንዓረር ዝህብ ክንዳዕ ኣደብኡ ኣለኹ ኣነ ኣነ ወደብኡ ንተብዓታይ ነብሪ ብጭራ ዘስንው ንጸጋባ ስርዓት ብድሎ ዝዓልው ንግጠም እንተበልካ ንግጠም ሃየ ዘይምግጣም እሞ ኣነ እንታይ ደልየ ኣብ ዝማንካ ኽነጥር እየ ከመወግዕና ይኾየ ኣነ መሪር ሓሞት ኣነ ሹርባ በርበረ መን እሞሎ ካባይ ዝመረረ ዘይናሃል ትባዓተይ እምናዓረ ናይ እማኔ ዝበካ ዘለኹ ከይመስለካ ወረ እንግሊዝ ምሳኻ ስዋላ ሳይቀነ ኣንተ ሓሰኻ ደንበ ባህረትካ ቕንቁነ ምሳኻስ ሕንቆ እንደይ ኣዲነ ድማ ምሳኻ ክሓጊ ምሳኻ ኽሪመ ክዘሕዝሓካ ኢሎሚ ብጥይት ረምሪመ ሓኒነ ንየሎሚ ካብ ልቢ እንደ ጐሀ ኣንታ ተካል ፍጥረት ኣባይና ንዓኻርአ መሬተይ እንተበልኩ ሽፍታ ሞበለኒ ርስተይ እንተበልኩ ሽፍታ ሞበለኒ ካብ ደሊነ ሕያዋይ ትብለኒ እሳት ኮይኑ ኢልካ ሽፍታ ጸውዓኒ ግንባርካ ንዓረር ብናትካ ኣልቢኒ ኣለኹ ኣነ ኣነ ብተይ ግኒ ደምዒገ ዝዋጋእ ኸምግኒ ጸወታ ዘየልቦ ብመሬት ብርስቲ ወነዛ ርስቲ ዝዋጋኣላ ኮንስቲ ጸላእ ዝቐትላ ብድስቲ ኹስኩስቲ ዘይገድፈካ ኣነ ብቕትሪ ብለይቲ ደምካ ኽገብረኒ ሕጻብ ጣሕሊ ባሩድካ ኽገብረኒ ዒንተይ ኩሕሊ ክዳንካ ኽገብረኒ ነዛ ኣድገይ ጠቂ እዚ መሬት መሬት ኣቦታተይ ንሱይ ትሓቂ እንግሊዝ እንታ ነኻልሰሉ ቆሎቱ ንትብል ንሃብታም ንቑርጩ ጨርቅኻ ዶ ሰጢሕኻ ኣባይታ ብጋህዱ ርንታይ ኣለካ ኣብዝኻ ብጕንዱ ደሓን በል ክጸንሕ ካበልካ ጽናሕ በለ መሕፀሪ ዕምርኻ ክንደይ ከይገድፈካ ኣነ ወይለቦኻ ከቐምደካይ ኣነ ስዒበ እግርኻ ከቐምደካይ ኣነ
1: سعب أقرخ.

ኣትም ዓዲ ዛኖ ዛኖ ይበል ዛኖ ይወዲ ኣይተመልሰት መስወፀኻ ኣብ ዓዲ ደሃየለ ብለይዎ ግዲ ዛኖ ይበሉ

0: ቃል ዝመፋሰሉ ኣርሕና ኸይዱ ዓዱ ፀሚድና መሰም ዘይሰመድ ዝብሊ ዝመፋሰሉ
1: ከመይ ኣቢሎም ይሳነዩ እግርን ከበሮን ኣብ ጥራሕ ጐልጐል ኮይኑ ድሮን ድሮን ኣንታ ወድን በሳዶም ዝብኢ ይቑረን ክትዕይሮ እንተበልካ ብመስፈር ምቑነን ንዘይከውን ነገር ከመይ ኢልካ ክሽነር ዛህላይ እንተበለ ሃነን ሃነን ድንጉር እንተበለ ዓነን ዓነን ሓቒፍካ ደሕደር መርዛም ተመን ዘመን እዩ ዝብሉና እዚ እንታይ ዘመን ዝኣመንካየ ድሙ ዘምፃኣልካ ተመን በላጀኻ ወዲ መሬት ከይትህመል ከይትቕለና ዝሕስም ገበል ልብና ከየጉዶና ከመልካ ክሕደር ምዘይ ፅመ ተጸሚድና ከመልካ ክንበ ዕምባባ ዶይሻተት ምስቲ እሾኽ መርገብ ምስቲ ወጋእ ዝባን ፈታ ውድብ ኣስናኑ ዝበልጥ ከይቅደም ዝቀዳደም ብሓንሳብ ክነብሩስ ህድሞ ዶ ህደብ እቲ ዕምባባ ዕምባባ እቲ እሾኽ ድማ በይኑ ሓደ ዮም ክብለና የዕንትና ደፊኑ አንተ ሓቁባይ ዝእዋን ቃዚኑ ዘይምሱል መሲሉ ሕመት ተኸዲኑ ሰብኣይ ብሰብኣይ ክነብሕ ደኒኑ ከመይ ኢልካ ክንበር ዝእዋን ዓፂኑ ኮኸብን ጥዋፍን ሓደ ካቦሉና እናረኣና ጋህሚ ክሕምሙና እናሰማዕና እዛና ክዓብሱልና እናተዛረብና ባህማት ክቕይርና ኣይፋል ንበሎም ኮኸብ ኮኸብ እዩ ጥዋፍ ድማ ጥዋፍ እዩ ስምዓና መኸኸ ብርሃና ዝወሓድ እዩ ኮኸብ ግዳ ብርሃኑ ዝፀፊ ብልጭ ዝብል ወጊሑ ክመሲ ጥዋፍን ኮኸቡን ዝብሉና ሓደሲ ንዝብ ምባል ዩ ንዓጥሪ ዝጓሲ ማእስ እማን ኮይኑ ነገር ሓቂ ጋብና ቐንጢጦም ክኸዱና ጠይቂ ገብገብ ካበደና ሓቆነና ሃይቂ ኧረ ፈደረሽኒ ኢልካ እንታይ ቋንቁ ዘይንጋጠም ፍጥረት ዝብል ተጋቡ እዚ ገዛ ገዛና ዘይንታይ ንዑ ንዑ ነጀው ዝብለና ንዑ ተመንዑ ሻዓይሉ ግዳ ዘይሕዘልና ፀጉዑ ተእሳኖ እዩ ዝብለና ምስጠቕዮም ዝኽሕዱ እሞ ንጸሊም ጻዕዳዩ ዩ ኻብ ኮነት ዘረባ ብኢዳ ብእግራ መጺኣ ኸርከባ ብወሽ ገራዶ ኽንብሃል ንካሃባ ክንዳመወይ ኣቡ በትጋመድባ እዚ ሩባ እዚ ናህና ሩባ እዚ ጸናዕቲ ዝናህና እምባ እዚ ጐልጐል ዝናህና ሜዳ ጠሚትካ ዘይውዳእ ትባዕርና ንሕና ስንበይንና ኢና ሰብ ነየድልየና ጨና ነይሰኣና ንጫኖ ባዕልና ጨናና ሽቱምቱ መእዛ ሽታና ምስ መን ኢና ክንከውን ኣብ ትሕቲ መን ኮይንና ባዕልና እያታት ማእከል ምድሪ ቤትና ቀጀሙና ደስ ክብል ንኡስና ዓቢና መን እዩ ከምዝኾኑ ዝብለና ኣትዩ መንጎና ኧረ ኸመይ ኢሉ ይሳኔ ኣውልዕን ዘንጋኣት ግን ሓደ ዮም እንተበሉ ከመይ ኢሉ ክመስል ኣንታ ወዛ ኣይኮነን ዝነገር ኣይነስግል ዘደቅስ ኣይኮነን ብኾፍካ እዩ ዝሕድር ሕጂ ንቕና ኣይሕዋት ዳሓር ከይንኸይድ ብድብር ድብር ገለ ይመጺና ብሓሶት ይዕንቲ ዘዕውር ቈለጭ ዘብለካ ኣፍሊሑ ዘግር ንሕና ንነፍስና ኾይንና ንኻልእ ንኸውን ኣያ ክንገብረልኩም ክብሉና ልብና ዘዕውን ወረ ኸመይ ነገራቱ ምእማኑ ዘጸግብ ንግሆት ምሕህል ምሸት ጥልልብ ደሓና ኣሎ ናልካስ ተመሪሕካ ብህጉም ፈደረሽን ካ ኣባህለለይኣይ ኣብ ትሕቲ ዝርጉም ደምና መጺኡ ስጋና ዝስንዱ ኣብ ሎምሞ ንሕሰብ ኒነዋይ ነማዕዱ ኣደራሽና ንርኢ ኣሕዋት ዳሕራይ ከይንዓኑ

ዘይክድኑ ኣነ ኸምዘይቀነ ንመን እየማ ኽነግሮ ንመን እየ ኽጠረ ዋላ ብኹር ባባ ጸላተይ ክንትዕ ግንፍል ግንፍል ካበለኒ ቝጥዕ ቝጥዕ ጠፊእዎም ዲታነ ብግንጽል ርእሲ ኸም ዝቐልዕ ብስቕታ ዝገንሕ ከም መኮንን ብዓይኒ ዝቐጽዕ ወያእሳት ድጉል ዝሓሰብዎ ተቐይሩ ባረ መን እዩ ዝጽበሳ መን እይዎ ዝወፅእ ንመን ከም ዝጠቕሞ ንመን ከም ዝጐድእ እዋን ክጐልጾ እዩ እዋን ዘይሓባር እዩ ነዞም ጓሓላሉ እዞም ኣምሳላ ዛብእ ከም ዘለና ይፍለጡ እንበትን ወልዕ ስላዕ ጌርና ዝባን ሰብኣይ ከም ዝጸግእ መሬትና ንብል ወይ ሃገር ዘይነግድዕ እዛ ባንዴራ ባንዴራ ውልዕ ዝቖጽላ ንግዚኡ እንተልገሰት ርሑቕ ተሰዊራ ኣብ ውሽጥና እንድያ ዘላ ልብና ሰፈራ ኣብቲ ንጎሆ ንጎሆ ወይ ኣብቲ እዋን ምስቃላ ንውሽጥና ርኢና ኢድና ንነስኣላ ኣብቲ ምሸት ምሸት ኣብቲ ጠቓሚ ውራዳ ብጽናዕ ንቐውም ወይ ደው ንብለላ ሕሙማት ይብለልና እቲ ዘይፈልጠና ሕሙማት ወታ በዛ ባንዴራና ኣውልዕና ነናዲ ነዛ ውልዕ ባንዴራና ድል ውዕልናስ ኣብ ልብና ንረኽባ ኣብ ልቢ እንተልኹም ኣብ ልቢ ትዋና ተንበልብላላ ትንፋስ ተመጊባ ብዓው ብሕሽኹታ ሽዑ ነዛርባ ምላሽ ትህበና ኣብ ዘንጋ ተሰቒላ ቃል ናኣት ወላ ኪዳን ዘይና ይኮና ህልም ኢላ ይብል ትዘይፈለጠ ጠፊኣ እንተበለ ፈሊጡ ዘስቀጠ ኣይድለያ ነዛ ውልዕ ኣብቲ ጨቐምጠ ዘይሓትት ንዋና ነቲ ዘቐመጠ ኣብ ልብናላ ተንበልብል በቐሰይ ልብናይ ድሰት እናድሃየ ኣሰይ ኣጆይ ትብላላ እዛ ዅላ ሰበይ ክህብ የናለትና ኣለ ደመይ ስዑዶ እናሰጎመት ወ ብዘይተተይ እዛ ባንዴራይ ዝተተኽለት ኣብ ልበይ መን ይምኽነቕላ ኣነ ወዳ ኣይተይ እናድሃየት ባንዴራዩ ስመይ ብረተይ ገልዕል ኣነ በዛ ግደይ ምእንቲ ሃገረይ ምእንቲ ባንዴራይ ይከዓው ደመይ ይከዝከዝ ዓጽመይ እናበለት እዛ ዅላ ሰበይ ይብላሉ ዅሉ እዛ ሪመይ ሪመይ ወረ ኸመይ ከመይ ኢልና ኽንከውን ብሓደ እዚ ምድሪ ቤትና ዲሞክራሲ ዝለመደ እቲ ምድሪ ቤቶም ብንግሥነት ሓፋሽ ደምሰሰ ንሳቶም ዝነብሩ ኸም ጥሪት ብመጓሰ ንሕና ሕጊ እንዳባ ዘለና ሰብኣውነት ዝለበሰ ምክብባር ባህሉ ዘመን ዝሐደሰ ከይመስለኩም እዚ ንኾንቲ ውዳሰ ካብ ቀደም ዝጸንሐይ ወጊሑን ናመሰ ሥልጣንዩ ምስኩር መልዩ ዝፈሰሰ ከመይ ከመይ ኢሉ ቤትና ምስ ቤቶም ዝላፈን ንሕና ሰማያዊ ብባሕሪ ንምጠ ንሳቶም ሰብ ጸድፊ ብገደል ዝሽነን ከመይ ኢልና ሓደ ኽንከውን ቤና ይተዓቐ ኣንታ ዓቢድና ሓሚሙና ዘበን ንዕባ ቕሽሽቲ ንጸጕሉ ጸበል ንዕባ መሻይኽ ዱዓ ይገበር ዘመን ሓንግድና ዘመን በዓል ኣበር መሓዙስ ኢና እናበለ ጸለል ጸለል ቲምልካዶ ይንበር ምስ ዘመን ገበል እናዋሓጠና ብደውላ ኽንቅበር ኣብ ማእከል መረበትና ንሕና ኽንብርከኽ ባንዴራና ኽዝራዕ እቲ ሽምና ኽሕከኽ ዓጽምና ደይ ሰባብር ኣንጉዕና ዘይመከኽ እጅገና ስብስብ እዩ ክንብሃል ተኸኽ ቆርበትና ዘይነድድ ደምና ዘይፈስስ ዝዕምታ ዘይንታይና ዘይንፈልጦ ትኽስ ድቃስ ድቃስ የለን ምሳኹም ባንዴራ ኽንመልስ ድቃስ የለን ምሳኹም ሃገርና ኽንመልስ እወ ድቃስ የለን ምሳኹም ሃገርና ኽንመልስ

እዛ ቆፅሊ ቆፅሉውል እየ ካብዛ ቅድመ ኣቢሎም ማዝረ ክሳደ